0: መርመራ ትገብር ማለት እዩ። ካልእ ኣካላዊ መርመራታት ይግበር እዩ። ብፍላይ ብፍላይ እዚ ሕማም እዚ ምስ ውሽጣዊ ሕማም ዝተሓዝ ከይከውን ምስ ድኻም ልቢ፣ ምስ ኤች ኣይ ቪ፣ ምስ ሽኮር ምዚ ዝተሓዝ ከይከውን ኣካላዊ መርመራታት ይገብር። ብዘይካ እዚ ላቦራቶሪ መርመራታት ይግበር እዩ። እዚ ላቦራቶሪ መርመራታት ሓፈሻዊ ናይ ደም መርመራታት ይግበር። ንበዓል ጉርምግሪት ካብኡ መንቀል ከይኮን ናይ ጉርምግሪ ወይከ ናይ ታይሮይድ መርመራታት ዝያዳ ክግበሩ ይኽእሉ እዮም ማለት እዮም። ብጀካ እዚ መርመራ ጉለት ማእዛዊ መግበታት ከይኮኑ መርመራታት ይግበር እዩ። ገለገለ ማሃረምቲ ናይ ርእሲ ከጋጥሙ ስለ ዝኽእሉ እዚኦም ማሃረምቲ ርእሲ ከዓ ብኮምፒውተር ወይ ሲቲስካን ወይ ኤምአርአይ መርመራታት ተገብሩ። ነዚ መርመራታት ዘየን ውፅኢት ምስ ተገበረ እዚ ሰብ እዚ ሓፈሻዊ በዚ መርመራ እዚ ተርእዩ ሕማም ቀዛነት ኣለዎ ዶ የብሉ ክትግምግሞ ትኽእል ማለት እዩ።
1: ፅቡቅ። ድሕሪ ምርመራ ናብ ፍወሳ ኢና ንመፅእ። ነቲ ክሳዕ ጂብካና ዘለካ ናብ ፍወሳ ቅድሚ ምእታውና እነዚ ኣርእስቲ ዝምልከት ገለ ሕቶታት እንተልዩ ዕድል ክነቢና ንተኸታተልቲ መደብና። ዝኸበርኩም ተኸታተልቲ መደብና ኣብዚ ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ቅዛነት ዝምልከት እዩ። ሕቶታት ምስዝለኩም ቀጥታ ብቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ንመዋእል ጎይቶኦም ክትረኽቦ ትኽእሉ ኢኹም። መዋእል ጎይቶኦም ካብ ማእከለ ጎይቶኦም ካብ ሆስፒታል ቅድስቲ ማርያም ክኢላ ወይ ከዓ ነርስ ክኢላ ስነኣእምሮ እዩ ኣብ መስመር ኣሎ። ምሳና ማእከለ ክትረኽቦ ትኽእሉ ኢኹም ብቐጥታ። ቁፅርታት ቴሌፎን ክደግመልኩም 12244 እዩ። ደው ኢልኩም ክትኣትዉ ትኽእሉ ኢኹም። ኣብዘን ፍወሳ ቅድሚ ምስጋርና ማእከለ ኣብቲ ኣቐድማ ኣቢልካ ክትጠቕሰን ዝፀናሕካ ስምዒት እቲ ሓሳባት እቲ ባህሪ ክበሃል እንከሎ ሕጂ እዚ ቁሩብ ነዚአን ምብራህ ዘድልየን ኮይኑ ስማዓኒ ስምዒት ክንምከልና እንታይ እዩ እቲ ስምዒት ፍሉይ ስምዒት?
0: ሕጂ ሓደ ቅዛነት ዘለዎ ሰብ ጓሂ ወይ ከዓ ሓዘን ዘለዎ ስምዒታት ክስምዖ ይኽእል እዩ ማለት እዩ። እዚ ክንብል ከለና ንኣብነት ፍርሒ ናይ ጣዕሳ ነገራት ኣብ ገፁ ኣብ ኩሉ ነገራቱ ክንበብ ይኽእል እዩ። ነብስኻ ናይ ምውሳን ፀገማት ከመፅእ ይኽእል እዩ። ዝኾነ ነገራት ዝገብሮ ነገራት ብፍላይ ኣዚኦም ቅዛነት ከምዚ ዓይነት ስምዒት ክስምዖም ከሎ ንኩሉ ናቶም ስምዒታት እንዳጉደልዎ ስለ ዝኸዱ ድሌታት ስምዒት ዝምድና ምስ በዓል ቤቶም ዝኾነ ነገራት ርክባት እንዳጉደሉ ክመፁ ይኽእሉ እዮም ማለት እዩ። እዚ ጥራሕ ዘይኮነ ከዓ ሓንሳብ ሓንሳብ ትሑት ዝኾነ ምስሊ ቸዋት ይመፅእ ዋላ ኣብ ስርሖም ናብሮኦም ትምህርቶም ሂወቶም ኩሉ ነገራት እዚ ስምዒት እዚ ይመፆም ዋላ ክሰርሕዎ እንዳደልዮ ከሎ እቲ ስምዒት ኣዝዩ ትሑት ኮይኑ ዋላ እንዳፈለጦ ከሎ ዝኾነ ነገር ክገብሩ ኣይክእሉን እዮም። ኣብ ከምዚ ዓይነት ደረጃ ክኾኑ ከሎ ብዙሕ ነገራት ኣብ ሂወቶም ኣበላሽዮም ኣለዉ። ምክንያቱ ድሓን ኣለኹ እንዳበሉ እዮም ዝኸደሉ። ስለዚ ኣብ ሂወቶም ኣብ ስርሖም ብዙሕ ነገራት ኣበላሽዮም ክፀንሑ ብፍላይ ኣብዚ ትሑት ዝኾነ ናይ ስምዒት ኣብ ዝረኣየሉ እዋናት
1: ነቲ ሓሳባት ክንንከልና ሕጂ ምስቲ ስምዒት ተደሚሩ ኢና ክንሪኦ ንኽእል ማለት እዩ።
0: ሓሳባት ምስ ስምዒት ፈላለዩና ክንሪኦ ኢና። እቲ ሓሳባት እቲ ሰብ ንኣብነት ነብሰ ቀትለታዊ ሓሳብ ክህልዎ ክእል እዩ። ሂወቱ ከጥፍ ይሓስብ ይኸውን። እዚ ሰብ እዚ ሂወቱ ከጥፍ ንድሕር ዝሓስብ እንተኮይኑ ኣብ ስምዒት ኮነ ዝገልፀካ ብምዝርራብ ወይካ ኩሉ ነገራት እንታይ ስለ ዘጋጠሙ ንከምኡ ዓይነት ዝሓስብ ንድሕር ነጊርካዮ እቲ ሓሳብ ኣብ ውሽጡ ዘሎ እንዳነገረና ክመፅእ ይኽእል እዩ።
1: ፅቡቅ። ማፍታ ዝግበር መርመራ ኢና ኣለና። ኣብቲ ፍወሳ ክንመፅ ኢና። እንታይ ዓይነት ፍወሳ እዩ ዘሎ? ደረጃታት ኣለዎ ድዩ?
0: እቲ ፍወሳታት ብዙሕ ነገራት ፍወሳት እዩ ዝግበር። ምክንያቱ ምስቲ ጠንቂ ኩነታት ናይቲ ሕሙም ርኢኻ ትፍውሶ ሓደ ካብቲ ፍወሳ ዝገበር መድሃኒታዊ ፍወሳ እዩ። እዚ መድሃኒታዊ ፍወሳ ብክኢላ ናይ ስነ ኣእምሮ ወይ ከዓ ብሓኪም ዝወሃብ ፍወሳ ክኾን ከሎ እዚ እንታይ ዝእመነሉ ነቲ ጠንቂ ዘምፃሉ ቀመማት ናይ ሓንጎል ብምምዕርራይ ነቲ መድሃኒት ክፍውስ ይኽእል እዩ ማለት እዩ። ካልእ ፍወሳ እቲ ማሕበረሰባዊ ኣእምራዊ ፍወሳ ዝበሃል ወይ ከዓ ሳይኮሎጂስት ሳይኮተራፒ ንብሎ ነገራት እዩ። እዚ ኣዝዩ ዝተጠናነገ ኣገባብ ፍወሳ ኮይኑ መብዛሕትኡ ግዜ ንዘለዎም ሽግር መፍትሒ ንኽናየደሎም ንኽላ ሓሳባት ንኣብነት

0: ኣብ ሓሳባቱ ዝተሰረቶ ገለገለ ነገር ንዖም ክፍውስ ይኽእል እዩ። ኣሉታዊ ኣተሓሳስባ እንድሕር ኣሎ መድሃኒት ዘይኮነስ በቲ ማሕበረሰባዊ ስነ ኣእምራዊ ፍወሳ ዝያዳ ክፍወስ ይኽእል ማለት እዩ። ካልእ ፍወሳ ኣሎ። እቲ ኤሌክትሪካዊ ፍወሳ ንብሎ ነገራት እዩ። እዚ መብዛሕትኡ ግዜ ብመድሃኒታዊን ሕብሪ ማሕበረሰባዊ ፍወሳ ተገርሉ እቲ ሰብቲ ክሓዊ ኣብ ዘይክለሉ ደረጃ ምዝ በፅሕ ኣብ ሃገርና እኳ እዚ ኢጂ ይሰርሕ ነይሩ ቅድሚ ሕጂ ኣሎ ብዙሕ ይግበር እዩ። እዚ ብፍላይ ነብሰ ቅትለታዊ መድሃኒት ሂብካ ክትሕውዮ ዘይትኽእል ደረጃ ምስ በፅሕ በዛ ዓይነት ፍወሳ ክኽእል እዩ ማለት እዩ። ስለዚ እዚ ሰብ እዚ እታ ራብዒቲ ለውጢ ኣገባብ ኣነባብራና ወሳኒ እዩ። እዚ ለውጢ ኣነባብራና እንታይ እዩ? ሓደ ካብቲ ፍወሳ ኮይኑ ብመድሃኒታዊ ወይ ከዓ ማሕበረሰባዊ ፍወሳ ኣእምራዊ ፍወሳ ምስ ገበርካሉ እቲ ሰብ ካልኣይ ግዜ ተደጊሙ ካልኣይ ቅዛነት ንከየጋጥሞ ከም መከላኸሊ ይጠቕመና። ንኣብነት ኣካላዊ ልምማድ ክገብሩ ኣለዎም። እዚ ኣካላዊ ልምምድ ከዓ ካብ 4 ክሳብ 6 ሰሙን መዓልታት ክገብሩሎም ንሰላስ ለዎ ምንቅስቃስ
1: ንብለሳ ኢና እዚኣ ማእከለ ቴሌፎን ኣለና። ሄሎ መርሓባ ዶክተራት ኣብ ስቱድዮ ሎ
2: ሎ ዶክተራት ኣብ ስቱድዮ ዳንኤል ይበሃል ካብ ባሮንቱ።
1: ናራይ ዳንኤል ቀፅል ቀፅል።
2: ዶክተር ክራኸብ ዘለየ ነይረ ኩነታት ናይ በዓልቲ ቤተይ ዝዕቡ ክዘራረብ
1: ሰማዕካ ኣሎ ቀፅል ሰምዕላ ና ስማዕካ ኣሎ ፅል
2: ኣራይ ይቀኒለይ ዶክተር ከምዞ ትብሎ ፀናሕካ እንዲ ዝኩነታ በዓልቲ ቤተይ ንውሕ ዝበለ እዋናት እዚ ኩነታታ ናብዚ ክትገልፆ ፀናሕካ ናይ ቅዛነት ምልክት ክኸውን ዝኽእል ክርአ ፀኒሒ ማለት እዩ። ሓበሻ ኣብዚ ሕጂ ዘላቶ ናይ ኢንተርናል ጉርንጉሪት መድሃኒት ትወስድ ዘላያ ንዝሓለፈ 4-5 ዓመታት ትወስድ ፀኒሓ ካብቲ ን6-7 ዓመት ዝነበረ ባህርያታ ብዙሕ ፍልል ኣሎ ከም ዝበልካዮ ናይ ጭንከ ዘመፅስ ናይ ምፅርሳር ምስ ቆልዑ ምስ ገዛ ምስ ናብራ ኩሉ ኣሎ። እዚ ሕጂ ካብዚ ማዕቢሉ እውን ኣብዝሓለፈ 2 ዓመት ናይ ሽኮር ማዕቢሉ ኣሎ። ስለዚ ነቲ ዘጓንፈካ ተቐቢልካ ናይ ምቕፃል ብዙሕ ስኒ ናብቲ ውሽጣዊ ናብራና ምስ ዘሎ ፀቕጢ ምስ ዘሎ ውሽጣዊ ጉርንጉሪት ሕማማ ተወሳኺ እዚ ናይ ሽኮር ናይ ምፅዋር ዓቕሚ ስለዛኸም ንኣገባብ ፈዋውሱ ካብዚ ተወሳኺ ካልእ ብኸመይ ክሓይሽ ይኽእል ወዴናይ መንገዲ ክንራኸብ ሞ ብቀረባ እዚ ናይ ምልክታት ናይ ቅዛነት ክትገልፅካ ዝፀናሕካ ከተኸታተልክዎ ልክዕ እቲ ዝበዝሐ ልዕሊ 6-7 ሚታዊት ኣብ በዓልቲ ቤተይ ዝርዮ ዘሎ ኩነታት እዩ። ስለዚ ጥባሕ ንጎና ዝኽፍአ ነገር ከይበፅሐ ቆፀብታ ክንግብር ከም ዘለና ዝያዳ መብርክ ትበና እሞ ብቀረባ እውን ቤናይ መንገዲ ኣብዝሓሸ ክንቐርብ ንኽእል ክንዘራርበ የደለየ
1: ሕጂ ቀጥታ ፈነወ እኒኻ ዘለካ ቀጥታ እቲ ክትረቦት ደሊኻ ብሆስፒታል ቅድስቲ ማርያም ኢኻ ትረቦት ትኽእል መብርህ ተልሂካ ግን ሕፅረቢትካ ትምልሰለፎን ስለዘለኒ
0: ምክንያቱ እዚ ሕማም እዚ ምስ ጉርንግሪት ዝተሓዝ ስለዝኾነ ናይ ጉርንግሪት መድሃኒት እንዳወሰድካ ኸ ናይ ቅዛነት መድሃኒታት ድውሃብ ኣሎ። ግን ምስኡ ድሰማም ዓይነት መድሃኒት ከዓ ክወሃብ ክኽእል ኣሎ። ምክንያቱ እተን ድውሃቡ ናይ ቅዛነት መድሃኒታት ዝተፈላለዩ ዓይነታት እዩ። ምስ ሽኮር ዝኸይድ ዓይነት ሽኮር ዘለዎ ሰባት ኣየናይት መድሃኒት ትመርፀሎም ንናቱ ክስታይ ኣለዎ። ስለዚ ኩሉ ግዜ እንታይ ክገብር ክኸላሎ ናብ ኪላታት እንዳቀረበ መፅኡ ዘለዎ ነገራት ዝሓሸ መድሃኒት ትመርፀሎ ሓደ። እቲ ካልኣይ ከዓ ከምዚ ናይ ለውጢ ኣገባብ ኣነባብራ ዝበልና ይኸ ዝያዳ ክትክተል ከዓ ኣገዳስነት ኣለዎ።
1: እቲ ካልኣይ ቴሌፎን ኣለና። ሄሎ መርሓባ።
3: ሄሎ
1: ሰላም
3: ዶክተራት ኣስትድ ድ
1: እዋ ንሰምዓ ክለና ቀፅሊ
3: ንዶክተር ካሓተ ደልየ ዘለኹ ሲ ኣነስ ብጣዕሚ ርእሰይ ደቂተ ፀኒሕ ንድሕር ሰንቲደ ይትስ እዩ ተስአ ከዓ ይሕመኒ በቃ ፍልጠት ገብረኒ
1: ቀፅሊ
3: ንፍልጠት ይገብርለይ

0: ሕጂ እዚ ስፋ ምንታይ ይኸውን? ቁሩብ ምንታይ ክፍውስ ይኽእል
1: ትብል ዘላ
2: እወ ናቱ ብፍላይ ናይ ርእስን ናይ ጭንቀትን ናቱ ኣገባብ ኣፈዋወስ ኣለዎ ምስ ናይ ቅዛነት ዝኸይድ ዓይነት ኣፈዋወስ ኣይኮነን። ሕጂ ንጭንቀት እንድሕር ኮይኑ ናቱ ኣገባብ ኣፈዋወሳ ስለ ዘለዎ በቲ ናቱ ኣገባብ ኣፈዋወሳ ዝያዳ ክፍወስ ይኽእል እዩ። ቃንዛ ርእስ እንድሕር ኣለኪ ናብ ቅድስተ ማርያም ሆስፒታል ወይ ከ ናብ ዝኾነ ቀረባ ዘሎ ሕክምና ብምኻድ ምስ ክኢላታት ተራኺብኪ እቲ መርመራታት ኩሉ እንዳገበርኪ ዝያዳ ክፍወስ ይኽእል እዩ ማለት እዩ።
1: ኣራይ ኣብቲ ለውጢ ኣገባብ ቅዲ ኣነባብራ ትብል ኣገዳሲት ነጥብያ ሕጂ እቲ ለውጢ ኣገባብ ኣነባብራ ክትብል ከለና ሓደ ቅዛነት ተጠቐዐ ሰብ ወይ ዘጋጠሞ ወይ መርመራ ተገይሮ ከምኡ ዝኾነ ሰብ መድሃኒት እናወሰደ እንታይ እዩ ኣካላዊ ምንቅስቃስ ምግባር እንታይ እዩ ቅድም ኣነባብራ ክትብሎ ከሎ?
2: እቲ ቀዲ ኣነባብራ ክንብል ከለና መብዛሕትኡ ግዜ ሓደ ከኣካላዊ ምንቅስቃስ እዩ። እዚ ኣካላዊ ምንቅስቃስ ኣብ ሰሙን ካብ 4 ክሳብ 6 ምንቅስቃስ ክገብራሉ ናይ ፍርቂ ሰዓት ኣብ ፍርቂ ሰዓት እንድሕርገርና እዚ እንታይ ይሕግዘና ኣብቲ ናይ ሓንጎልና ዘሎ ቀመማት ንክፈሪ ሓደ ሓጋዚ ስለ ዝኾነ ንካልኣይ ግዜ ናይ ቅዛነት ናይ ምጥቃዕ ተኽእሎታት ከጉድል ይኽእል እዩ። ካልእ ዓይነት ኣገባብካ እኹል ዝኾነ ድቃስ ክትረክብ ክትክእል ኣለካ። ብውሑድ ካብ 7 ክሳብ 8 እኹል ዝኾነ ድቃስ ዕረፍትን ክረክብ ክኽእላሉ ሓደ ካብቲ ኣገባብ ቀንዲ ንብሎ ማለት እዩ። ካልእ ማዛዊ ምግቢ ምምጋብ፣ ቪታሚን ዘለዎ ምግብታት ዝበዝሕ ግዜ ክንምገብ ወይ ማዛዊ ምግብታት ክንምገብ ኣለና። ከም በዓል ካውሎ ካቡቺ፣ ካውሎ ፊዮሩ፣ ሩዝ ዝተፈላለዩ ዓይነት እዚ ኦሜጋ 3 ንብሎ ነገራት ዓሳታት እዚታት ተመጊብና ንቅዛነት ንኸይመፀና ክንከላኸሎ ንኽእል ኢና። ኣብዚ ሽኮራዊ እንተወጊድ ከ ዝሓሸ ኮይኑ ኣለዎ ማለት እዩ።
1: ቴሌፎን ኣለና። ሄሎ መርሓባ። ሰላም። ሄሎ ዶክተር ኣታብ ስቱድዮ። ሄሎ መርሓባ።
3: ሄሎ
1: ንሰምዓ ከለና ቀፅሊ።
3: ሄሎ
1: ንሰምዓ ከለና ቀፅሊ።
3: ሄሎ
1: ንሰምዓ ከለና ብለካ ንሰምዓና ኣለና መስለኒ ሰይ ትሰምዕና ኣለኺ። ሄሎ ትሰምዕኒ ዘለኻ ሕጂ ሃራይ ሞ ግዜ ከይንወስድ ሃሎ ክንብል መስመር ፀገም ኣሎ መስለኒ ኣብ ስቱድዮ እዩ ዝኸውን። ዝኾነ እቲ ኣብቲ ፀረ ቅዛነት መድሃኒትን ፈወስኡን እንዲና ፀኒሕና ምስቲ ኣካላዊ ምንቅስቃሳት ተኣሳሲርካ ክንቅፅል።
2: ኣብዚ ናይ ፀረ መድሃኒት ፈወሳ ክንገብር ከለና ናይ ፈወሳ ቴክኒክ ወይ መድረኻት ኣለዎ። እቲ ቀዳማይ መድረክ ወይ ከዓ ናይ መጀመርታ 3 ወርሒ ንብሎ ንጡፍ መድረክ ፈወሳ ንብሎ ነገራት እዩ። እዚ እቲ ሕሙም መድሃኒት ምስተዋሃበሉ ኣብ ውሽጢ 2 ሰሙን ለውጥታት ከርኢ ይጅምር ማለት እዩ። ስለዚ ኣብዚ ንጡፍ መድረካዊ ፈወሳ ብግቡእ እንድሕር ተኸታቲልዎ እቲ ሰብ ናብ ቀፃሊ መድረክ ፈወሳ ክኣቱ ይኽእል ማለት እዩ። ስለዚ ኣብዚ ቀፃሊ መድረክ ፈወሳ ከዓ ካብ 4 ክሳብ 9 ወርሒ ክወሃብ ይኽእል ማለት እዩ። እንድሕር እዚ ሰብ እዚ በዚ ፍወሳ እዚ እንተዘይሓዊው ናብቲ ካልእ ኣገባብ ዝበለ ናይ ፍወሳታት እንዳቀፀልካ ትኸይድ ማለት እዩ። ኣብዚ ፍወሳ እዚ ካልኣይ ግዜ ናይ ቅዛነት ዳግማይ ናይ ምሕማም ተኽእሎታት እንድሕር ኣጋጢሞዎ ግን ኣቃባቢ መድረክ ፍወሳ ወይ ክሳብ መወዳእታ ክወስድዎ ዝግብኦ ዓይነት ፍወሳታት ይኸይዱ ማለት እዮም። እዚኦም መብዛሕትኡ ግዜ ተደጋጋሚ ሰብ ኣብ ሂወቱ ሓንሳብ ቅዛነት ክኣቱ ይኽእል እዩ። ኣብ ገለገለ ጠንቅታት ነዚ ሕማም ሓሚምካ ዝፀንሓ ጠንቅታት እንድሕር ኣጋጢሙካ ካልኣይ ናይ ምግጣም ተኽእሎታት ኣሎ ክሳብ 4 ግዜ ከጋጥም ይኽእል እዩ ማለት እዩ። ስለዚ እዚኦም ብፍላይ እዚኦም ነጥፈ መድረክ ብወሳን መቐፀልታ መድረክ ብፈወሳ ንሕሙማት ንኩሎም ሕሙማት ዝወሃብ ዓይነት ብወሳ እዩ ማለት እዩ።
1: ሓራይ እቲ ካልእ ፍወሳ ፍልይ ዝበለት እያ ትመስል እዚኣታ ብርሃናዊ ፍወሳ ትብል እንታይ ማለት እዩ?
2: ብርሃናዊ ፍወሳ ክንብል ከለና መብዛሕትኡ ግዜ እዚ ነቲ ወቅታዊ ቅዛነት ዘጋጥሞም ሰባት ዝዋህብ ዓይነት ፍወሳ እዩ። እዚ ኣብ ግዜ ሓጋይ ዘጋጥም ዓይነት ቅዛነት ሓንሳብ ኣብታ ናይ ወቅቲ ሓጋይ ኣብ ዊንተር ዝበሃል ነገራት ከጋጥም ከሎ

0: ነቴን ብርሃን ዘይብሉ ግዜ ኣብዚ እዋን እዚ ብዙሓት ሰባት ብፍላይ ኣብ ሃገርና እኳ ብዙሕ የለን ዝበልናዮ ከምቲ ዓንቲ ወይ ኣብ ደገ ግን ብፍላይ በዓል ኤሮፓ ኹን ኣብ ገለ ኹን ነዚ ዓይነት ፈወሳ እዚ ብርሃናዊ ፈወሳ ይጥቀሙ እዩ ማለት እዩ። እዚ ብርሃናዊ ፈወሳ ሕጂ እንታይ እዩ ነቲ መላቶኒን ዝበሃል ናይ ኣካላትና ዘጉድሉ ዓይነት ናይ ብርሃን ፀገማት ከጋጥሞም ከሎ እዚኦም ሰባት እዚኦም ቅዛነት ክኣቱ ስለ ዝኽእሉ በዚ ዓይነት ፈወሳ እዚ ብዘይ መድሓኒት ከምዚ እንዳገበርካ ክትፈውሶም ትኽእል ኢኻ ማለት እዩ።
1: ፅቡቅ እዚ ከ ከም ዝበልከ ዓድና የለን። ምክንያቱ ኣብቲ ካልኦት ሃገራት ሰዓታት ፀሓይ ትበርቀሉ ውሑድ እዩ ካልእ እዋን እውን ከምኡ። ስለዚ ኣንፃር እዩ ከምዚ ብርሃን ፀልማት እዮም ፀሉ እዚኦም ማለት እዩ።
0: እዚኦም ብዙሕ ፀልማት ፀሉ እዮም ምክንያቱ ኣብቲ ናይ ዊንተር ዝበሃለሉ ግዜ ካልእ እዚ ሕጂ ተኣታት እዩ ዘሎ ፍወሳ እዩ። እዚ ኣብ ሃገርና የለን። ኣብዘይ መበብላት ሃገራት ኣሎ ከምዚ ዓይነት ፍወሳ። እዚ መነቃቅሒ ፍወሳ እዩ። እዚ መነቃቅሒ ፍወሳ መብዛሕትኡ ግዜ መድሃኒት ወሲዱ ኩሉ ነገር ተገርሉ ክፍወስ ኣብ ዘይክለሉ ደረጃ ዝበፅሕ በዚ ማግኔታዊ መነቃቅሒ ኣካላት ሓንጎል ዝበሃል ፍወሳ ክግበር ይኽእል እዩ ማለት እዩ። ስለዚ እዚ ከምዚ ዓይነት ፍወሳ እዚ መብዛሕትኡ ግዜ ነቲ ናይ ሓንጎል ክፋል ዘሎ ቦታታት ንዑ ብምንቃሕ ዝግበር ፍወሳ እዩ ማለት እዩ።
1: ኣራይ ሞ ሓሙሽተ ደቂቂ ተሪፍና ዘሎ ምስቶም ምስ ክዛነት ዝነብሩ ሰባት መዓልታዊ ሂወቶም ኣብቲ ክኽተልዎ ዝግብኦም ገባብ መምርሕታት ኣለካ ሞ ኣብ ውሽጢ ሓሙሽተ ደቂቅተን መብርህ ጌርካ ክንውድእ ኢና ዚኣ ማለት እዩ።
0: ሃራይ ምስ ቅዛነት ዝነብሩ ሰባት መዓልታዊ ኣብ ሂወቶም ክገብሮ ዝግብኦ መምርሕታት ኣሎ። ሓደ ኣፍልጦም ክዕብዩ ክኽእልሎም ቅዛነት ሕማም ከም ዘሎ ኣፍልጦም ትዕብዮም እንታይ ክፍወሱ ከም ዘሎ ኣዝዩ ቀሊል ይኸውን ማለት እዩ። ካልእ እውንታዊ ኣተሓሳስባ ከማዕብሉ ክእሎ ምክንያቱ ቅዛነት ዝነብሩ ሰባት እውንታዊ ኣተሓሳስባ ከማዕብሉ የድሊ። እዚ ማለት እንታይ ማለት እዩ? ከምዚኦም ምዚኦም ቅዛነት ዝነብሩ ሰብ ኣሉታዊ ኣተሓሳስባ ዘሎም ነፍሶም ከጥፉ ሂወቶም ከጥፉ ስለዝሓስቡ ዝበዛሕ ግዜ እውንታዊ ኣተሓሳስባ ከማዕብሉ የድሊ። ካልእ ካብ ኣዋፍልፊ ባእታታት ክቆጠቡ ክእሉ ኣሎ። ካብ መስተ ሽጋራ ካብ ዝተፈላለዩ ኣዋለፍቲ ባእታታት ዝበሃሉ ነገራት ካብዚኦም ክቆጠቡ ክእሎም። ምስ ኩነታቶም ዝርድኦም ሰባት ዝምድና ክምስርት ኣሎ። ንኣብነት ከምዚ ዓይነት ፀገም ዘለዎም ሰባት ብዘይረድኦም ሰባት ዝምድና ምዝ ምስርቱ ብዙሕ ፀገማት ክፈጥረሎም ይኽእል እዩ። ስሩዕ መደባት ምዝናይ ምንቅስቃስ ክሰርዑሎዎም እዚ ንድሕሰሪዖምካ ሓደ ካብ መምርሕታት ክኽተለዎ ዘሎ ስሩዕ እኹልን ድቃስ ክህልዎም ኣሎ። ካብ 7 ክሳብ 8 ድቃስ ሰዓታት ክድቅሱ ክህልሎም ዕረፍቲ ዘለዎ ድቃስ ክህልሎ እኹል ስሩዑን ኣመጋግባ ከዘውትርሎ ብፍላይ ብፍላይ ቆፀረ ሓኪም መድሃኒት ብግቡእ ምክትታል ኣብ ሓኪም ኣቋርፁ ኣብ ዘይበለካ ክተቋርፁ ይብልካን ምክንያቱ ሓካይም ብግቡእ ምክትታል እንዳገበሩ እዮም ስለ ዝህቡ እዚ ሕማም ሕዱር ስለዝኾነ ብዘይና ሓኪም ትእዛዝ መድሃኒት ክቋረፅን ዘይምቁረፅ ተመራፂ እዩ። ምክንያቱ እዚ ሕማም እንድሕር ብኣግ ተዘይ ተፈዊሱ ብፍላይ ብፍላይ ነዊሕ ግዜ እንድሕር ከይዱ ሕዱር ኮይኑ እንዳመፀ ስለዝኸይድ ንህወቶም ኣስጋኢ ስለዝኾነ ትእዛዝ መድሃኒት ናይ ሓኪም ዝያዳ ቆጠሮኦም እንዳኽበሩ ክመፁ ክእልሎም ዘለዎም ዘጋጥሞም ነገራት ከ ምስ ሓኪም ክዛተዩ ክእልሎም ምክንያቱ ሓንሳ ሓንሳ መድሃኒት ተዋሂብካ ክትከይድካ እንድሕር መፂኻ ምስ ሓኪምካ ደይትላዘብ ትኾንካ ብዛዕባ መድሃኒትካ ዘይትዕልል እንድሕር ኮንካ እቲ ፍወሳኻ ኣዝዩ ድኹም ክኸውን ስለዝኽእል ትእዛዝ ሓኪም ክኸብሩ ክእልሎም።
1: ኣዚና ነመስግነካ ነርስ ማእከለ ጎይቶኦም ክኢላ ስነ ኣእምሮ ካብ ሆስፒታል ቅድስቲ ማርያም ኣስመራ ብልቢ ነመስግነካ። ኣብ ዝቕፅል ብካልእ ዛዕባ ካልእ ርእስቲ ክንረኸብ ምዝብ ዝተኣሳሰር ማለት እዩ። ተስፋ ገብር ስለቲ ዝሃብካና ኣስተምሮን መብርህን ብልቢ የመስግነካ ደጊመ
0: ይቀኒየለይ ቴሌቭዥን ኤርትራ
1: እምበርከ ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ ኣብዚ ዛዚብና ኣለና። ዝመፅእ ዘሎ ሰሙን ብካልእ ዛዕባ ክሳብ ንረኸብ ድሓንቀኒ እዩ።

ሰላምታ ነብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ሓዳስ ተኸታታሊት ፊልም ኢና ሒዝናልኩም ቀሪምና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብኽብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ኸነፍልሞ ብሓባር ንከታተል።

ስድራ ሰማእታት ምሕጋዝ ይፅናሓለይ ዘይበሃሎ ናይ ኩሉ ዜጋ ሓላፍነት እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ሓደ ካብ ኣባል ናይ ስድራ ሰማእታት ኮይኑ ንስድራ ስውኣት ዝኣለን ዝጥውርን ዘሎ ዜጋ ሒዝናልኩም ቀሪብና ኣሎና። ናብታ መደብ ከስግረኩም እየ ተኸታተሉ።

0: ኣብ ነፍሲ ወከፍ ኤርትራዊ ስድራ ኣብ ነፍሲ ወከፍ ገዛ ሓደ ንሓባር ዘንጸባርቕ ስእሊ እዩ ዝጸንሐካ። እቲ ወረቐት ምስክር ንሓንቲ ኻልኢት ብሓሳብ ዝናቢሉ ብዕምቆት ክትሓስብ ድርኽ ንሓርነት ሃገር ንልዕላውነት ንምዕቃብን ንምህናፅን ዝተኸፍለን ዝኽፈል ዘሎን ዋጋ ክብሪ ትህቦ ዝዓበየ ክብሪ ክብሪ ሃገር ስለ ዝኾነ ዓይንትኻ ጠቒስካ ብምሉእ ኣስተንትኖ ተስተማቕሮ። ብመጠን ዝጸንሐካ ቕፅሪ ወረቐት ምስክር ከዓ እቲ ኽብደት ትውስኽ። ኤርትራ እተገርም ሃገር፣ ህዝቢ ኤርትራ ዘገርም ሕብረተሰብ፣ ምድሪ ኤርትራ ድማ እናሓደረ ዘስተንክር ታሪኽ ዝውንን እዩ። ብሓደ ትምሰጥ እሞ ካብኡ ዝብርቕ ሓቅታት ትረክብ። እዚ ከባቢ ጎዳይፍ ገዛ ስውእ ቴድሮስ ሓድጊ እዩ። ስድራ ቤት ቴድሮስ ከም ኩለን ኤርትራውያን ኣባይቲ ዛንታ ሓርበኝነትን መስዋእትነትን ኣለዋ። እዛ ምልእቲ ስድራ ሎሚ ብኽልተ ኣባላት እያ ተደሪታ። መንፈስ ሓርበኝነትን ጽንዓትን ግን ይቕጽል ኣሎ። ብምኽንያት 20 ሰነ እውን ኣብቲ ገዛ ብምኻድ ዝረኸብናዮ ስድራ ስውኣት ንስድራ ስውኣት ትድግፍ ዝብል ካልእ ዛንታ ክንትርኺና። ንምዃኑ እዛ ቤትን ናይ ቃልሲ ጉዕዛኣን ከመይ ነበረ?
1: ስድራ ቤት ስውእ ቴድሮስ ሓድጉ ኣደይ ከዓ ኣብ ዕቑባዝግ ትበሃል ማለት እዩ። ኣብ ዕቑባዝግ ትበሃል በኩሪ ሓውና ስውእ ቴድሮስ በርሀ ቴድሮስ ድሕሪኡ ድማ ኣለም ሓፍታያ ማለት እዩ ምናእሱ ብዕድመ ኮይኑ ድሕሪኡ ስውእ ዮሃንስ ቴድሮስ ድሕሪኡ ስውእ ምሕረትኣብ ቴድሮስ ድሕሪኡ ድማ ኣነ ዘካርያስ ቴድሮስ ኣነ ሕሳስ ልደ እየ ማለት እዩ። እቲ ስድራ ቤት ፅቡቕ ኩነታት ማለስ ማእከላይ መነባብሮ ዝነበሮ ስድራ እዩ። እቲ ኣዋፃፃኣና ንገድሊ ድማ ከመይ እዩ? ኣቦይ ተሰሊፉ ሰርሕ ነይሩ ብውሽጢ በርሀ ሓወይ እውን ዓብዪ በኽሪ ገዛና እውን ስውእ ክስታይ ነይሩ ስርዑ ነይሩ ማለት እዩ ተሓብር ነይሩ እዩ ምስ ህዝባ ግንባር ብኡ ምክንያት ክልተ ግዜ ተኣሲሩ እዩ። ቅድሚ ንሜዳ ምውፅኡ በርሀ ሓወይ ቲ በኽሪ ገዛና ክልተ ግዜ ተኣሲሩ ነይሩ። ድሓር ግን

0: ወይውን ስዒቡ ማለት እዩ በይኑ ተኣሲሩ። ምክንያቱ ሓደ ኣብዚ ሓሰውቲ ናይ ደርግ ነይሮም ኣብዚ ንሕና ዝካረ ገዛውቲ ነርና ኣብዚ ምሳና ዝተኻረዩ ሓስዮም እሲሮምና እዮም ማለት እዩ። እቲ ኩሉ ምንቅስቃሳት ይሕስብልና ስለ ዝነበሩ ሽግራ ስለዚ ኣቦይ መጀመርያ ተኣሲሩ ድሓር ከዓ ብርሓ ወይ በይኖም ተኣሲሮም ማለት እዩ ትተሓባበሩ ኣለኹም ተባሂሎም ድሓር ግን ካብዚ ከባቢ ክንረሕቀ ኢልና ከተማ ውን ኣቴና ነርና
1: ምልኣት ዓቕሚ ስድራ ኣቶ ቴድሮስ ሓድጉ ካብ ቦኽሪ ክሳብ ሕሳስ ልደ ሓሙሽተ ምስ ወለዲ ድማ 7 ነበረ። ኣቶ ቴድሮስ ሓድጉ ብንቕሓት ፖለቲካን ሱታፌ ሓፋሽ ውድባትን ኣብ ዓይኒ ገዛእቲ ኣተወ። ዝያድኡ ግን ኣብቲ ኣብ ማእከል ከተማ ከባቢ ፖቸፊልያ ዝተኻየደ ስርሒት ህዝባዊ ግንባር ብላኺማ ስድራ ቤት ኣብ ሓደጋ ኣተወት፣ ስድራ ምልእቲ እውን ኣብ ትሕቲ ቀይዲ ኣተወት።
0: ሕጂቲ ስርሒት ቅትለት ምሰንጋጠሚ ኩላትና ተኣሲርና ማለት እዩ። እንኮላይ ኣነ ብምሉእ ገዛና ኣብ ቤት ማእሰር ተኣቲና ማለት እዩ። ንብረትና ዓንዩ ዝመተ ዘሚቱ ዝፈርስ ፈሪሱ ገለመለ ነቲ ገዛ በዝን በዝን ለይቲ ወታደራት መፅኦም ዕን ሞ ማለት እዩ። ንዓና ጥራይ ዘይኮነ ቲ ከባቢ ዝነበረ ኩሉ ኤርትራዊ ተዘናቢሉ እዩ ሽዑ ዝተቆስሉ ነይሮም። ንሕና ዕድለኛታት እውን ክንበሃል ንኽእል ኢና ሂወትና ዘድሓና ማለት እዩ። ሽዑ ብለይቱ ደኣተ ናይ ቤት ማእሰርቲ ነበረና ቁርብ ከምዚ ብሊክ ተዘክሮታት ኣለኒ። ፎርቶ ከምተኣሰርና ዝክር፣ ሓዝሓዝ ከምተኣሰርና ዝክር፣ ግቢ ከምተኣሰርና ዝክር፣ ሓንሳ በይንና ንገብሩና ሓንሳ መሰደና ብፍላይ ኣነ ብጣዕሚ ንእሽተ ነረ ህፃኔ ነረ ሰዓት እቲ ከምዚ ልዩ ሓሊፉ ኣጀማምርኡ ነቲ ገድሊ ድሓር ካብዚ ምስ ወፃና ግን ኣብ ደቀም ሓደ ባሎ 6ዱሽተ ነይሮም። ባሎ 6ዱሽተ ዝበሃሉ እቶም ሕጂ ትፈልጦ ማለት እዩ ሽዑ ይትፈልጥ ኒሃ። እቶም ባሎ 6ዱሽተ ዝበሃሉ ነቲ ናይ ኣብ ውሽጢ ስርሒታት ኣብ ውሽጢ ድሕሪ ፀላኢ ዝግበር ስርሒታት ዝንቀሳቀሱን ዘዋሃዱን እዮም። እሳቶም ሽዑ ካብቲ ቤት ማእሰርቲ ምስ ወፃና ብናቶም ደገፍ ኢና ካብዚ ንደቂ ምሓረ ንኸይድ ማለት እዩ።
1: ኣብ ከተማ ደቂ ምሓረ ምስ በፅሑ እውን ሂወትን ምንባርን ኣብ ቃራና ኣተወት። ምንባር ኣበይ ብኸመይ ዝብል እውን መልሲ ኣይተረኸቦን። ወደብቲ ኣባላት ባዶ 6ዱሽተ ንስድራ ቤት ኣቶ ቴድሮስ ሓድጉ ናብ ጄዛን ስዑድ ዓረብ ክሰድዎ ሓሰቡ። ንሱ ግን ኣሰር እቶም ደቂ ምሓረ ምስ በፅሑ ቀልጢፎም ናብ ገድሊ ኤርትራ ዘምርሑ ደቁ ክስዕብ እምበር ዝተረፉ ደቁ ክዕቢሉ ክስደት ኣይመረፀን። ብቐታ ናብ መደበራት ታዕሊም ህዝባዊ ግንባር ተፀንበረ። ሂወት ገድሊ እውን ፈለሞ።
0: ዓበይቲ ከም ዝበልኩ በኩሪ ሓውና ተኣሲሩ ኣሎ፣ ኣቦይ እውን በይኑ ተኣሲሩ ነይሩ። እቶም ንሕና ግን ንሕና ምስ ደና እቶም ተረፍና ክንከይድ ዝግባእ ሓሲቡ ነይሩ። ግን ንሳቶም ካ ካብ ቤት ማእሰርቲ ምስ ወፃና ኩሎም እቶም ምዕባይ ኣሕዋተይ ሙሉቕ ሙሉቕ ኢሎም ንገድሊ ተሰሊፎም ማለት እዩ። ሽዑ ኣብ ትሕቲ ወለዲ ዝተረፍና ኣነን ኣለምን ሓፍተይን ጥራይና ማለት እዩ። ኣለም ሓፍተይ ኣብዚ ክፀንሕ ኮላ ኣነን ኣቦይን ኣቦይ እውን ሜዳ ውፅኢ ነ ቀዲሙ ኣነን ኣለም ሓፍቲ ኣነን ኣደይን ጥራይ ካብዚ ወፂና ማለት እዩ ንደቂ ምሓረ ከይድና። እዚ ብሓገዝ ናይ ባሎ 6ዱሽተ ማለት እቲ ኣበርክቶ ናይ ስድራ ቤትና ስለ ዝፍለጥ ባዕሎም እዮም ኣውፅኦምና ማለት እዩ። ሽዑ እውን ኣቦይ ኢሎሞ እዮም ቅድሚ ኣነ ንቤት ምሰራ ምካድ ምውሳነይ እስኻ ደቅኻ ተሰሊፎም እዮም እስኻን ነዚ ቆልዓ ንኣይ ማለት እዩ በዓልቲ ቤትካ ንስ ንወፃእ ክንሰደካ ኢሎሞ ነይሮም እዮም ኣቦይ እስኻ ዘበርከትካ ይእኹል እዩ ስለዚ ንዓኻ ንወፃእ ክንሰደካ ዝቆልዓ ንእሽቶ እዩ ንስኻ ውን ብዕድመ ደፊእካ ኣለኻ ስለዚ ንስኻ ምስ በዓልቲ ቤትካ ምስ ዝቆልዓ ንወፃእ ከነስግረካ ዝሰራሕካያ ከ እኩል እዩ ኢሎሞ ኣቦይ ግን ኣብ እዩ ነዞም ቆልዑት ገዲፈ ከመይ ገይር ኣነ ኣበይ ናይ ዓራት ክድቅስ እሶም ዝረኸበቶም ትረኽበኒ እምበር ኣነ ከይድ ነ ንወፃኢ ከይድ ነ ኢሉ ኣደይ ከዓ ሽዑኡ ኣለም ሓፍተ ኣብስመራ ተሪፋ ስለነበረት እሞ እዚ ቆልዓ ንድሕሪ እቶም ቆልዑት ኩላትና ማለት እዩ እቶም ኣሕዋተይ ንሜዳ ካብ ክዱ በዓል ቤታ ከዓ ስውእ ቴድሮስ ዓድጎ ከዓ ንሜዳ ካብ ወረደ ኣነ ዳ እሞ እንታ ክገብር ኢላ ኣለም ሓፍተይ ከዓ ኣብዚ ቤና ስለ ዝነበረት ኣብዚ ከዓ ንብረት ስለ ዝነበረና ገዛውቲ ድዩ ካልእ ስለ ዝነበረ ንመን ምክንድርብዮ ገለምታት ኢላ ኣደይ ነስመራ ተመሊሳ ማለት እዩ። ሽዑኡ እዚ ኩሉ ግዜ ኣደይን ኣለም ሓፍተይን ኣብዚ ሕሊፎ ንኡ ማለት እዩ።

ስድራ ቤት ኣቶ ቴድሮስ ሓድጉ ናብ ገድሊ ናብ ቤት ትምህርቲ ሰውራ ኣብ ኣስመራ ምስ ሓሳረ መከራ ብምዃን ተፈላለየት ሂወት ብብዘለኻየ ክትቅፅል ተገደደት ኣብ ኣስመራ

0: ኣፍልጦ ከዓ ረኺቡ። ኣደይ ግን ንዓና ኣብዚ ገዛ ከም ስውኢት ኢና ንሓስ። ንዓይ እታ ዝለዓለ ዋጋ ዝኸፈለት ኣደ እያ ማለት ካላሽን ሒዛ ሜዳ ኣይነበረትን። ግን ደቂ ክም ተራእዮም በዚ ተራእዮም ዝተባሃለ ፍቕድኡ ንዓና ክትርኢ ትኸይድ ነይራ። እቲ ተሓባበር ከዓ ነይራ እንታይ ተብፅሓሎም ብዘየገድስ እቶም ኣብኡ ዘለዉ ተጋደልቲ እዚን ዝናምፅልና እዚን ዝናብፅሕልና ኢሎም ናብ ኣስመራ ናብ ዝተፈላለዩ ኣካላት ልእክዋ ነይሮም። ስለ ትላኣኽ ዝነበረ ስለ ትሳተፍ ዝነበረት ካ ቀፃል ከዓ ትእሰር ነይራ። ሕጂ እቲ ስሩዕ ሓፋሽ ውድብ ዝበሃል እውን ካብኡ ንላዕሊ ይገብር ነ ግን ሽማ ሓፋሽ ውድብ ተባሂላ ስለ ደይተመዝገበት ከም ስውእቲ ትቁፀርኒ። ሕጂ ኣብ ገዛና ንዓና ግን ሓሙሽተ ስዋት ኣለዉ ኣርባዕተ ተደሞሮ ሓደ ስዋት ኣለዉ ኢና ንብል እቲ ዝለዓለ ዋጋ ዝኸፈለት ከዓ ኣደያ ዝብለኪ ንድሕር መንእሰይ ኮይንካ በረኻ ኣለካ ምስ ሰብካ መጋጠመካ ከጋጥመካ ንቡር እዩ ምስ ብፆትካ ምስ መሳትካ ይኸደ ኣለካ። ኣደይ ግን ኣብ ኣስመራ ኮይና ደቃን በዓል ቤታን ኣብ ገድሊ ኮይኖም እዩ ትሕልፎ ነይራ። እቲ ፅቡቅ ነገር ግን ድኻማ ድኻም ናፅነት ድኻም ገድሊ ናፅነት ኣርኪባ ናፅነት ሪኣያ እያ። ኣጋጣሚ ኮይኑ ንስቶም ሰለስተ ደቃ ክትሪኦም ኣይከኣለትን። ንዓይ ግን ብኣካል በዓል ቤታ ከዓ ንቦይ ከዓ ቴድሮስ ሓድጎ ከዓ ብኣካል ክንመፅእን ክትርእየና ናፅነት ከዓ ክተስተማቐርን ክኢላ እዚ ሕጂ ዓብ ፀጋ እዩ ንዓና።
1: እዚ ፈርኔሎ ጀበና መጉዲ ተሰኪማ ትኸይድ እንዳ ከደስ ኮላ ኣብ ደብሪ ዓድሓንስ ክትበፅሕ ኣምሓራ ይትሪኦም ተሰሪዖም መፁ ምሓር ትሪኦም ናብቲ ጉድጓድ ክትኣቱ ሸተት ኢላ ኣትያ ወዲቓ ዚታ ተላጊፉ ኣፋ ምስ ተላገበ ሓደ ተጋዳላይ ረኺብዋ ቅድም ስሊ ድማ ትመላለስ ረኺብዋ ኣዲ ኣባ እንተ ኮንኪ ትብሎም ከምዚ ገይራ ኣድጊ ፅዒኑ ንደናጉል እትሂዋ ኣብኡ ኣትያ ሕክምና ገይራ ንባበየ ተፀዊዑ መፅኡ ናብኡ ካብኡ ርሕቕ ኢሉ ነይሩ ናይ ቆጠባ ስለ ዝኾነ ተፀዊዑ መፅኡ ኣነስታ ሰበይቲ እዚኣ ወይ ኮፍከይ ትብል ወይ ኣስመራ ኮፍከይ ትብል ሓዲ ክትጠፍያ ወረ ኢሉ ሽዑኡ ኣብኡ ወርሒ ተሓኪማ ንሕና ከዓኒ ሕጅስ ወይ መይታ እያ ወይ ኣሲሮም እዮም ኣብ መንገዲ ፀኒሖም ኢልና ድሕር ወርሒ መፅያ መሊሳ ደ የጋፍዕዋ ብዙሕ ኣጋፊዖም እዮም ብዙሕ ተኣሲረ እያ ተኣጥቂጠ እያ እዎ ፀላእ ነር ናእስ ክትኸድ ዘለኺ ንጓልኪ ሒስኪ ናብ ሰብኣይ ክትኸድ ዘለኺ ወንበዴ ናብ ሸውዓብያ ክትኸድ ኣብዚ ነርና ሓሳብ ምሳና ኣነ ኣይኮድኩን ተኸድኩ ከዓ የኺድ ኢላ ትድሓሪዳ ወርሒ የኺድ ሕጂ እኽሊ እንዳኣርየት ኮላ ነዚ እኽሊ ኣምፂ ኣቢሉ ኣብዚ ሓመድ ሕውስ ሕውስ ኣቢልዎ ሓዊስካ እዚ እኽሊ ወደሓን ከምኡ ክሕውሰካ እዩ ኢላቶ ድሓድሕ ሰለስተ መዓልታ መሽም መፅኦም ኣሲሮማ ኣሲሮማ ኣኮያ ነይሩ ኣኮይ ነርኒ ንሱ ደሊ ረኺቦ ተሳኢና ደሊ ምስ ረኸበ ሓደ ዓርኩ ረኺቡ ሓደ ምሓራይ ዓርኩ ረኺቡ ከምዚ ኢለ ዝሓፍተይሲ ኣብኢዳ ኣብኢ ገና ምስ ጓላ ኮፍ ኢላ ኮላ ከምዚ ኢሎም ወሲዶማ ምስ በሉ ደልዩ ኣውፅዋ ምስ ወፀት ወጣኻ ኣስቃይ በለትን መልሻ ከዓ ተኸይድ ኣምፅልና ኢሎማ ንብረት ከይዳ ተብፅሓሉ ትመፅእ ኣብዚኣ ሽዑ ኣብን በዲ ከከይዳ እንዳ ትመፅእ ደላ እዛ ሰበይቲ ትሪእዋ ደሎ ሕጂ ከዓ መፅያ
0: መጀመርያ እቲ ስምዒት እውን ቁርብ ክዛረብ ክእል ኣብቲ ስድራ ቤት እንድሕሪ ግፍዒ ወሪድካ ሓደ ሽዑ እዋን ብፍላይ ድሓር ዶንጌ ከም ዝፈለጥኮ መንእሰያት ፍቕዱ እሰሩ እርሸኑ እዮም ነይሮም። ሕጂ ሽዑኡ ዝኾነ መንእሰይ ብፍላይ ቀጥታ ሓደጋ ድሕሪ ወሪድዎ ከዓኒ ናይ ግድን እዩ ዝስለፍ ማለት እዩ። ስለዚ ስድራና እውን ሓንቲ ካብኣቶም እያ ከምዝብለኪ ዓቲ ዓብ ሓወይ ኣስመራ ኣዲስ ኣበባ ዩኒቨርሲቲ ተምሃራይ ስለነበረ ኣብኡ ከዓ ውዑይ ምንቅስቃስ ተምሃሮ ነይሩ ኣብኡ ኣክቲቭ ንጡፍ ኮይኑ ዋሳእ ስለዝነበረ ድማ ኣብዚ በይኑ ብዙሕ ግዜ ተኣሲሩ ብዙሕ ግዜ ዘሰር ነይሩ እሰር ወፅእ እሰር ወፅእ ኣብ ስድራና እውን ፍሉጥ ነይሩ ኖትቡካት ነይሩ ካብ ገድሊ ዘምፅኦ ዝሕዞ ዝነበረ ምንቅስቃሳቶም ከተለክመና ከዓ ግለመለ ዝበሃል ዘረባታት እውን ነይሩ ኣነ ሰምዕ ዝከረ ንቆቆር ከምዚ ከም ሕልሚ ኮይኑ ዝክረገል እዩ። ኣብቲ ገዛስ ከምዝብለኪ ኩሉ ኣብ ትምህርቲ ብጣዕሚ ጉዱሳት ንፉዓት እዮም ነይሮም ኣሕዋተይ ከምቲ ዘዕልልዎ ዘዕልልኒ ማለት እዩ። እቲ ዮሃንስ ሓወይ ሕጂ ሰኣላ እዩ ነይሩ ሕጂ እቲ ስእሊ ክእለት ናተይ እቲ ስእሊ ፅልዋ ናተይ ካብ ሓወይ ወሪሰ እዩ ኣነ ምክንያቱ ቤት ምስዋራ ምስገድናስ ክሳብ ሕጂ ኣብቲ ካብቲ ግራፊክስ ዝበሃል ካብቲ ስእሊ ዝበሃል ኣይረሓኩን ኣነ እቲ ንዓይ መጀመርያ ፅልዋ ዝሕድረለ

0: ሳወይ ብጣዕሚ ንፉዕሰኣላዩ ነይሩ ዝረአያ ፊልም ንፅባሐይቱ ነቶም ኣክተራት ተስእሎም ነይሩ በዕሉ ብፒሮ ገይሩ ገለ ዋላ ምስኡ ተሰለፉ በዓል ስልጣን እምባይ ዝበሃሉ ኣለዉ ምስ በረሓ ወይ ምስ በኩርሓ እውና ከዓ ዝተሰለፈ ፍፁም ገብራይ ነይሩ ኣብዚ ክህሉ ደስ ምበለኒ ግን ሕጂ ኣብ ኣሜሪካ ስለ ዘሎ እቲ ታሪክ ካባይን ላዕሊ ፅቡ ገይሩ ምዘርዘሮ ምክንያቱ ዝከረኒ ፈልጥ ነይሩ እዩ ኣነ ቤት ምስራ ክነበርኩ ፍፁም ገብራይ ድማ ናብ እንዳ ዜና ተሳሒቡ ነይሩ ሸዕዋናት ሕጂ ክራኸቡ ከሉ ገለ ሓደሓደ ግዜ ዝቆልዓ ሓደራኻ ድሃዩ ግበር ገምታት ብሎ ነይሩ ብዛዕባ እዩ ማለት እዩ ናይ ምሕረት ኣብ ሓወይ ንኣብነት ምዕባይ ሓወይ ሲምፎኒያ ኢና ነርና ንሕና ናይ ሙዚቃ ተምሃሮ ማለት እዩ ኣብ ዓራግ ዝበሃል ቦታ ሸቆሎት ኢና ንሕና ብጣዕሚ ናብ ሸቆሎት ሕጂ ምርኢት ነይሩ ናይ ባህሊ ኣይዶኖ ናይ በዓል ፍሒራ ይመስለኒ መፂኦም ጋራጅ ካ ጥቓና ነይሩ ምሕረት ኣብ ሓወይ ጋራጅ እዩ ነይሩ ሕጂ ምሕረት ኣብ ሓወይ ሓትት ማለት እዩ ኣብ ገድል መፅእ ከም ዘለዎ ካ ፅንፅንታ ነይርዎ ሕጂ ሓቲቶም ዘካርያስ ቴድሮስ ዝበሃል ኣለኩም ዶ ምሳኹም ገለ ኢሎዎም ሕጂ ነቲ ሓላፊና ነይሮዎ ማለት ውፋሕ ከመይ ገሮም ክልል እዩ ንሞናይቶም ዋላቶም ብፅትካ ማለት እዩ ድሓር ግን እዚ ገለ ኢሎም በተስእኒ ብጣዕሚ ደንጊፁ ማለት እዩ ኣብቲ ዕድመቲ ኣብ በረኻ ሸ ብጣዕሚ እቲ ዝተሰምዖ ስቅያት ገለ ሕጂ ብፍላይ ክዝክሮ ከለኹ ኣነ ይርዳእኒ
1: እቶም ናብ ሜዳ ኤርትራ ዝተሰለፉ ሰለስተ ተጋደልትን ኣቦኦምን ቃልሲ ዝሓተቶ ዋጋ ክኸፍሉን ንመስዋእቲ ድልዋት ክኾኑ ግድን ነበረ ሰለስተ ደቂ ቴድሮስ ድማ ገንሸል ሓርናት ኮኑ እቲ ኣብ ቃልሲ ንሓርነት ሰብነቱ ዝረስዐ እሞ ኩልንቲ ናይ ንዓኽ እምበር ንኻልእ ኣይከፍልን ከም ሰብ ጥዑም ገዲፈ ጥዑም ከምፅእ እምበር ስድራይን ናብራይን ንስለኽአ ዝውፊ ዝበለ ተጋዳላይ ድሕሪ ሓርነት ቀዳሜትን ዝኸበደትን ሕቶ ድሃይ ተጋደልቲ ኣብ ምምላስ ዝነበረት ሰለስተ ውሉዳት በጂ ሃገር ወፊዩ ዝኣተወ ተጋዳላይ ቴድሮስ ሓድጉ ቅድሚ እቲ እዋን ሓሲብዎ ሰሚዕዎ ኣስተማቂርዎ ዘይፈልጥ ስምዒት ክሓድሮ ተፈለጦ ኣብ መንጋር ሰማዕታት እውን ውንኡ ከምዚ ሰሓተ እዩ እቲ ምስኡ ተጋዲሉ ዝኣተወ ዘካርያስ ነቲ ህሞት ብከምዚ ዝዝክሮ
0: ድሕሪ ናፅነት እቲ ገዛ ዓኒ እዩ ማለት እዩ እቲ ንብረትና ኩሉ ድሓን መናብሮ ዝነበረ ስድራ ቤት ናብ ዜሮ ተመሊሱ ኣደይ ብጣዕሚ ብኣካል ተዳኺማ ብጥዕና ተዳኺማ ካልኣይ ፅባሕ ክመፅኦም ደቅና ዝበሃል ነይሩ ሕጂ ምሻለኪ ኣደይ እውን በዕላት ብል ነራ እዚ ኩሉ ኤርፎርስ እዩ ገዛውትና ከም ዝረኣኹሞ እጂ በዚ ወታደራት ክሓልፉ ከለዉ ሲ ኩዕሶ ክፃወት ከም ደይኮኑስ ትፈልጥ ነይረ ኣደይ ማለት ኩናት ከም ዝነበረ ብፍላይ ካ ሳ ከዓ መፅያ ትርእየና ስለ ዝነበረት እቲ ኩናት ሰብ ከም ድበልዕ ኣይትስሕቶን እያ ግን ደቅኻ ከዓ ከይጠፉልካ ካ ትሓስብ ማለት ከም ደይጠፉ ኢካ ትሓስቦ ስለዚ ኣብቲ መጀመርያ ተስፋ ነይርዋ ብዚ ኣትዮም ኣቦይ ይፈልጥ ነይሩ ባይ ዘወይ ኣቦይ ሰለስተኦም ኣሕዋትና ስዋኣት ምዃኑ ንፈልጥ እዩ ኣነ ብኸረን ነረ ሽዑ ክመፅእ ከለዉ ናተ እያ ተስግኦ ነይራ ዝቆልዓ ሰኣት ድ ኣቱን እዩ እምበርቶም ካልኦት ስዋኣት ምዃኑ ንፈልጥ እዩ ኣነ ግን ኣብ ክስታይ ግን ነ ጨንፈር ትምህርቲ እየ ነረ ሽዑ ኣብ ኩምባራት ኣይነበርኩን ግን ንዝኾነ ሰብ ከጋጥሞ ዝኽእል እዩ ንሕና ውን ንኸትት ነርና ኢና ብዙሕ ግዜ ሕጂ ናይቶም ሰለስተ ኣሕዋተይ ከም ርዲእ ወሲዶ ነይሩ ፈልጥዎ ስለ ዝነበረ ሕጂ ከምኡ ስለ ዝኾነ ታናተይ ብጣዕሚ ኣሳቂያቶ ነራ ድሓር ግን ቅልጥፍ ኢለ ስለ ዝመፃኹ ኣነ ቁርብ ዕረፍቲ ረኺቡ ኣደይ ግን ፈቅዶ ክትሓቲ ኮላ ፈልጥ ነይሩ ድሓንቲ ፈትን ኢሉ እምበር በዚ ትኸይዳ በዚ መፅኦም ኣሎ ሓደሽ ድደይ ተረእዩ ተጋደል ትገል ዝበሃል ናብኡ ትኸይድ ኣብኡ ክስቶ ዝበሃል ዶ ክስቶ ዝበሃል ከምቲ ኩላትና ንፈልጦ ሽዑ ተሓትት ነራ ኣደይ ግን ኣይተረኽቡን ማለት እዩ ስለ ዝተሰብኡ ድሓር ኣብቲ ወግዓዊ ምንጋር ምስ ኮነ ግን ኣቦይ ብኣካል ነይሩ ሽዑ ተሰወአን ነይሩ ፈልጥ ነይሩ እዩ ኣብቲ ቤተ ክርስትያን እዩ ዝንገር ነይሩ ሽዑ ኣስማት መምስ ተፀውዐ ተተሲኸ ዓወት ንሓፋሽ ዝበሃል ነይሩ ኣቦይ ግን ኣብቲ ሳልሳይ ግዜ ድሓር ወዲቑ ማለት እዩ ብስምዒት ምክንያቱ ክትፈልጦን ኣብ ቅድሚ ሰብ ተሲእኻ ዓወት ንሓፋሽ ክትብልን ሓደ ይኮነን
1: ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ሃገራዊ ሕድሪ እዩ ነፍሲ ወከፍ ዜጋ ኣብ ስድራ ሰማእታት ፍሉይ ክብሪ ክህልዎ እውን ብዘይ ምክንያት ኣይኮነን

0: ካብዚ ብምብጋስ ከዓ ኩሉ ብዓቕሙ ብሕልንኡን መንፈሱን ስድራ ሰማዕታት ከማሙቕ ርአ። እታ 4 ስዋኣትን 2 ኣባላትን ጥራይ ሒዛ ዝተረፈት ስድራ ኣቶ ቴድሮስ ሓድጉ እውን ነቲ እማም ብሕልና ትቕፅሎ።
1: እቲ ስድራ ቤት ስዋኣት ምሕጋዝ ኣብ ደገ ሓቂ ተሓይሽ ንስዋኣት ብዙሕ ሰብ ዳርጋ ኩሉ ክትብለ ትኽእል ንክሕግዝ ቅሩብ እዩ። እቲ ስዋኣት ሲ ኣብኡ ዘከራኽር የለን ብዙሕ ሰብ ሕግዝ እዩ ኩሉ ሰብ ሕግዝ እዩ ትብለ ትኽእል እቲ ዓቐኒ ይፈላለየ እምበር ብዙሓት ኣለዉ። ሕጂ ኣነ ሓደ ስድራ ቤት ሒዘ ዘለኹ ደጃህር ኣይኮነን ካልኦት ኣለ 7 ስድራ ቤታት ዝሓዙ ኣለዉ። ሕጂ ኣብኡ ጥራይ ከነፅሮ ዝደሊ እንታይ እዩ መብዛሕቲኡ ግዜ እቲ ሓገዝ ስዋኣት ገሊኦም ኣሉ ሓደሓደ ኖ ኣንዳ 3 ሕወተይ ኣገልግሎት እንዲኦም ሓደ ሓወይ ኮ ተጋዳላይ ኣለኒ ገለ እዩ ድብል ሰብ ሓግዝ ምስ ተባሃለ ግን ዋላ ተጋዳላይ ይኹን ዋላ ኣገልግሎት ይኹን እንድሕሪ ብሂወት ኣሎ ዋላ እንተዘይኮይኑ እውን ክትሕግዞ ኢኻ ማለት እዩ። ንሓዊካ ምሕጋዝ ንቡር እዩ ኣገልግሎት ኮይኑ ድዩ ከይኮነ እንድሕሪ ስድራ ቤት ስዋእ ኮይኑ ግን ሓደ ደይ ትፈልጦ ሰብ ብዕጫ እዩ ዝበፅሓካ ንመን ትሕግዝ ኣለካ ይትፈልጥ ኒኻ እተን ጉቡእካ ተልዕል እቲ ሰብ ኣበይ ከም ደሎ ይትፈልጦ ኒኻ እንድሕሪ ዕድር ረኺብካ ከዓ መፂኻ ትላለዮ ማለት እዩ። ሕጂ ኣነ ኣብ ገዛናስ 4 ስዋኣት ምስ ኣደይ ማለት 5 ሓገዝ ስዋኣት ስዋኣት ዘይብሎም ንዘለዎም ዝሕገዝ ኣይኮነን ንሕና 4 ስዋኣት ኣለውና ሓንቲ ስድራ ቤት ሕግዝ ነረ ኣጋጣሚ ሰሊና ትበሃል ሓፍትና ቤተሰብና ኮይና ኣላ ሕጂ ዓብ ነገር ከማ ኣይኮና ጌርና ኣላ ጥራይ ሓፍትና ኮይና ማለት ቤተሰብ ኮይና ሕጂ ሳሊና ሓደ በዓል ቤታ እይተሰውይዋ ንሕና 4 ስዋኣት ኣለውና ንሓደ ስድራ ቤት ዘለዎ ምሕጋዝ ንቡር እዩ ማለት እየ። ሕጂ ዝውእ ዘለዎ ደይብሉ ገለ ዘይኮነ ክሕግዝ ዝኽኣለ ንእሽቶ ሓንቲ ባን ክመቅል ዝኽኣለ ክገብሮ ኣሎ ዝብል ሓሳብ እዩ ዘለና ኣነ። ስለዚ እቲ ስድራ ቤት ስዋኣት ምሕጋዝ ማለት ዋላ ስድራ ቤት ተጋደልቲ ዋላ ስድራ ቤት ስዋኣት ንክሕግዝዎ ዝኽእሉ ክሕግዙ ተኽኢሎም ሓደ ዓብ ነገር ይበሃለ እየ።
2: ዘካርያስ በዓል ቤተይ ግቡእ ኮይኑ እዩ ከምቲ ኩሉ ኤርትራዊ ሃገራዊ ግቡእ ክፍፅም ኢሉ መስዋዕት እውን ኣጋጢሞ መስዋዕቲ ተቢልና ማለት እዩ። ናይ ዘካርያስ ግን ክገልፆ ይክእልን እዩ ልዕሊ ማንም ነገር ኣብ ጎንኩም ክህሉ ክብለካ ከሎ ሰብ ብገንዘብ ዘይኮነ ሞራላዊ ኣዝዩ ከቢድ እዩ ብጣዕሚ ኣይሞተን ማለት እዩ። ኣጆኹም ዝብለካ ሰብ ንስኻ እውን ኣጆካ ኢና ንብሎ ንሕና ወላ ሓንቲ ክብሎ ይክእልን ክገልፀ ይክእልን ሓዊ ክኾነ ከ ነቲዮም ደቀ እውን ደቂ ክኾነኩም ኣንሃውን ክመበኹም ኮይነ ይሂን ምሂን ኢለ ተኻፋል ናይ ድኾነ ነገር ክኾነ ክክብሎ ንክእሉ ይ መግለፂ ይረክበሉኒ ኣዝዩ ዝከብደን ሓላፍነት ውነስ ምማዓኒ ብጣዕሚ ንምንታይ ቀሊልዋ ነገር ኣይኮነን ሓ ማዕረ ካ ኮይኑ ተኻፋሊ ሽግርካ ተኻፋሊ ትኾነ ነገር ክኸውን እዚ ዋ ሓንቲ ልዕሊ ኣቕመይ በቃ መግለፂ ክረክበሉ ይክእልን ኣነ ናይ ዘካርያስ
1: ንኣይ ሓብን ይስማዓኒ ከምዚ ከምለ ክፀናሕኩ መስዋእቲ ሲ ንሃገር ክሳብ ዝኾነ ማለት ሞት ኣይተርፍኒ ኢልና ኢና እሞ ከዓ ንሃገር ክትብል ድሕሪ ዋጋ ከፊልካ ሓበን ይስማዕካ ክህልውልካ ደስ ብለካ ኣሕዋት ክህልካ ኣቦ ክህልወካ ኣዳ ክህልወካ ደስ ብለካ ግን እንድሕር ኣጋጢሙኸኒ ብሓበን ጥራይ ካ ክትቅበሎ ደለካ ጥራይ ነቲ ናቶም ዕላማ ኣብ ንቅድሚት ንምድፋእ ክትሰርሕ ኣለካ ካልኦት ከዓ ዓቕምት ኣለካ ውን ካልኦት ስድራ ቤት ስዋኣት ክትሕግዝ ኣለካ ከተበርክት ኣለካ ብሓፂሩ ነቲ ሃገርካ ተሓቶ ነገር
0: ዕላማ ናይዞም ስለዛ መሬት ዝሓለፉ ሰማእታት ብዓይኖም ዘይረኣይዎ ግና ብዓይነ ልቦነኦም ዝሰኣልዎ ንሶም ዘይኮኑ ድማ መፃእ ወለዶር ዝተማቕሮ ናፅነት ተቓሊሶም ኣብቲ ዝተቓለሱሉ ዕላማ ድማ ናፅነት ናይ ግድን ክትመፅእ ነይርዋ። ምክንያቱ እቲ ዕላማ ስለ ሃገር ስለ ዝነበረ ክብደት መስዋእቲ ልዕሊ ኤርትራዊ ዜጋ ዝፈልጦ የለን። ደቁ ንስለ ሃገር ወፍዩ ብርሃን ናፅነት ኣማዕድ እዩ። እታ ዝወለደት ከርሲ ቅድሜኻ ይስተዓኒ እትብሎ ቃል ኣብ ግብሪ ከይበፅሐ ቅድሚ ወለዶም ብርሃን ናፅነት ከምፅኡ ኣብ ጉድጓድ ሰፊሮም። እዚ ኩሉ ግን ስለ ሃገርን ስለ ናፅነትን ሓርነትን ስለ ዝኾነ ዝያዳ ሓበን እዩ ዝፈጥር። ሰማዕታትና ብስራሕ ደበሱ ብልምዓትን ዕቤትን ይቕሰኑ።

0: ክቡራት ተዓዘብትና ትስዕብ ትሕዝቶ መደብና መደብ ኣሰራርሓ ምግቢ ኢኻ ክትከውን። ዝተፈላለዩ ዓይነት ኣሰራርሓ ምግቢ ባህላውን ዘመናውን ዓይነታት ሒዛሃልና ትቐርባላ። ኣብዛ መደብ እዚኣ ድማ ንማሃር ክንብሉ ተስፋ ንገብር። ናይ ሎሚ ትሕዝቶ ከ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ ምርዝ ጋርያ ከስግረኩም።
1: ሰላም ኩራት ዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ናይ ቁርሲ መደብ ኢና ንሰርሕ። ቅጫ ከምዚ ገርና ርክ ናይ ቅጫ ናይ ስገም ሰንኪትና ኣለና። ስገም ኣድላይ ስለዝኾነ ማሽሩም ከምዚ ገርና መቲርና ኣለና። ኦሊቭስ ከዓ ፍረውልዕ ቀሪብና ኣለና። ሕጂ ኦሊቭስ ኣብ ጥዕናና ክንገልፅ ኮይና ፀረ ንድሪ ኣለዎ። እንደገና ናይ ሽኮር ደም የመዓራሪ፣ ሸውሃት ይቆፃፀር፣ ከምኡውን ኣገዳሲ ማዕድናት ኮፐር ሓፂን ኣለዎ። ሕማቅ ኮለስትሮል የቡድል፣ ንጥዕና ልብኻ ይጠቅም፣ ወዘተ ብዙሕ ነገር ኣሎ። ሕጂ መሰንከት ኢና ኣብ ባዴላ ኢና ክንስንክቶ። ሕራይ እምባሪ ክብራት ተዓዘብትና፣ 6-3 ቅጫ ስለ ድስንክት 6 እንቋቑሖ ገይረ ደለኹ። ንጊዜና ክሰልጥ ኢልና ኢና እምበር ኣድፍስ ቁሩብ ንማለት ዘይቲ ቁሩብ ብዙሕ ደይኮነ ብዙሕ እንተኮይኑ የነቓቕዖ ስለዝኾነ ውሕድ ዘይቲ ውሕድ ኣብ ሰለስተ ይክመቕለን። ክረስን ኣለዎ። ራይ ሕጂ ኦሊቭስ ፍረውልዕ እየ ክገብረሉ። ማሽሩም ቃንጥሻ እየ ክገብረሉ። ድሓር እታ ዝሰንከትኩዋ ኣርቂቐ ቅጫ ስገም ኣርቂቐ ቅጫ ስገም

ሕራይ ፍረውሊዕ ፍረውሊዕ ኣገዳስ ስለ ዝኾነ ስ ክንዛረቦ ፀናሕና ማሽሩም ቃንጥሻ ማሽሩም ቃንጥሻ ብረቂቕዲ ሰንከትናዮ ቅጫ ስገም ብረቂቕዲ ሰንከትናዮ ቅጫ ስገም ብረቂቕ ድሰንከትናዮ ስጋ ምንታይ ከም ዝጠቅም ኩሉ ክንገልፆ ፀኒሕና ኦሊቭ ከምኡ ሕጂ ልካ ከምዚ ጌርክ ኢኻ ዝስንክቶ ዕጫ ናይ ስጋም ዝጌርና ኢና ሰንኪትንያ ዘለና ሕራይ እዛ ክስንክታ ደፀናሕኩ ሕጂ እውን እዚኣ ኣኺላታ ኣኺላታ ናይ እንቃቑሖ ምስ ቅጫ ስገም ምስ ኦሊቭ ምስ ማሽሩ ምስ ቃንጥሻ ሕጂ ኩሉ ትሕዝቶ ስለ ዘለዎ ክንጥቀመሉ ዝበለፀ ተኣዘብትና ከምቲ ክገልፀ ዝፀናሕኩ ንድዩ ከምዚ ጌርና ሕጂ ፅፍ ኣቢልና ምስቲ ቅጫ ዝፀበቐ መልክዕ ኣለዎ ቁርፅ ኣብ ውሽጢ ዘሎ ርእይዎሞ ማሽሩም እንደገና ቃንጥሻ ምስ ቡን ክንቅርቦ ንኽእል ምስ ዝኾነ ንዓና ምስ ዝደለናዩ ምስ ዝደለናዩ ምስ ዝደለናዩ ክንቅርቦ ንኽእል ዝቕልቀል ክብል ከሎ እቲ ኦሊቭስ ብጣዕሚ መልክዕ ኣለዎ ስኡ ደስ ትብለካ እዛ ከባቢ ዝጌርና ንቕርቦ ሕራይ እምበር ክቡራት ተዓዘብትና እዚኣ ኸ ኮልድ ስሎው ትበሃል ሕጂ እዚኣ ሰለስተ ሰዓት ኢኻ ከምዚ ጌርካ ካሮት መፋሕፈ ፋርማጆ ጌርና ፋሕፊሕናዮ ንግዜ ክሰልጠና ካብ ሎካ ብጭኻ ኣድቂቕና መቲርናዮ ሕጂ ንዑ ዘድልየና ማዮኖስ ሰሪሕና ኣለና ሓንሳብ ሓዊዝና ኮልድ ስሎው ሰለስተ ሰዓት ፍሪጅ ጌርካ እዚ ትምገቦ ሰለስተ ሰዓት ፍሪጅ ጌርካ ትምገቦ ኮልድ ስለውካ ይበሃል ሕጂ ንዑ ዘድልየና ማዮኖስ ፃዕዳ ሽጉርቲ ጨው መመቀሪ ብዙሕ ከይኮነ ሕራይ ሕጂ ፅቡቅ ጌርና ንዳውሶ

0: ፃዕዳ ሽጉርቲ ገይረሉ
1: እንደገና ካሮት መፋሕፍሕ ፋርማጆ ጌርና ፋሕፊሕናዮ ካልእ ወን ሓንቲ የድልዮን ማዮኖዝ ጌርናሉ ኮልድ ስሎ 3 ሰዓት ጥራይ ኣብ ፍሪጅ ዝገብሮ ኮልድ

ኣሕምልቲ ሓፀብ ስለ ዝግብኦ ደጋጊምና ኢና ንሓፅቦ ዝግባአና። ሕጂ ንዕኡ ድኸውን ዲዛይን ንገብር። ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ንእለት ስራሕ ኣቢልካ ኣይትቅርቦን ኢኻ ኮልድ ስሎ ኣብ ፍሪጅ ካ ትገብሮ እ ቸሪ እዚ ሓፂብ ናቐሚጥናዮ ቸሪ ቸሪ ፀብሓ እውን እንድዮ ቸሪ ኣብ ኣፍ ደገ ካብቲ ኣፍ ደገና ኢና መንቂስና ምፅኢናዮ ቸሪ

ሕራይ እምበሪ ክብራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ሮልስ ናይ እንቃቑሖ መጀመርታ ቅጫ ስገም ሰንኪትና፣ ድሕሪ ቅጫ ስገም ስንካትና ከዓ እንቃቑሖ ወቂዕና ካሲስናዮ፣ ድሕር ማሽሩምን ኦሊቭን ጌርናሉ ዝሰንከትናያ ቅጫ ናይ ስገም ከዓ ኣብ ልዕሊ ኣጠቂዕና ሕጂ ከምዚ መሲልና ከምዚ ጌርና ከ ቆሪፅና ማለት እዩ። ኣብ ውሽጡ ማሽሩም ኣሎ፣ ኣብ ውሽጡ ከዓ ኦሊቭስ ኣሎ። ነዚኣ ከዓ ፅቡቅ ጌርና ዝፋሕፋሕናዮ ካሮትን እንደገና ፅቡቅ ጌርና ዝመተርናዮ ካብሎ ካብችን ብዙሕ ሓፂምናዮ ምስ ጨው ምስ ፃዕዳ ሽጉርቲ ምስ ማዮኖስ ኣኪምና ከዓ ንዝመስል ጌርና ሕጂ ኣብ ፍሪጅ ካ ትገብሮ 3 ሰዓት ድሕሪ 3 ሰዓት ካ ትምገቦ ኮልድ ስለው ከዓ ትበሃል። እምበኣሪ ክብራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናያ ናይ ማሽሩም ምስ እንቃቑሖ እንደገና ኮልድ ስለው ከዓ ምስ ማዮኖስ ምስ ካሮት ምስ ካብሎ ካብቺ ነዚ ትመስል ዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓንቀኒ እዩ።

ክብራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍጻመታት ናይ ዓለም ገለ እውን ካብ ኣገረምቲ ትሕዝቶታት ሒዛሃልና ቀሪባ ኣላ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ዓለም ዝበዝሐ ንጥፈታት ብምክያድ ኣብ መዝገብ ክብረ ወሰን ጊነስ ስሙ ብተደጋጋሚ ይጽዋዕ ኣሜሪካዊ ዴቪድ ራሽ። ራሽ ንሽዱሽተ ደቓይቕን 25 ካልኢትን ሰለስተ ሃልሃልታ ሽግ ወርዊሩ ክቐሉ ብምኽኣሉ ተወሳኺ ንጥፈት ሓድሽ መዝገብ ክብረ ወሰን ሒዙ። እቲ መዝገብ ኣቐዲሙ ናይ 5 ደቓይቕን 231 ካልኢትን እዩ ነይሩ።

ናብ ዘለኻዮ ዝመፀካ ባዕሉ ዝመሓደር ሮቦት ባዞ። ዩኤባን እተባህለት ቻይናዊ ኩባንያ ኣብ ዝቐረባ መዓልትታት ሻኦባን ዝተሰመየ ስማርት ባዞ ከም ዘማዕበለ ገሊጹ። እቲ ባዞ ናብ መደቀሲኻ ይኹን ናብ ዘለኻዮ ክመፀካ ይኽእል።

እቲ ብኤኣይ ዝሰርሕ ሮቦት ባዞ ሰባት ናብ ዓይኒ ምድሪ ኣብ ክንዲ ምኻድ እቲ ባዞ ባዕሉ ክመፅእ ኣለዎ ካብ ዝብል ሓሳብ ዝተበገሰ ምዃኑ ዝጠቐሰት ዝተረኸበ ሓበሬታ ዋግኡ 13,000 ዶላር ከም ዝበፅሕ እዩ ዝሕበር። እቲ በዕሉ ክፀራረ ከም ዝኽእል ዝግለጽ ሮቦት ብፍላይ ንኣረጋውያንን ንስንኩላንን ተባሂሉ ከም ዝማዕበለ እዩ እቲ ኩባንያ ዘረድእ። ብዘይካዚ ሰባት ምስ ተጠቐምሉ ኣብቲ ገዛ ናብ ዘሎ ምስቲ ቦታ ዝተተሓሓዘ ክፍሊ ብምኻድ ኩሉ እቲ ዝዕቆሮ ነገራት ናብቲ ቱቦታት ይጸርጎ። ጥሩሑ ምስተረፈ ድማ በዕሉ ስርዓተ ጽሬት የካይድ። እቲ ሮቦት ድሮ ኣብ ዕዳጋታት ቻይና ተዘርጊሑሎ። ካብ ቻይና ወጻኢ መዓስ ንዓለም ክሸጥ ምዃኑ ግን ዛጊድ ዝተረኸበ ሓበሬታ የለን።

ኣብ ውሽጢ ውሑድ ግዜ ዝበዝሐ መዓር ዝበልዐ ጀርመናዊ። መዓር ኣብ ዓለም ካብ ዘለዉ ፍትዋት መግብታት ሓደ እዩ። ኮይኑ ግን ሓደ ሰብ ኣብ ሓደ ደቂቕ ክንደይ ማንካ መዓር ክበልዕ ይኽእል? ዘይተለምደ ናይ ምብላዕን ምስታይን ኣደናቂ ክእለት ከም ዘለዎ ዝጥቀስ ኣንድሬ ኦርቶልፍ ዝተባህለ ጀርመናዊ መንእሰይ ኣብ ሓደ ደቂቕ ኪሎን ርብዕን መዓር ክበልዕ ብምኽኣሉ ንብዙሓት ኣገሪሙ። ትካል መዝገብ ክብረ ወሰን ጊነስ ኦርቶልፍ ዕውት ፈተነ ብምክያድ ስሙ ኣብቲ መዝገብ ከም ዘስፈረ ብወግዒ ገሊጹ።

ቻይናዊት ሞዴል ኣደ ዩን ግዜ ኣብ ቻይና ሻንጋይ ዝምቕማጠን ሞዴልን ልዕሊ 2 ሚልዮን ሰዓብቲ ኣብ ማሕበራዊ መራኸቢታት ዘለዎን ተናደ ካብ ዕድሜን ኣፀቢቐን ንእሽተይ ብምምሳለን ብዝኽተሎ ቅዲ ፋሽንን ህቡብነት ንኸጥርያ ሓጊዝዎን እዩ። ሰብዓን ኣርባዕተን ዝዕድሚአን እዩን ግዜ ዕድሚ ቁፅሪ ጥራይ ብምባል ንእሽተይ ንምምሳል ክቡር መመላኽዒታት ዘይኮነ ርእሰ ምትእምማንን ኣብ ገዛ ርእስኻ ተወኪልካ ምንባርን ከም ዘድሊ የረድኣ። ዩንግዝ ድሕሪ ሰዓት 5 ድሕሪ ቀትሪ መግቢ ኣይበልዓንን ቅድሚ ካርቦሃይድሬት ዘለዎም መግብታት ምምጋብን መረቕ ኣሕምልትን ብፕሮቲን ዝሃብቶም መግብታት ይወስዳ። መዓልታዊ ድማ ናይ 1 ሰዓት ዮጋ ኣካላዊ ምንቅስቓስ ይገብራ። ዩን ግዜ ኣብ 1980ታት ምስ በዓል ቤተንን ወደንን ቤት መግቢ ብምኽፋት ናብረአን ክመርሓ ከም ዝጀመራ ይንገር። ካብ ንእስነተን ጀሚረን ኣብ ጽባቐን ፋሽንን ይግደሳ እኳ ተነበራ ኣብቲ ሞያ ንኽሰርሓ ግን ዕድል ኣይረኸባን። ኣብ 2022 70 ዓመት ምስ መልኣ ኣባላቱ ብማእከላይ ገምጋም ብውሕዱ 65 ዓመት ምስ ዝዕድሚኦም ናይ ፋሽን ጉጅለ ቤጂንግ ፋሽን ግራንድ ማስተር ጸንቢረን ከም ሞዴል ክነጥፋ ጀሚረን። ዕድሚ ዕንቅፋት ዘይኮነ ብልጫ እዩ ዝብል ርድኢት ዘለዎን እዩን ግዜ 120 ዝረግጽ ህይወተይ ብጽቡቕ ክነብረየ ዝደሊ ክብላ ትምኒተን ይገልጻ።

ዝዓበየት ኩዕሶ። ኣብ ማሳቹሴትስ ሕቡራት መንግስታት ኣሜሪካ 15 ሜትሮ ሰንጠቂ ዘለዋ ኩዕሶ እግሪ ንምርኢት ቀሪባ። እዛ ኣብ ምብራቕ ቦስተን ኣብ ዝርከብ ፒርስ ፓርክ ዝተተኽለት ኩዕሶ እግሪ ኣብ 2013 ኣብ ቀጠር ካብ ዝተሰርሐት ኣስታት 12 ሜትሮ ዝሰንጠቂታ ኩዕሶ ዓብያ ስለ ዝተረኸበት ኣብ መዝገብ ሰፊራ።

ንልዕሊ ፍርቂ ዘመን ኣብ ሞያ ምስሳይ ኣሳሳይ ኮይኖም ዝሰርሑ ኣቦይ መብራህቱ ዘሕለፍዎ ናይ ስራሕ ግዜያትን ተመክሮም ኣብ ምስሳይ ብፍላይ ድማ ምስ ናይዚ ግዜ እዚ ኣተኣሳሲሮም ተመክሮም ኣዕሊሎምን ኣለዉ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

0: ብምብራቱ ካብ ከምዚ ዝብለ ካብ 80 ኣቢልና እንዲዩ ዝፀኒሕና ንዓና በዓሎ ብምብራቱ ይርከቡን እዮም። እቲ ናቶም ኣሰራርሓ እቲ ጠባዮም ናይ ብሓቂ ስጋዕ ሕጂ ብናቶም ስለ ንኸይድ ብጣዕሚ እቲ ስራሕ ጠባ ኢዳ ሓትት ጠባይ ተገርካ ከዓ ተሓጒስካ ኢኻ ትኸይድ ኩሉ ግዜ
1: ንወለድ ኩሉ ዓዲ ተኮይኑ ዘባ ደቡብ ኮረባርያ ይበሃል ካብ ኣደይ ልተድንግል ቀሺ ኪዳነ ካብ ኣቦይ ኪዳነ ሃይሉ ተወሊድ ኣብ ንእስነተይ ከዓ ኣጣል ከምኡ ከብቲ እንዳጓሰኹ ናህና ይነብር ነይረ። እዚ እንዳነበርኩ ከለኹ ኣብ መንጎ ከምኡ ተናጣል ዋሕዲ ገለገለ መፂው በር ብዙሓት እየን ነይረን። ዝኾነ ኮይኑ ንእሽተይ ኮይነ ከዓ ኣብ ዓዲ ጥልያን ሮዛት ዝበሃል ነይሩ ጥልያን ኣብኡ ናእሽቱ ቆልዑ ንሰርሕ ነርና ኣነ ከዓ ምስኦም ኣብኡ ሰርሕ ነረ ኣብ ማእከል ዓዲ ጀርዲና ኣሎ ኣብኡ እንዳሰራሕኩ ከምዚ ናይ ኩመደረ ገለ መለ ጨራሩ ከይበልዖ ገለ መለ ንሕሉ ነርና ማለት ከምኡ ኢልና እንዳነበርና ኩለና እንዳጎበዝና ንዓይ ኣጋጣሚ ንደቂ ኣምሓረ ወሲድ ንጥልያን ኣብ ደቂ ኣምሓረ ከዓ ከምኡ ዝሰርሕ ነረ። ኣብኡ ኣነ ብዙሕ ይዝክሮ ነ ዓመታት ገና እንዳበልኩ ኣብ በዓል ደቂ ኣምሓረ ክበፅሕ ከለኹስ ዳርጋ ወዲ 17 ገለመለ 16 በፂሐ ኣሎ።
2: ኣቦይ መብራህቱ ናብ ከተማ ደቂ ኣምሓረ ምስ ከድ እውን ኣብ መንጎ ኣዋልድ ሓደ ወዲን ስድሮኦም ብምንባሮም ተወሳኺ ሓላፍነት ተሰኪሞም ኣብ ጀርዴን እናኸስኮሱን ፎኪስ ልኡኽ እናዓየዩን ካብታ ዝወሃቦኦም መሃያ ንስድሮኦም እናለኣኹ ንኸባቢ 4 ዓመታት ሰርሑ። ብድሕሪ እዚ ኣብ ኣስመራ ምስ ዝነበሩ ቤተሰብ ብምምኻር ናብ ኣስመራ ዝሓሸ ክፍሊትን ዓይነት

0: ስራሕን ንምርካብ መፁ። ኣብ 1958 ድማ ኣብ ሰላም ሆቴል በቲ ናይ ሽዑ ግዜ ኣፀዋውዓ ቻው ሆቴል ተቆፂሮም ምስ ሓድሽ ሞያ ተለለዩ።
1: ናይ ቋንቋ ምልከት ብዙሕ ፀገም ኣይነበረናን። ካብ ጥልያን ናብ ጥልያን ኢና ንሰክር ዘለና። ተኣፋፍነሲ ምስማዕ ነርና እዩ። ምስ ጥልያን ስለ ዝነበርኩ ካብቲ መጀመርያ ሕጀ እቲ ናይ ምስማዓን ገለመለን ፀገም ኣይነበረኒ። ሕጂ ክንጅምር ኮሮና ስራሕ ግና ንሕና ስለዘይ ንፈልጥ ኣብ ምሕፃብ ቢኬሪ ኣብ ገለመለ ኢ ካ ትሰርሕ ኮሚሳት ካ ትሰርሕ ካብኡ ቅሩብ ምስ ለመድካ ከዓ በቢቅሩብ ከዓ ኣብ ናይ ወይሰር ክሳያት ትገብር ሰብ ከዓ ውሑድ እዩ። እቲ ናይ ጥልያን ስራሕ ዘያ ውሑድ እዩ ነይሩ ብሰዓታት እዩ ነይሩ። ካልኣይ ነገር ከምዚ ናይ መናፈሻ ገለመለ ስለ ዘይነበረ ደቃሲ ሆቴል ስለ ዝኾነ ብሰዓታት ኢካትኣቱ ብሰዓታት ትወፅእ ክልተ ግዜ ትመላለስ። ንኣብነት ሰዓት ክልተ ገለመለ ትወፅኢኻ ሰዓት ሽዱሽተ ከዓ ትኣቱ ሰዓት ሽዱሽተ ኣቲኻ ከዓ ምሸት ስራሕ ሰዓት 8 ንፈረቓን ገለ ወዲእካ እደቃቁሱ ዳርጋ ንወፅእ ኢና። ውሑዳት እዮም ዝሓድሩቲ ረሰብቲ ኮሚሳት ኣብቲ ኮኮ ከዓ ገለ ሰብ ሓድር ኣሎ ዝሓድር ገለ ከምዚ ኢሉስ ትስራሕ ብውሑድ ስለ ዝኸይድ ነ ከምዚ ናይ ኢሎም ይኮነ ሽዑ ቶም ናእሽቱ ኣብዚ ንድቅስ ነ ቶም ናእሽቱ ሓዳር ደሪብና ኣብዚ መደቀስ ለና ገለ ለና ዋላ ሓንድና ፃኢና እቶም ሓዳር ደርዎም ከዓ ስራሕ ውዒሎም ንገዝኦም ክእሉ
0: ኣብ ትርፊ ግዜኦም ምስ መዛንኦም ብምዃን ኣብ ከባቢ ፖስታ ናብ ዝነበረ መምህር ከይዶም ካብ ደመዞም ስማዊ ክፍሊት እናኸፈሉ መባእታዊ ትምህርቲ ቀሲሞም እዮም። ኣብቲ ግዜ ሰላም ሆቴል ምስ ኤምባሶራን ሓማሴን ሆቴልን ኣብ ትሕቲ ምሕደራ ሓደ ኢጣልያዊ ብምንባሩ ገለ ክፋል ሰራሕተኛታት ሰላም ሆቴል ናብ ኢምፐርያል ጋዓዙ። ኣቦይ መብራህቲ እውን ውሕድ እዋን ኣብ ቻው ሆቴል ድሕሪ ምስራሕ ናብዛ ክሳብ ሎሚ ናብርኦም ዝመርሑላ ዘለዉ ሆቴል ኤምባሶራ ተቐየሩ።
1: እዚ ደኣ እንታይ ዘለ ክመስኪ ንሕና ኣብዚ ውን ኣብ ወይሰር ጀሚረ ሳባ ሬስቶራንት ወይሰር ጀሚረ ይሰርሕ ነረ ናብኡ ኣብኡ እንዳሰራሕ ክከለኹ ካብኡ ናብኡ ከዓ እንደገና ኣብ ባር ሓሊፈ ማለት ሰለስተ ሰባት ነይሮም ምሳይ እቲ ማርያም ሽሙ ዓረፋ ሽሙ ጎብሩ ገር ኣምላኽ ሽሙ ኣነ ንእስ ዝበልኩ ካብኣቶም እየ ራብዓዮም ነረ ኣብ ዛባር ንነብር ነ ትጋዕ እዚ ዳሕራ እዩ ትጋዕ እናፅና ኣብቲ ግዜ ጥልያን እዚ ድሓን እዩ ነይሩ። ምክንያቱ ቀዳይ ነገር ሰብ ኣይደፍሮን እዩ ነይሩ። ካልኣይ ነገር ብዙሕ ናይ ዘየድሊ ኣይ ኣትዋን እዩ ነረን ኣብ ናይ ደርጊ ተባላሽ በቃ ሰብ ሓዳር ጥሕ እዳእትዎ ነረን ኣብዚ ናይ ደርጊ ግና ባዕላቶም እቶም ሰበስልጣን ከበላሽዎ ጀሚሮም ነዚ ገዛ ከድፍርዎ ጀሚሮም ባዕሎም ባዕሎም ኩሎም ኣብዚ ዋላ ክትጣልዑ ሓድሩ ነሮም ባዕልፈገር ኣብዚና ንሕሎም እሳቶም እቶም ሓለፈ እቶም ናቶም በረኻ ከዱ እሶም ከዓ ኣዚ ኣብዚ ኮይኖም ክሳ ይገብሩ ነይሮም ከምኦም ነሮም ባዕልፈገር ክዳን ኣብዚ ኣብዚ ዓዲ ነሩ ኣብዚ ዝሓድር ነይሩ ኮሚታት እዮም ነ ደርጊ ደኣ ብላሽ ደርጊ ብጣዕሚ እንታይ ሽሙ ነ ናይ ከምኡ ወፍሳይ ነይሩ ብጦር ዝከቢቡ ተፈትሽካ ተኣቱ ተፈትሽካ ትወፅእ እዩ ነይሩ ተፈትሽና ንኣቱ
2: ኣብ ግዜ ደርጊ ሲ ጥሮታ ሽዑ ጥሮታ ኣብ 55 ዲ ነይሩ ካብኡ ምስ ወፅእ ከዓ ስጋ ሕጂ ትትካል እቲ ሙያናቶም ብጣዕሚ ፅቡቅ ስለዝኾነ ተሰራርሖም እሱ ከዓኒ ስጋ ዕጂ ከም ናእሽቱ ከም ደቂ ዕስራ እዩ ድጎዩ ዘሎ ናይ ብሓቂ ከም በዓል ኣቶ መብራህቱ ኣብዚ ከድካ ትርከብ ኒያ ናይ ብሓቂ እቲ ቀንዲ ጠቕሙ ዘሎ ከዓ ሰዓት ምክባር እቲ ምንቅስቃስ ናይ ብሽክለታ እሱ እዩ እዚ ልክዕ ወዲ ሰብኣ እዩ ንመስል ሕጃ መዛናና እዩ ድመስል ናይ ብሓቂ ትሕጎፅ ኢኻ
3: ሂወት ኣመራርሓዋ ሂወትሲ ስራዕ ብዚ ሕጂ ዘለዎ በትናቶም ዕድመ ብጣዕሚ እዮም ንምሁሩኻ እቲ መግለፂ ስ የብሎም ብሓፂሩ ከምዚ ኣቦ ወላዲኦም በቲ ኩሉ ነገር በቃ ንሂወትካ ስከመይ ጌርካ ንክትነብር ስራሕ ዓለም ኣትኻ ከመይ ኢልካ ክንመፅእ ከለና ቅድሚ 14 ዓመት ብጣዕሚ ናብሽና ነርና ነቲ ስራሕ ኣፍቂርካ ንክትጓዓዝ ስራ ብሕጂ ምስቲ ደለዎ ምስቲ ናቶም ዕድመ ብጣዕሚ እዩ በቃ መግለፂ የብሎምን ብጣዕሚ እዮም ዝድንቑ። ብፍላይ ከምዚ ውርያት ገለ መለኸውን ከሎ እዞም ሰብኣይ ገለ ኢሎም እዮም ዝድንቑ ዝሰርሕዎ ትማኪያቶ ታዲ ገለ መለ ዋላ ክብሪ ኣብ ጋሻ ደለዎ ካልኦት ረስራዕ ወይተር ትመፅ ከማ ዋላ ባዕሎም ወፂኦም ንሰምዖ ግዜ ኣሎ ድምስቲ ናቶም ዕድመ ቲካስተመር ከማ ብጣዕሚ ስንብድ እቲ ክብረት ኣብ ጋሻ ዘለዎ ንዓኸ ዋላ ስኻስ ከምቲ ናቶም ማርኣያ ሒዝካ ንክትከይድ ብጣዕሚ እኦም ክስታይ ዝገብሩኻ።
0: ድሕሪ ናፅነት ሆቴል ኤምፔርያል ኣብ ታሕተዋይ ክፋሉ መዘናግዒ ተሃኒፅሉ ካብቲ ዝነበሮ ናይ መዕረፊ ኣጋየሽን ውሱናት ዓማዊልን ሰፊሑ ክሳብ ናይ መርዓን ካልእ ኣጋጣሚታትን ዘእንግድ ውቁብ ቦታ እዩ ኮይኑ ኣቦይ ምብራት እውን ካብቲ እዋን ጀሚሮም ኣብ ሳሕተዋይ ክፋል ናይ ኤምባሶራ ንዓማዊል ዝዕግብ ኣገልግሎት ኣማሃብ ይርከቡ።
4: ሳዕታት ተኽብሪ ስራሕ ክፅሒፍ ክዕዚ ብፅት ክፈቃርኩን እዩ እንዳበለ እዩ ዝምዕደካ ብፍላይ ብእውነት መርዓታት ክግበር ከሎ ዘድንቑ ኣነን መብራህቱ ሰዓት ሓሙሽተ ስክትብል ኣቦ ዳስ እዩ በቃ ሰዓት ሓሙሽተ ተሲኡ ድሽንሸን ድዩ ድወርድ ጣውላታት ድዩ ዝኾነ ክግበር ዝግብኦ ብተገዳስነት ስለ ዝገብር ንስኻኻ ነትናቶ ኣሰርሒስካ ክትገብር ትግደድ ኣብቲ ሞዩ ኣቲኻ ምስኡ ብቃ ሸንበለል ትብል እቲ ዘብለካ ተወፋይነት እዩ ወይ ትርህርህናቱ እዩ ብጣዕሚ ውፉይ ኣቦ እዩ። በዚ ዕድመ ዝሕጂ ወዲ 80 ገለን ኮይኑ ዝርእዮ መን ከም ዝሰርሕ ምርኮስ ሒዞም ፍቅዳ ብትክትያንካ ትሪኦም ሎሚ ኣነ ክሪኦ ከልኩ ብልበ የ ድንቆ።
0: ኣቶ መብራህቱ ኣብ ግዜኦም ሕብረተሰብ ኣብ ስራሕ ዝነበሮም ርድኢት ትሑት ምንባሩ እሞ ድማ ኣሳሳይ ኮንካ ክትቁፀር ናይ ዝሰኣነ ይበሃል ከም ዝነበረ ንጓልካ እውን ካብ ንሰራሕተኛ ክተመርዕዋ ንሓረስታይ ይሕረ ምንባሩ የዕልሉ። ንሶም ብዛዕባ ስራሕ ንወዲ ሰብ ዝምጥወሉ ጥቕሚ ክገልፁ ከለዉ ረሃፅካ ኣንጢብካ ፍረፃዕርካ ተሓፍሰሉ ኢድ ሰብ ከይረአኻ ድራር ዕለትካ እትምእርረሉ ዝኾነ ዓይነት ስራሕ ምእናን ናይ ወዲ ሰብ ክብሪ ምዃኑ ከም ዝኣምኑ ይገልፁ ኣቶ መብራህቱ ኪዳነ።
1: ኣስሪሕና ደይን ብባ ፅፅንሕና እምበር ሕጂ ደኣ ስራሕ እንዲ ኩሉ ስራሕ እዩ እንጀራ ዝርከቦ ንዓኻ ፅቡቅ ዝበልካ የርብሓኒ ዝበልካ ክሰርሕ ይደለካ ፅቡቅ እዩ ስራሕ ማለት እየ ደኣምን ሰበይትኹን ሰብኣይ ይኹን ሕጂ ፅሕሸኖ እንድን ፅቡቅ እዩ ከዓ ብጣዕሚ ከዓ ፅቡቅ እዩ ሞያ እዩ ስራሕ እዩ እንጀራ እዩ ኣብቲ ንዓኻ ዝማእማእካ ክትሰርሕ ክትገል ኣለካ በብትኽእሎ በብትኽእሎ ከዓ ምን ማለተይ ብሕልና ክትሰርሕ ክትገል ኣለካ እየ ዝብል ኣነ ሒዙ ኣብዚ ጃነ ብሕልናስ ክንሰርሕ ኣለና ተገድሽና እቲ ንወስዶ ሎሞ እቲ ንበልዖ ገንዘብ ከዓ ኣብ ቁም ነገር ክውዕለልና እንተኮይኑ ብሕልና ንስራሕ እየ ዝብል
5: ኣብ ምራቶም ካብቲ ዘመደብ ኩሉ ካብ 212 ናትሒዘ እየ ዝፈልጦም ከም ባርማን ማለት እዮም። ኣብ መብራህቱ ኣብ ስርሖም ካብ ሰዓታት ስራሕ ምኽባር ኣትሒዝካ ኣተኣላለያ ስራሕ ሓላፍነታዊ ሰራሕተኛ እዮም። ሓደ ኩሉ ግዜ ከም ንፈልጦ ልክዕ ካብታ ኣብታ ሽፍቲ ዝኣትዋ ቅድሚ ርብዕ ሰዓት ኣቐዲሞም ግዲ ናብ ስራሕ ይርከቡ ማለት እዩ። ልክዕ ኣብታ ሰዓቶም ከዓ ነቲ ዝቕበልዎ መሳርሕቶም ኣብ ግዜ ኩሉ ግዜ ማለት እዩ። ምሽ ሓደ መዓልቲ ገለ ኮይንካ ትድንጊ ወይ ትራንስፖርት ስእን ገለ ትስእን ኣበይ መብራህቱ ግን ብዘይቀልዓለም ኩሉ ግዜ ቅድሚ ርብዒ ሰዓት ኣብ ቦታ ስርሖም ይርከቡ።
0: ኣበይ መብራህቱ ኣብዚ ናይ ልዕሊ ፍርቂ ዘመን ናይ ስራሕ ሂወቶም ጋሻ ምእንጋድ ናይ ዓማዊል ክብርን ድሌታትን ምሕላው ዝደሊ ሞያ ምዃኑ ብዝያዳ ዝተመከረሉን ዝተመስገንሉን እዮም።
1: ማክያቶ ደለየ ማክያቶ ካብ ብስኖ ደለየ ካብ ብስኖ ሻሂ ደለየ ሻሂ እዚ ከዓ ብግቡእ ጌርካ ብፅፉፍ ንብረት ኣቑሑት እንተ ደኣ ሂብካ እቲ ጋሻ ፅባሕ ንጎ ከዓ ናባኻ እዩ ድጎይ ኣብዚኣ ላ ፅብቕቲ ንዑናይ ንስተ እዩ ዝብል እቲ ጋሻ ወይ ንኮ የፅነ እዩ ይመላለስ ቀፃሊ ሕማቕቲ ሂብካ ሎሚ ግና ፅባሕ ይምለሰካን ሕማቕቲ ዋይ ሰብኣይ ዝዘሎ ወይእዛ ቆልዓ ዘያ ዘላ ፅቡቃይ ትህብኒ ፅቡቃይ ገበረትና ንበኣሞ እዩ ዝብለካ ንስኻ ግና ፅፈትን ፅቡቅ ስራሕን ሰሪሕካ ኩሉ ሻዕ ንዓኻቲ ጋሻ ንኣባኻ እዩ ዘተኩር ናባኻ ይጥምን ኣሎዶ እዩ ዝብለካ ኣሎዶ እንዳሉ ኣነ ዓበይቲ ሰባት

0: اخي ماكياتو سلم دبالي بروخام حفش سلم دبالي بروخام بنت خوينون حطير حفش بروخام قالت خوينها هجي امريكان كوفيل ما اطلب من اللو بكير بزعي كتن دبالي بزع تبا هذا امريكان كوفيل ما تتبو دم قالو دي قدين عمك اقودهم انا هتقطي كتن دبالي اقودهم اذا حفش كنا حيال عندي ወይ ድማ ፀባ ጥብ ከተብሎ ዘሎካ ገለ ውልፈኛታት ከዓ ሓፂር ቡን ትሰትሎ ኣየብዙሑን እዮም ኣይደጋግሙን እዮም ግና ሓፃር ቡን ሓፋት ትሰት
1: በዓሉ ቦይ መብራህቱ ብስራሕ ተመክሮ ድዩ ብባህርያት ናይ ስራሕ ድዩ ብኩሉ መምህር ናይ ስራሕ እዮም ተበልኩዎም ሲ ድጋነን ኣይኮነን ማለት
2: ንዕልሎ ኢና ዕላሉ ጥዑም እዩ በሊሕ እዩ ሰጋዕ መጋዕ ኣይብሉን እዩ ማዕሮ ምሁራት እዩ ክብለክ ይኽእል ንሕና ብኡ ንግረም ብዘይ መነፀር ዝኾነ ፅሑፍ ኣየፀጉሞን ስራሕ ኣየድኩሞን ፍቕሪ ናይ ስራሕ ኣለዎ ነቲ ዝሰርሓሉ ዘሎ ትካል ከዓ ከም ገዝ እዩ ደፍቅሮ ልዕሊ ገዝኡ ክባ እጂ ኣብዚ ዓብ ዝኾነ ፅልዋ ኣለዎ ኣብ ሰራሕተኛ ከምዚኦም ዓይነት ሰባት መውዕሎም ኣብ ከምዚ ዓይነት ትካላት ሰሪሖም ሲ ከምኦም ከ ንብሕጂ ክቕፅል ድዩ የፅሪ ደለዉ ይፅለዉ ደለዉ እትዮም ድቅና የለውን ማለት ኣይኮኑን ኣለዉ ግን ናይ ኣነ ንክገልፆ ናይ መብራህቱ ብጣዕሚ ዝገርመኒ እዩ
3: ኣቦይ መብራህቱ ኣብ ተመክሮ ስርሖም ምስ ዝተፈላለዩ ወፃእተኛታት ተላልዮም ሰሪሖም ብዙሓት ካብ ፍለጦም ውን ናብ ስደት ከም ዘምርሖዮም ዝገልፁ ናብ ስደት ከይዶም ናብ ራይ ከመሓይሽ ዝብል ሓሳብ ግን ተቐጂልዎም ከምዘይፈለጥዮም ዘብርሁ
0: ክከይድስ ሓሲበ ይፈለጥ ዋላ ሕጂ ክዛር ኢሉ እኳ ክሳይ ከበርደ ይገብር ንኸም ምክንያት እዚ ካብዚኣ ንላዕሊ ክብሪ ኣይረክበላን እዩ ምክንያቱ እቶም ንኸዱ እቲ ኩሎም እቲ ኣብ እንዳ ጥልያን ኣብ ገዛ ኣብ ናይ ሸሓን ምሕፃብ ኣብ ምስዓት ስኞራሳት እዮም ዝሰርሑ ካብ ክብረት ኣብ ሓሳር ክኸይ እዚ ርኣን ሕጂ እምበር መሊኡ ነይሩ ክኸደሉ ዝኽእል መንገዲ ግና ሓስቦን እ ፍፅም ፍፅም ትጋዕ ሕጂ ሓስቦንስ ትጋዕ ሕጂ ገርመኒ ኢኸባ እቲ ስራሕ ደይ ምልዋፀ እውን ንስ እዩ ነዚኣ ምስለመድ ኳስ ስራሕ ድቕየር ኣይመስለኒ እምበር ሕጂ ዋላ ሕጂ ዝዳሕራይ ገለገለ ሰባት ድብሉኒ ነይሮም ዋላ ክወስድኒ ደልዩ ነይሮም ብፍፅም ግና ሕራይ ኢለ ይፈልጥ ዋላ ብዝዓዲ እዚ ምልዋጥ ኣለክምስ ዋላ መናጀር ገብሩካ ገለ ክገብሩካ ነ እዩ ደልዩካ ኣነ ሕጂ ክ ድበሉኒ ሰባት ኣለዉ ብክሳ ድበልጡኒ ብምንም ተኣም እንደይ ገለ ሰገ ኣብዚኣት ገለ ኣለኒ ካብዚኣት ክወፅእ እ ደስ ኣይብለኒ ዝስራሕ ኣይመስለኒ ብካልእ

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም። መደባትና እውን ገና ኣጻሊ እዩ ዘሎ። እዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብክልተ ዲዛይነራት ብወለንቶም ማለት እዩ ንፅጉማት ወገናትን ከምኡውን ደቂ ሰባት ናይ ቅዲ ክዳንን ስፌትን ትምህርቲ ሂቦም ነይሮም። እዚ ድማ እዞም ተምሃሮ ነብሶም ክኢሎም በዚኢታት ኣታዊታት ገይሮም ነብሶምን ስድሮኦምን ክኽእሉ ዝብል ዕላማ ዝተበገሰ እዩ ነይሩ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ልብሲ ኣካላት ወዲ ሰብ ካብ ምኽዳን ሓሊፉ ንባህልን መንነትን ሓደ ሕብረተሰብ ይገልጽ እዩ። ከም ብዙሓት ሕብረ ብዙሕ ባህሊ ዝውንና ሃገራት ዓለምና ሕብረተሰብና ድማ ነፍስ ወከፍ ኣጋጣሚታት ሂወት ዝገልጽ ኣከዳድና ይውነን። ንሓጎስ፣ ንሓዘን፣ ንቤት እምነት ክትከየድን ካልእን ንናቱ ዓይነት ዲዛይን ስለ ዘለዎ ብኣከዳድንኡ ጥራይ ሓደ ሰብ ኣበይ ከም ዝፀንሐን ኣበይ ኣሎ ናበይ ይኸይዳኣሎ ክትገምት ኣይትፅገመን። ብልብሱ ጥራይ እንኳዕ ሓጎሰካ ወይ እውን ፅንዓት ይሃብካ ክትብሎ ይከኣል እዩ።
1: ማዓለማ ተመፂና ኣብ ቅድሚ 6 ዓመ ምት ኣብ ዛዶብ ንእዘባ ዓዲ ኮላ ዓዲ ቁራይ ትበሃል ዓዲ ኣለሃና ብቅርበት ተሰራሕቲ ማሽን ኣለሃና ሕጂ ሓደ መለለይናና ህዝቤታት ውፅኢት ማዓለማ ይክደን ከም ዝነበረ ብጥልፊ ተመፂና ከዓ ኣብ ዛዶብ ንእዘባ መንደፈራ ዓዲ ሓር ትበሃል ዓዲ ኣለሃና ኣብኡ ድማ ጠለፍቲ ነይሮም ኒኦም ሕጂ ክልቲኦም ተመሃሊ እዮም ዝኸዱ ዳርጋ መብዛሕትኡ እዚ ዞባ ማእከል ንብሎ ሕጂ ዞባ ማእከል ዞባ ደቡብ ብፍላይ ናብዚ ዞባ ዓዲ ሒና ሰንዓፈ እንተኸይድ ኣብ ሰንዓፈን ዓዳሒን ወጮ ዝበሃል ዓለባ ይኣልሙ ነይሮም ኣብ ዞባ እዚ ማእከል ንብሎ ድማ ከም በዓል ዓዲ ገብራይ፣ ዓዲ ገብሩ፣ ሓበላ፣ ሕምብርቲ፣ ሊባን፣ ሃዘጋ፣ ፀዓዘጋ፣ ዓዲ ቁንፂ እዚ ብምድራሓ ኣብቲ እዋን ብቀለማ ፀዋ ምድሪ ሓማሴን ዝበሃል ናይ ማእለማ ቦታ እዩ ነይሮም። ሕዚ ሃብቶም ዝኾነ ባህልን ፅባቅን ነርና ማለት እዩ። እዚ ሕጂ እንዳበረሰ ክእል ኣሎ ናጠፈ ክእል ሕጂ ትዕላማ ሕና ሃብታምን ክቡር ዝኾነ ባህላዊ ውርሻ ካብሃለውና ሃብታምን ክቡር ኢደ ጥበብ ካህላውናስ ንዘይ ኢደ ጥበብናት ከይነንጥፍኦ ንክነሰሃግሮ ዝብልሕልና ኢና ትምህርቲ ኣበጊስናዮ ማለት እዩ።
0: ንጥቕሚ ባህላዊ ልብስታትና ብዝግባእ ዝተረድኡ ክልተ ዲዛይነራት ኣብ ቤተ ክርስትያን ኪዳነ ምሕረት ፓራዲዞ ንኣስታት 10 ወርሒ ዝኣክል ዝኸደ ትምህርቲ ካብ መላእ ሃገር ንዝመፁ ደቂ ስዋዓት ወይ እውን ንኽመሃሩ ሽግር ዘለዎም ብሓፈሻ ድማ ኣብዚ ዓውዲ ልዑል ድሌት ንዘለዎም ብነፃ ምሂሮም ኣብቲ ናይ መምረቕታ ስነ ስርዓት ተረኺብና ኢና ዳሃሲስናዮ ብሓባር ንከታተሎም።
2: ናብዚ ቤት ትምህርቲ ንምህሮ ዘለና ጠልፍን ኣጠላልፋን ቅዲ ክዳንን ኣብ ኩሉ ዝዓለመ ማለት እዩ። ካብ ዝነእሰ ዕድመስ ካብቲ ክንዲ ዝዕድመ ዓመስ ካብ 10 ዓመስ ካብ 7 ዓመስ ዝበፅሑ ሰባት ኣብዚ ቤት ትምህርቲ እዛ ኣሰልጢልና ኣለና ማለት እዩ። ብምንታይ በዚ ቅዲ ክዳን ዝተፈላለየ ዓይነት ቅዲ ክዳን ማለት እዩ። ዘመናውን ባህላውን ቅዲ ክዳን ኣነዋርን ኣፀያፍን ዘይኮነ ንህዝቢ ኤርትራ ዘይብክል ክዳውንቲ ንዳሉ ኢና ዘለና ብከምኡ ከዓ ነቲ ህዝቢ ከዓ ኣብ ስልጣን ንርከብ ኣለና ማለት እዩ።
3: ኣነ ንባዕለይ ቀድማ ቤተ ንባዕልቲ ቤተሰብ ኣብ ናይ ኣስኳላ ምሂር እየ ነይረ ካብ 14,000 ወዲኣ ማለት እዩ ንክትምሃር ሕጂ ምስ ናይ ጨርቃ ምስ ናይ ገለመልያ ምስ ኩሉ ኣብዚ ግን ብነፃ ኢና ንምሃር ምስትኽቡ ትሪኦ ኣለኻስ ኣዝዩ ክምስገኑ ዝግብኦም እዩ ማለት እዩ ንዓቶም። ምክንያቱ ካብ ዝተፈላለዩ ቦታታት ኢና መፂና ክሳብ ካብ ደቀ መሓረ፣ ካብ መንደፈራ፣ ካብ ዓዲ ኣቤቶ፣ ካብ ዓዲ ሰጉዶ እምባድርሆ ከባቢ ካብ ዞባ ማእከል ወፃእስ ብዙሓት እውን ኣለውና ማለት እዩ። ኩላህና ተኣኻኺብና ከዓኒ ከባቢ 200 ዝተምሃሮ ኣለና ማለት እዩ። ስለዚ እቲ ውፅኢት ኣዝዩ ብጣዕሚ ፅቡቅ እዩ። ነቶም መምሃራን ከዓ ዕድመን ጥዕናን ይሃብኩም ኢና ከመስግኖም ይደሊ ማለት እዩ።
4: ኣነ ድሌት ነርኒ ከምዚ ዓይነት ትምህርቲ ምስ ሰማዕኩ ምስ ረኣኹዋ እዛ ኩነታት ከዓኒ እዛ ትምህርቲ ከምዚኣ ተጀሚራላ ምስ ሰማዕኩ ከዓ ተሓጒሰ ብታሽሙ ማለት እዩ። ከምዚ ብውሽጢ ቃምሽ ደሊካ ተኣተወሎ ስራሕ ደልያ በቃ ኣተያ ፅቡቅ ከዓ ኣምላኽ ይመስገን ከዓኒ ኣብዛ መዓልቲ እዚኣኸመን በፂሕና በቂዕና ማለት እዩ።
0: ትምህርቲ ቅዲ ክዳን ንክትምሃር ቀሊል ዋጋ ኣይኮነን ዝሓትት ምስ ድልየቶም እናሃለው ብሰንኪ ዋሕደ ገንዘብ ከይተምሃሩ ሞይኦም ኣብ ሕልሚ ጥራይ ኣቐሚጦሞ ዝነበሩ ዲዛይነራት ሎሚ ብሳላቲ ዝተፈጥረሎም ዕድል ኣብ ግብሪ ክርእይዎ ብምብቅዖም ሓጎሶም መወዳእታ የብሎን። እቶም ነዚ ክውን ዝገብሩ መምሃራን እውን ሕልሚ ብዙሓት ክውን ብምግባሮም ዝፈጥረሎም ዕግበት ልዕሉ እዩ።
5: ሕጂ ኣብቲ ዓይነት ትምህርቲ መጀመርታ ኣብቲ ቅዲ ክዳን ካብ ቦዲ ኢልካ ትጅምር ቦዲ ኢልካ ተጀሚርካ ክሳብ መወዳእታ ድማ ጋውን ወይ ከዓ ባድላ ዝብል ዘመናዊ ሰፋፍያ ጋውን ዝበሃል ከዓ ኣቦታትና ካህናት ዝለብስዎ ልብሲ ከዓ እቶም መምሃራን ከዓ እግዚኣብሔር ይሃቦም ናይ ብሓቂ ንዓና ተፀሚሞም ኣብቲ ትርፊ ሰዓቶም ኣብቲ ዘለዎም ግዜ እንዳሓተትናዮም ከዓ ብትግሃትን ነዚ 10 ወርሒ እዚ ተማሂርና ማለት እዩ። ስለዚ እቲ ተምሃርናዮ ኣፍረ ከዓ ከምዚ ትርእይዎ ዘለኹም ከዓ ናብዚ ዓውደ ርኢ እዚ ኣብፅሒና ማለት እዩ። ስለዚ እቲ ትምህርቲ ብፕራክቲካልን ብቴዎርን ነይሩ ክብል ፈቱ
3: ጥልፍን ኣጠላልፋን ቅዲ ክዳንን ማለት እዩ። ሕጂ ካብቲ ተማሃርኩ ኣነ ኩሉ ካብ መጀመርታ ክሳብ መወዳእታ ብምሉእቲ ትምህርቲ ወሲድ እየ ስለ ዘለኹ ኩሉ ከዓ ብቑዑ ኮይነ ብመንገዲ መምህር ረኪብ እየ ስለ ዘለኹ ኣዝዩ ሕጉስ እየ ማለት እዩ።
4: እቲ ጥልፍን ኣጠላልፋን ከምኡውን ኣብ ሃገርካ ክተዘውትሮም ዝግባኣካ ዓይነት ክዳውንቲ ምስ ባህልኻ ዝኸይድ ምስ እምነትካ ዝኸይድ ካብ ሃገራት ወፂኦም ክዳውንትኻ ካልእ ክትክደን ዘይኮነ ባዕልኻ ደቅኻ ነብስኻን ክኢልካ ክትክደኑ ከም ትኽእል እዮም ሂሮምና ንሰርሕ ዘለናን ማለት እዩ።
0: ሕብረተሰብ ኤርትራ ዋላ እኳ ሕብረ ብዙሕ ኣለባብሳ ዝውንን ይኹን ምስፋን ዝፈቱ ሕብረተሰብ ብምዃኑ ግን እዚ ከም ናይ ሓባር ፅባቐ ክንሪዮ ንኽእል። ኣብዚ ህዝቢ ዓለም ኣካላቱ ንፀሓይ ንፋስን እናሃበሉ ዝኸየድ ዘሎ ግዜ ካብ ፅፍሪ እግራ ክሳብ ፀጉሪ ርእሳ ብግሩም ፅባቐ ተሸፊና ትርእያ እንኳጓል ናይዚ ሕብረተሰብና እያ። ኣብ ውሑዳት ከምዚ ኸማና እውን ኣይሰኣነን። ስለዚ ነዚ ኣፅያፍ ትርኢት ዘይብሉ ቅዲ ክዳን ሕብረተሰብና ብተፈታዊ ቅዲ ንምስርሑ ድማ እዮም እዞም መምሃራን ስልጠና ሂቦም።
1: ናይ ስፌት ሓደሸት ይኮና ካብ ጥንቲ ጥቅምቲ ህዝቤታ ኣነወርና ኣፀያፍን ኣላብሳ ኣይነበሮን ኣይፀንሑን ኣይከልዎን እዩ ከዓ ማለት ስለዚ ሰላባሃትና ብሓጓትና ንፀንሐና እዩ ማለት ሰላሳ ሚእታዊት ህዝቤታ ሳርቶ እዩ ሰፋ እዩ ንቡ ኣብ ሽዱሽዮም ዝባሃት መንኸድ መን ሰፈየሉ ዘልካነ እቲ በዕሉ ዜጉ ናቱ ዝበለዩ ሰፈየሉ ማለት እዩ። ንሕና ካብዚ በጊሰ ከዓ እዚ ከዓ ንኸይበርስ ንኸይጠፍእን ናብቶም ውሉድና ክነሰሃግሮም ንክ ኣለና ዝብል ሓሳብ እዩ ማለት እዩ።
2: ንሃይማኖታውን ባህላውን ናይ ኤርትራ ዘይትንከፍ መሰል ወለዲ ዝሕሉ ንኣብነት እንታይ ጀሚርና ዘለና ና ጓል ንሰይቲ ይኹን ወተባዕታይ ብ4ተ ነገር ኢካ ትሕዞም እንታይ ና ኢልና ኣደያ ጓልካ እያ ሰበይትካ እያ ሓፍትካ እያ ንመን ኢኻ ቅላዕ ትኸድና መሪፅካ ክደን ቅላዕ ክዳን ምክዳን ኣይፍቀድን እዩ። ካብ ጫፍ ክሳዳ ክሳብ ጫፍ እግራ ክትክደን ከም ዘለዋ ቅዱብ ዝኾነ ኣካላድና ተኸይድና ክትከይድ ከም ዘለዋ ነዚ ዝብል ዕላማ ሒዝና ኢና ተበጊስና ዘለና ኣብቲ ዝግባእ ክነብፅሖ ከዓ ሰብ ዓብ ተስፋ ኢና ማለት እዩ።
0: ኣብ ቅዲ ክዳን ዝነዓቐት ጨርቂ የልቦን ንዘለካ ፀቢቕካ ምስ ነብስኻ ዝኸይድ ልብሲ ከተዳሉ ኣይትፅገምን። ስምረት መርፍእን ፈትልን ጥራይኻ ክትሕሉ ዘለካ ተበላሕቲ ምዃን ድማ ካብ ቀንዲ ጠለብ ዲዛይነራት እዩ። ካብ መፀፍ ዓራትን ክቡርታን ከይትረፈ መዓልታዊ ክንክደኖ ንኽእል ክዳን ምስራሕ ከም ዝከኣል ኣብ መመረቕታብ ዝነበሩ ልብስታት ክንርዳእ ንኽእል።
6: እቲ ትምህርቲ ዕላሙኡ እንታይ እዩ? ንሕድሕድና እንድሕር ተሓጋጊዝና ወላ ሓደ ዝፅገም ሰብ የለን። ምክንያቱ ኩሉ ሰብ ውሽጡ ፀጋታት መሊ ዩ ደሎ። እቲ ፀጋታት ከመይ ገይሩ ኣብ መሬት ወሪዱ ይረአ። ፀጋታትካ ክሳብ ኣብ መሬት ዘውረድካ ይከዓኒ ሕማቅ ዝበሃል ስራሕ ሲ የለን። ተመስገን ኣምላኽ እዚ ኩሉ ስራሕ ዝርኢና። ምክንያቱ 10 ወርሒ ኢና ተማሂርና ሞ እዚ ስራሕ ዘቕሪብና ክበሃል ከሎውን ከይእመን ክኣል እዩ። እዞም መምሃራን እዚኦም ግን ለይትን ቀትርን ዋላ ኣብቲ ናብራኦም ከማነይ እዚ ሕሸኒ ከይበሉ ናይ ምሳሕ ሰዓታት ድዩ ናይ ዕረፍቲ ሰዓታት ሰዊኦም ብዘረድኡና መልክዕ ኢና ናብዚ በፂሕና ዘለና።

ወላዲ መርፍእን ፈትልን ቀሪቡ ምስ ክዳውንቲ ሓኾት ክብል ዝርዮ ዝነበረ ሞ ዘይሰረፀ ውሉዱ ሎሚ ተማሂሩ ውፅኢት ውሉዱ ኣብ መናድቕ መመረቕታ ናይ ዝማዕቲ ክርዮ ከሎ ዝስማዕ ሓጎስ ወሰን የብሎን ብሩህ መጻኢ እናቋመተ ድማ ንኸፈት ዕድል የመስ

0: ትገን
1: ሳይክል ገይራ ንጎኑ ጎያ ትመፅእ ሳይክል መፅያ ነዝህረዚ ምስ ረእኹ ግን ኣዝየ ተሓጊሰ ድኻማይ ፅብፅበትን ፅቡቅ ካ ሒዛቶ
2: ኣብዚ ሕጂ እዋን ክንደይ ሰብ ክንደይ ገንዘብ ኣውፅኡ ክንደይ ከፊ ኢሉ ኢዱ ምሃሮ ዘሎ ንሕና ብነፃ ብምርካብ ናብዚ ዕድል እዚ ዝረኸብናዮ እዚ ብጣዕሚ ኣነ ከመዝጎም ሓልፍሰ ኣይደለን እየ መምሃራናይ በዓል ኣብርሂሞ ኤማ ከምኡውን ያሬድ ካልእ ዝተሓባበሩና ቅሽቲ ናይ ዚ ቤት ትምህርቲ ክንምሃር ኣብዚ ዘፍቀዱልና ከኣኒ ብጣዕሚ በቃ ኣብዚ ደረጃ ንኸንበፅሕ ዝሓገዙና ሲ እታቶም እዮም ከመስግኖም ከዓ ይደሊ ማለት እዩ በዚ ኣጋጣሚ እዩ።

0: እዞም መምህራን ብዙሕ ግዜ ብነፃ ትምህርቲ ከም ዝህቡ ዝግለጽ ኮይኑ ሕጂ እውን ከም ኣፅልተ ናይቲ ኣብዚ ቤተ ክርስትያን ዝሃብዎ ስልጠና ኣብ መሳጊድን ካልእን ተረኺቦም ነዚ ሞያ ክወስዱ ዝደልዩ ክምህሩ ምዃኖም እዮም ዝገልጾም። ጥበብኩም የብፅሐዮ ቃልናዮም
1: ናንታይ ቤት ዕላማና ቅንዲ ዝኾነ ይኹን ሰብ ዝኾነ ይኹን ሰብ ሰብ ምዃኑ ክቡር እዩ ማለት እዩ። በዚ ምክንያት ድማ ክምሃር ንዝደሊ ካብቲ ንሕና ንሓስቦ ዘሎ እዱብ ኣካይዳ ባህላውን ዘመናውን ኣካዳድና ኮይኑ ግን ዝተኣደበ ስርዓት ዘለዎን ኣካዳድና እንድሕር ኮይኑ ንዝኾነ ሰብ ክንምህር ድለዋት ኢና። ኣብ ምድላዋት እውን ንርከብ ኣለና ማለት እዩ። ብዙሕ ዝሓተትናዮምን ንብዙሓት ድማ ክንምህሮም ጥለብ ዘቕረብና ኣሎምን ዘማሓፀናዮምን ኣለውና ማለት እዩ።
2: ንሕና ክሳብ ብሂወት ዘለና ማለት ኣነ ከም ኣብርሃም ምስ ኣማኒኤል ሓውና ማለት እዩ ዕላማ እንታይ መስከ ኣብ ሽዱሽተ እዮም ዝባሃት ናዘርከኑ ምህር መደብ ኣለኒ ሓደ ከምኡውን ምስ እዞም ኣእምራውን ኣእምራውን ፅጉማት ደሞ ስንድርም ዶም ንዖም ከዓ ምስኦም ውዕል ጌርና ኣለና ንዖም ከዓ ብነፃ ንክንምህሮም እነ መደብ ጌርና ኣለና ማለት እዩ። ብተወሳኺ ኣብዝሓጠረ ጥራሕ ኣይኮነስ ንሕና ኣብርታ ምስልምናን ክርስትናን እምነት ኣለና ንክልተ ማእኸለ ክኸውን ክእል ዝበልካ ንዚ መፅ ሕዚ ምስ ሸክ መሓመድ ማሓሙድ ባሃል ማሓመድ ዓጣ ኣብ ኣዛናይ ናይ እዳ ገዛ ብርሃኑ መደብ ጌርና ኣብ መስጊድ ጃምዕ ንክንምህር መደብ ኣለና ማለት እዩ። ኣብ መረዳእ ንርከብ ኣለና ማለት እዩ። ዕላማ እንታይ ከም ዜጋ ንኩሉ ሰብ መዓል ዩ ድብፅሐካ እቲ ዜጋ ማለት እዩ ክሳይ ክሳይ ከይፈ ለካ ማለት እዩ ንኩሉ ማዕ ክትፈልጦም ክተፈጥኩም ከሉ ክፈጥ ኣሎ ማለት እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ካብ ሎም ሰንበት ጀሚራ ሓዳስ ተኸታታሊት ፊልም ገፅታ ብቐፃሊ ክትቀርብ እያ። ንሎሚ ድማ ቀዳማይ ክፋላ ስዕቡ ክቐርበልና እዩ። ብሓባር ንከታተል ኣለና።

0: ኣብዛ ሰሙን እዚኣ ክትክፈት እያ። ስለዚ ንዓይ ከዓ ናይ ስቴሽነሪ ናይ ፅሬትን ካልእ ንብረት ገዛ ዝኢል ንኾነ ክንፀንሐ
1: እዚኣ ዳ ሓጎስ እንዲ ሓጎሰና ገለ ዓይነት ሞ ተወዲኣ ጅዳ
0: ተወዲኣ ተወዲኣ
1: ብከምዚ ተደንጎ ፀገማ ኣይኮነን ድሕሪ ሕጂ ድኣ ሰጢልካ ስራሕ ከጥርያ ማለት እዩ
0: ኮሚታት ሕጂ ድኣ ሰብ ስራሕ ኮይነ ፈልጥ ስቂኢልካ ኣይኮነ
1: ግን እዚ ትምህርቲ ካ ምእታዊ እዩ ምስ ትምህርቲ ዳ ከመይ ክትገብር ኢኹም
0: ፀገም ኣለዎ ከምዚ ጥዕሚ ንገብሮ ከምቲ ቅድሚ ሕጂ ትረክበኒ ዝነበርካ ኣብ ደስ ዝበለካ ደደውልካ ትረክበኒ ዝነበርካ ግን ከምኡ የለን ክትፈለጥ እንተደውልካ ተቕብል ኣቢለም ሄሎ ሄኒ ሕጂ ሲ ስራሕ እዩ ዘለኒ ኣይጥዕመኒ ክትበሃል ምኳን ካ
1: ጥዓይፍለ ፅቡቅ ከማ ክትገብረ ከለካ ኣነ መዋዕልቲ ስእኒ ትፈልጥኒ ከምስ ድለይ ኣድላይ ክኸይድ ክእል ድውል ኣቢለ ሃሎ ኣበይ ኣለኺ ከምዚ ዝኸይኒ ኣለኹ ጠንጥንዮ ግብ ካኣለካ ቀላም ከ
0: እስኻ ዳ መዋዕልቲ በይ ክት እንኮብላሊ ኣነ ዝብለካ እየ ዝነግረካ ዘለኹ ዳሓርካ ኸም ኢልካ ዝጠልምካ ንሎ
1: ይሄዱካ ኮይኑ ይ ዘረባ ክትፈት ወይ ከይኣዘዝና ክሳብ ሕጂ ሃፍተይ

0: ከ
1: ዘና ዘይዳ እንታይ ምችለ ዝብ ንሳ ዘይትዎ ንሳ ኣብተለሃቦ
2: ስኻኻቦ ክሪ ስኻቦ
1: ኣይተንፈን ሞ ኣነ ዝበሉ
2: ስኻቦ ክሪ ሃቦ
1: ስኻቦ ክሪ ሃቦሎ ኣነ ሂቦኒ
2: ሳንኻቦ ክሪ ሞሃቦ
1: ኣነ ሂቦኒ ይፈንውን ሃሎ ንስክ ባባ ንኩላና ፓሊና ገዜ ካልና ናይ ዳንኤል ኣብ ዝጠፍያስ ንብረት ካን ዓይሃቦ ብለን ኣሎ
3: ኣንታ ሚክወደይ እንታ ሃብካዮ ሞ እንታይ ትኸውን ኣይስኻ ንዲ ዓብ ግዲ
4: ናቶ ሃይብ ነጥፊይዎ ንምክል ሕታይ ትብል ኣለኺ
3: እንታ ንስኻ ኸ ተዛሪበ ኢልካ ዲኻ ሃቦ ሕጂ ንስኻ እንዳረእኹኻ ሃቦ
1: ሞ
3: ሃባ

0: በዛ ዘይጠቅም ስቁ ትዋጠጥ ኣዕብ ንዲኻ ከዝ ወደይ ክትፃት ዋ እዚ ኩሉ ጫውጫውታ ኸነዚ እያ
1: ድሓን ዝወደይ ኣጆ ካልእ ሓድሽ ገዛ ልከ ኣጆ ኣረይ ኣጆኻ ኣረይ ኣጆኻ

0: መዓልትትና ጥራይ ዘይኮነ ወላትናትኩም ገልፊ ተክልስተ ምክር ይበሃል።
1: ማይክ።
2: ኣቤት።
1: ተራሳኩ ምስተሓስብ
2: ኖ ንሓኒ ብስራሕ ይፍብሪ
1: እንታይ ደኣ ገለ ደኣ ሰሚዑለይ ኮይኑ እዩ ንምብላ በሎ
2: በቃ በቃ ፀየ ልሉን ቅዱስ ንከ ቆሪሶም ድዮ
1: ቆሪሶም እዩ እሞ እንታይ ከልዕሎ
2: በቃ ሓረ ሓረ

0: ናብኡ ኸይዱ ሄኖክ ሄኖክ የለኒ ማሙ ሄኖክ ናብ ኸይዱ
1: ወፂ ይመስለኒ
0: መስለኒ ከነገረክ ኢኻ ኸይዱ ከምዚ ኢል ካለኽ እናርኣየ ክኸይዱ
1: ዳሓንዳሓንዳሓን ያቺ ትሸቕሊ ዛጎር ዳሓኒ ዋነ
0: ነስሕሪኻ
1: ስጋብ ክሳባለ ሊአና ሕጂ ምስኖክ ተመሲሕና
0: ናይ ሓቂ
1: ሓቂ ተመሲሕና ዛጎለ
0: ኣራሽ
2: ናይ ትማሃል ጉዳይ ዳ ከመይ ከይደ ባልባል ደ ኢለ
3: ነየ ናይ ጉዳይ ኢኻ
2: ተማሊ ሓደ ሰብ ዲዳ ደውኢለይ እንታይ ክብሉ እየ ኣይፈጦን ኢኻ ድ ከይደ መለላልኪ ተሸርሽርኪ ዘለኒ ሞራልን ደገፍን ሂበ ደይሰደድኮን
3: እሞኸ
2: ስለዚ ብዛዕባ እንታይ እዩ ነርቲ ጉዳይ እቲ ሰብ ከንፈልጦን ኢና መወዳእትኡ ኸ እቲ ዝተላዕለ ነገር ወይ ዝቁፀረኪ ነገር ተዓወት ኩሉ ዶ ፈለጠለኒ
3: ስቕልካ እዩ ካብቲ ናይ ቀደም ዝብለ ይኮነ መጃኻ ኢለካ እዋ ኣተሓሰቦሙ ንጓላ መንገዲ ርአ ያልካ ዶ ትምነየ ኢኻ ወደይ
2: ኣፍቂረክሎ ብዘይባ ክነብር ይክእልኒ ሓሚመ ኣለኹ መድኒት ኩነኒ ከማዳ ራሳ ጠለብ
3: ኣወዳዳሪካዊ ሓሊፉ እንታይ ስራሕ ኣለኩም እዩ ግን ዝገርመንስ እንታይ ሉጅ ሓቲት መሲልካ
2: ሄኖጋዓር ክክዲ
3: ዋ ከመይ ጌርካ ዳፈይልካ
2: እዚ ዳማሙና ሞ ኣስበራ ሙሉእ ተውሪደላ ሓኪያ ሞ እዚ
3: ሄኖካ ዓርክ ክዲ እኳ ይበለን ድዩ ግና ሄኖክ እንታይ ክኢሉ ምሰዋጠረኒ ኣነኻ ዓርከ ኢለ ዮ እንታይ ደ ሞ ክገብር
2: ኣበይ ሞ ክረኽቦ
3: ኣቲ ሓንሳብ እንዶ ግዳይ ወዳእኹም ሽዑኡ ከምኡ ምስ በልኮ እንታይ ድገር መሲልካ ቻው ከይበለኒ ነዛቢል ክፍል ኣቢሉ ገዲፍኒ ከይድን
2: ንዓይ ከንታይ ደ ንብሉ ብጣዕሚ ኢካ ዕድለኛ እዩ ንብሉኒ ኮ
3: ይ እንታይ ስለዝረኸብካ
2: ዕርክ እናመሰሎ
3: ካብ ዕርክነት ዝድልድል ሕውነት ኣለና ኢልካ ድሞ ትምልሰሎ እዋ ኣነ ዝገርመኒሲ ንጓልሲ ርእያ ኣቢልካ በቃ ደጋዊ ክፋላ ማለት መልክዓ ገለ ጥራይ ርእያ ኣቢልካስ ኣይትፈልጣ ኣይትጥይቓ ጠባይ ኣይትፈልጦ መደባት ኣይትፈልጥ ብሓበሻ ስቕልካ ምፅኢልካስ ንፍቕሪ ሕታት እዚ ሰብሲ ናይ ልቢ ዝርክቦ ነይሩ
2: ኣብ ልቢ ክርአ ክደልዮ ነገር ኣሎ ድ
3: ዘይተንብኮም ካንበር ሓድሽ ነገር ኣዳሚል ይኮዩ ዘሎ

0: ነታ ኸማይ ብፍቕሪ ዶ ትቃፀልትብሉ ንዓይ ኮ ትፅበትብሉ እንታይ እሞ እዛ ምሕዝነትና ከይትብተና ፍርሕና እምበር ኣኽ
1: ሃሎ ሰብሪ
2: እምበር ዶ ርእስ ለካ እዩ ንስኻ
1: እ ዳሕኒ
2: ዓልኻ ትፈልጥ ሕምምቲ ሰበይት ገዲፍካስ ናበይ ከድካ ቤና ከይትገድፎ ምሽለካ
1: ኣቲ ሰብሪ እንታ ኮንኪ ክምሳእኒ ፀኒሐ ድሓርካ ንብረት ከምፅ ኢሎ ኣብዚ ከባቢካ የተንቀሳቂሱ ዘሎ
2: ካብ ማማስ ንብረት ዓበይካ እንተገደደ እንተገደደስ ትወፀ ከም ዘለካ ከማናይት ነግራ
1: እንታ ሓፍተይ ቀዳማይ ደቂስ እያ ነራ ካዳይ ካዳይካስ ቀልጢፈ ክምለስ ከይተሰአት ከላ ክምለስ ኢለ ኮባ ከለኹ ወፅእ
2: ኣንታ ከይትፀቐር ተዛሪበ ሉ ድዩ
3: መድሃኒት ተዘይወሲዳ እንታ ከምትኸውንስ ትፈልጥ ዲኻ ኣብ ጠቃ ከዘይ ትገድፎ
1: ይ እርደክመ ድዩ ኣነዚ ቀልጢፈ ክምለስ ኢለ ወፅእ እ ሓይማ ድያ
2: ኣታ ጥዒት ሰበይት ከም ዝገደፍካስ ሓሚማ ድያ ካትብለኒ
1: እሞ ድሓንደ
2: ኣይፈለጥኩ መፅኻ ርያ ኣንጃ
1: እንታይ ማለት ወደ
4: ዳሓኒ
1: ኒ ዳሓነ ቁሩብ ማዘር ተፀሊእዋስ ኢላ ተሰብሪን ካብ ትዑ ማዓት ያ ብጃኺ ክጨጡ

0: ዲፕሎማት መቼም ናይ ምንታይ ቆፀራለን ይጠፋ ካንኸም
1: ኣትምካል ከመይ እያ ንክርሳ ፈጣሪ ኮ ኩሉ ዘድልየን ነገር ይህብኒ እዩ ብዘይካ ውላድ ስለዚ ክርሳ ይክልኒ
0: ሎማዓንቲ ባውዳልኩም ክኸውን ብለናኸውን
1: መን ኢልዎ ፈጣሪ ትፈልጥ ኢኸ ኩሉ ብሰዓቱ ከም ፍቓዱ ክኸውን እዩ ኣፍኮርስ ምሳ ከይድ ግባአኒ ነይሩ ግን
0: ገና ምስኻ ጎነቱ ዘይትብሉ ኮ እዚ ፀገም ምስካል ሰብ ኮይኑ መውፃእ ወደል
1: ሚኮ ፕሊዝ ፕሊዝ ዘረባ እዚ ኣግደፍ እያ ዶክተር እንታይ ዝብለና ኩሉ ግዜ ልዕሊ ዓቕሚኻ ሓሳብን ጭቀትን መሊሱ ነዚ ጉዳይና ከጋድዶ እምበር መፍትሒ ከምዘይኮነ ኢደ ዘኻኽረና ሶ ፕሊዝ ረ
0: ፈትር እዮሞ ኣቕለይ ንፀይብ ምፅረኒ
1: እቲ ሚካለ ይርዳእኒ እዩ ግን ኩሉ ከም ፍቓዱ ኣብታ ዝደልያ ሰዓት ክበና እዩ ሕጂ ፕሊዝ ሪላክስ ቢሬድ ሓረ ቀየር ክቆፀራ ክ ያለ ክቕሊፍ ክኽዲ ዝኾነ ነገር ተሎካ ደውለይ ክፅበየኪ ሓረ ሸሽኮ ቀየርኪ ደውለይ ሸሽኮ

0: ኣታሚ ዝበርያ ፀኒዕኻ
1: ዳሓን ድያ
0: ኣነ ኣምና ክልተ ግዜ መፅሲ ንካ
1: ሰብ ይፀዊዕዎ ሕጂ ይወፅ ኢሎም ወልከ
0: ሓሪቑ ስለ ነበረ ዝንትና ይወልኮም

0: ክሰካኒ ሞት ሰለ በዚ ሎም እዋን ስድራ ሓሲቡ ክንዲዚ መስዋእቲ ዝኸፍል ኣሎ ድዩ ኣይኮነን ዝሞተ ሓወኻሲ ንዘለኹማን እንታይ ገብሩ ውዕሊ ሎ ንሪኢ ኣለና
1: ንሱ ዝጥቡቅ ኣለኻ ግና ናይ ባባ ናይ ማማ ናይ ሳንቶ ማሓወይ ዝኾነ ዝኽሪኸትር ዘይምኻለ ብጣዕሚ እዩ ዘሕዝነኒ ካልእ እንተተረፈ መቓብሮም ኣብዚ እንተ ዝኸውን ነይሩ መዓልታዊ እንዳኸድኩ ምስኦም ብምዕዳር ናፍቆት እዮ መውፃኹ ነይረ
0: ጓል ክንደይ ዓመት ክሸ
1: ጓል ክልተ ዓመት እየ ነይረ ግን ብዛዕባኦም ዝኾነ ክዝክር ኣይክእልኒ
0: ከምኡ ትበል ኣለና ክንመት ሰሉ ሽኩር ኣና ኣለና
1: ነዚ ታሪክ ሒዙ እዩ ማይክ ነዚ ድኳን ክኸፍቶ ስለዚ ድማ እዩ ናይ ድራር ዕድመ ገይሩ ንሄኖክ ሓወ ከዓ ፀዊዕ እዩ ኢልኒ ካልእ ሰብ ከማን ዘይዓደመ
0: ሓንሶሉ ሃፍቲ ፀገም የብሉ ንሱ ከማ ተገዲሱ ዝኩሉ ዓዲምኒ ግደን ክመፅእ
1: ብቃ ንክይድበል ከማዘርካ እንታይ ዝበሃል
0: ግን ሰንበት እያ
1: ወ ሰንበት ሓን ሰንበት ገብረተሽክረ

0: ስምዑስከ ርጋት ደውል ክላ ዛ ቆልዓ
1: ምድዋል ዳኣ ደው ኢለ ኣላ ቴሌፎና ግን ኣይትቕበልኒ ደላ ግና ብኣምሆይ ሕክምና ቆፀር ኣለኒ ትብል ነራ ኣውደ ዳኣ ከዳ ትኸውን
0: ኣነ ገሪ ምንዘሎ ሲ መዓልቲ መዓልቲ ሕክምና ምምላስ እንታይ ይጠቕምሎ እቲ ፀገም ከዓ ካብቲ ዳንተ ሰብኣይ መርከብኣ ከምዘይኮነ ተሓቢሩ እዩ
1: እንታይ ሞ ክንብል ኢና እታ ቆልዓ እውን ብነብሳ ትሰምዕ ቆልዓ ኣይኮነትን
0: ምስኪ ከዓ ሓመይከ ይክርጋት ናይ ደይ ስራሕ
1: ዋ ኣነ ዳ ትሕደ ይገበርኩ
0: ጥሩዕ እንተተረዲ እያ ክመደንጓም ዘይኮነስ ክመሓዛኣ ኮንኩ ክትቀርብያ ንርክ
1: ዘይፈቶምኩ ዶ ኮይነ ይትረፍያ ንዓኣስ ንዑ እውን ንገደፍ ኩሉ የብለይ
0: ንዑዳ እንታይ ግ
1: ነብስኻ ይትፍቶ ኣፍቂረካ ኢላ ምሳኻ ትተቐመጠት ንዘይከውን ነገር ግዜኣን ዕድሚኣ ናይ ትወድእ ኣላ መርቕ ካፋንዋ ኢደዮ
0: መስኮላ እንታይ በለቂ
1: እሱ ዳ መቸም እዚ ንሓስቦ ዘለና ሓደ መዓልቲ ክኾነልና ምኳኑ ሳይጠራጠር ድዕ ከኣንበር ኢሉ ንክሓፈረ
0: መንቀሲት መዓልቲ ትኹን ደይንሱ ዳ ምን እንዳግ ኣሎ
1: በጃኹም ኢለኩም ትንበሎ ዋይ እታ ጓልና እውን ልቢ ይገበረትን እምበር 6ዱሽተ ዓመት ሙሉእ ዶ ደኣ ሰብኣይ ብዘይውላድ ሓቂፍካ ኮፍ ምባልሲ ኩሩብ ኩሩብ ኮይሲ ቆራ እንዲ
0: ብኣ ደኣ ተስፋ ቆሪፀ እንዲ ብና ዝኾነ ሰብ ኣንቲ ኣቲ እዚኣ ብኻ ማይ ኮይና ኸዳ
1: ክ እዚ ከመን ክረኽቦ እምበር ካብዚኣ ኣላቶም መኺኖም ተሪፎም መባል ደኣ ሓይሽ ወሪድና ወሪዳትና
0: ቀልጥፍ ዘለካ
1: የናክሳ ኣለኹ ሓዊ ከመፅ

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ክቡራት ተኸታተልትና ብዘቕርብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስሰኣላይ እሰይ ሽሻይ ብምዃይና ምሳኹም መፀኒሕና ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ምስተረፉ መደባት ኤሪቲቪ ኣክገድፈኩም ብወገነይ ብሮምሸት

0: እንታይ ደኣ እንታይ ጌርካ ደኣ እቲ ናይ መሳርሒ ሙዚቃ?
1: ንዓኻ እንደ ክፅበይካ ፀኒሐ ብሓደ ባክንከዶ ቅድሞ ማይስተይ ማይስተይ
0: ሞኹ ኩሉ ተኻወይን ኢልካ ዶ
1: ዋ ሳላ ፀሎትካ ሓንጣል ዓርገይ ሳላ ፀሎትካ ኩሉ ስጥምጥም ግጥምጥም ኢልለይ ሕጂ ተናቑሑት ናይ ሙዚቃ ምክራይ ጥራይ ተሪበናላ ዘ
0: እንታይ ደኣ ሳላ ፀሎትካ ትብል ደኣ ሳላ ዘለቃሕኻኒ ሳላ ብትሕቲ ፈጣሪ ዝሓገዝካ ንዘይትውስኸላ
1: ይ ካብ ሰይጣን ዝልቃሕ ይንጋሕ ድዮም ብ ኣታ ድሕሪ ክንደይ ዓመት ዘ ሓሙሽተ ሽሕ ኣለቂሕካንስ ከምዚ ብዙሕ ቆፂርካ
0: ንስኻ ተዘይቆፀርካ ኣነቆፅሮ ንዓኻ ፅቡቕ ምግባር ኮ እዚኢትርፉ እንታ ምስጋና ኣድጊ ርጊሕ ዝብሎ ከምዚ ናትካ
1: ዛይ እታ ናትካ ሳይረኸብ እዩ ጨውግሩ
0: ወይ ጨውግሩ ካኢልካኒ ዘይወግሕ መሲል ዋሰ ኣቦኹራ ኣድ ዝበሃል እንታ እስኻ ብርከይ ተሳሊምካ ካለቃሕኒ ኢልካ ንለቀ
1: መን ኣነ
0: ስኻ ወ
1: ትቀንጣ ሓሙሽተ ሽሕ ውደካ ደረ ዕዳኻ መሊስካ
0: ወይ እንታ ኣልኹ ትብለኒ ጥራይ ከይትኸውን እሞ ነዚ መዲድ ርእስኻ ሪኢኻ ጠፋጢፈ ጠፋጢፈ ከምዚ ናይ ብልያርዶ እምኒ ኣብኡ ከቢብ ለማፅ ከይገብሮ
1: ንመን እዛ ትብላ ዘለካ ይትረፍ ብክትገብራ ሲ ክትፍትና ኸማን
0: መዓንጣትሓንጣናይ
1: ብሓቂ ከምሲልካ ኸ
0: ቅጥለባ ቅጥለባ እንታይ ዳ ዘለሓ ትብል
1: ዋ ምስከዋን እየ ይታይ ምሲለ ፅሉሉ ኮይነ ከፈርከ
0: ኣብ ኣባ ዘይትቕፅል እያ ነበር ቅድ ድኽድኽ
1: ከብለኪእንተስኻኮይትግድብን ኢኻ ኣነኸ ዓሻዶ እሞ ድማ ምሳኻ ምሳኻ ምስ ደጀን ምስ ኩዓና ዘይሕሰብ ምሻዓጢ ኣይኮነ ሓንጣል ከለኒ ሓሲሙ ነይ ሓስመኒ ከም ዝተባህለልካ ትፈልጥ ሓንጣል ኣቦድኻ ሓንጣል ኣባድኻ ትሕቲ ባጅጎ መን ኣሎ ክንዳኻ ንዘንተእለት ትባረኽ ማህፀና ኣዲኻ
0: እንታ ግደፋይ ትፈታትነ ንግደፍና ኢደይን እግረይ ከይተንግፈኒ
1: ናበይ ከይድካ ሓንጣል ወለሎ ኢድካ ሰሊዕካ ምሃብ ከመኻ መን ይኽእሎ
0: እንታ ግደፋይ ተዋና እውን እንብለካ ኣሎ
1: ሓንጣል ስውንዋኖ ሓንጣል ስውንዋኖ እንተተበሪህዎ እንተተዋናዎኖ ምዝዝ ሳቢሉ ጥቃዕ መባል እንዲ ዝቕድሞ በል ክደግመካ ሓንጣል ጎሚዳ ዓደትም ከነዓኻ ወሊዳ
0: መስብል ክልተ ግዜ ምርሳን የለን ጣክለ ንብለካ ኣለ እስኻ ናይ ደይ ና እግረይ ክፈ
1: ምሳሓቅኻ እንዲኻ ግን ዝሃረመ ይደግም እንዲ ከም ዝበሃር ሪኢኻ ኣለካ ምህታን ክፍለጠንስ ሓንቲ ድገመኒ
0: ንዳተተወድሰ ከመይ ደ
1: ክውስኸ ብካ ክውስኸ
0: ናዓበል
1: ክውስኸ ኣወ ክውስኸ

0: ያ ሻብ
1: ናበይ ናበይኻ ሙሉእ ሙሉእ ሙሉእ ክትብል ዘለኻ ሙሉእ ሙሉእ ደግሞ ጉለታ ስማን ዓርኪ ኢሚግሬሽን ከ ኸይድ ሓሲለ ፀኒሐ
2: ኢሚግሬሽን ዳኣታይ ነይሩ ፓስፖርት ከውፅእ ጥራክ ኣይትብለኒ
1: እንታይ ፓስፖርት ዳ ታሴራ ይመርክ ሕድሶ
3: እውይ ኣታ ታሴራ ዝቕይረሉ ዕለት መዓስ ድዩ
2: ብንፁር ዳ ኣይፈለጥክዎን እምበር ከምዝመስለኒ ግን ቁሩብ መዓልታት ተሪፎ እ ኣይቀይርክን
3: ኣቀይርክዎን ሎሚ ፅባሕ ክብል ግዜ ቀቲለ ነቲ ቀይርከ ዶ
4: ዋ ቀይረየ ወ ኣነ ከምዚኢታት ክመፅእ ከሎ ብሸዓብ ውዒታ እየ ጉዳይ ዝውድእ ታሴራ ምቕያር ካብ ዝጅምር ኮ 12 ዓመት እዩገይሩ ዘሎ
2: ሓቂ ክንዲኹምሞ ዝበዝሐ ሰብ ግንሲ ኣብ ዝነበረ ነይሩ ናይ መወዳእታ መዓልቲ ምስተባሃለ ሸበድበድበድበድ ካብ ዝብሲ ብኣግኡ ጉዳይ ካብ ምፍፃም ይተመራፅ
3: እሞ ታሴራ ንምቕያር ክንታይ እንታይ ዘድሊ
0: እዚ ሓድሽ መንነት ክትቅይር ንሕበል ኢኻ ክልተ ስእሊ ድልየካ ፎቶኮፒ ናይ ነባርነትን ናይ ታሴራ ናይ ታቅዲ ማለት እዩ ከምኡ ድማ 101 ናቕፋ ከዓ ትማልእ ኣለኪ
3: እዚኣ ካብ ፅባሕ ከማ ናይሕልፋኒልፍያ
0: ትጓይላወ ዋዕተይን ከዓኒ እዛ ናይ ቅድም ታሴራ ኣይትሰርሐን እያ ምስበሎ ሽዑ ፈጠጥፈጠጥፈጠጥ ከይትብል
2: ኣንታ ገሊኦም ከ ታሴራ ክቅየረሎም ሓይቶም ከብቁዑሲ ክሳብ ሕጂ ዘይወሰድዎኹም ዘለዎ ክትፈልጥሮ
0: እቲ ምሽክላ እንታይ ድዩ ናይ ገሊኦም ሸለልትነት እዩ ወናይ ገሊኦም መገሻ ወናይ ገሊኦም ከዓኒ ያዕኒ መይቶም ይኹን ኣላ ርሓሞም
1: ኣነ ከክበርቡ ነዛ ሓዳስ ታሴራ ክርኢ ማራዒታዊ ኸ ዘለኹ ኣታ እዚኣ ምርእይዋ ኣብ ጅባይ ኳ ኣሪጋ
3: ወይ ኣትሰተ ክንደይ ትጭክን
2: ዋ ነዛ ነብስኻ ክሳብ ክንዲ ዚዲኻ ትንዕቃ እንተዋርዳ
1: ወይ ሂዳታ ኮይነ የን ነብሰይ ክንዲኡ ድንዕቃ እንደዋርዳ
4: ኣ ከይ ሓፈረ ከዓ ትገምጡ ኢለ ሓተኒ ኣሎ እንትርዮ ሞ እንትርዮ

0: ወጫ ኸነኪ
1: ወአኒ ወይ ብስማ ሰተ ትርጉም ወረቀት መንነት ይርዳካ ዲ እዚ ኣኩ ንስኻኻ ኣብዚ ስምካሎ ስእልካሎ ዕለተ ልደትካሎ ኩሉ ነገር ኣሎ
2: ብዓብኡ ከዓኒ ኤርትራዊ ከምዃንካ እቲ ምስክረልካ ሰነድ እያ እዚአ
3: ወያ ተመቻኹም ዝዘረባይትኹም ድሉ በዚ ንስኹም ትብልዎን ትርድእዎን ዘለኹም ከመይ ኢሉ ዩሞ ንሰቶ ክርዶ ሰተ ኮ እንትርፎ ሆሆ ንእስነት ካልእ እንታይ ይፈልጥ ንምንታይ ተፈጢሩ ዝዓለም ንምንታይ ዕላማ ይነብር ኣሎ እንዶ ዘይርድኦ እየዋህ ምስኪን ፍጥረት ሓደሓደ ግዜ ቀው ኢሉ ክሪኦ ከለኹስ የደንግፀንሞ ዝክብደገ ሓፍ ብለኒ
4: ሓፍቲ ሄሎ ሓፍቲ እንታይ ደኣ ስቂሉ ሓፍ ብለክሎ ኮፍ ከዓ ሞላ ቪድዮ ሽዑ ከምዚ ናይ ኮርሳ ተረ ሓፍ ኮፍ ሓፍ ኮፍ ሓፍ ኮፍ ክብለ

0: ከመይ ዳስ እዩ ንዓብዳ ዝኸውን ስፒከራ ዲኹም ደሊኹም ዋላ ከመይ ከመይ
1: ንጥምቀት ዝኸውን እዩ ዝኸማል በኳር ስለዝኾነት እዩ በር
0: ሞ ንክልተ ማይበት ገለ ከብል ክእል ስፒከር እዮም ደሊኹም
1: ኣ እኹል እኹል ቅድሚ ሕጂ ኮ ሪኢካ ኣለካ ኣብ መርዓ ብመዓት ባንዲ ገይረ ኮ ይሕልፍ እዮም
0: ሞ ድሓን ንክልተ ማይበት ድኹም ብዙሕ ዝተፈላለየ ስፒከር ንደለና ፍላሽ ዝወስድ ኣሎ ካእ ካልእ ኣሎ እቲኹም ትርእይዎ ግን ኣብ ቀዲም ባይ ሕሳብ ትኽፈል ካልኣይ ከዓ ምስኣ ታሴራ ክተተዚኹም
1: ታሴራ ዳ ጠፊያ እንድያ
0: ብዘይ ታሴራ እሞ ኣሰራርሕና ብዘይ ታሴራ ይትኹም
1: እንታይ በጃኻ ገንዘብ ነትሕዘካ እንዲና ዘለና
0: እንታይ በጃኻ ደልየሎ ኣሰራርሕ ናይ ዝገዛብ ኮይ ኮይኑ
1: እንታ ስኻ ታሴራ ከመይ ብልካ ትፊኸ እንታታይ ፈልጠ ዝብልካ ኣብታ ምስታ ፖርቶፍሬ ከሎን ኣብ ታክሲ ድዩ ኣብ እንዳባር ድዩ ኣብዚኣ ኳ ክብላ ኣይክእልን ምካ እሞ እንዳ ፖሊስ ከመልክትካ ዶ ከድኩ ዘየመልከትኩ
0: እሞ ዝኾነ ጉዳያት ከዓ ከምዚ ናይ ባንኪ መሳሊ ገለ መለዳ ብኸመይ ተስልጥ
1: ዋይ ንስኻ ከዓ ዘይተባሃለ እዚ ደ ባንኪ ከይድ ፈልጥ እዩ ዘይከይድ ሓደ እዋ ናብቲ መደበር እንዳኸና ከለና እ በቲ ባንኪ ናይ መደበር እንዳሓለፍና ከለና ርኢቶ ቦሎት ባንኪ ሲ ዋ እዚ ዳ መዓ ዝተሰርሐ ቤተክርስትያን እዩ ኣይብለኒ
2: ማሃንደድላይ ካ ጥራይ ታሴራካ
1: ታሴራ ትሕዘለ ምታይ እዚ ኢለ ክትሕዘልካ
2: እንታ እንታይ ከይድካ ሓደ ዲካ ፈሪሕካ ታሴራ ትሕዝ ብለና ኣሎ ታሴራ ትሒዝና እቲ ንብረት ንምሰል ድሓር ብኡራይና ምስ ወዳእና ከዓ ተሴራ ከምለሰልካ
1: እንታ ወደይ ኮም ኸውን ዲ
0: ኸውን እዩ ንኣብ መተኣማመን እዩ እምበር ፀገም ዘለዎ ኮይኮነ
1: እሞ ታሴራ እተትሒዘልካ እንታይ ኢካ ክትከፍለኒ
2: ክልተ ዝሑላት ጓዕጓዕ
1: ጓዕጓዕ ተልየነአን ዓይነ ሓስን እዩ

0: ሰላም እንታይ ክሰማዓኩም?
1: እዚ ወዳይ 18 ዓመት መሊእ እሞ ታሴራ ማለት ወረቀት መንነት ከውፅ በሊ
0: ፅቡቕ እምበር መን ሽምካ?
2: ቶማስ ሽመ
0: ፅቡቕ ቶማስ እንኳዕ ኣብ ስብካዓካ እሞ ታሴራ ንምውፃእ ትመልኡ ዘለኩም ነገራት ኣማሊእኹምም ዲኹም?
1: እወ ኣማሊና ኢና።
0: ፅቡቕ ሕጂ መንነት ወረቀት ክስራሕ ልካ እዩ። ቅድሚ ግን ብዛዕባ መንነት ትፈልጦ ነገር ኣለካ ዶ?
2: መንነት ማለት ዳ ንስኻ መን ኢኻ ማለት እንዲ
0: ከመይ ረክብካ እዛ ናይ ወድኹ መግለፂ?
1: ዋ ፅቡቕ ኣሎ ማለሲ መንነት ማለሲ እንታውነትካ ብዓለበይ ናይ ሃገር ኢኻ መረጋገፂ እዩ። እታ መን ትብል ቃል ብዕንቆት ተፈትሽካ ብዛዕባ እቲ ሰብ ብዙሕ ዝርዝር ሓበሬታ ክትበካ ትኽእል።
0: ፅቡቕ እምበር ትድንትኒ ቶማስ ድማ ታሴራኻ ሓደ ዘይግነትካ ይገልፅ ካልኣይ ከዓ ማኣዳም ከም ዝኣኸርካ እዩ ዘረጋግፅ። ሳልሳይ ኣብ መንግስታዊ ጉዳያት ኣገልግሎት ናይ ምርካብ መሰለ ይውህበካ። ስለዚ ታሴራ ብጥንቃቐ ትሕዛ እዩ ዘለካ።

0: ሰተ እታ ሴራ ብዝሕተተሉ ኣገልግሎት ኣብ ዝህቡ ትካላት እታ ሴራካ ክትሪኦም ከለካስ ትሸማቀቅዶ? ኣብ ፅፍርካ ክትኣቱስ ቁርቢ ተርፈካ ዶ? መሬት ውሕጥ ከተብለካስ ትምነ ዶ?
1: ወይ ብስማኣም ኣትካለይ ዋይ ትመልሐስ ክዳ ኸመይ ዝበሉ ውዕረ እዩ።
0: ንምንታይ ከምኡ ኢለ የተት ነግረክ ማማ ድሃበይ ፀጉሪ ክደው ምበላ ነ
2: ፀጉራ ዶቶ ከምዚ ዘይበለየሉ ናይ ቀርዕ ዋላ ክትመስል
1: ንስኽ ኸ ፀጉሪኹ እንተተጎትን እዮም ቅምጥ ኢልኪ ደማ ስርኤል ቀትሪ መሰልስከ
3: ይማ ንሃብ እዚ ዕሙር ፀጉሪ ርእሳ ከም ዝፈረም በሳ መፀበቐላ መምሓረላ መገረማ ኮይኑ ይመስለኒ።
1: እሰይ ዕስማን ወዲያ እታወለላ መልሓሱ ንስኻ ደኣ ከም ልበይ ኢዲኻ
0: ማማ ድሃብ ካሓተክንዶ እታ ሴራ ኸሳ ቀይር ኪዶ
1: ዋ እንታይ መፂ እኒአ ዝቐይሮ ኣይ ብሓዳሳ እንዳ ግድብ ዘለ ኢዳ ትስሕቃ
0: ማማ ድሃበይ ግህነት ክይስሕቕና እታ ሴራ ይቕየር ከም ዘለዎ ፈሊጥክዶ?
1: እንታይ ምቕያሩ ኣትኻይ ኣረገዶ ቕየር እዩ
4: ቕየርዎ ኣብቲ ብቲ ሰሚያዊ ናይ ቀደም ወረቐት መንነት እዚኣ
1: ስክልክ ወይ እንታይ ዳ ኣላ እዚኣ ጭራ
3: ማማድሃብ ትርኢታ እዩ ጭራ ምዳ እምበር ቁም ነገራ እምባዩ ዓብዩ ነዚኣ ከዓ ሕቁፍ እተብለልካ ፅብቕ ተሰፈርካ ትዕድግላ
1: ዶ ኣታ በይ ክልካ ይ ክድቕየር
2: ኣብ ቤት ፅሕፈት ኢሚግሬሽን ዜግነት ክድካ ይድሃዳስ
1: ኣብያ ኸቲ መጋረሽን እንደግነትን
0: ማማድሃበይ መግረሽን ደይኮነስ ኢሚግሬሽን ዜግነት እዩ ዝበሃል
1: ዋ ደሓን ዋላ ስኻትኩም ትመርሑና ትክታይ

0: ሞዝ የተቀበልካኒ
1: ማስደወልክለ
0: ዋ እስከወልከራያ
1: ዋይ ወ ደውልኪ እንተ ኤልሳ ጓለይ ሳይ ደውላ እንዲያዳ
0: ደውላ ወ ምቕባል ምስ ኣባኻና ማይ ደውላ ፀኒሓ
1: ይ እንታይ ይበሃል ጓለይ እዛ ሞባይለይ ሩር ትብል ከምዘይነበረት ሕጂ ኣፋ ከምተሎ ጉመት እዚ ካን ሕጥም ሕጥም ረያት
0: ዋይ ኣንተ ሃጎይ ሳይለንት ኒኻ ጌርከያ
1: ይ ተወሳኺ ትለ ኣንዳ ኣበየና ኣቢለ ዋይ ጓለይ እሞንታይ ዳ በለትክ
0: እንታይ ላትካ መስለካ ገንዘብ ብሂምቦል ሓዊለልካ ስለ ዘለኹ ቀልጢፍካ ተቐበሎ ኢላትካ
1: ወይ በዕር ሰዲዳ
0: ሰዲዳ ናብ ሂምቦል ከድ ሕጂ ታሴራ ከሎ ድምስኻ
1: ሴራ ዳ ዘየለ
0: ዋ እሂ ኣጥፊእ ከሪኻ
1: ምጥፋእ ስየ ኣጥፋእ ክውን ኣትሒዘዮ በ
0: ኣትሒዘዮ ዋ ኣበይ ቦ ከመይ ዳ ኣትሒዝከዮ
1: ይ እንተ ትመስፍን ናይ ጓሉ ጥምቀት ኣለዎ ሕጂ ንመሳሓርሒ ሙዚቃ ንብረት ክካር ምስ ደለየ ሲ ታሴራ ትሕዚ ኢሎም
0: እሞ ንሱ ተሓይቱ ዝሰኸብ ከመይ ተትሕዞ
1: እንታ ገብር ኢልክኒ ከጓሌታ ታሴሩ ጠፊኣ ስንዓይ ካዓ በጀኻ ኢሉ ዛ ኩላ እቲኒ
0: እሞታ ሓወይ ኣብ ዘይናትካ ንብረት ስናትካ ታሴራ ክትትሕዝ
1: እንታይ ምክገብር ኢልክኒ ክበጀኻ በጀኻ ምስ በለኒ ኣነ ከእቲ ነብሰይ ምግባር ዓብኒ ሕጂ ክንደይ እያ ሰዲዳ ዘኾነ
0: 20 ሽሕ
1: ዳይተኸ ሞሕጅዳታ ታሴራ ተጣቢብና ክንመልስ ኣለና እምበር
0: ግድን ገለ ክንሓስብ ኣለና እምበር

0: ማዕረ ይትርዳእክንዲ ስሕቃትኩ እኮ ማለት ኣ
1: ብዝኾነ ኣሞይ ለንቀነ ባንክ ገዝ ክተንቀሳቂስ ክንር ክደ
2: ኣነ ዋ ባንክ እኳ በየን ከም ደላ ይፈልጣ
1: ስኽሲ ገንዘብ ክተእትዊ ወይ ክተውፅ ባንክ ሕድኪ ክፈልጥን ኢኸ ማለት
2: ኣንቲ ጓሊ ኣነ ደኣ እሞ ትፈልጥ እንዲኺ ካብዛ ኢደይ ናብ ኣፈይ እንዳታ ድራሪ ናብራይ እንታይ ድረብሕ ዶመዝሃልኒ ኢደ ኣብ ባንክታት ከዓ ክቐምጥ
1: ዋ ብኣም ወይ ዶ ገብረ ብርሃን ሓወይ ድሰደደለዩ ፍቐደለይ ኢልክኒ 8,000 ይቆፀርሉ እዚ ረሲዕክ ዮም
2: ኣነስ ንዓኻ ገንዘብ ፍቕደለይ ደካ ተሓልም ዳኣ ከይስተቆልዓ
0: ይታይ ባሕላሙ ኣነ ምስ መፀኹ ዝምንጥለክ መሲል ክዶ ተቓልኣል ግብዚ ኣሸጎጥኪ እ
1: ብዝኾነ ታሴራኺ ኣብ ባንኪ ወዲኦ ተረኺቡ ሒዘልክ መፅ ኣለኹ
2: ወይ ባንኪ ድኣመን ወሲድ ኣለ ኣቲ በዕሉ ዘእግሪ ውፅኢ ኸይዱ ስክንደ ወተይ ድኻ ወይሳወ
3: ኣይፋሉን ሓዚልክ ዮ ምስከትኪ ከይፈለጥኪ ካብቲ ማሕዘልክ በዕሉ ሙሉቕ እዩ
0: ስምዕስከ ተሲራኻ ተጠፊኡ ደኣ ኣምታ ፖሊስ ዘይኮነን ክርከብ ዘለዎ ከመይ ኣብ ባንኪ
4: ንስ ኣብ ባንኪ ወዲኦ ፀኒሕኹም
3: ሓቃ ኣላ ኣዛሚት ወዲቑ ዝተረኽበ ታሴራ ናምዳ ፖሊስ ይርከብ እንዳ ፖሊስ ድማ ናብ ክፍሊ ዘይግነትን ኢሚግሬሽንን ይመልስዎ ወባዕዘን ቲ መስርሕ ከምዚ ዝመስል
1: ሰምዶ ክሓተኩም ሕጂ ኣነሲ ንደይ ንሃብ ኣብ ባንኪ ክንደየ ሕሳብ ኣለዋስ ክፈልጥ ትኽእል ዶ
3: ኣይትኽእልን ይትረፍያ ናይ ማድሃብ ነትናካውን ፈለማ ታሴራኻ እዮም ዝሓትኻ
2: በሉ ረኣይ ስምዑ ረኣይ ስምዑ ዳሃብ ተኸቲራ እንተሰሚዕኩም ከታሪ ዝቆልዓ ዝጥርሕ
4: ዳ ባዕላ ክተኣሚ ኣብ ምኽታር ተበፂሕክ ዝቕመጥ ገንዘብ ኣለኪ ማለት እዩ
1: ከምሞይ ገንዘብ ደሎ ሰብ ከሎ
0: እሞ ንባዓስ ዳ ኣለኮና
1: ምስ ሞተት ንመቓብራን ንመተስከርያን ክኾና
2: ኣትዕራዕፋ ኣብ ኣፅ
3: ክንያርያ
5: ሂንዳ እንታይ ደኣ ነገር ተረኪቡ ተላይ ተላይ ኢልካ ልበት ጋዕ ንህወፅ ሃውፅ ከም ትኽል
6: ኣንተ ከምዛ ንዓኻ ልብኻ ዝሃወፅኩኻሲ ኤልሳ ጓደይ ከዓ ካብ ደገ ደው ኢና ተላይኢላ ስለዝለዓከትኒ ከዓ ንሳ ካዓ ልበይ ቦቂልሳትኒ
5: ኤልሳ ልያካትኒ
6: ወይ
5: ኣንታ ጥምቀት ከም ዘለኒ ናይ ጓደይ ነጊድካ ኢያ መገንዘብ ዘይዳህለ ያ ለማለት
6: ወይወይወይ ነዳ ናይ ልቦ ይሓለ ዝበሃል ስ ከምዛ ናትካ
0: ስማዕ ንበለስ ንምንታይ ታሴራ ናይ ሓወቢያ ትሕዝከያ
5: ንምንታይ ትሕዝከያ ታሴራ ስለዝጠበአ ታሴራ ክፍ ስለዝበለና ኣትሒዝናት ንብረት ወሲድና
0: እሞ ታሴራ ዘድልዮ ህፁፅ ጉዳይ ኣጋጢሙ ስለዘሎ ሕጂ ናይ ግድን ታሴሮ ክርከብ ኣለዎ
5: እዚ ኣልካ ጥራይ ተቆልሓ ማይትኸው
6: ካብ ሰዕቢ ጉዳይ ዳ እንታይ
0: መስፍን ሓዋት ኤልሳ ሓይመን ስለዘሎ ኣብ መንገዲ ሓወቢ ገንዘብ ተላኢክለን ኣሎ
5: ስለዚ
0: እሞ እቲ ገንዘብ ከውፅኦት ኮይኑ ናይ ግድን ታሴሮ ክሕተት እዩ
5: እሞ እዚ እንታይ ዝህቦ ከሎ እቲ ንብረት ምስ መለስና ኣሎም ታሴርካ ምለዘጋ
0: ዋ መስፍን ሓዋት ኤልሳ ሓይመን ንመሐከሚእን ንመድሃኒቱ ገንዘብ
5: ወይ ሓንቲ ኣናትካ ሳይረኸብ
6: እንታይ ዳ ኮንካ ሕማቅ ትዛርብ ግሪ ኢለ ደይሃብኳ
0: ስምዑ ባ ነቲ ንብረት ገንዘብ ኣትሒዝኩም ድሕር ትወስዶ ኣለኹምሲ ታሴራ እንታይ ኣድለየ ታሴራ ተሓዝኮ ዘይሕጋዊ እዩ
5: እንታይ ኢና ምንግብ
6: ዋ እዛ ትብለካ ዘላ ሓቀ ንድሕር ንብረት ትወስድ ተሃሊና ሲ ትሕጃ ከዓ ተትሕዝ እምበር ወረቐት መንነት ዕዕድ
5: እንታይ እዩ መሲሉ ምስ ተለቁሑ ስለ ዘይመልሱሎም እኳ ታሴራ እንተትሒዝካ ግን እታ ታሴራ ግድን ስለ ዘድልዮም ፈትዮም ኣይፈትዮም ክመልስዎን እዩ ወይ እምበር ከም ብል ሓቂ ደኣ እኳ ታሴራስ ካብ ነብስኻ ክትል የብላ
0: ዋ ነዚ ሓቂ እዚ እንዳፈለጥከይ ሃሞነ ዝገራ ሓወብያሽ ክልክዮ
5: ኣንተ ኣነን ሓንቲ ኣለን ኳ ክልተ ገፅ ናይ ሓንቲ ሳንቲም ኢና እቲ ናተይ ናቱ እቲ ናቱ ከዓ ናተይ ሓቀይ እንዲሕንጥልጥለ
6: ከምዚኣ እንዳበልካ ንዲካ ልበይ ትሸርዋ ዘለካ እንታ ካቲቦ

0: ኣዝያ ተሰሊጣት
1: ክሳብ ክሳብ ሳሊ ርሳ
0: ኣይ

0: ከመይ ፀኒሕኩም?
1: ዘለሊና ቶማስታ ሰይሮ ሒዝዋ ዶ
0: ሒዝዋ ከመይ ድሕጉስ ኢሉ
2: ኣትለለ እዚ ወዲ ክስሑ ይግድ ብታሴራ እስክንዲዘ ይሕጎስ እዚ ታሴራ ክሳብ ክንዶ ይገዳስ
1: ኣገዳሲ ጥራይ ሰተ ክሳብ ክንደይ ኣገዳሲ ምዃኑ ስለዘይተረዳእካ እንዲኻ ከመተሓዛ ጥራስ ሕማቕ ተምሃራይ እንታሰይርካ መናኒሕካ ንብራ ዝኸላቕኸያ
2: ኣታ ንሕና ኮ ኣባር ገሎ ክንጨርም ከለና ምስ ጀምዓና ታሴራ ናትእዚና ኮይና ንጨር
3: ኣንታ ኸይ ሓፈርካ ደግመ ኣለኻ ንመስተልካስ ታሴራካ ተሓዝ
4: ወይኣነ ንስኻ ኮ ነብስኻ ትሒዝካ ከይትጨርም ኢና ንፈርሕ ዘለና
1: ብቐዳማይ መርዓናይ ሰናይት መሓዛይሲ ባድላታትን ዙርያታትን ተኻሪና ነርና ታሴራካ ትሒዝና
2: ኣብ ከምኡ ተመፂኻ ኣዋላዞም ስፒከር ገለ ደካሪዩ ኮ ታሴራካ እዮም ዶትሕዙ
0: እዚ ክኸውን ዘይግብኦ ዘይሕጋዊ ዋላ ንክብርና ታሴራውን ዘይምጥን እዩ ታሴራስ ብክዳን ብጨርቂ ክሽነን ነውሪ ታሴራ ወይ ከዓ መንነት ማለት እኮ ሃገራውነትካ ሰነት ዜግነትካ ማለት እዩ
3: ከላም ይክሳሕ ኣብ ታሴራ ስምካ ኣሎ ስም ወረድካ ኣሎ ብዓብኡ ከዓ ስም መንግስትን ሃገርን ኣሎ
1: እቲ ፀገም ኮኑ ነገራት ብዕምቀት ካብ ዘይምጥማት እዩ
4: እወ ብካልእ ኣዘራርባሲ በዓል ሰተ ካብ ድቃስኩም ተባራበሩ ነቑሑ እቲ መልእኽቲ
2: ኣደይ መዓር ሳክት ንሕና ኮ ናይ ኬፋት ኢና ምሻለኩም ከምዚ ክንጭና ገለ ንደሊና ምስ ጀምዓ ምስ ትራኽብ ናይ ብርክ ማሕበር ወስወስ ኢልካ ናብዛ ጨርሙ ድሓብ ትስሕብ ዲስሕብ ሞድ ሞድ ምስ ግርማ መጎሱ ዱብ ፋልካ ፋልካ ጭሩ ደቢሉ ሃርባ መሬት ናይ ኦሮን ሳርሒ ደርፊ ላንጋ ላንጋ ትኸቡ ኣማራፂ የለን ታሴራና ነመስግ
1: ሰተ ንመስተ ሕጂ ከም ምሕብአን ምዕቆብን ጭቀትካ ትጥቀመ ኣለካ ፅባሕ ንግሆ ግን ነብስኻ ኣዳኺሙ ንንፋስ ከበካ እዩ ሽዓሕ ክትብል ኢኻ ዓሕ ድማ መርፅ እያ
0: ሰተይ ንስጋኻ ክትዕግብ ሲ ንኽብርካ ንቁልቁል ተወርዶ ኣለኻ
3: ያ ሰተ ካብዚ ዝበሃል ዘሎ እንታይ ተረዲእካ
2: እንታይ ተረድአ ዶ ሰብ ክምዕደካ ከሉ ኣመና ፍላጥ ኮይኑ ዝስምዖ እቲ ነገራት ዶይስምዖ ኮይኑ ከዓ ነቲ ድነግረካ ዘሎ ነገር ሕጂ ከምዝኾነ ገይሩ እዩ ዝነግረካ ዳሓፍ ምሻለካ ብዘይ ሓላፍነት ከም በዓል መርዚ ከም በዓል ኣሕ ኣፉ ደድ መፀሉ ይደርጋ ሓፍ ሰገጥ የለ ዋላ ዝ
4: ሰተ ዘይስንኻ ሕፃ ቆርጥመሉ ክበሃላይ ሰማዕኻ ንዲ
3: ያ ጀማዕ ትርክር ኣነ ምስሰተ ሽወይ ኣሰማዐ ፍኹስ ዝበለ ቓላት ብዚ ምስጦ ባህላ እንተዝመዓት ነይሩ ምትረድኦ ኣይመስለኒ ያ ጀማዕ ትርክር ያ ጀማዕ ትርክር ከላሚ ሳሕ ዋላ ማሳሕ
5: صح صح يا عثمان يا صح اها متناك كابل
6: ايه ده ساي ترفى له دي لا
5: ترفى نغير في يلم كن حنطلتا تاسيرا سكدن كدن كدن كدن ادلياتو
7: كدن ترى زي كون سي هزي سي غدا يا غار
6: امونا يمن تاسيرا ده اتو تحزني اهو
5: ድሓን ዋላ ናይ መርዓት ድ ትሕዘካ
6: ከም ዝበሃል የለን ናይ ሰብታ ሴራ ይንሕዝና እዚ ኸማን ምሳኻ ስለ ዝመፁ ሶም እየ እምበር ናይ ሰብታ ሴራ ዝበሃል ይንሕዝና
5: እንታ በጃኻ በጃኻ ትሽጊሩ ኮይኑ ኮይ
6: እንታይ በጃኻ ደል የለ እዚ ኣሰራርሕ ናይ ዝገዛ ኸም እዩ የድለካ ደሎ
5: ሄሎ ታኻ እንታ ትብል ተወፅዐን በቃ በቃ መፃኹ መፃኹ መፃኹ መፃኹ መፃኹ
6: እንታወደ በጃ ከኢለካ ንስኻትኩም
5: ተለያ ዘዋ ሃባታ ታሴራ በጃ ከኢለካ ከመይ ከመይ ይኸውን ይ እንታይ ይበሃል እዚ በቃ ስኻ ከዓ ስሊጥካ በል
6: ታሴራ ከለኩም ይኹን ንዓርግኹም ታሴራ ትሒስምፀኒ
5: ታሴራካ ሕሊብካ ውሃብ እዩ
6: ኣሕሊብካ ዘይዋሃብቲ ኮይኑ ከመይ ጌርኩም ንዓርግኩም ኣትሒስሙ
5: ዓሻ ተረኺብካ ዳ ትላገፀሉ
7: እትረከየ ሓንጣል ዓሻ በልክ ትፈልጥ ኣይሓመመት ኣይጠመመን

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀቀታት ባሕርና ከመይ ቀኒኹም? ብቓዓት ዓሳ ዘረጋገፅ ዘይሕጋዊ ንግዲ ዝከታተል ኣብ ምዕቃብን ምክልኻልን ኣከባቢ ደሴታትን ገማግም ባሕርን ዝነጥፍ ምስ ክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ዘላለ መደብ ይክህልወና ሓቢርና ንከታተል።

0: ክፍሊ ኣገልግሎትን ሕጋጋትን ቁፅፅርን ሃብቲ ባሕሪ ሓደ ካብተን ክልተ ክፍልታት ሚኒስትሪ ሃብቲ ባሕሪ ኮይኑ ኣፍልጦ ህዝቢ ብዛዕባ ዕቃበ ፀጋታት ባሕርን ዲጋታትን ክብ ኣብ ምባል ዝነጥፍ ኮይኑ ብተወሳኺ ሕጋጋት ምንዳፍ ምውፃእ ምኽላስ ምትግባር ተቆፃፀርቲ ምስ ኢንዱስትርያውያን መራኸቢ ምስዳድ ፍቓድ ምግፋፍ ምዕዳልን ምሕዳስን ደረጃ ብቕዓት ዓሳ ምቁፅፃር ንጥፈታት ምክትታል ድሕረ ግፋእ ማለት ዓሳ ካብ ባሕሪ ተገፊፉ ምስ መፀ ኩሉ መስራሓት ሓሊፉ ኣብ ኢድ ዓሚል ከመይ ኢሉ ብውሑስ መንገዲ ከም ዝበፅሕ ዝከታተልን ዝትግብርን ብሓፈሽኡ ድማ ዝኩሉ ንጥፈታት ፀጋታት ባሕሪ ህላውነቶም ንምርግጋፅን ንምውሓስን ዝሰርሕ ክፍሊ እዩ።
1: ብመጀመርያ እዚ ክፍሊ እዚ ክምስረት እንከሎ ቅድሚ ናፅነት ክሳብ 95 ኣብ ዝነበረ ግዜ ምስ ሚኒስትሪ ሕርሻ ኣብ ከም ክፍሊ ምቁፅፃር ምህርቲ ዓሳ ተባሂሉ እዩ ኣትዩ ነይሩ። ድሕሪ 95 ግን እዚ ክፍሊ እዚ ብክፍሊ ኣገልግሎት ቁፅፅርን ኢሉ ኣሃዱ ኢሉ ስርሑ ጀሚሩ ማለት እዩ። ኣብቲ እዋን እቲ ዝነበሮ ኣቃውማ ዋላ እውን ብደረጃ ክፍሊ ይኹን እምበር እቲ ተናሃዱታት ዝተጠርነፋ ተጨንፈር እውን ብሓንሳብ ዓቕሚ ሰብ ብዙሕ ኣይነበሮን። ኣብ ርእሲኡ እቲናቱ መምርሒታትን እቲናቱ ሕጋጋትን እውን ከምቲ ዝድለይ ማዕበለን ነይሩ ማለት እዩ። ካብ 98 ናት ሒዙ እቲ ሕጋጋት እቲ ነዚ ክፍሊ ዘስርሑ ሕጋጋትን ኣዋጃትን ተመስሪሑ ማለት እዩ። ካብኡ ቀፂሎ 2003 እውን ሕጋጋት ኣትዩ ኣብዚ እውን ክምዕብል ተገይሩ እቲ ሕጋጋት ድሕሪ እዚ እውን ዝስርሑ እንዳደለለ መፂኡ ማለት እዩ። ክሳብ እዛ ሰዓት እዚኣ ድማ ብክፍሊ ኣገልግሎትን ሕጋጋትን ቁፅፅር ሃብቲ ባሕሪ ኣገልግሎት ይህባሎ ማለት እዩ።

0: ዓላማ ሚኒስትራ ሃብቲ ባሕሪ ብሓፈሽኡ ምውሓስ ቀጻልነት ጸጋታት ባሕሪ ኮይኑ ዘለና ሃብታም ስነ ብዙሕነት ባሕሪ ብዘላቕ መስርሕ ንባሕሪ ብዘይጎዲእ ኣገባብ ተጠቂምካ ንወለዶታት ከም ዝቕጽል ኣረጋጊጽካ ጸጋታት መዝሚዝካ ንህዝቢ ትረብሓይ ምግባር እዩ። ክፍሊ ኣገልግሎት ሚኒስትሪ ሃብቲ ባሕሪ ድማ ካብዚ ብዘይፍለ ዕላማታቱ እንተርኢና
1: ክፍሊ ኣገልግሎትን ሕጋጋትን ቁፅርን ሃብቲ ባሕሪ ሓደ ካብተን ክልተ ክፍልታት ዓበይቲ ክፍልታት ናይ ሚኒስትሪ ሃብቲ ባሕሪ ኮይኑ ርእሱ ዝኽኣለ ዕላማ ኣለዎ። ንሱ ድማ ምሕደራ ፀጋታትን ኣከባቢ ባሕርን እዩ ማለት እዩ። ምሕደራ ክንብል ከለና ዝተፈላለየ ደረጃታት ክህልዎ ይኽእል እዩ። ብሓፈሻ ግን ምሕደራ ፀጋታትን ኣከባቢ ባሕሪ ክንብል ከለና እዚ ክፍሊ እዚ ነዚ ንክገብር ሕጋጋት፣ ኣዋጃት፣ መምርሒታት ሚኒስትሪ ሃብቲ ባሕሪ ተኸቲሉ ዘላቒ ምዝመዛ ፀጋታትን ኣከባቢ ንክህሉ ሓደ ይገብር። ተወሳኺ ኮታ ናይ ክግፈፍ ዘለዎ ምህርቲ ዓሳ ይስልዕ። ምስኡ ከዓኒ ናይ ደገ ናይ ውሽጥን ሃገራውያን ናይ ወፃእተኛታት ልምዳውያን ሓውሲ ኢንዳስትሪያውያን ንብለን ብሓፈሻ ሰለስተ ዓይነት ጀላቡ ወይ ከዓ መረኸብ ከዓኒ ፍቓድ ዝሃበ የስርሕ ማለት እዩ።
0: መሰረት ኣዋጃት ሚኒስትሪ ሃብቲ ባሕሪ ንብቕዓት ዓሳ ዘደንፍዕ ኩለን ወደባት መራገፊ ዓሳ፣ ትካላት መመስርሒ ዓሳን መፍረ በረድን ፅፉፍ ኣተሓሕዛን ኣገባብ ምምስራሕ ዓሳን ከተኣታትዋ ዘገድድ ሕጊ ብምትእትታው ክስራሐሉ ጸኒሖም። ብተወሳኺ ነቶም ኣብ 1998 ዝወፁ ክልተ ኣዋጃት ኣብ 2003 ናይ ምቁፅፃር ብቕዓት ኣገባባትን መምርሒታትን ብምውሳኽን ንዝፀንሑ ሕገጋት ብምምሕያሽ ዳግማይ ከም ዝኽለስ ተገይሩ።
1: እዚ ክፍሊ እዚ ዕደላ ፍቓድ ናይ ዓሳ ተኣሳሲሮም ንዝኸዱ ትካላት ማለት መመስርሒ ትካላት ዓሳ፣ መመስርሒ ትካላት በረድ፣ ወደ መራገፍ ዓሳን ይከታተልን ፍቓድ ላይሰንስ ድማ ይህብን ማለት እዩ። ካብዚ ሓሊፉ እውን ናይ መጓዓዓዝቲ ናይ ዓሳ መካይንን ኣብ ርእሲኡ ከዓ እዚ ናይ መዝሓሊ ምኽዛናት ናይ ዓሳ እውን ፍቓድ ላይሰንስ ይህብ እዩ ማለት እዩ። እዚ ዕላማ እዚ ምስቲ ብቕዓት ናይ ዓሳ ንምርግጋፅ ኢልና ንገብሮ ኣካል ቁፅፅርን ክትትልን እዩ ማለት እዩ። በቲ ሕጋጋት መወኪስና እዚ ድማ ነብሎ። ተወሳኺ ኣታዊታት መንግስቲ እውን ይእክብ እዩ። ካብ ፅላት ሃብቲ ባሕሪ ንዝእከብ ኣታዊታት ድማ ብግቡእ ብምስናድ ናብ ኣታዊታት መንግስቲ ይእትው ማለት እዩ። ካብ ፅላት ሃብቲ ባሕሪ፣ ካብ ዕደላ ፍቓድ፣ ካብ ዝኾነ መቕፃዕቲ ክኸውን ይኽእል እዩ፣ ካብ ዝተመዝመዘ ፀጋታት ባሕሪ ምስኡ ዝተሓሰር ዝተፈላለዩ ንጥፈታት መገስ ናይ ምህርቲ ዓሳ ተጠቃምነት ባሕሪ ከምኡ ዝኣመሰሉ ንጥፈታት ናይ ምቁፅፃር ክፍሊታት እንዳኣከበ ኣታዊታት መንግስቲ ይዕቢ ማለት እዩ። ዝክፍለፅ
0: ኣብ 2008 ምቁፅፃር ምርምራ ብቕዓት ዓሳ ኤርትራ ናይ ኤሮጳዊ ሕብረት ምቁፅፃር ምግቢ ሓለዋ ጥዕና ደረጃታት ስለ ዘማለአ ብኣህጉራዊ ደረጃ ተቐባልነት ክረክብ በቒዑ። በዚ መሰረት ብኣህጉራዊ ደረጃ መዐቀኒ ምህርቲ ዓሳ ኤርትራ ኣብ ቀዳማይ ደረጃ ብቕዓት ክስራዕ ክኢሉ ንሰደድ ከዓ በቒዑ። ኣብ ምግፋፍ ዝነጥፋ ኩለን ጀላቡ ኣብ ዝተፈላለየ ከተማታት ዝርከባ ድኳናት መሸጢ ዓሳ፣ ናይ መዘሓሓለ ኣገልግሎታትን ወደባት መራገፍን ትካላት መመስርሒ ዓሳን መዐቀኒታት ብቕዓት ከም ዘማልኡ ንምግባር ብቐጻሊ ዘድሊ ስልጠናታትን መምርሒታትን ነዲፍካ ኣብ ምትግባርን ቁፅፅርን ክካየደለን ጸኒሑ። ከምኡ ውን ደረጃ ብቕዓት ዓሳ ንምውሓስ ቀጻልን ዘይባታተኽን ስራሓት ስለ ዘድልዮ እዞም ኣብ ላዕሊ ተጠቒሶም ዘለዉ ንጥፈታት ብምሕያል ፃዕርታት ክካየድ ጸኒሑ።
1: ጨንፈር ቁፅፅር ብቕዓት ዓሳ ሓንቲ ካብተን ክልተ ጨናፍር ናይ ክፍሊ ኣገልግሎት እያ። ኣብ ትሕቲያ ክልተ ኣህዱታት ኣለዋ። እታ ሓንቲ ደረጃታት ብቕዓት ዓሳ ትበሃል ከላ፣ ታሓቲ ድማ ኣህዱ ምሕደራ ድሕረ ግፋ ስራሕት ዓሳ ትበሃል። እዛ ጨንፈር እዚኣ ኣብ ምንታይ እያ ትነጥፍ እንድሕር ኢልኩም፣ ኣብ ድሕረ ግፋ ዘሎ ንጥፈታት ናይ ፅላት ባሕሪ እያ ትነጥፍ። ዓሳ ተገፊፉ ካብ ባሕር ምስ ወፀ ዘሎ መስርዓት ክሳብ ተጠቃማይ ዝበፅሕ ዘሎ መስርሕ ውሕስነቱ ዝተረጋገፀን ክኸውን ስለ ዘለዎ ንጥዕና ሕብረተሰብ ንምባል ማለት እዩ። እዛ ጨንፈር እዚኣ ኣብዛ ኣተኪራ ውሕስነት ምግቢ ዓሳ ወይ ከዓ ምህርቲ ዓሳ ንምርግጋፅ ትሰርሕ ማለት እዩ። ብመጀመርያ ትገብሮ ነገር እንድሕር ኣሎ ኮይኑ ኣብ ባሕሪ ንዝገፋ ጀላቡ ፍቓድ ግፋ ክትህበ ፍቓድ ግፋ ክንብል ከለና ፍቓድ ግፋ ናይ ምግፋፍ ፍቓድ ኣሎ። እዛ ጨንፈር እዚኣ ግን ናይ ብቕዓት ፍቓድ እያ ትብል ዘንጀላ ብዚአንሲ ኣብ ባይታ ክሰርሓስ ብቕዓ ድ ከምፅኦ ዝኽእላ ምህርቲ ከመይ መስል ከዓኒ ትግምግም ማለት እዩ። ነዚ ቁፅፅር ብምክያድ ዘንጀላቡ ናይ ብቕዓት ምስክር ወረቐት ትህብን እዘን ናይ ብቕዓት ምስክር ወረቐት ዝተዋሃባ ጀላቡ ድማ ሒዘንኦ ክመፃ ዝኽእላ ምህርቲ ውሕስ ይኸውን ማለት እዩ።
0: ሚኒስትሪ ሃብቲ ባሕሪ ነዚ ፍርያት ባሕርና ዝኾነ ዓሳ ንምቁፅፃር መታን ክጥዕም ብዝተፈላለዩ ዓውድታት ካብ ኮሌጅ ስነፍልጠትን ቴክኖሎጂ ባሕርን ዝተመረቑ ኣባላት ዳርጋብ ኩልደን ዓሳ ክበፅሐሉ ይኽእል እዩ ዝበሃል ቦታታት ኣዋፊሩ ይርከብ። ምህርቲ ዓሳ ኣብ ዝርዝር ዕለታዊ መግብና ክኣቱ ዘለዎ ኣገዳሲ መግቢ ዋላ እኳ እንተኾነ ኣብ ኣተሓሕዝኡ ኣዝዩ ጥንቃቐ ዝደልን ብግቡእ ኣብ ዘይተሓዘሉ እዋን ቀልጢፉ ክባላሾን ኣብ ዝተመገበ ውልቀ ሰብ ካብ ዘቐለለ ቅርፀትን ተምላስን ክሳብቲ ዝኸበደ ሞት ከስዕብ ይኽእል።
1: ምህርቲ ዓሳ እውን ተገፊፉ ካብ ባሕር ምስ መፀ ኣብ ዝኾነ ይኹን ቦታ ይራገፍኒ ውሱን ንዑ ዝኸውን ዝተሃፀ ቦታ መራገፊ ኣለዎ። እዚ ከዓ ወደብ መራገፊ ዓሳ ኢልና ንፅውዖ ንሕና። እዛ ጨንፈር እዚኣ እንታይ ትገብር? ተቆፃፀርቲ ብምምዳብ ኣብዘን ወደባት መራገፊ ዓሳ ዝራገፍ ምህርቲ ዓሳ ብቑዕ ናብ ትካላት ከም ዝኣቱ ትገብር ማለት እዩ። ኣብ መንጎ ውልቃውያን ነጋዶን ኮርፖሬሽናት ክኾና ክእላዩ ኣብ መንጎ ገፈፍቲ ዓሳን ከም ወኪል ናይ መንግስቲ ኮይና ነዚ ምህርቲ ዓሳ ብቕዓቱ ኣረጋጊፃ ናብ ዝትካል ከም ዝኣቱ ትገብሮ ማለት እዩ። ወደ መራገፊ ዓሳ ኣብዚ ዝግበር መስርሒ ንዓሳ ኣብ ሰለስተ ደረጃ እዮም ዝመቕሉ ቶም ተቆፃፀርቲ ብቕዓት ዓሳ። እዞም ተቆፃፀርቲ ብቕዓት ዓሳ ንብሎም ዘለና ብዓውዲ ስነ መግቢ ቴክኖሎጂ ስነ መግቢ ዝተመርቑ ክኾኑ ክእሉ ኣለዎም። ኣብ ርእሲኡ ተመክሮ ናይ ስራሕ ክህልዎም ኣለዎ። ብህዋሳዊ ኣገባብ ተጠቂሞም እዮም ነቲ ምህርቲ ዓሳ ናብ ሰለስተ ደረጃ ሃ ዝፈልይዎ። እቲ ሓደ ቀዳማይ ደረጃ ንብሎ ብቕዓቱ ዝተሓለወ ምህርቲ ዓሳ ማለት እዩ። እዚ ኣንፀባራቂ ሕብሪ ዝተወሰነ ብምሉእ እቲ ዓሳ ከብሎ ዝኽእል ረቑሒታት ዘማለ ዓሳ ቀዳማይ ደረጃ ኢሎም ይፈልይዎ። እቲ ካልኣይ ደረጃ ንብሎም ከዓ ብዝተፈላለየ መስራሕት ናይ ምግፋፍ ይኹን ናይ ምርጋፍ ዝተጎነፀ ወይ ከዓ ዝተተንከፈ ወይ ዝተቐልጠ ዓሳ እንድሕር ኣሉ ከዓ እዚ ምስ በረድ ምብልሸዋት ከምፅ ስለ ዝኾነ ከም ካልኣይ ደረጃ ተታሒዙ ናብ ትካል ይኣቱ ማለት እዩ። ኣብዚ ሳልሳይ ደረጃ ኢልና ንፈልዩ ዓሳ። እዛ ጨንፈር እዚኣ ሳልሳይ ደረጃ ከም ጓሓፍ ሓሲባ ካብ ትካላይ ወፅን ናቱ ግቡእ መስርሓት ተኸቲሉ ድማ ናብ ዝጓሓፈሉ ቦታ ክኸይድ እዩ ማለት እዩ። ብሓፈሻ ኣብዛ ወደ መራገፊ ዓሳ ነዚ ውሕስ ምህርቲ ዓሳ ናብ ተጠቃማይ ንክበፅሕ እጃማ ተበርክት ማለት እዛ ጨንፈር እዚኣ።
0: ኣብ ከተማ ምፅዋዕ ዝርከብ ኣሃዱ ምቁፅፃር ብቕዓት ዓሳ ሚኒስትር ሃብቲ ባሕሪ ከምቲ ኣብ ዓመታዊ ንጥፈታቱ ሰፊሩ ዘሎ ንትካላት መመስርሒ ዓሳን ድኳናት መሸጢ ዓሳን ምቁፅፃር ምክያድን መምርሒ ፍቓድ ምሃብን ንዝብል ንጥፈቱ ንምትግባር ዓመታዊ ናብ ዝተፈላለዩ ዞባታት ብምኻድ ስርሑ የሰላስል። ነዚ ንምግምጋም ኣባላት እዚ ጨንፈር መዓልታዊ ኣብ መራገፉ ቦታ ኤሪፊሽ ንዝራገፍ ምህርቲ ዓሳ ቅድሚ ናብ ትካል መመስርሒ ዓሳ ምእታዉ ሓደ ብሓደ ምምቁፅፃር ከም ዝሓልፍ ይገብር።
2: እዚኦም ክልተ ዓይነት ዓሳ ቀሪብና ኣለና። ሓደ ተበላሽ ዓሳ፣ ሓደ ከዓ ዘይተበላሽ ዓሳ ጥዒ ዓሳ ንብሎ ማለት እዩ። ስለዚ ብደጋዊ ነዚ ዓሳ እዚ ብደጋዊ ክንፈልጦ እንድሕርዘልና ብዙሕ መፍለጥታት ኣለዎ ማለት እዩ። ሕጂ ሓደ ካብኡ እዚኣ እታ ጥዒቲ ዓሳ ንብላ ዘለና ማለት እዩ። ጥዒቲ ዓሳ መጀመርያ ከምዚ ነገርና ጥነትላ ጥዒትላ ብዙሕ ውሳ የብላን። ካልኣይ ከምዚ ገርና እንድሕር ጠቢቕና ዚ ዓሳ እዙይ ዋላ ሓንቲ ፀገም ዝባሃል ይብሉ ኣብ ኩሎ ምሳና ይብሉ ማለት እዩ። ዋላ እቲ ሕብሩ ብርቕሪ ፅቡቅ ኣሎ እንደገና ብዓይኑ ፈጠነ ዓይኑ እዚ ዓሳ እዙይ ፍሪሪ ዝብል። ስለዚ እዚ ዓሳ እዚ ብደጋዊ ብክልተ ሰለስተ ክፋል ክንፈጠና ሓደ ከምዚ ንድሕር ገርና ሕማቅ ዓሳ እንድሕር ኮይኑ ዕፅፍ ኢሉ ሰብ ጥዕ ድሕር ኮይኑ ግን ረብ ኢሉ ሰብ ማለት እዩ። ዋላ እቲ ዓይነት ሕብሪ ማለት እዩ ከምዚ ገርና ንፅውቆ ፀውቕና ውን ዋላ ሓንፂ ፀገም ዝባሃል እዮም ተሪር ኣሉ እዚ እውን ናይ ዓይኑ ካልኣይ ጊል ከዓ በዚ ጊል እዚ ከዓኒ ዝዓዛዚ ከዓ ክንፈጦ ንኽእልና እዚ ግል እዚ ድሓር እውን ሽትተ ንኽእል ከምዚ ተገርና ተበላሽዮ ንድሕር ኮይኑ ይሽትተና ማለት እዩ። ስለዚ እዚ ብደጋዊ ነዚ ዓሳ እዚ ብከምዚ ክንፈልጦ ንኽእል ማለት እዩ። እዚኣ ከዓ እታ ዝተበላሸ ዓሳ እያ ንብል ኣለና። ዝተበላሸ ዓሳ ሕጂ ሓደ ከምዚ ክንገብሮ ከልና ይልወ የለን እዚ ዓሳ እዚ ምዉት ኣሎ ይልወየና ኣሎ። ካልኣይ ከምዚ ጌርና ንጥውቆ ምስ ተወቕና ዚ ዓሳ እዚ ኣይምለስን እዩ ጠንቢቑ ይሰ ዝብል። ሳልሳይ እዚ ዓይነ እዚ ሓደ ከምዚ ብጫ ብጫ ኮይኑ ኣሎ እዚ ምዚ እንዳሕራርዕነ እዚ ፅሩይ ፀለሎ መ እዚ ከዓ ይብጭጭ ካልኣይ ካ ንታሓት ይነጥቕ እዚ ዓይነት ይነጥቕ እዚ ሕጂ ወፂ ሎ እዳ እዚ ግን ነጢቑ ሎ እዳሓ ስለዚ እዚ በዚ እንዳሕርእነያ ዝዓሳ እዚ ዝግል እዚ ርአ እዚ ሕጂ ተበላሽሉ እዚ እንታይ መሲሉ ናይዚኣ እዚኣ ቀይሕ ኣለ ፅቡቅ ኣሎ እዚ ግን ዝግል እዚ ተበላሽሎ እንደገና ንድሕሸትትና ዝዓሳ እዚ ውን ይጨኑ ጨናዊን ኣይቐርበካ ብመፅርናት ማለት እዩ ስለዚ በዚ ደጋዊ እዚ ብከምዚ ክንፈልዮ ንክእልና ዝዓሳ

ኣረ ድሕሪ ኢለ ናብ ድሕረ ባይታይ ክምለስ ተኮይነ ኣብ 2010 ናብ ማእከል መሰልጠኒ ሰባ ወሪደ ድሕሪ ነጥብ ምምፃእ ድማ ናብ ኮሌጅ ነፍጠት ቴክኖሎጂ ባህሪ ናይ 4 ዓመት ፃንሒት ብምፅናሕ ብቀዳማይ ዲግሪ ብማሪን ባዮሎጂ ወይ ፊሸር ዝተመሪቐ ብድሕሪ ዋይ ፅንሓና ናብ ሚኒስትሪ ሓብቲ ባህሪ ከም ክኢላ ናይ ስነፍጠት ባህሪ ተባሂላ ብጨንፈር ምርምር ተመዲበ ማለት እዩ። ሕጂ መጀመርታ ነቕታ ባሕሪ ክንብል ኮልና በቲ መጀመርታ መሰረታዊ ናይ ምሕምባስ ትምህርቲ ኢኻ ትጅምር እዚ ተበግሶታት ዝተበገሰ ከዓ ግን ኣብቲ ትምህርቲ እንዳተምሃርና ኮልና እዩ በቲ ክለሳ ሓሳብ ትምሃሮ ትምህርትታት በታ መጀመርታ ፍሬሽ ኢልካ ምስ ጀመርካ ኢኻ ስዊሚንግ ዝበሃል ወይከዓ ዓይነት ኣተሓናብሳት ትምሃር ማለት እዩ። ብድሕሪ ኢኻ ሽዑብቲ ናይ ፎርዚር ዓመት ከዓ ናይ ፔፐር መመረቂ ወረቐት ክትሰርሕ ትኾን ከዓ ግድን ብግብራዊ ትምህርትታት ተደገፈ ተሰኒዱ ዝተሰርሐ ስራሓት ክተቕርብ ስለ ዘለካ እቲ መሰረታዊ ዝበሃል ስዊሚንግ እቲ ናይ ማስክ ወይ ከዓ ጉግል ናይ ዓይንን ናይ ሸበጥ ናይ ፍሊፐር ናይ እግሪ ማለት እዩ ወዲኻ ትንቀሳቀሶ እንዳተንቀሳቀስካ ትሕምብሶ ኣተሓናብሳ ኢኻ መጀመርታ መሰረታዊ ነገር ትገብሮ ማለት እዩ። ብድሕሪ ኢኻ ሽዑ ንቕታ ባሕሪ እንታይ ምዃኑን ኣድላይነት ኣብ ስራሕካን እንታይ ኣገዳስነት ኣለውን ትፈልጥ ማለት እዩ። እዋ ሕጂ እቲ መጀመርታ ንቕታ ባሕሪ ኢልና መጀመርታ ምስ ጀመርና ማዕረኽ ንዚ ትስጉም ከማ ኣይመስለካ ነቲ ስራሕት እዩ ዝመርሓካ ሕጂ ደረጃታት ኣሎ ክትብል ፀኒሕና ናይ ንቕታ ባሕሪ ሕጂ ደረጃታት ብዙሕ ደረጃታት እዩ ዘለዎ ክሳብ 5-6 ክበፅሕ ይኽእል እዩ። ግን ኣነ ወሲደ ዘለኹ ብቲ መጀመርታ እቲ ቀዳማይ ደረጃ ዝበሃል ወይከዓ እቲ ኦፐን ዋተር ዝበሃል ትምህርቲ ክሳብ 18 ሜትሮ ኣቲኻ ጠሊቕካ ትሰርሖ ስራሓት እዩ። እንደገና 18 ሜትሮ ምስተምሃርካ ከዓ ድሕሪኡ ናይ ካልኣይ ዕድል ምስ ትረኸብና ከዓ ናይ ካልኣይ ዕድል ከዓ ኣድቫንስድ ዳይቪንግ ዝበሃል ማለት እዩ። ንሱ ከዓ ክሳብ 40 ሜትሮ ኣቲኻ ትጠልቆ ዓይነት ጥልቃ ማለት እዩ። ሕጂ እዚ ኣብ ኣድቫንስድ ሕጂ ብዙሕ ዓይነት ዳይቪንግ ኣሎ ሬክ ዳይቭ ዌቭ ዳይቭ ዝበሃል ኣሎ። እዚ እንታይ ሕጂ ኣብ ኣጋጣሚ ሕጂ ኣብ መራኸብ እንድሕር ጢሕ ኢለን ወይ ታንክታት እንድሕር ጢሕ ኢለን ዝኾነ ኣብ ውሽጢ ባሕሪ እንታይ ዓይነት ነገራት ኣሎ ኢልካ ክትደስስ እንድሕር ኮንካ ኣብዚ ኣድቫንስድ ዳይቪንግ ትወስድ ማለት እዩ። ሕጂ ክሳብ ሕጂ ተገርናዮ ዘለና ናይ ምርምር ስራሕት ኢና ናይ ዳይቪንግ ነካይዶ ዘለና። ግን ጎኑ ጎኑ ናይ ዝኾነ ዋላ ንምዝንጋዕ ኢልካ ክትመሃሮ እውን ትኽእል እንዲኻ እቲ ንምዝንጋዕ ኢልካ ትመሃሮ ሕጂ እታ ናይ ኦፐን ዋተር ዳይቪንግ ወይ ከዓ ተቐዳማይ ደረጃ ዳይቪንግ ኢካ ትመሃሮ ናይ መጀመርታ ምርምራዊ ስራሓት ካልእ ካልእ ክትሰርሕ እንድሕር ኮንካ ግን እቲ ደረጃ እንዳ ዓበየ ይኸይድ ማለት እዩ። ሕጂ ኣነ ብወገነይ በፂሐዮ ዘለኹ ክሳብዛ ካልኣይ ደረጃ ክሳብ 40 ሜትሮ ክጠልቕ ይኽእል ክሳብ ሕጂ ከዓ ኣብኡ ተመርኪስታ ኢና እቲ ዝኾነ ስራሓት ንሰርሖ ማለት እዩ። እወ ሕጂ እንታይ እዩ ብሓፈሻ ዝኾነ ሞያ ወይ ዝኾነ ስራሕ ገና ከይኣተኻዮ ወይ ከይፈለጥካዮ ከቢድ ኮይኑ ይስማዓካ ካል ሰብ ክሰርሖ ንድሕሪ ኢኻ ወይ ክገብሮ ንድሕሪ ኢኻስ ነብስኻ እውን ተሓጢኻ ናይ ሓቂ ኣንስ ክገብሮ ይኽእል ዶ ከቢድ ዝኸውን ኢልካስ ነብስኻ እውን ምጥርጣራት ይኣተወካ እዩ። ሕጂ ዝኾነ ሞያ ገና ከይጀመርካዮ ክትፈርዶ ኣይትኽእልን ኢኻ። እዚ ንቕታ ባሕሪ ከዓኒ ብሓፈሻ ባህሪ ክበሃል ከሎ ዘፍርሕ ነገር ኣለዎ። ዋላ ንምዝነጋዕ ኢልካ ንትሕምብስ ኢልካ ዋላ ክትኸይድ ተኾንካስ ባህር እንዲ ተጠንቀቕ ቀስበል ዝብሉኻ ኣሉታዊ ምሽ ከምዚ ኣሉታዊ ኳ ትብሎ ይትኽእል ኢኻ ሓደጋታት ካ የጋጥም ስለሰብ ስለዝርዮ ማለት እዩ። ግን መጀመርታ ክትመሃሮ ከለካ እንታይ ዓይነት ጥንቃቐታት ክትገብር ኣለካ እንታይ ዓይነት ኣገባባት ክትጥቀም ኣለካ ኩሉ ፅቡቅ ገይሮም ስለ ዝምህሩካ እቲ ካልእ ትመፀካ ነገራት እውን ንክትብድሆ ቀሊል ይኸውን ማለት እዩ። ሕጂ እቲ ኣሉታዊ ኣተሓሳስባ ናይ ሕብረተሰብ ብሓፈሻ ጓል ኣንስተይቲ ኮንካ ከምዚ ዓይነት ሞያ ክትሰርሕ ከምዚ ናይ ወዲ ተባዕታይ ጥራይ እዩ ከምዚ ዝበዝሐ ናይ ጉልበት ስራሕቲ ንወዲ ተባዕታይ ጥራይ ዝምልከት ገይሩ እዩ ዝሓስብቲ ናይ ሕብረተሰብ ካብ ቅድም ጀሚርካ ማለት እዩ። ግን ሎም ሎሚ ይሓይሽ ማለት ብዙሕ መንቃቅሕት ኣለዎ እቲ ሰብ ዋላ ገና ኣብ ባሕሪ እውን ኣቲኻስ ገለ ስራሓት ጌርካ ክተርኢ ከለካ ናብ ህዝቢ እውን ክተቐርብ ከለካ ይከኣል ምዃኑስ እቲ ሕብረተሰብ እውን ይርድኦ እዩ ማለት እዩ። ሕጂ እቲ መጀመርታ ኦፕን ዋተር ኢና ወይከዓ ተቐዳሚ ደረጃ ትምህርቲ ክንወስደላ ከለና ናይ ብሓቂ ፍርሒ ይስማዓካ እዩ እቲ መጀመርታ ምክንያቱ እቲ

ኦክሲጅን እንዳስተንፈስካ ውሽጢ ባሕሪ ክትኣትው ከለካ ኣሎ ገለ ስምዒታት ማሲት መጀመርታ ዝሕድሸካ ስምዒታት ኣሎ። ከምዚ ኣብቲ ውሽጢ ባሕሪ ኣቲኻ ኣብቲ 5 ሜትሮ 10 ሜትሮ ምስከድካ ሽዑ ዝኾነ ፀገማት እንድሕር ዘጋጥመካ ተኮይኑ ወይ ናይ ሕፅበት ዝኾነ ውሽጣዊ ስምዒታት ክስማዓካ እንድሕር ኮይኑ ከምዚ ነጢርካ ትወፀሉ ኮይኑ ይስማዓካ ቀልጢፍካስ ነቲ ኦክሲጅን ኣልግሳቢልካስ ቀልጢፍካ ትወፀሉ ኮይኑ ይስማዓካ ማዓ ክንዶ ዕንቆት ከም ዝኸድካ ውን ኣይርዳእካን እዩ ምሕርቲ ተመስጦ ናይቲ ዕንበባታት ባሕሪ እንዳርኣኻ ክትኸይድ ከለካ ማለት እዩ። ሕጂ ቲ መጀመርታ ፍርሕ ኣሎ ሓጎስካ ኣሎ ማለት እዩ ምስ ጎኑ ጎኑ ግን ምስ ወፀኻ እቲ ትምህርቲ እውን እንዳተደጋገመካ ምስከደ ኣብቲ ኩሉ ነገር ዳሓር እዩ ዘሐጉሰካ ማለት እዩ ምራ መጀመርታካ ግድን ኢኻ ትፈርሒ ኢኻ ዳሓር ግን ሓጎስ እዩ ማስ ደስታ እዩ። እቲ ብደገ ትሪኦ ዕንበባታት ባሕሪ ወይ ብስእልታት ትፈልጦ ጥራይ ኣብ ውሽጢ ብኣካል ኣቲኻ ክደስሶ ክትጭብጦ ከለካ ስ ካልእ ፍሉይ ስምዒታት ይስማዓካ። ብድሆታት ክንብል ከለና ሕጂ መጀመርታ ብድሆታት ክመፀካ ይኽእል እዩ ፀገማት ክመፅእ ይኽእል እዩ ግን ኣፈታታሕ ሽግሮም ከዓኒ ከመይ መስልካ ትምሃሩ ኢኻ ማለት እየ። ሕጂ እንታይ እዩ ንቑታ ባሕሪ መጀመርታ ክንወስድ ከለና ኣብ ውሽጢ ባሕሪ እንታይ እንታይ የጋጥም ይነግሩካ እዮም። ኣብቲ ውሽጢ ባሕሪ ምስኣትካ ከዓኒ ፕራክቲካል ካ ይርኢካ እዮም። ሕጂ ንኣብነት ዓይነት ምስትንፋስ ኣተናፍሳኻ ውሽጣዊ ገለ ፀገም ክህልወካ ይኽእል እዩ። ምናልባት ናይ ጅማውቲ ምትሓዝ ወይ ቅርጥማት ነገር ከጋጥመካ ይኽእል እዩ። እስታት ነገር እንድሕር መፅኡ ግን ከመይ ጌርካ ክትብድሆም ከም ዘለካ ሕጂ ኩሉ ግዜ እንታይ እዩ ንቕታ ባሕሪ በይንኻ ይኮንካ ንትንቆት ኩሉ ግዜ መፃምድ ትለካ ክልተ ክልተ ኮንካ ከዓ ስለ ትኸይድ ነቲ ብፃይካ ግድን ኢኻ ክትሕብሮ ዘለካ። ሕጂ እንታይ እዩ ቋንቋታት ዝበሃሉ ኣለዉ ምልክታት ቋንቋ ናይ ንቕታ ባሕሪ ኣለዉ። እዚኦም ቋንቋታት ከዓ ትምሃሮም ኢኻ ብኢድ ዝግበሩ ቋንቋታት ኮይኖም ሕጂ ኣብ ውሽጢ እንድሕር ኤር ወዲእኻ ወይ ከዓ ተስተንፍሰሉ ዘለካ ኦክስጅን እንድሕር ኦክስጅን ወዲኣትካ እንታይ ዓይነት ምልክት ጌርካ ኢኻ ነቲ ብፃይካ ትሕብሮ ምስኡ ከዓ ሸር ጌርካ ትወፀሉ መንገዲ ዝኾነ ቁርጥማት እንድሕር ኣጋጢምካ ወይ ዝኾነ ናይ ጅማወት ምትሓዝ እንድሕር ኣጋጢምካ ኸ ግን ኣብቲ ካብ ባሕሪካ ይወፅእ ከለካ ከመይ ጌርካ ቁሩብ ትሪትመንት ትረኺብካስ ናብ ባሕሪ ትወፅእ ከምዚ ዓይነት ስራሓት ኣብቲ ውሽጢ ተካይድ ኢኻ ትምህርቲ ማለት እዩ። ሕጂ እዚ ነገር እዚ ስለ ዘሎ ፀገም እንድሕር መፅኢካስ ብከምዚ ዓይነት ብድሆታት ክብድወለኒ ኢኻ ኢኻ ትሓስብ ኣብ ስራሕካ ዘጋጥም ነገር ቆጥማት ኣጋጥመካ ክእሉ ምስ ዛሕሊ ናይ ቴምፐቸር ናይቲ ማይ ማለት እዩ ከምዚ ሽግራት እንድሕር ኣጋጢሙ ከዓ ብከመይ መፍትሒታት ክትፈትሖም ኣለካ ከምዚ ብድሆታት የጋጥመካ እዩ። ካልእ እንታይ እዩ ከምዚ ሕጂ ኣብቲ ትምህርቲ ኮልና ዘጋጠመና ሕጂ እንታይ እዩ ከምዚ ካምሲን ዝበሃል ኣሎ። ሕጂ ካምሲን ኣብቲ ወር 5 ወር 6 ዝመፅእ ኣብ ናይ ኩናት ናይ እዚ ሎውላንድስ ወይ ከዓ ጥንቆላታት እዚ ኣሎ ካምሲን ናይ ሓመድ ዝሽፈነሉ እዋን። ሕጂ እዚ ካልእ ከዓ ትሕተ ባሕርካ ከምኡ የጋጥም እዩ። ሕጂ ብፍላይ ብግዜ ቀትሪ ኢና ኣቲና ኢልካ ብዘይ ላምፓሊና ክትኣቱ ትኽእል ኢኻ ግን ኩሉ ግዜ መጀመርታ ድሕነት ነፍስኻ እዩ። ድሕነት ስኻ ኩሉ ዕጥቂ ዓጢቕካ ኢኻ ናብቲ ባሕሪ ክትኣቱ ዘለካ። ሕጂ ከምዚ ሓመድ ዝመልኦ ዋላ ብግዜ ቀትሪ ከሎ ዝሽፈነካ ወይከዓ ፀማት ዝኸውን ኣሎ ትሕቲ ባሕሪ ሲ ፀማት ይኸውን። ሕጂ ከምዚ እንድሕር ኮይኑ ላምፓሊና ናይ ኢድ ኢኻ ትጥቀም። ላምፓሊና ናይ ኢድ ተጠቂምካ ከዓኒ እቲ ልጅ ኣብሬኻ ምስቲ ብፃይካ ኮንካ ናብ ላዕሊ ትወጥ ማለት እዩ። እንደገና ከዓ እዚ ውሽጣዊ ማዕበል ዝበሃል ኣሎ። ሕጂ እዚ ውሽጣዊ ማዕበል ወይ ከዓ ካረንት ግን ኣብቲ ተምሃሮ ከለና ተምሃርና ከለና ከዓ ኮምታት ከዓ ኣጋጢመና ነይሩ። ሕጂ ፅቡቅ ነገሩ እንታይ እዩ ከምዚ ዓይነት ብድሆታት እንድሕር ኣብቲ ገና ተምሃራይ ኩሉካ እንድሕር ዘጋጥመካ ኣሎ ሓደ ትፈርሒ ኢኻ ከም ሓቂ መጀመርታካ ወላ ሓንቲ ትፈልጦ ነገር ስለዘየለ ግን ምኩራት መምሃራን ስለዘለዉካ ምሳኻ ስለዘለዉ እሶም ይሕብሩካ እዮም እሶም የርእኻ ስለዝኾኑ ሕጂ ዋላ ኣብቲ ስራሕ ከምኡ እንተጋጢሙ እስኻ ወላ ሓንቲ ኮንፊደንስ ኮንካ ንዝኾነ ነገር ክትወፅኦ ትኽእል ኢኻ ማለት እዩ። ሕጂ ከምዚ ድሪፍት ዝበሃል ወይ ከዓ እዚ ካረንት ዌቭ ንብሎ ውሽጣዊ ማዕበላት ንብሎ ማለት እዩ ትግርኛ ከምዛት ነገር ከዓ ውሽጢ ባሕሪ እንድሕር ኣጋጢምካ ልክዕ ይፍለጠካ እዩ። እቲ ኣንፈትካ ክትስሕት ከለካ ልክዕ ሕጂ እንታይ እዩ ኣብ ኢድካ ተኣስሮ ኮምፓስ ኣሎ። እዚ ኮምፓስ እዚ ሕጂ ናበይ ኣንፈት ትኸይድ ከም ዘለካ እዩ ዝሕብረካ። ሕጂ እቲ ውሽጣዊ ማዕበል እንድሕር መፅእካ ግን ግድን እዩ እቲ ናትካ ኣንፈት ይቕየር እዩ ዋላ ናይ ኮምፓስ ኣንፈትካ ይቕየር እዩ። ስለዚ ውሽጣዊ ማዕበል ከም ዘሎ እስኻ ሰንስ ትገብርካ ይስማዓካ ስምዒታት ኣሎ። ከምዚ እንድሕር ኮይኑ ከዓ ካብቲ ትገብሮ ወይት ኣውሪድካ ንታሕቲ ኮፍ ምባል ዝተፈላለዩ ቴክኒክስ ትመሃሪኻ ከምዛት ጌርካ ካብቲ ብድሆታት ትወፅእ ማለት እዩ። ሕጂ ሽግር ኢልና ነቐምጦ ረቑሕ የለን ክሳብ ሕጂ ዝኾነ ሽግራት ኣጋጢምና ኣይፈልጥ እዩ ግን ንኸየጋጥመካ ሕጂ እንታይ እዩ ቀንዲ ዝበዝሐ ህዝቢ ዋላ ዝብሎ ዓበይቲ ዓሳኻ ይመፅኹም እንዲዮም ዝኾነ ዓሳት ከምዚ ንዕኹምዚ ክበልዑኹምዚ ኣይፍትኑ እንዲዮም ገለ ዝብሉካ ኣለዎ። ሕጂ እንታይ እዩ ከምሳት ነገራት ንኸየጋጥመካ ከዓኒ ካብቲ ትገብሩ ዓይነት ኣከዳድና እዩ ዝውስነካ። ሕጂ ስዊት ዝበሃል ኣሎ ወይከዓ እቲ ሙሉእ ነብስኻ ዝሽፍን እዚ ከምዚ ኮምብላ ነገር ምስ ነብስኻ ዝጣበቕ ካብኡ ሕጂ ዝኾነ ዘንፀባርቕ ነገራት ክገብር የብልካ።
ዘንፀባረቕ ነገራት እንድሕር ጌርካ ኣብቲ ቢሲድናት ከይ ካብቲ ጃኬት ትገብሮ ነቲ ኦክሲጅን ዝስከም ንዑ ከዓ ዘንፀባረቕ ነገራት ጌርካ ኣብቲ ውሽጢ ባሕሪ ንድሕር ኣቲኻ ልክዕ እቲ ዓሳ ከዓኒ ካልእ ፀልዕ መፂኒ ኢሉ እዩ።

ዝሓስብ ስለዚ ወይ ገሊኦም ገሊ ፖይዘን ዝኮነ ከዓ ምርዛም ዝኮነ ኬሚካላት ይፍኑልካ ወይ ከዓ ከጥቅዑካ ይመፁ ማለት እዩ ክሳብ ከምዚ ዘይገበርካ ግን ወላ ሓንቲ ዓሳ ንባዕልካ እቲ ፊም ትገብሮ ንባዕሉት ናይ ሸርዕ ትገብሮ ልክ ከም ናይ ዓሳ መንገብገቢ ዝመስል ሓንቲ ዝኮነ ጉድኣት እውን ከብርዱልካ ኣይክእሉን እዮም ወላ ሓንቲ ነገር ተዘይተንኪፍካ ይምንስኻ ንሶም ወላ ሓንቲ ዝትንክፉካ ኣይኮኑን ግን ንምሕለው ነብስኻ ካራታት ትጥቀሚ ኢኻ ኣብ ኣሎ መቐመጢ ዩ ናይቲ ስዊት ማለት እዩ ኣብቲ ጃኬት ኣብቲ

ዘይ ጌርካ ኣብቲ ዕበባታት ባሕር ምስ ኣተኻ ማለት እዩ ለጠጥካረ ጌርካ እንዳበተኽካ ትወፅእ ማለት እዩ። ሕጂ ክሳብ ሕጂ ዝኾነ ፀገማት ኣይጋጥመናን ኣሎ። ንኸይጋጥሙኒ ከዓ እዚ ከጣቕሰልካ ፅንሓ ኹን ነገራት እንዳ ጥንቃቐታት እንዳገበርካ ነቲ ስራሕ ተካይዶ ማለት እዩ። ኣብቲ ፊልድ ወይ ከዓ ንደሴታት ወፂእካ ትሰርሖ ስራሕ እዩ። ኣብቲ ምድሪ ምስ መፃእካ ወይ ከዓ ኣብቲ ኦፊስ ዝሰርሖ ስራሓት እዩ እዚ ዘካይዶ ኣነ ማለት እዩ። ሕጂ መጀመርታ እንታይ እዩ እቲ መጀመርታ ንድፊ ክንደፍ ከሎ ወይ ከዓ ፕሮጀክት ክንሰርሕ ኣለና ኢልና ክንሓስብ ከልና እቲ ፕሪ ፕሮዳክሽን ዝበሃል ኣብቲ ኦፊስ ኢካ ትውድኦ። እንታይ ዓይነት ስራሕ ክትሰርሕ ኣለካ፣ እንታይ ዓይነት ፕሮጀክት ትሰርሕ ኣለካ፣ ንክንደይ መዓልታት ከ ኣብ ደሴታት ከ ንክንደይ መዓልታት ጌርካስ ክንደይ እንታይ ዓይነት ስራሕት ከሰርሕካ ክትመፅእ ኣለካ ኩሉ እዚ ኣብ ኦፊሳት እዩ ዝውድእ። ሕጂ እንታይ እዩ ከምዛት ምሕሪ ሓንፂፅካ ንድሕር ኬድካ ድሕሪኡ ናብቲ ባሕሪ ምስ ከድካ ልቃኻ ምፅትካ ብንቕታ ባሕሪ ስራሕ ስራሕት እንድሕር ኮይኑ ምስኦም ካ ትሳተፍ ናብቲ ጃልባ ምስ ተመለስካ እውን እቲ ሰኒድካዮም ዘለካ ስእልታት ብተንቀሳቃሲ ስእልን ብደረቕ ስእልን ሰነድካዮም ንቕታ ባሕሪ ኣቲኻ ዝሰነድካዮም ስእልታት ከዓ ኣብቲ መርከብ ምስ መፀእካ ኣብ ላፕቶፕ ኮንካ ኮፍ ኢልካ ትሪኦ ዝጎደለ ስእልታት እንታይ ኣለዎ እንታይ ከ ክንመላኣሉ ኣለና ኢልካ ኣብኣ ከዓ ሜዝካ ኣረንጅ ጌምስካ ንፅባሕ ዘለዎ ፕሮግራም ከዓ ኣረንጅ እናገበርካ ከዓ ተኸይድ። ከምዚ እናገበርና ኢና ሕጂ ክሳብ 1 መዓልቲ 20 መዓልቲ ኣብ ደሴታት ንፀንሕ ማለት እዩ። ከምዚ ዓይነት ፕሮግራማት ሒዝካ ክሳብ 10 ዝኾኑ ፕሮግራማት ዋላ ሒዝካ መፅኢኻ ኣብቲ ኦፊስ ምስ ተመለስካ ኢኻ ሽዑ እቲ ናይ ኤዲቲንግ ናይ ግራፊክስ ናይ ካልእ ካልእ ስራሕት ዝሰርሖ ዝነበርኩ ማለት እዩ። ሕጂ እንታይ እዩ ካብቲ ባሕሪ ምስ ተመለስካ ነቲ ፕሮጀክት ሒዝካ እቲ ስክሪፕት ዝፅሕፍ ፀሓፋይ ምስቲ ኤዲት ኣነ ኮይኑ ኮፍ ኢልና ማለት እዩ እቲ ኤዲቲንግ ፓርት ነካይዶ ግራፊክስ ኩሉ ክስታት ምስ ወዳእና ከዓኒ ናብ ህዝቢ ንክትፍኖ ናብ ኤረቲቭ ንሰዳ ማለት እዩ። ሕጂ ከምዚ ዓይነት ስራሕት ኢና ንሰርሕ ነርና። ጎኒ ጎኑ ከዓኒ ልክዕ ከምዚ ኣብ ፌስቲቫላት ወይ ከዓ ኣብ ፈንቅል ዝግበር ናይ መንቃቃሕታ ናይ ህዝቢ ዝመፅሉ ንኣዌርነስ ተባሂሉ ከምኡ ከዓኒ ንፖስተር ዲዛይናት ከዓኒ ሳተፍ

0: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዚ ኣከዋሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ።
1: ብዝኾነ እዛ ታንኪ ከምቲ ጨርሖ ናይ ህዝባዊ ግንባር ንፀላኢ ብጥይቱ ብብረቱ እዞም ናይ ሜካናይዝድ ኣባላት ምስ መፁ ኣብኣ ከለዉ ነዛ ታንኪ ደይቦም ትሮቶም ጥራሕዮም ጠውዮም ኒ ሕጂ ብምሉእ ኣብቲ ገማግም ባሕሪ ጢዑ ብከምዚ ያ ተኸቢባ ነራ ፀላኢ ክሳብ መወዳእታ እዩ ተጣፊ እዩ ተሓወሱ ምስ ኮነ ንባዕሉ እቲ ዕንጨት ስለ ዝኾነ መናድቕ ዋላ ናይ ብፆትካ ጥይቱ መፅ ንዑን ኪሉ መፅ ዝሃርመካ ስለዚ ኣብ ጢዑ ቀሊል ነገር ኣይነበረን ብዙሕ መስዋዕቲ እዩ ተኸፊሉ ብፍላይ ካብተን ምሳና ዝነበረ ኣህብታት ኣብ መወዳእታ እዛ ታንኪ ነቲ ነገር ፈቲሓቱ ነቲ ብሙሉእ ኣብ ገማግም ባሕሪ ዝነበረ 76 ኣይትበል ሞርታር 81 ኣይትበል ሚንጣዓት ኣይትበል ብሙሉእ በዛ ታንኪ ገይሮም ምሰበልዎ ሰዓት 3 ከባቢ ጢዑ ኣብ ቁፅፅር ኣትያ ማለት እዩ።
2: ብሓፈሽ ከጠቃሎት ወኩሪ ስርሒት ናይ ደንከል ጢዑ ዝሓዝና ኣሉ መላስ ኣውያት ዘይብለን ስለ ደምሰስነያ ድሕሪኡ ኩሉ እቲ ሽግራት ናይ ደንከል ዝነበረ ምስ መልእ ፍናና ኢና ንኸደ ነርና መወዳእትኡ ተንገሊአን እቲ ቦታ ምስ ተቋፃፀርንያ እቲ ባሕሪ ኖራ ኣለዎ ኖራ ከምዚ በዓቲ ክንሱ በዓቲ ኣብኣት እየን ቡምባ ከምዚ ንእትወለን ሞ ኣይረክበኒ ሰንካእይቲ ኩሳብኡ ኮይነ ናይ መወዳእታ እዩ ሕጂ ተስፋይ ዝብሎ ንሓደ በየነ በዚ በዚ ተጠውየ ካሃርመን እየ ሕጂ ጌጋይቱ ክትሪኦ ከለካ ግን ክውፎ ምድላይ ትሰብ እዩ ግደ ፋሃር መሃን ዘሎ ነጢሩ ይወርድ በቲ ባሕሪ ሞ ብኡ ከምዚ ክሃርበን የውድቆ ዝተናብቲ ባሕሪ ፀንበለ ዝብልሱ ንሕና ሕጂ ቡምባ ከይንድርቢ ከንቲ ናይ ቀደምና ንሱ ወሪዱ ስለ ዘሎ እቲ ቡምባ ምስተቋረፀ ንሰን ጥራሕ እሱ ጥራሕ ዝነበረ ከምኡ ዝገብር ይመሲልዎን ሰለስተየን ካብቲ በዓቲ ይወፃእ ስወፃ ከዓ ንሕና ንጥራንጥረ ብለን ረብዓይ ናህና ኣብቲ ባሕሪ ፀንበለ ኢሎ ነቲ ናህና ውፅኢንያ ሰን ግን ኣብ ሓደ ግዜ ኣብ ስእሊ ገለ ይርአን ናይ ሽዑቡ ገለ መገዲ ቤን ተሳኢለን ኣብ ባሕሪ ፀንበለሉ ድብላ ድሕሪኡ ንራማ ኢና ንኸይድ
3: እቲ ሚሊሽያት ከይነብል ምስም ከይገብሉ ምዛብቲ ኩነታት ከይኣትዎ ምስ ጠላይስ ከመይ ገይርና ንራኸብ ሕጂ ዝዝከር ኣብዚ ካብ ባፅዕ ካብ ጢዖ ሰብ ኣባጊስና
4: ኤሬትሪያ ህጉጉመዩ ኣኢትዮጵያ ኡማን ብከሊ ሓይለ ካህወይ ሃይቴ ተሳኩዮደገን መጋሎሉ ውሃደት ኣኒ ኣርሒ ኣስመራ ከ ዓሰብ ደሪፋ በሒሳ ዓንደከ ካይነ ህያ ዓፈር መታ ካብኡ ከደንካልያል ሰውረት ካበድሒ ወይተግድሂ
5: ኣብ ጢዖ ኣብዚ ምናልባት ዝከኣሎ ገይሩ ኣብ መወዳእታ ግን ማለት እቲ ብባሕሪ ኩሉ ግዜ ኣብ ዘረብኦም ምሓሩ ንባሕሪ ንዓና ኣብ ባሕሪ ከጥልቁና ዝብል ፍልስፍና እዩ ነርዎም ኣብ መወዳእታ ግን ታ ስፍልትፍልና ተገልቢጣ ንሕና ኣብታ ባሕሪ ከምዝኣቱ ጌርና ማለት እዩ።
6: ዘመቻ መንፅር ባዶ ሓደ ዓድዋ ግብረ ሃይል ስርዓት ደርግ ኣብ ብመጋቢ 1991 ብወታደራውን ፖለቲካውን መዳያት ዓቕሙ ተዳኺሙ ዝሰሓገሉ እዋን እኳ እንተነበረ ብዝከኣሎ ህይወቱ ክመልስ ዘይተበላሓቶ ፈተና ኣይነበረን። ሓደ ካብቲ ናይ መወዳእታ ዝሓየለት ፈተነን ከተዕውቶ እውን ተስፋ ዝገበረላ መጥቃዕቲ እቲ ብዕለ 3 መጋቢ 1991 ብስም ዘመቻ መንጥር ባዶ ሓደ ዓድዋ ግብረ ሃይል ተሰሚዩ ዝተኻየደ ወፍሪ እዩ። ዕላማ ናይ ዝወፍሪ ጸላይ ካብ ዓዲ ኋላ ተበጊሱ ብራማ ገይሩ ንዳዕሮ ትኽሊ ተቐጻጺሩ ንዓድዋ ብምእታው ንደጀን ይህወደግን ህዝቢ ትግራይን እንዳባሳበሰ ንግስጋሰ ይህወደግን ህዝባዊ ግ

0: ምፍጣርን ኣብ ማእከል ኢትዮጵያ ንምዕንቃፍን ጸቕጢ ፈጢርካ ንድሕሪት ከም ዝምለሱ ንምግባር ዝዓለመ እዩ። እዚ ውጥን መጥቃዕቲ ከም መደብ ሓደገኛ ውጥን እኳ እንተነበረ ጸላኢ ኣብ ኤርትራ ተኸቢቡ ኣብ ኣፍ ደገ መት ከሎ ሞራል ሰራዊቱ ጸጋጊኑ ገለ እንተተመሰለለይ ካብ ዝብል ዝፈተኖ ናይ ቀቢፀ ተስፋ ስጉምቲ ስለ ዝነበረ ግን ኣየድምዐን። ጸላኢ ነዚ ብመንጥር ባዶ ሓደ ዓድዋ ግብራሂል ኢሉ ዝሰመየ ውጥን መጥቃዕቲ ምስ ኣዳለወ ነዚ ስርሒት ዘወሃድ ቤት ጽሕፈት እዚ ዓድዋ ግብራሂል ኣብ ዓዲ ኮተዮ ከባቢ ዓዲ ኳላ ኣቖሞ። ዓድዋ ግብራሂል በዞም ኣብ ታሕቲ ዘለዉ ኣህዱታት ከቖሞ ከሎ ኣወሃዲ ናይ ዓድዋ ግብራሂል ድማ ብርጋዴር ጀነራል ኣባተ ኣዘረፈኝ ገይሩ መዚዝዎም ንዓድዋ ግብራሂል ዘቖሙ ኣህዱታት 14 ክፍለ ጦር ምስ 4 ብርጌዳቱን ኩሉ ዓቕሙን፣ ናይ ትግራይ ምልሻ 3 ብርጌዳት፣ ናይ ቋሕይን ምልሻ 1 ብርጌድ፣ ሓደ ሻምበል ታንከኛ ማለት ምስ 14 ክፍለ ጦር ዝተደረበ፣ 2 ባትሪ 85 ሚሜ መድፍዕ ማለት ምስ 14 ክፍለ ጦር ዝተደረበ፣ 163 ኣጋር ብርጌድ ዕለት 4 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 5 ወርሒ 3991 ራማ ኣትዩ። ድሒሮም ኣብ እዋን ውግእ ነዚ ግብረ ሃይል ንምድልዳል ዝተደረቡ ናይ ካልኣይ ኣብታዊ ሰራዊት ተወርዋሪ ኮኸብ ብርጌድ ዕለት 8 ወርሒ 3991 ካብ ኣስመራ ተበጊሱ ዕለት 9 ወርሒ 3991 ነቲ ክፍሎ ጦር ከደልድል ተላይኹ ራማ ኣትዩ። ጸላኢ ኣብ ናይ ምድላው እዋን ናይ ካልኣይ ኣብታዊ ሰራዊት ኣዛዚ ሜጀር ጀነራል ሑሴን ኣሕመድ ብዕለት 2 ወርሒ 3991 ሰዓት 11 ናይ 14 ክፍለ ጦር ናይ ኣመራርሓ ኣካላትን ዓድዋ ግብረ ሃይልን ኣብ ሓልሓል ኣኼባ ገይሩ ናይ ውግእ ትእዛዛትን መምርሒታትን ሂብዎም። 14 ክፍለ ጦርን ካልኦት ዝተደረብሉ ኣህዱታትን ብዕለት 2 ወርሒ 3991 ከካብ ዝነበርዎ ቦታ ተንቀሳቒሶም ብምልኦም ኣብ ዝተመደበሎም መበገሲ ቦታ ክሳድ ዒቃ ሰዓት 24 ባዶባዶ ፍርቂ ለይቲ ተኣኻኺቦም። ጸላኢ ንኣፈጻጽማ ናይቲ ውግእ ዝምልከት በዚ ስስዕብ ከፋፊሉ ከተግብር ወጢኑ ኩሉ ኣሃዱታት ኣብ መበገሲ ቦታ ክሳድ ዒቃ ምስ ተኣኻኸበ ምዕራፍ 1 ናይ ቀረባ ተልእኾ ራማ መሓዝ ዕምቆቱ ካብ መከላኸሊ መስመር 15 ኪሎ ሜትር፣ ምዕራፍ 2 ካብ ራማ ናብ ዳዕሮ ተኽሊ ብራኸ ነጥቢ 21-10 ዕምቆት 22 ኪሎ ሜትር፣ ምዕራፍ 3 ተኸታታል ውግእ ገይሩ 12 ኪሎ ሜትር ገስጊሱ ዓድዋ መሓዝ። ብጠቕላላ ናይቲ ተልእኾ ዕምቆት 49 ኪሎ ሜትር እዩ። ጸላኢ ቅድሚዚ ወፍርዚ ዘካይዶ ዝነበረ መጥቃዕትታት ናብ ውሽጢ ግዛት ኤርትራ እምበር ዶብ ኤርትራ ሰጊሩ ንኢትዮጵያ ትግራይ ገጹ ከጥቅዕ ስጋት ስለ ዘይነበረ በዚ ጸላኢ ዝወፍረሉ ከባቢ ናይ ህዝባዊ ግንባር ሓርነት ኤርትራ ይኹን ናይ ኢህወደግ ሓይሊ ንሓለዋ ተባሂሉ ዝተወሰነ ዓቕሚ እንተ ዘይኮይኑ ዘተኣማምን ሓይሊ ኣይነበረን። ኩናት ምስ ተጀመረ ግን ህዝባዊ ግንባር ይኹን ኢህወደግ ካብ ዝተፈላለዩ ርሑቕ ግንባራትን ቦታታትን በጠሉንታት ኣኻኺቦም ነዚ ሓደገኛ ውጥን ጸላኢ ንምክልኻል ተጓየዮም።
1: እቲ ወፍሪ ናይ ኢትዮጵያ ህዝባዊ ግንባርን ወያነን ንኸባቢ ባህር ዳር ገጾም ማለት ወፍሪ ስለ ዝቆጸሉ ዓድዋን ከባቢኡን ዝኾነ ሓልዋታት ኣይነበሮ። ስለዚ ነዚ ወፍሪ እዚ ንድሕሪት ንምምላስ ጸላኢ 14 ክፍሎ ጦር ካብ ኤርትራ ናብ ትግራይ ከም ዝወፍር ስለ ዝገበረ ብእንዳግርግሽ ራማ ኣቢሉ ከባቢ ዓድዋ ምስ በፅሐ ንሕና ካብ ግንባር ጊንዳዕ ኣነ ዝሓዝኮን 3 ቦጠሎኒታት ቋንቁ ካብ ግንባር ደቀ መሓረ ዝሓዛ ሓንቲ ቦጠሎኒ ኣጋር ኢና ንብ ዘለና ዘርኢት ካብ ግንባር ደቀ መሓረ 2 ቦጠሎኒ ናይ እንዳ ኮማንዶ 3 ቦጠሎኒ እውን ከምዚ ሕጂ ብፃይ ወዲ መምህር ክብሎ ፀንሐ ኣብ ስርሒት ደንካሊ ኣብቲ ናይ ጢዖ ዝተሳተፋ ካብ ፓራ ኮማንዶ መፅናና ተወሳኺ ገለ ኣባላት ናይ ሜካ እምበር ዝኾነ ናይ መድፍዕ ረሻሽ ታንኪ ናይ ወገን ኣይተሳተፈን። ስለዘን ኣህታ እዚኣተን ተደሚረን ወታደራዊ ሃንደሳዊ ነይሩ ተደሚረን ጸላኢ ኣብ ከባቢ ዓዳእቡን ፀኒሕና
2: ሕጂ ጸላኢ ዕለት 3 ወርሒ 3 91 እዩ ካብ ዓዲ ኋላን ከባቢዮም ብራማ ገይሩ ንዓድዋ ከዓ ተወፊሩ ምናልባት ኣብቲ እዋንቲ ተሓፈሻ ኩነታት ፖለቲካን ወታደራን ኩነታት ጸላኢ ኣበይ ነይሩ ዝብል ሕዱ ኩላና ንፈልጦ ኢና።

0: ኣብ ከበባ እትሉ ዝነበረ ናብ ሕማቅ ኩነታት ዝነበረሎም ኩነታት እዩ። ስለምንታይ ትወፍርቲ መሪፅዎን ዝብል ሕቶ ግን ሓደ ነቲ ውሽጢ ኢትዮጵያ እቲ ዝነበረ ናይ ህወደግ ሓይልን ናህናውን ናይ ኮማንዶን ናይ ከቢድ ብረትን ሓይልን ዝያዳ ንምትዕንቃፍን ድሕሪት ክምለስ ከም ዘለዎን ምግባርን ዋላ እቲ ብዓሰብ ወፊሩ ዘለውን ካብቲ ዘሎ ንከይቀፅልን ስጋኣታት ንምፍጣርን ተባሂሉ ዝተገብረ ምዃኑ እዩ። ብከምኡ ከዓ ፀላኢ ውሽጢ ትግራይ እንተዳእትየ ኣድዋ እተዳእትየ ናይ ግዲ እንታይ ሓይሊ ውሽጢ ኢትዮጵያ እቲ ደሎ ክምለስ ዝኽእል ዝብል ሓሳብ ስለ ዝነበረ እዩ። ከም ዕላማ ምፋር ናይ ፀላኢ እዮም ዝተፈልጠ ውድብና ቀልጢፉ ኣህታት ሰዲዱ ነቲ ፀላኢ ክዓግትን ክመልስን ክጭፍልቕን ከም ዘለዎ መደብ ኣውፅኢ ማለት እዩ።
1: ኣነ ካብ መጀመርታ ካብ ግንባር ደቀም ሓረ ንቂለ ሓንቲ በጦለኒ እንደ 16 ባህሎ ሸቃ ዝሓዘዋ ከምኡውን ተስፋ ልደታ እኮ ዝሓዛ ክልቲኦም መራሕቲ በጦሉ ናይታ በጦል እዮም ነሮም። እዚ ኣህል እዚ ሒዘ የ ተበጊሰ ክብገስ ከለኹ ቅድሚ ምብጋስና ፀላኢ ካብ ዓዲ ኋላ ንራማ ወፅኡ ንትግራይ ከጥቅዕ ብገስ ስለ ዝነበረ ሰራዊት ናይ ትግራይ ከዓ ብምልኡ ኣብ ጎንደር ኣብ መጥቃዕቲ ኩናት ስለ ዝነበረ ዳርጋ ዝገደፎ ሰራዊት ወይ ከዓ ሓለዋ ናይ ድሕሪት ዝበሃል ኣይነበሮምን። ምክንያቱ በስመራ ከምዘይመፆም ቁስናት እዮም ነሮም። ኩሉ ዓቕሞም ዝርከቡ ሒዞማ እዮም ከይዶም ነሮም። ኣብቲ እዋንቲ ብራማ ወፂኡ ሎ ፀላኢ ምስ ተባሃለ ብ መሰረት ከዓ ቶም ላዕሎት ሓለፍትና እውን ንኩሉ ኣገናዚቦም ዝርእይዎ ስለ ዝፀልሑ ነዚ ካብ ራማ ዝተበገሰ ፀላኢ ፅፍዕኻ ምምላሱን ምርኩማሽን ወያነ ከዓ ብዘይ ዝኾነ ይኹን ሰጋእታ ከም ዝቕፅሉ ምግባር ተሓሊሉ ብመሰረት ከዓ ገለ ኣህታትና ብጉያ ፀላኢ ንዓዳኣ እውን ከይበፅሐ ከሎ ኣብ መገዲ ከም ዝኸትርኦ ተገይሩ ዓዳኣ እውን ከይኣተወ ከዓ ርኪበን ከዓ ጠተዋቢለን ፀላኢ ማለት እዩ። ኣብኡ ሓሊፈን ክዋጋ ፀናሕና ኣህታትና እኹላት ስለ ዘይነበረ ይናሕና ከም ተወሳኺ መቐፀልታን ከይድና ማለት እዩ። ድሕሪና እውን እንደገና ካብ ግንበር ዓሰብ ተመሊሶም እዮም ናብኡ እንደገና ከም ዝረቡ ተገይሩ በዚ መሰረት ከዓ ንፀላኢ ኣብ ዓዳኣ እውን ተዓጊቱ ማለት እዩ።
0: ሕጂ ፀላኢ ዕለት 3 ወርሒ 3 መጀመርያ መረ ምስ ሰገረ ምስ ሓንቲ ሃንደሳ ጋንታ ናህና ኣብ ከባቢ ዓዲ 4 ደንበሾ ዝበሃል ገለ ውስናት ከዓ ናይ ማልሻ ናይቲ ከባቢ ዝነበሩ ምስ ይውግእ ዝጅምር ኣብዚ እዋን እዚ ሓንቲ በጦለኒ ምድብ ትበጦለኒ ናይ ወያነ እውን ኣብ ራማ ነረ ከበደ ድብሎዋ ዝመርሓ ምናልባት እዛ ጋንታ ንብላ ዘለና ስው ብፃይ ወዳእ ጎዛ ዝበሃል መራሕ ጋንታ እቲ ኮሚሽነር ጋንታ እዚ ህዝቅያስ ሕጂ ማሕዳር ናይ ንዕዘባ መንደፈራ ዘሎ እዚኦም እዮም ነሮ። ሕጂ ኣብኣ ውግእ ምስ ከፈተ ንሶም ምስኣ ተዋጊኦም ግን ቲ ፀላኢ ዝመፀ ልዕሊ ዓቕሞም ስለ ዝኾነ እንዳንሰሓቡ እንዳተዋገን እዮም ከይዶም እንታ በጠለኑን ቀጥታ መፅያ ምስኦም ኮይና ትውግያ ከፊተ ሕጂ ፀላኢ ዓቕሚ ስለ ዝነበሮ ንሶም ከዓ እቲ ዓቕሞም ውሱን ስለ ዝኾነ እንዳተዋግኡ እንዳንሰሓቡን እዮም ዝኸዱ ነይሮም። ዕለት 3 ክዋግኡ ዒሎም ዕለት 4 ክዋግኡ ዒሎም ዕለት 4 ናይ ምሸትና ነርክቦም ንሕና።
2: ዓድዋ ግብረ ሃይል ኣብ ቀዳማይ ምዕራፍ ናይ ትውግእ ንክልተ ብርጌዳት ናይ ክፍለ ጦርን ክልተ ብርጌዳት ናይ ትግራይ ራስ ገዝ ሚልሻ ስርናይን ከምኡ ውን ነቲ ክፍለ ጦር ዝተደረበሉ ሓደ ታንከኛ ሻምበልን ናይ 85 ሚሜ መድፍዕ ክልተ ባትርን ኣሰሊፉ ብዕለ 3 ወርሒ 3991 ልክዕ ሰዓት 10 ባዶባዶ ኣብ ከባቢ ራማ ዝነበረ ውሕድ ናይ ሓለዋ ሰራዊት ህዝባዊ ግንባርን እሂ ወደግን ደፊዩ ራማ ኣብ ትሕቲ ቕፅፅሩ ገይሩ ናይ ምዕራፍ 1 ናይ ቀረባ ሽቱ ወዲዩ ቀፂሉ ናይ ምዕራፍ 2 ተልእኹ ንምፍጻም ብቐትሪ ዕለ 3 ወርሒ 3991 ካብ ራማ ናብ ዳዕሮ ተኽላይ ብምግስጋስ ልክዕ ሰዓት 18 ባዶባዶ ዳዕሮ ተኽላይ ተቖጻጺሩ ኣብቲ ከባቢ ዝነበረ ናይ ህዝባዊ ግንባርን እሂ ወደግን ውሕድ ዓቕሚ ዝከኣሎ ምክልኻል እንዳገበረ ካብ ከበባ ፀላኢ እንዳተኣለየ ኣብቲ ንፀላኢ ንምቕታል ዝሓሸ ቦታ ንምምራፅ ካብ ጎላጉልን ስንጭሮታትን ወፂኡ ኣብ በረኽቲ ቦታታት ኣብ መንጎ ዳዕሮ ተኽላይን ዓድዋን ዘለዉ ጎቦታት ሒዞም ረዳት ክሳብ ዝመፆም ነቲ ጎቦታት ፋሒሎም ብመሓዝ ጸኒዖም ተዋጊኦምን ተኸላኺሎምን።
3: ጋንታና ኣብ ከባቢ ማይ ድማ ብፍላይ ከዓ ምድሪ ወዲ ሰበራ ዝተባህለ ቦታ እያ ነይራ። ማዓስከርና ዓዲ ንፋስ እዩ። ስለዚ ኣብኡ ኮይንና ከባቢ ዓርዛ ክሳብ መንደፈራ ንሰርሕ ነርና። ነቲ ወታደራዊ ሃንደሳ ዝምልከት ኣብዚ ሕጂቲ ሓፈሻዊ ተልእኾና እንታይ ነይሩ? እታ ቅድሜና ነበረት ጋንታ ኣብኡ ነይረያ ክንቀይራ ክኢልና እቲ ተልእኾና ኣብ ራማ ኮንካ ንዓይላ ጉንደት ዘሎ መስመር ንቑሓይን ዝወስድ ኹን ካብ ዓዲ ኋላ ዝወረደ ንፀላኢ ነታጉይ ብምግባር ንምቁፅፃር እዩ ነይሩ ማለት እዩ።

0: ልክ ዕለት 3 ወርሒ 3 ጸላኢ ናባና ወፊሩ እንጂ ብዙ 14ኛው ጎሞራ ክፍለ ጦር ድባል ሓደ ክፍለ ሰራዊት ኔሩ ኮምኡን ሓደ ብርጌድ ስፓርታካያት ኮማንዶ ኣብ ኮርያ ዝተማሃርብቲ እዋንቲ እዚኦም እዮም መፅኦም ማለት እዩ። ስለዚ እቲ 14ኛው ጎሞራ ክፍለ ጦር መስመር ናይ ራማን ዓድዋ ዝእቱ ሒዙ እቲ ስፓርታካያት ኮማንዶ ዝበሃል ድማ ብደብረ እሙን ኣሌፍ ክሕዝ ከም ዘለዎ ተገይሩ ማለት እዩ። ንጎያ መፅኣት እናታ ናይ ስላያ ጋንታ ናይ ጸላኢ ሓፈሻ ውንሃና ሓይሊ ንምግምጋም ንምፍላጥ ድሕሪ እዚ ሓንሳብ ኩናት ነይሩ ክሳብ ድወግሕ ምዛ ናይ ስላይ ኣሃዱ። ድሕሪኡ ግን ምስ ወያነ ፅርግያ ሒዞም ክኸዶ ከም ዘለዎም ንሕና ብወገን ዓዲ 4 ክንድይብ ከም ዘሎና ተረዳዲእና ሙሉእ መዓልቲ ክንከይድ ውዒልና ማለት እዩ። ሕጂ ብዚ ኣብቲ ምኻድ ኣንደበት ፀላየ ስለ ዝመፀ ዝኾነ ነገር ከነልዕል ኣይከኣልናን ናይ ስንቅን ገለ ንምልከት እንታይ ደኣ ተወሰነ ሓደ 10 ኪሎ ሽኮር ሒዝና ንኸይድ ነርና ኣብ ላዕሊ ሓመዶ ዝበሃል ቦታ ምስ ሓለፍናዮ ጥቓን ዳዕሮ ተኽሊ ምስ ተፀጋዕና ኣብኡ ማይ ነይሩ ከም ኣጋጣሚ እቲ ናህና ናብራ ዝኾነ ትሕዝቶ ስለ ዘይነበረና ክዝከር ከዓ ስለ ዝግብኦ ኣብቲ ሽያኽ ሸይክና መበፅበፂ የብልናን ዝኾነ መትሓዚ የብልናን ኣብኡ ገሌና ንፍስስ ገሌና ንብፅብፅ እቶም ብዙሓት ብፆትና ድማ ደኒኖም ውሰት እዩ ማለት እዩ። በዚኣ ክንሕኖ ክክኢልና ድሕሪ ዚ ንዳዕሮ ተኽሊ ደይብና ምክንያቱ ፀላኢ ይደፊእ ዘሎ ንሕና ማዕረ ዓቕሚ የብልና መፀላኢ ናይ ግድንኢና ነዳናጉየ ኢና ዘሎና ሓይልታትና ክሳብ ድመፃና ማለት እዩ። ዳዕሮ ተኽሊ ምስ በፃሕና ዳርጋ ኣጋምሸት ሰዓት 5 ከባቢ ኮይኑ እጂ ኩሉ ግዜ ተኸቢድ እቲ ብሬን ነይሩ እናሶም ወላ ዓንቲ ብዙሕ እጥቂ ነበሮምን ኣብኡ ፅዕፅዕ ኩናት ነይሩ ብዝኾነ ግን ፀላኢ ፀሓይ ምስ ዓረበ ኣብ ዘለዎ ስቕ ስለ ዝብል ደው ኢሉ ማለት እዩ። ድሓር ብዘይካ እዚ ብየማና ዝነበረ ናይ ወያነ ሓይል ፀላኢ ብድሕሪት ስለ ዝኣተዎ ሕጂ እንደገና ከነንሰሓብ ክኢልና ኣብ በዓል ዕለት 5 ዳርጋ ዕለት 4 ንዓዳእቡን ተቐልቂልና ማለት እዩ። ኣብኡ እውን ውዒልና ዳሕራይ ግና ማሲኡ ሓይልታትና መፅአን ሙሉእ ኣፅዋር ከቢድ ብረት ታንክ መፅአን ማለት እዩ። ስለዚ ንሕና ናብ ድሕሪት ተመሊስና ኮፍ ኢልና እቲ ኩሉ ቦታ ካ ድማ ሓይልታትና ሒዘኖ ኣብዚ ሕጂ ክልቲኡ ውድባት ተወሃሂዱ እዩ ዝሰርሕ ነይሩ ማለት እቶም ወያነን ንሕና ህዝባዊ ግንባርን ምናልባት ግን እቲ ሓይሊ ናህና ዝኣክል ዝመስል ስለ ዝመፀ ብክልተ ሒዞሞ ብዓዲ ኣብ ደብረ እሙን ኣሌፍን ብዓዲ 4 ዝበሃል ሒዞም ንታሕቲ ንዓዲ ኳላ ዝሰግረሉ መገዲ ተፈጢሩ ማለት እዩ። ብሓፈሻቲ ህዝቢ ናይ ህዝቢ ትግራይ ብሰፊዒ ድመፅ ነይሩ ንምትሕግጋዝ ኢሉ እንታይ እዚ ትሕዝቶ እዚ ተባሂሉ ሓቲቶሞ እውን መኒኻ ትብሎ ንቸንቶ እዚ ባዕሉ ጎሲዑ ዝመፅ ዘሎ ህዝቢ ኢልዎ ከም ታሪክ ክግለፅ ስለ ዘለዎ ዝገልፆ ዘሎ እሱ
1: ካብ ደቡብ ኢና ንምገስ ሕጂ ንሕና ሕጂ ምናልባት ኩላህና ከምንፈልጦብቲ እዋንቲ ግዜ ቀትሪ ኣይክየድኒ ነፈርቲ ኣለዋ ሽዑ ግን ካልእ ኣማራጭታት ስለዘየለ ብቀትሩ መካይን ተፃዒምና ኢና ተበጊስና ተን ሽዑ ተበገስና ክልተ በጠለን እየን ቀዳማይ ትበጠለንን ካልኣይ ትበጠለንን ሓንቲ ሓይሊ ናይ ኣጋር ከቢድ ብረት ነይርሃና ካልእ ካቶም ሃንደሳን ስለያ ናይቲ ብርጌድ ቲሓንቲ በጠለናሃና ግን ሽዑ ምስተንጥዖ ክሳተፋ ዝኸዳ ንወፍር ደንከል ኣብያ ከይዳ ነይራ ሳልሰይቲ በጠለኒ ዕለት 4 ኣብ ከባቢ ዓዳኣቡ ምስ በፃሕና ካብ መካይን ተራጊፍና ተረኣየነት ስለ ዘሎ ብእግርና ኣብቲ ድዋግእሉ ክሳድ መፂና ማለት እዩ። ምናልባት ኣብዚ ኣብ ሙሉእ ትግራይ እቲ ፀላኢ ዓድዋ ካኣቶ መፅ ኣሎ ዝብል ወሬታት ተነዚሑ ስለ ዝነበረ ትግራይ እቲ ምስ በልና ጀሚርካ ብፈቐዶ ዝሓለፍን እዮም ከተማታትን ዓድታትን ህዝባዊ ግንባር መፅኦም ፀላኢ ክምለስ ዝብል ዳርጋ ብዙሕ ተሓጓስን ዕልልታ ነይርዎ እቲ ህዝቢ ዝኾነ ብቲ ቦታ ምስ በፃሕና ምስቶም ሓለፍቲ ናይ ወያና ኡ ነበሩ ተረኺብና እቲ ተሓዛ ናይ ፀላዋን ሓፈሻ ኩነታት ናይ ፀላዋን ቁሩብ ሓበሬታ ካብኦም ረኺብና ሕጂ ንሕና ቀጥታ ሽዑ ድፋእ ሒዝና ነታ ሃንደሳ ንሕና ውእቱ ዋጋእ ዝቐኒት ኣውፅኢና ኣብ ድሕሪት ኮፍ ከም ትብል ጌርና ንሕና ግን ድፋእ ሒዝና ምስቶም ናይ ወያነ ተኣሳሰና ኣቕሚ ናይ ወያነ ብዙሕ ኣይነበረን ኣብቲ እዋንቲ እታ ሓንቲ በጠኖ ክቲ ዋጋእ ዝቐኒት እያ ሓንቲ ካልእ እቲ ክፍልታት ገለ ዳእኻ ከብዎ ካብቲ ከባቢኡ ነይሩ ስሩዕ ዘይኮነ በብመገዱ ዝመፅእ ማልሻ ነይሩ ብዙሕ ግን ዘድማ ኣይኮነ ሓንቲ ካዝና ገለ ዝዓጠቐይ ካልእ እውን ንሶም ሓንቲ በጠሎን ሓንሳብ ብሎ ሓንቲ ሓይልካ ብልዋ ኮማንዶ ኣለሃና ብሉ ነሮም ድሓር ከም ዝርአየና ግን እታ ኮማንዶ ውን ክልተኻዝና ዝዓጠቐት ሓንቲ ሓይሊ እተኸውንያ ንሳውን ብዙሕ ተድማ ኣይነበረት ብዝኾነ ግን ምስም ተኣሳሲርና ድፋእ ሒዝና ዕለት 5 ኩሉ እቲ ከባቢታት ተላሊና ንሕና

0: ሓለፍቲ ድሕሪኡ በቲ ዘለና ዓቕሚ ዋላ ንፀላ ካብዚ በፂሕዎ ዘሎ ድሕሪት ክንደፍኦ ክንክእል ኣለና ኢልና ዕለ 6 መጥቃዕቲ ክንጅምር ወዲእና ማለት እዩ በቲ ዘለና ዓቕሚ ከምኡ እንዳበልና ሕጂ ዕለት 5 ወዲ ፋግር ናይ ከቢድ ብረት 2 ፀረ ታንክ ፋጎትን 3 ቀረቻ 23 ሒዙ መፅና ሕጂ ኣብቲ ናይ ዕለ 6 ብወሰድናዮ መጥቃዕቲ እዚ ናይ ወዲ ፋገር ሒዝዎ ዝመፀ ምሳና ተሳቲፍ ዝኾነ ፈቲና ግን እቲ ናይ ወያነ ሓይሊ ከምቲ ዝበልኮ ኣድማዕ ስለ ዘይነበረ በተን ክልተ በጠሎን ጥረካ ነቲ ዝተጠቐሰ ሓይሊ ኩሉ ንድሕሪ ክትመልሶን ቁሩብ የፀግም ስለ ዝነበረ ብዙሕ ኣይሰለጠናን ኣብቲ መበገሽና ተመሊስና ድፋኣትና ሒዝና ዓሪግና ጥራይ ክንከላኸልና ፈቲና ብድሕሪ እዚ እቲ ውድብ ኣቓልቦ ሂቦ ስለ ዝነበረ ናይ ግድን ፀላእኻ ክምለስ ስለ ዘለዎን ኣህዱታት ክመፃ ጀሚረ ሓደ 4 በጠሎኒ ኣጋር በጠሎንታት ካብቲ ግንባራት ዝተሳሕባ ፅናና ብጀካ እዚአን እቲ 3 በጠሎን ውን ካብቲ ንጥዖ ኣጥቂዑ ዝሓዘ 2 ናይ ፓራ ኮማንዶን ሓንቲ ካእታ ናይ ኮማንዶን ሃና ከይዳ ዝነበረት ውን መፅናና ቀቅድሚአን ግን ነቲ ግንባር ንኽኣልን ብቐረባ ከዓ ነቲ ውግእ ንኽመርሕን ብፃይ ፊልጶስ ናይ ሕጂ ጀነራል ፊልጶስ ሓላቓ ጠቕላለ ስታፍ ሚኒስትር ምክልኻል ዘሎ መፂና ነይሩ ማለት እዩ ሕጂ ንሱ ዩ ደዋሃደና ነይሩ ኩለንተን በብእዋን ድመፃ ዝነበራ ነቶም ኣብኡ ፀናሕናን ንኩላሕና ቀንዲ መራሒ ናይቲ ግንባራን ኣዋሃድን ኮይኑ መፂ ስለ ዝነበረ ንሱ ዩ ደዋሃደና ነይሩ ሕጂ ብጀካ ዘን ጠቕሰን ዘለኹ ሓይልታት እተን 4 ኣጋር ጠልንታት ዝበልኮን 3 ከዓ እተን 2 ናይ ፓራ ኮማንዶን ሓንቲ ናይ ኮማንዶን ናይ ከቢድ ብረት እውን ተወሲኽና ኣብቲ እዋንቲ ወደ ሽመላሽ ረዚራ ሽመላሽ ድሓዘን 4 ታንኪ 4 መድፍዕ 4 ከዓ ዙ 23 ረሻሽ ሒዙ እውን ንሱ ዕለት 4 ዕለት 5 መፅና
1: ንወረድ ካብ ድፋዕ ወሪድና ኣብ ያንጉስ መጀመርታት ስኒስ የፋንወና ኣብ ያንጉስ ከዓ መካይን ተሳኢልና ንኸይድ ትወጠለኒ ሕጂ ንትግራይ ኢና ንኸይድ ዘለና
2: መካይን መፅናና መካይን ተፃዒና ባፅዕ ናዕ ኣብ ባፅዕ መካይን ነዳዲ መሊአን ጉዕዘና ንፈረገፅን ንደቡብ ንቕፅል ካብኡ እንደገና ምጥዋይ ኮይነን ዓዲ ቀይሕ ብሩባ ሓዳስ ዓዲ ቀይሕ
1: ኣብ ዓዲ ቀይሕ ትተልእኾ ሳልሑሪ እዩ ዝበና ሳልሑሪ ሂብና ብቐጥታን ትግራይ ዓዲ ኣቡን ክንኣቱ ምዃንና ኣብኡ ፊልጶስ ዝደቐ ተልእኾ ክበና ምዃኑን ተሓቢርና ከድና ምስተን ካብ ጢዑ ጢዐን ዝመፅእ ሃብታትን ካልእን ዝነበራ ምስን እታ መጥቃዕተ ትጅምር ንሕና ሕጂ እቲ ዓቕምና ድሓን ስለ ዝነበረ 7 ታንክታት ኣብ ፅርግያ ስለ ዝነበራ መጀመርታ ንሰን ከይፈረሳ ከለዋ ከዓ የማን ፀጋም ክቕፅል ስለ ዘይከኣል እታ ሸቶ እታ ፅርግያ ተዋሂባትና
3: ንሕና ምልክት ወላ ሓንቲ ከምቲ ኖርማል ሰብ ኢና ረድዮታትና ዓፂና ኢና ዘለና ከይድና እዚኣ ዳዕሮ ተኽሊ ዝበላ ኣብ ኣይና ኩናት ንጅምር ብጣዕሚ ሓያል ዝኾነ ኩናት ነይሩ በቶም ማልሻይቶ ታሒ ዝፀኒሕና ካብኡ ኣብ መንጎ ራማን እዛ ዳዕሮ ተኽልን ሓያል ዝኾነ ኩናት ተኻይዱ
2: ዓዳ እውን ዝበሃል ዓዲ ንበፅሕ ኣብ ዓዳ እውን ቀላሚጠሳት ዘለዎ ርባ እዩ ጃሓጃሓ ዝብላ ውዒልና ገባር ኣብኡ ሃዲቦም ካብዚ ከባቢ ዳዕሮ ተኽሊ ዝበሃልቶም ተጋሩ ኣብኡ ፀናሕና ድምፂ ናይ ከቢድ ብረት እዩ ንሰምዕ ተኽሲ ኣበይ ተኽሲ እንታይ ኣለ እዩ ትበላዮ ፀላኢ በዚ ብኤርትራ መፅኡ ኣብዚ ዳዕሮ ተኽሎ 10 ኪሎ ሜትር ዓድዋ ከዓ ተሪፋትላ ኢሎምና ተረዲእና ሕጂ ትስራሕ ናብኡ ምኳኑ ኣብ ውሕዳት ማልሻ ወድ ማልሻ ዮም ፀኒሖምና ኣኳዕ ክብሉ ፀላኢ እውን ብዙሕ ሓይሊ ዝነበረን ዝደፍእ ካብ ዳዕሮ ተኽሊ ዝበሃል ኮብኪብና ንራማ ንክሳድ ዒቃ መሪሽና እዮም
1: ታሸቶ ታ ፅርግያ ተዋሂባትና ምክንያቱ ዝኸፈልና ከቢድና ንሳ ከይኣለናይ ከዓ የማንን ፀጋምን ክስጉም ስለ ዘይክእል ናይ ወያነ ሓደሽቲ ካብ ተዓሊም ዝውፅኡ ናይ ኮማንዶ ብፀጋምና ነይሮም ተንካልቲ ኣህታትናትና ኩለን ግን የማንና የን ነይረ ኣብዚኣ ሕጂ ብዝኾነ ተን ታንክታት ኣየፅናሕና የን ታቦታ ፅቡቅ ተቋፂርና ሳባ ሽማ ሳባ መራሒት መስርዕ ሃብቲ ማርያም ሽሙ መራሒ ጋንታ ዘለዎ ብድምር ካብቲ ሓይሊ ኣብዚኣ 7 ስዋኣት ነይሮም
2: እሞ ስዋኣት ከፊልና ኢናብኡ በዓል ሰባ ትበሃል መራሒት መስርዕ ምሳና ነይራ ኣብ ሳልሰይቲ ሓይሊ ወይ ሃብቲ ማርያም ዶኮይኑ ዝበሃል መራሒ ጋንታ ሓያለ መስዋዕቲ ጋጢምና እዩ ዝኾነ ኣብ መረብ ኣብ ራማ ሓደ ቁሩብ መዓልቲ ውዒልና ካብኡ ተመሪሽና ንደንከል ኢና ንቕፅል
3: ኣብኣ እዚኦም 3

0: ሰባት እዚኦም ተሰው እዮምና ቀፂልና ከይድና እቲ ማልሻ ናይ ትግራይ ዝበሃል ንፀጋም ይተኣልዩ ካብቲ ቦታ ኸልና ራማ ሒዝናያ ንዓኣ ፃፊፍና ንትግራይ ንሩባ መረብ ኣሳጊርና ናባና ማለት እዩ ክሳብ ዒቅ ኣሳጊርና ካብኡ ተመሊስና
1: ካብ ድፋዕ ክንብገስ ከለና ረድዮታት ዓፂና እያ ተበጊስና ረድዮ ዓፂና ስለ ዝተበገስና ኣየና ኣህዲ ናብ መፅኡ ዝዋጋእ ዘሎ ፀላእ ይፈልጥ ኣይነበረ ኣብታ ናይ ዳዕሮ ተኽሊ ሕጂ ምስ በፃሕና ኣብታት ንታሕቲ ወሪዱ ናብቲ ቢንቶ ንራማ ገፁ ናብኣ እንዳኸድና ከለና እቲ ኣብታት እንዳርከብና ከለና ፊልጶስ ናይ ብል ሕጂ ኣብ ዝበረኸ ስለ ዝነበረ ናይ ዓዳእውን ንሱ ዝያዳ ንሰምዖ ነርና ጓላላ ትካድያ ምልክት ይብል እወ ጓል ከዓ ምልክት ከዓ መን እያ ዘላ ምሕረት ኣርዓደም ኣላ ምሳይ ሕጂ እስኹም እሞ ፀላእስ ካበይ ከም ዝምፃኹም ንዕኹም ፈሊጥኩም ኣሎ በታ ኦፐሬተር ናይታ ጓል ብኣ ካበይ ከም ዝምፃኹም ፈሊጥኩም ኣሎ ምክንያቱ ኣብ ግንባር ግን ንዓ ከለና ኣብቲ መስመር ናይ ፒኣርስን ገለምታትን ይዕልልና እንዳበላ ምሕላፍ ይንኽእል ነይረ ሕጂ ብቐጥታ ዳዕሮ ተኽሊ ከይኣተና ከለናስ ንሕና ካበይ ናይ ኣህዱ ከም ንምፃና ፀላእ ፈሊጡ ብድምፂ ናይ ጓል ራዕዶም ጥራይ ብድሕሪኡ ተኸባኺብና ንራማ ኢና ንኣቱ ኣብ ራማዊ ታባ ናይ ራማ ትበሃል ናባና በፂሓ ኣብዚኣ ሕጂ ሓንቲ ሓይሊ ኣቢላ ስለ ዝነበረ ሓይሊ ናይ ወድ በራክ ዝታይ ተብል ብዙሕ ክሰራ ነበርና ብፀጋምና ውን ካብ ጣታት ነይረን ሓደ ስውእ ጥራይና ከፊልና ብ
2: ካብ ቆሓይን ዝተበገሰ ሓደ በርጌድ ምልሻ ስርናይ ኣብ ጎንጎኖ በፂሑ ምስ ወገን ውግእ ገጢሙ ኣብ ሸቱ ከይበፅሐ ኣብ ካልኣይ መዓልቱ ተፀፊዑ ናብ መበገሲ ቦቱኡ ተመሊሱ ጸላይ ዕለት 4 ወርሒ 3991 ኣብ ከባቢ ዳዕሮ ተኽላይ ካርታ ጥቕሲ 8280 ዘሎ ቦታታት ተቋጻጺሩ ኸሎ ህዝባዊ ግንባር ድማ በዚ ዝተጠቕሲ ዕለት ካብተን ንጢዖ ዝሓረራ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ እውን ሓደ ቦጠሎኒ ናይ ኮማንዶ ባደ 7 ንረዳት ብህፁፅ ብዓዲ ግራት ገይረን ብኣኽሱም ንከባቢ ዓድዋ ናብዚ ሓድሽ ግንባር ተጸንቢሮም
3: ሰራዊት ናይ ወያነ ዋላ ሓደ ምድብ ሰራዊት ወይ ሓላፊ ዝነበረ ሰራዊት ኣይነበረን ይህ ወደ ተኻትሎ ዚ ናይ ኢትዮጵያ ምንቅስቓስ ብሓፈሻ ብጠቕላላ ኣብ ክንዲ ንትግራይ ጥራሕ ዝብል ንኢትዮጵያ ዘይንብል ዝብል ፍልስፍና ናይ በዓል መለስ ስለ ዝመፀ ተን ነበራ ውድባት ናይ ኣምሓራ ምንቅስቓሳት ይኹን ተን ናይ ወያነ ብሓባር ንኣዲስ ኣበባ ንምቕፃል መደብ ክውፅእ ከለዉ ንሕናስ ንትግራይ ኢልናይና ተዋጊእና ንትግራይ ኢልናይና ተቓሊስና እምበር ኣዲስ ኣበባ ዝብል ተቐልሲ ነበረና ዝብሉ ተቃውምቲ ስለ ዝፈጠሩ እምበዓር እቶም ከፊእና ኣሎ ትብሉ ገዛኹም ክዱ እቶም ክንቅፅልና ትብሉ ከዓ ምሳና ትቕፅሉ ኢለ ወያነ ቐፂሎም ሕጂ እቶም ከፊእና ኢሎም ገዛኦም ተመሊሶም ነበሩ እንተዘይኮይኑ ካልእ ሰራዊት ኣይነበሮም እዚ ግን ትኩለታት ምስ ረኣየ ባዕሉ ሓደሓደ ብሓንቲ ካዝና ዝሓዘ ባዕሉ ዝነቐለ ከምሳቶም ዘለ ካ ጎሲዑ መፅ እዮም ዝብልዎ ዝኾነ ይኹን ግድን ሰራዊት ኣብ ገገዙ ዝፀንሐ ብሓዳር ናብሩ ዝፀንሐ ውዱብ ሓይሊ ወይ ከዓ ጥሩፍ ሓይሊ ብሓለፍትን ኣቃወማን ደረጃን ስለ ዘይነበሮ ብፍኖዉ መልክዕ ጥራይ ስለ ዝነበረ ኣብቲ ባይታ ደምፀሎ መሰረት ኣይነበሮን ብመጥቃዕቲ ብፊልጶስ ዝምራሕ ነይሩ ኣብቲ መጀመርታ እኳ ብዙሕ ኣይሰጎምናን ግን ኣገዳሲ ዝበሃል ስትራቴጃት ኣግዲፍን ሓዲርና ንፅብሒቱ መጥቃዕቲ ጌርና ከዓ ተኽልና ንራማ ኣቴና ካብ ራማ ከዓ መረቢና ስጊርና እዮም
4: ኣብ ዓዳእውን ኣቐዲመን ዘን ኣህርታት ኣብኡ ተደሪ ኣብኡ ፀኒሐናና እየን ንሕና ከዓ ተደሪብና ማለት እዩ ኣብ ብርጌድ ምስ ተደረብና ቦታ መፅናዕቲ ተገይሩ ቦታና ተዋሂቡና ቦታና መጥቃዕቲ ጀሚርና ማለት እዩ መጥቃዕቲ ጀሚርና ፀላኦ እንዳኸብከብናዮ እንዳኸብከብናዮ ኣብ ራማ ኣብፅሕናዮ ካብ ራማ ናብ ክሳድ ዒቃ መረብ ኣስጊርናዮ መረብ ምስተገረ ተልእኾ ተዛዚሙ ማለት እዩ ወዲእና ካብኡ ምስተወደ ንሓደ ዝተወሰነ እዋን ኣብኡ ፀኒሕና ብዕለት 25 ተመሊስና ኣፋን ባእቲና
2: ኣብቲ ካብ ዕለት 4 ክሳብ ዕለት 10 ወርሒ 3991 ዝነበረ ሰብኣዊ ክሳራ ዓድዋ ግብሪ ሃይል ጠቕላላ ድምር ዝሞቱ 737 ጠቕላላ ድምር ዝቆሰሉ 1229 ጠቕላላ ድምር ሃለዋቶም ዘይተፈልጠ 89 ጠቕላላ ድምር ናይ ኩሎም 255 ነይሮም
3: እዚ ታሪክ እዚ ብህዝቢ ኣዳኣቡኒ ዓድዋን ግን እዚ ታሪክ እዚ ሕቡቕ ክኾን ኣይክእልኒ ኩሉ እቲ ህዝቢ ፍቕዳ ጎቦን ፍቕዳ ሽንጭሮን ሃዲሙ

0: ዓድዋ ብዓድዋ ኣዳኣቡን ብዓዳኣቡና ኣኽሱም ብኽሱማ ኩላ ሃዲማ ላይ መፅ ተባሂሉ ድሕሪና መፅ ተባሂሉ ኩላ ፋሕፋሕ ኢላ። ስለዚ ታሪክ እዚ ህዝቢ ትግራይ ግን ክሓብኦ ዝኽእል ኣይኮነ። ምክንያቱ ብሰንኪ ህዝባዊ ግንባር ስለ ዝድሓነ ዝኾነ እዚ መጥቃዓት እዚ ኣብ ካልኣይ ምዕልቲ ተወዲኡ ኣብ ካልኣይ ምዕልቲ ምስ ተወደአ ብድሕሪ ወዲእና ተሃድሶ ኣለና እሞ ኣብቲ ተሃድሶ ክትሳተፉ ኢሎምና ንሕና እኳ ተሃድሶስ ከም ኣብ ሓላሰ ውራ ፅንሑ ሞ ክደስ ኢና ንፈልጥ ነርና እምበ ተሃድሶ ከም መዘናግዕን ከም መሕደስ ሓንጎልን ንወስዶ ይነበርና እንታይ ተሃድሶ ይተሃድሶ ኣለና ልካ ዘረባ ዳ ኢልና ነገርመና ኢና ከድና ብዝኾነ ይኹን ግን እቲ ህዝቢ ሰላም ኮይኑ ንዕብረዙ ተባሂሉ እቲ ህዝቢ ተኣኪቡ ኣብ ጓይላን ኣብ ግብጃን ኮይኑ ፀኒሕና ምስኦም ተዘናግዕና ካብኡ ንፅብሕ ንቦታይ ክምለስ ተሓደ ሒዘ ሕጃያት መፃኹ ማለት እዩ ተሓቢርኒ ንዓዲ ቀይሐ ተመሊሰ። ክገርመኩም ኣብ ዓዲግራት መፃእትና እታ ናይ ዓዲግራት ማይ ዒላ እያ ዒላ ስለ ዝኾነት መፍትሕ ክትገለ ዝኾነ መፍትሕ ኣለዋ ኣብ ዘላ እውን ክትብላ ዘፀግመካ ወዲ ዓዲ ኮንካ ክትረክባ ተዘይክልካ ይትረክባን ኢኻ። ኣብ ዓዲግራት ዝኣተና ግን ማይ እዮም ዓፂምና ሃዲሞም ንዓለ ተበልና ተሓትብልና ዓዲግራት ኣቲና ማይ ዝስተ ሲኢና እሞ ወዳእታ ከምዚ ኢሎም ተጋደልቲ መፂኦም ኣለው ማይ ሲኢኖም እብልዋ ንኣዳ ሓየሎም ዝተብርኣያ ማለት እዩ ማይ ሲኢኖም ኣለዎም ሰላ ታ ሰበይቲ ኣዝያ ሓያል ከቢድ ኤርትራዊ ስምዒት ዝነበረ እያ ከም ሃማፂ ኮይና ዝሰርሕ ነራ ኣኼባ እንተገይራ ዓወት ንህዝባ ግንባር ዓወት ከዓ ንወያነ ትብል ነበረ ሰበይቲ እያ ህዝባዊ ግንባር ቅድሚት ከይሰርዐት ወያነ ይትብል እያ ነራ ዳዓር ብጉያ መፅያ ኣበሎት ሓላፊ ኢላ ንዓይ ትረክበኒ ዝንዝን ናልና ከልና ኣብዝላ ኣርቢጅ ጌርካ በትና ነዛ ዒላ ትብለኒ እንትገለ መፍትሒዮም ገይሮምሉ ድሕሪ ንዓ በቲና ማይና ሰቲና ውዒልና ካባ ንዓድና ከድና ማለት እዩ ንኤርትራ ኣቲና ማለት እዩ።
1: ናይ ትግራይ ሕጂ እዚ ምሕና ዝገበርናዮ ታሪክ እዚ ተጋዳላይ ህዝባዊ ግንባር ዝገበሮ ታሪክ ብካልእ ክቀርብ ከሎ እቶም ህልዋት ዘለና ግን ክንገልፆ ስለ ንደልየ ክገልፆ ደልየ ዘለዎ ኣብ ዓዳኣቡ ናብቲ ቀላሚጦስ ተሓቢእና ውዒልና ካብ ደንገል ብለይትን መዓልትን መፂና ኢና ዓብ መጥቃዕቲ ተኸይዱ ማለት እዩ ኣውቶቡስ ኣላ ልዕሊ ራማ ኣብ ኣውቶቡስ ስሞም ክዝኩሮም ዝደልብ ዝሕጂ ንህዝቢ ትግራይ ከነትሕን ዝገበርናየ እዩ ማለት እዩ እምበር ንዓና ዋላ ሓንቲ ፀገም ግንባር ደፍረሰልና ብኡ ይነበረን ገለ ይነበረን ግን እቲ ኩሉ ህዝቢ ካብ ባሳብ ዝተኸይድ ነበረ ፀላኢ ነዚ ጨፍጭፍና ጨፍጭፍና ከዓ ናብ ኤርትራ መሊስን እያ ኣብዚ ቦታ እዚ በዓል ተስፋ ገርጊሽ ኤሊት ገርየ ዝበሃሉ ከፍ ኢልና ኣለና ማለት እዩ። ስለዚ ስርሒት ናይ ራማ ሙሉእ ብምሉእ ተጋደልቲ ህዝባዊ ግንባር እዩ እምበር ናይ ወያነ ዝበሃል ኣይነበሩን ማልሻ ድዮም ገለ ነይሮም ተሓተትካዮም ከማ ናይ ኩስቶ እዮም ዝብሉካ በቲ ስም ዝሓላፊ እዮም ዶ ጥርንፎም እምበር ከምቶም ንፈልጦ መሃዱ ናይ ወያነ ከማ ንዋል ሓንቲ ይነበረን

ንሕና ክሳብ ዕለት 9 ኣብቲ ከባቢ ናይ ራማ ፀኒሕና ድሕሪኡ ዘርኢ ዝሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕና እቶም ካብ ግንባር ጊንዳዕ ዝመፃና ሰለስተ በጠሎኒ ካብ ግንባር ደቂ ምሓረ ዝመፀት ቋንቁ ዝሓዘ ሓንቲ በጠሎኒ እተን ካብ ስርሒ ደንካልያ ናባና ተሳተፋ ሰለስተ በጠሎኒ ተጠቓሊልና ኣክንድነና ኣብ ቦታና ንምለስ ኣብ ስርሒ ደንካልያ ተደረቡ ስለ ዝተባሃልና ኢና ናብ ስርሒ ደንካልያ ከይድና።

ድሕሪ መሪር ገለስ ድሕሪ ከቢድ ዓቕሊ ስዩም ኣቢልካዮም ነቲ ደርማስ ሓይሊ ስዩም ኣቢልካዮም ነቲ ደርማስ ሓይሊ ሕቡነይ ኮርዒዳ ጐይታ ዓርዲ ጋሕያት ኣብቲ ፈረሰጊ ኣብቲ ታባ ውፍያት ኣብቲ ፈረሰጊ ኣብ ታባ ውፍያት ሕቡን ዋልታ ህዝቢ ዘይሓተትካ ዓስቢ ንንእሽታ ዓቢ ብማዕረትና ብወደይ ንንእሽታ ዓቢ ብማዕረትና ብ ሓበነይ ሓበነይ ስዩና ዓመት ገሉ

ንኽብሪ ሰማእታትና ኣብ ርእስና ዘሎ ጉልባብ ቆቢዕ ንለ ተጠንቃቕ ሰማእታትና ንዘክር

ሰማእታት ኤርትራ ሰዊት ንእስነቶም ከይመነው ምቸውን ድልየትን ዓለም መኒኖም እታ እንኮ ሓንሳብን ንሓዋሩ ዘይትድገም ክምርቲ ህወቶም ንሓፋሽ ዝመጠውን ገንሸል ሃገር ዝኾኑን እዮም። ሃገርና ኤርትራ ድማ ብዓፅሚ ብዕፅምቲ ሰማእታትን ደቀን ዝተኸበትን ብደሞም ዝጨብጨበት እያ። ዝኽርን ክብርን መጎስን ሰማእታትና ዓወት ንሓፋሽ

አለና ኣብ መትከል ኣብዚ ህዱ ቦታ ድምፂ ሰላም ዘጋወ ንዝ ህዱ ንፋስ ዝኽፍልካ ንርዕ ወለዶይ ወለዶይ ቶም ቅሰኒልና ንስምካ ንረቆ ፍልስፍና ዘርቀካ ንክሓልፍ ንስኻ ጽናሕ መጺናትካ ኣለና ስቡእ መትከልካ ክንከንድ ኣብቲ ግዜ ኣብቲ ጽዕጽዕ ህሞት ንእስነትካ መኒንካ ደልያ ንናጽነት መትከልካ ነይሩ ክሳብታ መወዳእታ ኻልኢት ካብ ኣሰር ክዳኣት ኣሰር ስዋዓት መትከልካ መትከል ጥራይ ኣይነበረኒ ስለ ኣምር ጽርዓት እዩ ነይሩ ንዕረ ዘምዕር ሓቦ እዩ ነይሩ ንቓንዛ ክንቃንዛ ዘይቈጽር ትብዓት እዩ ነይሩ ንሞት ዝቐብር ኣብ ወለዶና ጽነት ዝገደፈ ኣሰር ሎሚ ድማ ምእንቲ ኽትግበር ለበዋ ማዕተመ መትከልካ ግዒዝናዮ ካብ ሳሕል ንሳዋ ቅያኻ ይድገም ኣሎ ኣብ ልምዓት ኣብ ሓለዋ ቅሰን ምስዎ መጣውራህዋ ኣዕዋፍ ናይ ሰላምካ ይዝንብያን እዮ ምእንቲ ኸይድገም ናይ ሱሳታት ስሕተት ልክዕ ከም ምጽኣተ ናጽነት ዓለም ትገንዘባ ዘዓለት ወለዶይ ወለዶ ጽንዓት መትከልናዩ ስዉእ ዘጽንዓና ሰረት ካብ ዓሰር ከዳዓት ዓሰር ንስዉኣት ዘለዓለማዊ ክብርን ጽፍርን ሰማታትና ዓወርና ፈሽ

0: ረዳ ንሕና ጨው ኣይኮናን ሓቂቕና ንውዳእ
1: ዕጣ ንዳሎ በፃይ ንመስዋዕት ንኽምሸሹ

መደብና ከምቲ ብዝኽሪ ሰማታት ዝጀመርንዮ ብወግዒ ንምዝዛም ንዝኽሪ ሰማታት ሓፍ ንብል። ንክብሪ ሰማታትና ኣብ ርእስና ዘሎ ጉልባ ብኮቤ ካልእ ንእለ ተጠንቃቅ ሰማእታትና ንዘክር።

0: እታ ኣባሃድና ዝነበረት ሕብ ትቕፅል ኣላ?
1: እንታይ ትቕፅል ኣላ ዳ መሰረታ ደሊላ ትህነፅ ኣላ እምበር
0: እንታይ ትብል ኣለኻ? ኣንታ ንስኹም ሰ ኣብ ኩሉ ኣብነታውያን ኣብታ ኣሃዱ ብስራሕን ዲስፕሊንን ኣብዚ ከዓ ብፍቕሪ ኣብነታውያን ዋው
2: ኣይ ጅሙ ምሕጎል ደቂ ሃዱና ከትረኽቦም ደለኻ
0: ኣበይ ክንራኸብ ኢልክና ኩላ ሰብ ስራሕ ለሚዳ መፅያ እንዲ ኣብ ሰብ ስራሕ ተፀሚዳ ግዜ ዘለዎ ዘየለ
3: ጅማዓርከይ ድሕሪ ክልተ ወርሒ ንኩላ ዛተናፈቐይቲ ሃዱ ክንኣኻኽባ ኢና
0: ቁም ነገር ክንገብር ኢና ጥራሕ ከይትብለኒ
3: እንታይ ደኣ ድሕሪ ኣገልግሎትካ ምውዳእ ዘሎ ቁም ነገር እንታይ ዲ
0: ዓሽ ኣሆ ዓሽ እንታ ንዓስከታ ማሰይ ንዑስከታ ዋይ ወላሂ ብዘይ መጠንታ ሓጒሰ ንማዓሽ ኢልኩምሞ
2: ካብ ፅባሕ ሰንበት ልክዕ ክልተ ወርሒ
0: ዋው እዛ ማእቶት ትበሃል ዘላ ውዳእ ኣቢልና ምስ መፃና ማለት እዩ
2: ናይ ምንታይ ማእቶት
0: ናይ ሓደ ወርሒ ማእቶት ኣሎ እንዲ ዝበሃል ዘሎ
3: እንታይ እሞ ፀገም ኣለዎ ማእቶትና ካሪጃ ኣቢልና መፂና ጉዳይ መርዓና ንገብር ንርክበሉ እንዲና ግዜ ኣሎ ዶ ይሂፍ የቡ
2: ፀገም የለ ከምታ ወዲ ሓጂ ዝበላ ኳ
3: ወዲ ሓጂ ሞ እንታይ እዩ ዝብል
2: ዋ ረሲዕከ
3: ክንደይ ጥዑም ዘረባ ናይ ወዲ ሓጂ ኢልና ምኾን ዝክር እንድዒ እስከ ዘክርኒ
2: ኣብ ታዕሊም ፀኒሕና ናብ እግሪ ጉዕዞ ኣብ እግሪ ጉዕዞ ፀኒሕና ናብ ማእቶትን ትምህርትን ክንበሃል ከለና ሕጂ ኸ
0: ወይለይ ወይለይ ኣነ ዘኪረ እያ ሃገር ተሓቶ
2: ኣብ ኩሉ ብሩንቶ
3: ሃገር ተሓቶ ኣብ ኩሉ ብሩንቶ ሕጂ ኸ ብሩንቶ ምዃኒ በር ትያሎ ኢልኩም ይኹም
0: ዋይ ፅቡቕ ብስራት ንኸይድ ዝከበሉ
3: ንኸይድ
0: ብዘይ መጠንታ ሓጒሰ

0: መርሓባ ንፅህተይ፣ ከመይ ውዕልኪ?
1: መርሓባ ሓበን ወደይ። መፂእካ ዶ? እንቋዕ ድሓን መፅኻ።
0: ድሓን ዶ?
1: ኣይጥፊ ኢልካ እንዲኸ ውዒልካ እንተ ሓበን ወደይ።
0: እዋ ሓቂኺ፣ ምስ ፌቡ ሓደሓደ ነገራት ዝገዛእ ነሮናስ ፈፂሙ ይተፈለጠና።
1: ምስ ፌቡ ተተራኺብኩም ዳ ኣበይ ክፍለጠኩም? እሞ ሰሊጥኩም ዶ?
0: ወ ኩሉ ሰሊጡ።
1: በዓል ወዲ ሸቃ፣ ወዲ እብርሂም፣ ወዲ ሓሊማን ግርማይን ከዓ ትፅብቅ ውዒሎም ኸ ኸይዶም።
0: እዋ እንታይ ትብሊ?
1: እወ ብፆት ኣቦኻ ኣብ ቃልሲን ኩናትን ጥራይ ኣይኮኑን ጀጋኑ፣ ኣብ ኩሉኦም ጀጋኑ። ሓለይትን ኣተባባዕትን መርዓ ሓበን ወድና ካባና ሓሊፉ ዘሕልፎ የለን፣ ናይ ሕሩድ ከይትስከፊ ባዕልና ኣለናዮ ኢሎም።
0: እዋ ኣቲ ንፅህተይ ንስኻ ሓራይ ድኸ ትብል እዮም። ካበይ ከምፅዎ ተወሳኹም እንታይ ደለዎም?
1: ብዘይካ ሓቦ ዳኣ እንታይ ክህልዎም? ሓቦ እዩ ዝወደይ። ዘይብተኽ እምነትን ብፃይነትን ክኣባ
0: ንሓቦን ብፃይነትን ዳኣ ወናንተን እንድዮም ኣትማመይ። ግን ሓቦ እኳ ናብ ገንዘብ ኣይቅየርኒ።
1: ይቕየር እባ ንዓኻ ግድፍ ኣቢልካ እዩ ዝቕየር። ሓበን ወደይ ካብ ሓቦ ዘይብሉ ርቡሕ ሰብ ሓቦ ዘለዎ ስኡን ሰብ ህድ። ሓቦ ኣብ ዘይብልካ ኩሉ ኹም ዝህልወካ እዩ ዝገብር። ዳሓር ከኣት መዓልቲ ኳኣት እዩ እቲ ዝቕረብ ክቀራረብ እዩ ዘለዎ ዝወደይ።
0: እወ ወሮም ቋዕበት ናይ መጀመርያ ሓሲብናዮ ዝነበር ናይ ተወድእ ንብረት ናይ ዳስ ክረክብ ኢልና ዝቐየርናዮ መዓልትስ ጠቒሙና።
1: ንምንታይ ኢኻ ሓበን ወደይ
0: በታ ናይ ሽዑ እንተ ዝኸውን ምዛ ማእተቱ እንተጋጨወትና።
1: ዋ እንታይ ማእተቱ? እዚ መርዓኸ?
0: መርዓ ድኣ መደብና ወዲና መፂና ንርክበሉ።
1: ኣንተ ሓበን ወደይ ሕጂ ማእቶት ወዲ ማእቶት ኣይትበል። ዓይኒ በይንኸ እንዲኻ መን ዳ ሓልፈይ ኣለካ እዩ? መን ላዕልን ታሕትን ክብለልካ ነዝውራይ?
0: ድሓና ትማማ ሓንቲ ወርሑ ከ ምዞም ጀምዓና ኣብ ውራይ ሃገር ተሳቲፍና ውራይና ጣዕጣዕ ክነብላ ኢና።
1: እወይ ኣይፋልካን ኣይፋልካን ዝወደይ ዋላ ንበዓል ወዲ ሓሊማ ክነግሮ።
0: ዋ ማማ ክልተ ወርሒ ተሪፍዎ ዘሎ ውራይ ክብልሲ ንናይ ሓደ ወርሒ መደብ ካብ ብፆተይ ክተርፍ ኣይከውንን እዩ። ወፍሪ ልምዓት ሃገር እኮ እዩ። መን ዘልመዓልና ሃገር ዳኣ ክንምርዖ? ኣቲ ንፅቴ ካብ ብፆትካ ይትትረፍ ባህሊ ዶ ይነበርክን?
1: እወ ሕጂ እውን ኣበባኻ ኮይናት እኒኣ እምበር ካብ ብፆትካ ክትርፍ ኣይደልን። ወዲ መን ኮንካ ክትርፍ?
0: ከምኡ ጥራይ በሊ እዚ እንዲቲ ፅንዓት ኣስኒቑ ዘዕጥቕኒ ቓላትኪ ንፅህተይ ወዲ መን ኮንካ ደበል ወዲ መን ኮይነዎ ካባኹም ጀጋኑ ምውላደይ ሕብን እኳ እየ ዝብል።
1: ከመይ ዘይትሕበን ኣተሓበን ወደይ ሕቡን ወዲ ሕቡናት እንዲኻ ዛንታ ኣቦኻኩ ዛንታ ፅንዓት ዛንታ ጅግንነት ዛንታ ክብረትን ሓበንን ሓበነይ ከምቲ ትፈልጦ ኣቦኻ ልክዕ ከማኻ ሓደ ንዲ እዩ ነይሩ። እዛ ልዋሃደ እዩ ወይ ዓይኒ ዓይኑ እናጠመተት ከም እንቋቑሖ ከይስበራ እንዳተኻነኸነት ዝያዳይ ክብረተይ እናበለ ዝዕብየቶ ሓደ ከም ሓሙስ ነዲ እዩ ነይሩ። ዝያዳይ ሓደን ክንዲ ሽሕን ስለ ዝነበረ ወሊዱ ዘሚሉ ሻሕሻሕ ክብለላ ኣብ ጭልቅዕ ዕድሚኡ ወዲ 18 ዓመት እያ መርዐቶ። እቲ እዋን ተስፋን ሃረርታን ናፅነት ዘጓተተ መሪር እዋን ምዝላቕ እዩ ነይሩ። ሽዑ ምዝያዳይ ኣብ ሕፅኖት ኢና ነርና። ኣዒንተይ ርእየን ኣይፀጉብኦን እዛ ነይ ዕላሉ እንዳልኡን ኣይመኖኦን። ኣብቲ ፈታኒ እዋን ብፍቕረይን ፍቕርታ ልዕሊ ነብሳ ተፍቅሮን ኣደይ ፍቕሪ ሃገርን ተቐርቂሩ እዛ ሃገር ሓበን ንጥፍኣታ ብሓያላት ሃገራት ተሓጊዞም ተሃንዲዶም ካብ ዝመፁ ደመኛታታ ዘድሕና ኣለኹልካ ዓደይ ዝብላ ትደሊ ስለ ዝነበረት ዝያዳይ ሕልፊ ኺዳኑን ወላዲቱን ሃገሩ ኸድሕን ይመሪፁ ኣለኹልካ ዓደይ ኢሉ ድማ ካብ ብፆትን መዛንኡን ኣይተረፈን። መጋረቻ ሕፅኖትና ብስቕሉ ኣፋ መቖት ፍቕርና ብጥልሉ
2: ንብረዳስ መርዓና ከይትመልሰ ተረፍ ስዋና ከይመፀፀ ተሰሊፉ ሃገር እተሓቶ ክምልስ ወፊሩ
1: ኣደይ ባህጊ ምልኣት ደንቢኣ ደቂ ወዳ ናይ ምሕቋፍ ሃረርተኣ ከተተግብር ምርዓት ፍፅኖት ሒዛ እግሪ እግሪ እያ ተበጊሳ ካልእ እንተተረፈስ ሓድግ እንተትረፍኩ እዩ ነይር መልሳ ኣብቲ ክንሕንቅቐሉ ክንስሕቀሉ እንዳ ጐይታይ እምበይተይ ንበሃለሉ ዝግበኣና ጊዜ ተጋደልቲ ኣለዎ ኣብ ዝበሃል ቦታ እናነጠብና ዘይሓኽርናዮ እምባ ዘይሰገርናዮ ሩብ ኣይነበረን ድሕሪ ነዊሕ ጊዜ ግን ኣሃድኡ ንተበገስ ኣብሪኻ ኸላ ኣብታ ዝነበርዋ ቦታ በፂና ሽዑደይ በቲ ብጅግንነት ወዳ እናተሓበነት በቲ በቲ ድማ ብናፍቖት ዝርንዛሕ እንዳነበዐት ብዝተዳባለቐ ናይ ሓበንን ናፍቖትን ስምዒት ሓደ ውላድ እዩ ሓድ ግን ተትረፈለ እዩ ባህገይ ሓቒፎ ክስዕሞ እውን ኣይብለካ ነየ ዝወደይ ምዛ ዕምባባ ጓል ጥራ ይራኽበለ ኢላ ነቲ ኣዛዚ ኣብ ብርክ ወዲኣቶ ልዕሊ ቓላታ ባህጋን ለውሃታን ከብዱ ስለ ዝበልዖ ኣይጨከነን ሰሙን ብሓደ ጸኒሕና ድሕሪኡ ግን ንሱ ናብ ምስርዑ ንሕና ድማ ናብ እንዳ ህዝቢ ምሪሕና ኮይንና ሸዓ ምስ ተረኣና ዝያዳይ በታ ናይ ሰሙን ጻኒሒት ንዓኻ ተክዩ ቀስምን ተሃዲድን ወረርቲ ምኪኑ ኣብራ ህንዱዳት ሰይሩ ተፈሊድና ንሓዋሩ
0: ንፅህተይ ንሱ ንሓዋሩ እንተተፈለየና ሞይኡን መንፈሱን ኣሎ ንዶምሳና ንፅህተይ ብርኽቲ ኣጆኺ ንስኺ ነፂኺ ዋጋ ኺዳን ዝኸፈልኪ ንፅህቲ ደኺ ኣነ ድማ ነታ ባባ ህይወቱ ዝኸፈለላ ሃገር ንምልማዕን ንምዕባልን ጅግና ክኾነልኪ
2: በቃ ዝወደይ ብሰላም ተመለሰኒ
3: ወበስተሻሞ

0: አውሑስ ሃገር፣ አውሑስ ሃገር፣ አውሑስ ሃገር፣ አውሑስ ሃገር፣
1: ሃገር አውሑስ፣ ሃገር አውሑስ። ታያለ ሓድሽ
0: ሕማቅ ሽታ ሬሳ ጸላይ ተዘይኮይኑ ዓወት ብዓወት እዩ ዘሎ።
1: ግርም ግርም ግርም በል በታ ናይ ከብዲ ጋሻ ገዲመ ናብ ኣቢሉ ሎ እሞ ከምቲ ዝፅሕን ክወሮ ኢኻ
0: ተረድየካ፣ ተረድየካ
1: ኣላ ዝበል ኣብ ገዛና ባር ሓሙሽተ ክፅበየከ
0: ወይስ ዋ ወዲ ሓሊማ ዲኻ እንታ
2: መርሓባ ወዲ ሃይለ መይ ቀኒኻ
0: ንዓንደለኻ
2: መይ ኣለኻ ድሓንደለኻ
0: ብእንደይ እንዳኣልካ አንታ ምስ ምርኩስካ እኳ ተመዲብካ እናትኸው
2: ሃገር እንተ ጸዊዓዳ የትረፍ ምስ ምርኩስካ ዋላ ምስ ውልቸርካ እውን መኽታት ምበ
0: በቃ ዝተረፈ ኣካላትካ ክተወፊ
2: እህናይ ዳ ኩሉ ንዓኣን ምእንታኣን እዩ ኩነታት ከመይ ኣሎ
0: ወርቂ ሓንቲ ዘሰኪፍ የለን እዞም ኣሰራያታቶምን ኣቦታቶምን ተኸቲሎም ጅግንነት ዝወረሱ መንእስያት ሒዝካ ደኣ እንታይ ጸገም ኣሎ ጸላኢ በብ ዝወፈረቱ ቖሽሚዱ ዘፍል እዩ ዘሎ ዘሕብን ጅግንነት እዩ ዝወራረስ ዘሎ
2: እዛ ሃገር ዕድለኛ እያ ካብ ጠለቡ ጠለባ ዘቐድም ካብ ንዓይ ንዓኣ ዝብል ውላድ እተፍሪ ክብርቲ ሃገር
0: ሓቅኻ ሓቅኻ ወዲ ሃሊማ በልከ እንታይ ዳ ምፅኢካ
2: ወዲ ሃይለ ሓደ ፃንታ ወዲ ስውእ ብፃይና ኣብ ዝሃዱ ምሳኻ ኣሎ
0: ወዲ ስውእ ብፃይና
2: እወህ ኣቦኡ ሓደ ወንሱ ሓደ መርዓ ኣተኹ ኣተኹ እናበሎ ኩነታት ኣርኪብዎ ምስታ ዝምርዓዋ ዝኸተተ ወዲ ስውእ ጅግና ብፃይና
0: እዋ
2: እወ ወዲ ሃይለ እኽለማይ ተኣሊኹ ዳስ ኣበቡኡ ጥራይ ተሪፍና ስለዚ ብፆትና ኣብቲ ኣህድኡ ኸይድኩም ምስ ናይ ቀረባ ሓለፍቱ ተረዳድኡ ምስራሕ ዘየጸግም እንተ ኾይኑ ናታቶም ውሳነ እያ ስለ ዝበሉ ኒአ ናባኻ መጺ
0: እንተ ወዲ ሓሊማ ሓደ እተ ኾይኑ ስባ ክትከኣልና መን እዩ ሹም
2: ሓበን እዩ ዝበሃል ሓበን ተመስገን ወዲ ዝያዳ ኸኣብልዎ ወይለ ነብኮ ትፈልጦ ኢኻ ወዲ ሃድና እንዲ ነይሩ ወዲ ንወዲ መሓሪ እኮ እዩ
0: ወዲ መሓሪ ወዲ መሓሪ ጅግና እቲ ድኡ ኣብ ሜዳ መጽያ ዝወለደቶ
2: ኣይዋ
0: ሓበን ሓበን ሓበን ሓበን ጅግንነት ኣቦኻ ወሪስካ ጅግንነት ካ ብግብሪ ዘመስከርካ ጅግና ወዲ ጅግና ፍኻራ ወረርቲ ናብ ኣውያት ትዕቢቶም ናብ ሕፍረት ቀይርካ ኣፅዋራቶም ማሪኽካ ታንክታቶም ሓምሲስካ ሕልሞምን ህርፋናቶምን ኣብ ኒንካ ደኣ ናበያብል ካብ ብመርዓኻን ኣበባኻን ብድሕነትን ዘይንቕነቕ ህላዊ ሃገርን ክትሕበን መሪፅካ ሓበን ሓበን ህዝቢ ሓበን ሃገር ሓበን ኤርትራ በል ሓበን ወለዶታት ዝሕበኑሉ ዝሕብን ተግባር ፈጺምካ ኢኻ እሞ ህዝብን ሃገርን ብጅግንነትካ እናተሓበኑ ክነብሩ እዮም።
2: እህ ተወዲ ሃይለ ኣሎ በለኒ ተሰዊኡ ኸይተስማዐኒ ሓበን ክምርዖ እምበር ክስዋእ የብሉ ወዲ ሃይለ መልሰለ ይባ ሒዘዮ ክኸይድ ሰንሰለት ቀጻልነቱ ኸረጋግጽ ኣብ ዳሱ ንኽንስዕስዕ እኳ እየ ክወስዶ መጺ እታ ሓደ ወሊዳ ኣብ ኪዳናን እምነታን ጸኒዓ ንመስዋእቲ በዓል ቤታ ተሓቢና ሓበን ኢላ ዘዕበየት ወላዲት ሒዘላ ኽመጻእ ሃረር እያ ትብል ዘላ ሃረርታኣ ኸይበንን ባህጋ ኸይኩለፍ ወዲ ሃይለ ኣሎ እምበር ተሰዊኡ ኸይትብለኒ

0: ከይደኸ እንታይ ክብል እንታይ ክብላታ ወዲ ሃሊ
1: ወዲ ሃሊማ ክብረት ዝሃገር ብዋጋ ክቡር ህይወት ህዝባ እንዲናሓደረ ዝኹላ ሃበኒ ክብሪ እዛ መሬት ከምኡ ብኡ ክብርቲ ህይወት ወፊ እዩ ሓበናይ ንረኽቦን ኢና ንጅግንነትን ሰንሰለት ህላዊኡ ዝትክእ ውላድ ግን ክንረክብ ኢና ፌበን ቅድሚ ዚ ኩናት ድቂ ሒዛ ስለ ዝፅንሕት ንገዛ ክንሰዳ ወዲእናላ ኣለና
2: ንወዲ መሓሪ ብሓበን ንሓበን ብሓድሽ ሓበን ዝሐብንዋ ዝተኻኽኡ ሓብንቲ ሃገር ኤርትራ ምስጢር ሓበንኪ ኣብቲ ብኣኺ ዝሕበን ሕቡን ህዝቢኺ እዩ ንዘለዓለም ዓለም ከዓ ብምልኣት ኣፍ ልብኺ ነፊሕኪ ብመትከላትኪ ኸሪዕኺ ጐይታ ውሳነታትኪ ኾንኪ ደለይቲ ውድቀትኪ ስጊድኪ ውዲታቶም በጣጢስኪ ተሓቢንኪ ኽትነብሪ ኢኺ ህዝቢኺ ብኣኺ ንስኺ ብህዝቢኺ ኰሪዕኺ ትነብሪ ሃገር
1: እወ ሳላቶም ሓበን ህዝቢ ትማል ሎም ጽባሕ ንሓዋሩ ኤርትራ ቀሲና ትነብር ሃገር
3: ብናሃበነይ ተግባራትካ ንጅግነትካን ተሓቢሩ ዝነብር ውላድ ኣግዲልካ ኣለኸሞ ንስኻ ከምልኡኻ ኣንኸዓ ከምማኻ ኮይና ኣለና ኣለናኩ ቅሳ ቅሳ ቅሳ ሰማዕታ

ቶም ህወቶም ዘይበቐቑለይ ኣነ ክህሉን ድኦም ሓሊፎምለይ ንስለ ሕልፈት ጥራይ ኣይኮኑን ሓሊፎም ትርጉም ናፅነት ኣቐዲሞም እዮም ፈሊጦም ህወቶም ወፍዮም ሃገር ዘግዘሙና ኣዕፅምቶም ከስኪሶም ሓፁር ዝሰርሑልና ደሞም ዝፈሰሰ በጂ ሃገር ብሓበን እናንዝክሮ ብምሉእ ልብና ስለ ዝኾኑ ትርጉም ብህወት ምንባርና ተሰዊኦም እምበር መዓስ መይቶም ወትሩ ህያዊቱ ክቡር ውዕለቶም ነቲ መስዋእቶም ኣነ እንተዘይቀፂለሉ ኣነ ሓሊፈ ተካኢም ዘይሓድገሉ ስውእ ብፃይ ብፀይቲ ሽዕዩ ዝብከየሉ ዝብከየል ካብ ኮነ ቃልሲ ወለዶታት ንህላወ መንነትና ክብሪ ኣለዎ መስዋእትና። ስለዚ ኢና ድማ ንብል ሓበና ኩርዓትና መስዋእቲ ነዚ ሃገር ካብ ቀደም ካብ ጥንቲ እናተወራረሰ ይመፅ እዩ ክሳብ ሕጂ። ምዝጉቢ ታሪክኩም ብወርቂ ቀለም ክቡር ይዋጋኹም ንዘለኣለም። ምእንቲ እዚ ሃገር በጃ ዝሓለፍኩም መዓልትኹም ኢሎሚ መዓልቲ ዝኽርኹም

ኮንኩም ረቂቓን ብኣካል ስውራት ብመንፈስ ጉሁዳት ኣለኹም ኣብዚ ኣብቲ ብርሃን ኢኹም ድሙቓት ከዋኽብቲ። እዛ ሃገር ኣፍሪ ኣብ ብሉፃት ናትኩም ተካእቲ ሙሉእ ሕድርኹም ተግበርቲ ኣብ ዘለኹምሞ ቕሰኑ ስውእ ስውእቲ ምስ ዓለማ ተሰሪዐ ያኮ እዛ ሃገርና ውቅብቲ ንኽብሪ ዝኽርኹም ወሊዐ ሽምዓ ብሓበን ክዝክረኩም የዒንተይ ከይነብዓ ሕድርኹም ከተግብር ይኣቱ መብፅዓ ይውሕደኩም ደዝኽር ሓበነይ በሉ ብሓበን ትዘከርታናትኩም ዕለት ንዘለኣለም ንዘንቲ ዕለት ዘለኣለማዊ ዝኽርን ክብርን ሰማእታትና ዓወትና ሓፋሽ

ሓይሳብ ሓይሻት ምተቕበለት ቴሌቭዥን ኤርትርያ ቃዝረ ሰላመትና ትከበቶ ዲበ እምብል ግልዮም ለዳለ ኣኽባር ለሰዓት ለቐረግልኩም ስሌማን መሓመድ ሳዕደና ከዘባዕብያ ርእሱ ግለንብት 20 ጁን ኣብ ደረጀት ኣቕሊም ግብለት ብኣሴራር ሸመ ወከሪ ዕምበባት ዘከራት እቲ ኣቃሊም ጋሽ በርካ ዋዓን ሰባ 20 ጁን ኣብ ምዕል ሸውሃዳ ኤርትርያ ኣብ ሓበን ዘከራት ዲብ ምድርት እምኒ ሓይሊ ገናይ ዘሸውሃዳ ዲብ ናይ ሕሽመት ኣካንዉ በፅሓ ኢራን ኸሊጅ ሁርምዝ እብ ድግማን ከም ደበአቱ ሓበረት ሩስያ ዲብለት ፈናታ ማዕሳክር ዩክሬን በሊስ ህጆም ከም ወደት ሓበረት ዲብ ውላየት ካሊፎርኒያ ኣሜሪካ እብላ ጀራ ነደ ድባ ዲብ ድዋር ደማር ጀራ ተፋሲል ኣኽባር 20 ጁን ኣብ ምዕል ሸውሃዳ ኤርትርያ ኣብ ደረጃት ኣቕሊም ግብለት እቲ ዮም 19 ጁን ዲብ መዲነት ምንደፈራ ብኣሴራር ሸመ ወከሪ ዕምበባት ዘከራት ዲባ ኣብ ምዕል ገፀ ምሴ ብኣላፍ ለለተዓለበ ሸዓብ ዲብ ከርስላ መዲነት እንደየት ጀምዓ ሸመ እንደ ኣብርሃ እስክ ሓረት መቕበረት ምሕርበት እንደ ሄረራ ሸውሃዳሁ ብሓበን ዘከራ ሙዲር ምድርየት ምንደፈራ ሰይድ ወ ህዝቅያስ ውህበት እታስማዕያ ከሊመት 20 ጁን ሸውሃዳና ለሓድገዋ ኣማነተ ዲብ ፍዕል እግል ናውዕል ቆልና ለንሓድስ እታ ምዕል ሰበታ ኩሉ ለእንወዲ ወራታት ብኣማነት እግል ልትከደም ከም ወጅብ ኣፍሃማ ኣልክነ ዲበንቱ ቅስም ዓዳት ወርያደት ኣቕሊም ግብለት እትዮም 18 ጁን ዲብ ሓረተ መብና እዳረት ኣቕሊም ግብለት በርናምጀ ዝክረት ሕላይ ነዘማ ለምን ኩለን ውዛራት ለኣትወከለው ሸቃላ ለሻረከው ዲቦ በርናምጅ ኣሸዓር ሓልየት ወድራማ ለከምከማዕላ ሕድ ባሸቢህ እትዮም 19 ጁን ዲብ እሳዋ ለገብኣ ቃኢድ መርከዝ ተእሂል ቁዋት ድፋዕ ኤርትርያ ሜጀር ጀነራል ሮመዳን ዑስማን ኣውልያይ ወቃኢድ መርከዝ ተእሂል ክድመት ወጥን ኮሎኔል ደበሳይ ግደ ለኣሻረከው ዲባ ዓደት ኣብርሆት ሸሜዕ ወዕፌፈን ቀደማ ናይብ ቃይድ መርከዝ ተእሂል ክድመት ወጠን ሌተናል ኮሎኔል ተመስገን ሳሙኤል እታስማዕያ ከሊመት 20 ጁን እግል ኩሎም ዲብ ኣምፆት ሕርየት ወሓሸሞት ስያደት ለዝተሻህደው ፍራስ ሸሃዳ ለንትዘከር ዲባ ወኣማነቶም እግል ነእትምም ገለድና ለንሓደስ ዲባ ቃልየት ኣምዕል ካምታ ሽርሓ ሌተናል ኮሎኔል ተመስገን እንደ ኣትላ እላ እቲ ቀበት ዓድዋ ካርጅ ለነበር ሸዓብ ኤርትርያ ሸማዓት እንደ ኣብርሃ ልስከቦ ሸውሃዳና እቲ ልብል ለነሽድ ዲባ ኣምዕል ዲብ ኣጃል እግል ትተዓደ ላባ ዓውል ሕሽመተ ሸዕቢ ኤርትርያ ሰበታ ኣማነት ዋእፊና ሸውሃዳና እግል ነእትምም ዋጅብ ወጠንየት ከምቱ ተሓሰባ ለበርናምጅ ለትፈናታ ዕፌፈን ቀደመ ዲቡ እምበልእሊ ዲብ ስልቲ ለሃለያ ውሕዳት ብጀህተን ሸመዕ እንደ ኣብርሃያ

እስራጁን ግብለት ብኣሴራር ሸሜ ዋክርየት ዕንቦባት ዘከራ ተቕሊም ጋሽ በርካ ዋዓን ሰባ እስራጁን ኣብ ምዕል ሸዋህዳ ኤርትርያ ኣብሓበን ዘከራ ዲብ ምድርት እምኒ ሓይሊ ገናይዝ ሸዋህዳ ዲብ ናይ ሕሽመት ኣካኑ በፅሓ ኢራን ከሊጅ ህርመዝ እብ ድግማን ከም ደብአቱ ሓበራት ሩስያ ዲብላ ተፈናታ ማዕሳክር ዩክሬን በሊስ ህጁም ከም ወደት ሓበራት ዲብ ውላየት ካሊፎርኒያ ኣሜሪካ እብላ ጀራነደ ድባእ ዲብ ድዋር ደማ ምታቕበለትና ምሴት ከረቦ በርከብት

سلام خبركم تعزبتي على توزينا سبورت حيزلكم قريب الاخو نمكتتالكم بخبر زعدم امير علي ካልኣይ ናይ ምድብ ግጥማት ዋንጫ ዓለም ትማል ምሸትን ናብ ሎሚ ኣብ ዘውግሕለይቲ ብዝተኻየዱ ክልተ ግጥማት ቀጺሎም ተኸይዶም ኣቐዲመን ጸወተን ዘካየዳ ኣብ ቀዳማይ ጸወታ ኣንጻር ጃፓን መዕለ 2-2 ዝተፈላለየት ሆላንድ ኣንጻርታ ንቱኒዝያ ብገፊ 5-1 ረቲዓ መሪሕነት ምድብ 6 ዝተረከበት ሽወድና ገጢማ ኣሰልጣኒ ሆላንድ ሮናልድ ኮማን ኣንጻር ጃፓን ካብ ዝገጠመት ጋንታ ንኣጥቃዓይ ሳንደርላንድ ብሪያን ብሮበሪው ኣብ ክንዲ ኣጥቃዓይ ዌስትሃም ሳመርቪል መሪጹ ብሮበር ዝተገብረሉ ትፅቢት ገና ኣውሽጢ 17 ደቃይቅ እዩ ብታሪካዊ ቁፅሪ መሊሱ ብሮበሪ ኣውሽጢ 17 ደቃይቅ 2 ሸቶ ኣመዝጊቦ ብሮበሪ ቅድሚ እዛ ገጥም ኣካይድዎን ኣብ ዝነበረ 13 ኣህጉራዊ ገጥማት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ተፃወታ እዩ ኣብ ታሪክ ዋንጫ ዓለም ድማ ኣብ ዝወሓደ ደቃይቅ 2 ሸቶታት ናይዚ ውድድር ዘመዝገበ

ዓይ ተፃወታይ ኮይኑ ብተፃወቲ ሆላንድ ፍፁም ዝተበልፁ ሽወደናውያን ድሕሪ ናይ ማይ ዕረፍቲ ዝሓሸ ምንቅስቃስ ብምንፅብራቅ ብመንገዲ ቪክቶሪያ ኮሬሽን ያሲን ኣያርን ንሓላውሉ ዳት ሆላንድ ቨርብሩገን ብቐፃሊ ክፍትንዎ ጀሚሮም ሆላንድ ንክልተ ሸቶ ብሮበሪ ዓቂባ ንዕረፍቲ መሪሓ ውፅያ። ናይ ድሕሪ ዕረፍቲ ፀወታ ክልተ ደቃይቅ ጥራይ ምስ ተላዕሎ ኮዲ ጋግፖ ሳሲት ሸቶ ሆላንድ ኣመዝጊቦም ኣብ መበል 54 ደቂቕ ድማ ንሆላንድ ራብዐይቲ ንውልቁ ድማ ካልኦት

ውሽጢ 4 ደቂቕ ኣብ ሜዳ ኣብፀንሓሉ ንሽወደን ሓሳስ ተስፋ ዝሃበት ሸቶ ኣመዝጊብላ ሽወደን ድሕሪ ሸቶ ኢላንጋ ንልዳት ሆላንድ ክደፍሩ ወይከኣሉን ብኣንጻሩ ካብ ወንበር ተቐየርቲ ተላዒሉ ናብ ሜዳ ዝኣተወ ሳመርቪል 5 ሸቶ ሆላንድ ወሲኹ እቲ ግጥም ድማ ብዓወት ሆላንድ ኣብ ልዕሊ ሽወደን 5-1 ተዓፅዩ ኣብዛ ግጥም 2 ሸቶን ሓንቲ ቀረብን ዝገበረ ኮዲ ጋክፖ ብሉስ ተፀዋታይ ናይዚ ግጥም ተፀዊዑ ኣብዛ ግጥም ዝተመዝገባ 6 ሸቶታት ኩለን ኣብ መድረኽ ፕሪምየርሊግ እንግሊዝ ብፀወት ተፀወቲ ዝተመዝገባ ብምዃነን ፍሉይ ይገብሮም ኣብዛ ግጥም 2 ሸቶ ዝተመዝገበ ኮዲ ጋክፖ ኣብ ናይ ምድብ ግጥማት ዋንጫ ዓለም ብዝተመዝገበን 5 ሸቶታት ምስ ወናኒ ናይቲ ክብረ ወሰን ሆላንዳዊ ሮቢን ቫን ፐርሲ ተመዓራርዩ ሆላንድ ኣብ ሓደ ግጥም ዋንጫ ዓለም ብመንገዲ 2 ተፀወታ ከ2 ሸቶ ከተመዝግብ ንካልኣይ ግዜ እዩ ኣብ ዋንጫ ዓለም 2014 ኣብ ልዕሊ ስጳኛ 5-1 ኣብ ዝተዓወተትሉ ሮቢን ቫን ፐርሲን ኣርያን ሩበንን ከ2 ሸቶታት ኣመዝጊቦም ምንባሮም ኣይርስዕን ሽወደን ኣብ ታሪኻ ኣብ ግጥማት ዋንጫ ዓለም 3 ልዕሊን ሸቶታት ተመዝጊቦዋ ክትስዓር ድሕሪ 1958 ብብራዚል ኣብ ፍጻመ ዝገጠማ ናይ 5-2 ስዕረት ንፈለማ ግዜ እዩ ሽወደን ንቐዳሞ 3 ግጥማታ ድሕሪ ምዕዋታ ኣብ ናይ ምድብ ግጥማት ዋንጫ ዓለም ኣንጻር ኤሮጳውያን ሃገራት ኣብ ዘካየረቶም ናይ መወዳእታ 15 ግጥማት ክትዕወታ ይከኣለትን ኣብ 5 ማዕረ ወፅያ ኣብ 8 ድማ ተረቲዓ ናብ ሰንበት ኣብ ዘውግሐ ለይቲ ኣባላት ናይ ዝምድብ ጃፓን ኣንጻር ቱኒዝያ ኣብ ዘካየዶ ግጥም ጃፓን ካብ ዩዌዳ 2 ሸቶታት ካብ ካማዳን ኢቶን ድማ 1 ሸቶ ብምዝጋብ ኣብ ልዕሊ ቱኒዝያ ብገፊሕ 4 ባሮት ዓዊታ ኣብ ቀዳማይ ፀወታ ብሽወደን 5-1 ድሕሪ ምርትዓ ንኣሰልጣኒ ሳብሪ ኣብ ቀዳማይ ፀወታ ዘሰናበተት ናይ ፈለመ ሃገር ቱኒዝያ ናብዚ ኣንጻር ጃፓን ዘካየደቶ ግጥም ኣብ 2018 ንሞሮኮ ኣብ 2022 ድማ ንስዑድ ዓረብ ዝመርሐ ሃርቬ ሮናርዲያ ቆፂራቶም ንጃፓንን ቱኒዝያን ዝረኸበ ግጥም መበል 1,000 ፀወታ ዋንጫ ዓለም ብምንባሩ ነዚ ግጥም ዝመርሐ ማእከላይ ዳኛ ብፍሉይ ዲዛይን ዝተሰርሐ ማልያ ተኸዲኑ ይኣትዩ ጃፓን ኣብ ታሪክ ዋንጫ ዓለም ኣብ 4 ተኸታተልቲ ግጥማት ኣይተሰዕረትን ኣብ 2 ተዓዊታ ኣብ 2 ድማ ማዕረ ወፅያ ኣብ ታሪኻ ድማ እቲ ዝነውሐ ብዘይስዕረት ዝኸረቶ ጉዕዞ ዋንጫ ዓለም እዩ ጃፓን ዘመዝገበቶ 4 ሸቶታት ኣብ ታሪክ ናይ ዝውርድር ብኤስያዊት ሃገር ዝተመዝገበ እቲ ዝበዝሐ ሸቶታት እዩ በዚ መሰረት ንምድብ 6 ሆላንድን ጃፓንን ብተመሳሳሊ 4 ነጥቢ ብፀብለታ ሸቶ ተበላሊፀን ይቕልሶ ኣለዋ ሽወደን ብ3 ነጥቢ ሳልሲቲ ቱኒዝያ ድማ ብባዶ ነጥቢ 4ይ ተርታሒዛላ ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ሓዳስ ተሳታፊት ሃገር ናይ ዝውርድር ኩራሳኦ ብዘመዝገበቶ 7 ሸቶታት ዛጊድ እቲ ዝገፍሐ ውፅኢት ናይ ዝውርድር ኣመዝጊባ ዘላ ጀርመን ኣንጻርታ ንኤኳዶር ረቲዓ 3 ነጥቢ ዝነበረ ኣይቨሪ ኮስት ያገጢማ ኣይቨሪ ኮስት ኣብ መበል 30 ደቂቕ ሓለቓ ጋንታ ፍራንክ ኬሲ ብዝቑፅርላ ሸቶ ንዕረፍቲ 1 ባዶ መሪሓ ውፅያ ኣይቨሪ ኮስት ንዕረፍቲ ሒዛቶ ውፅያ ዘላ መሪሕነት ክሳብ ምድብ 90 ደቂቕ ብዝቕፅል እንተዳ ኮይኑ እታ ቐዳሜይቲ ኣፍሪቃዊት ሃገር ናብ ዝቕፅል ዙርያ ዝሰገረት ክገብራ እዩ ኣንጻር ክሮሳዊ 7 ሸቶ ዘመዝገበ መስመር መጥቃዕቲ ጀርመን ኣብ ዝግጥም ከምዝሓለፈ ውሕሉል ኮይኑ ይቀረበን ኣሰልጣኒ ጀርመን ዩልያን ኔግለስመን ኣብ መበል 60 ደቂቕ ንፓቭሎቪች ብኤምሪ ንጃማል ሙስያላ ብኡንዳቭ ንሳነ ድማ ብለወሊን ቀይሩ እትይዎም ኣብ ብራይተን ፈሺልካ ተባሂሉ ናብ ሽቱትጋር ዝተፋነወ ኡንዳቭ ኣብ መበል 68 ደቂቕ ንጀርመን ማዕረ ዝገበረ ሸቶ ኣመዝጊቡ ምሸቱ ዝነበረት ኡንዳቭ ፀወታ ማዕረ ክዛዘም እናተቓረበ ኣብ መበል 4 ደቂቕ ልቢ ኣይቮርያውያን ዝሰበረት ካልኦት ሸቶ ወሲኹ ጅግና ናይዛ ምሸት ኮይኖም ስዩም ጀርመን ኣብ ልዕሊ ኣይቮሪ ኮስት ብዘመዝገበቶ ናይ 2-1 ዓወት ናብ ዝቕፅል ዙርያ ምሕላፋ ርጉፅ ገይራ ጀርመን ኣብ ዝሓለፉ 2 ውርድራት ዋንጫ ዓለም ካብ ናይ ምድብ ግጥማታ ከም ዝተኣልየት ኣይርስዕን ብዘይካዚ ጀርመን ንቐዳሞት 2 ናይ ምድብ ግጥማታ ብዓወት ክትጅምር ድሕሪ ዋንጫ ዓለም 2006 ንመጀመርያ ግዜ እዩ ብ3 ሸቶታት 2 ቀረብ ንብሉፅ ኣመዝጋብ ሸቶ ናይ ዝውርድር ክበርሕ ጀሚሩ ዘሎ ኡንዳቭ ብሉፅ ተፃወታይ ናይ ዝግጥም ተፀዊዑ ብሊቨርፑል ዝህደን ዘሎ ናይ ክንፊ ኣጥቃዓይ ኣይቨሪ ኮስት እያን ዲያሞንደ ሓደ ካብቶም ንጀርመን ሕማም ርእሲ ኮይኖም ዘምሰይዋ ተፃወት እዩ 56.1 ሚታዊት መጥቃዕቲ ኣይቨሪ ኮስት ብመስመር ያን ዲያሞንደ ዝተካየዱ ፈተነታት እዮም ኣብዛ ፀወታ ውድ 29 ዓመትን 183 መዓልታትን ዝነበረ ፍራንክ ኬሲ ኣብ 2010 ኣብ ግጥም ኣንጻር
ዝበሃል ብራዚል ኣብ 32 ዓመቱን 101 መዓልታትን ሸቶ ዘመዝገበ ዲድየር ድሮግባ ተኸቲሉ ካልኣይ ብዕድመ ዝዓበየ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣይቮርያዊ ተፀወታይ ኮይኑ ውንዳቭ ኣብ ግጥም ዋንጫ ዓለም ካብ

እምበር ተላዒሉ ኣብ ሓሙሽተ ሸቶ ኣስተዋፅኦ ገይሩ 3ለስተ ሸቶ ኣመዝጊቡ ክልተ ድማ ናይ ክሸቶ ቀረብ ገይሩ ወንዳ ድሕሪ 202 ሚዮዝላቭ ክሎዝ ኣብ ክልተ ተኸታተልቲ ቀዳሞት ናይ ዋንጫ ዓለም ግጥማቱ ሸቶ ዘመዝግበ ተፃወታይ ጀርመን ክኸውን በቂዑ ኣባላት ምድብ ሓሙሽተ ኤኳዶር ኣንፃ ኩራሳኦ ኣብ ዘካይሮ ግጥም ብዘይ ሸቶ ባዶ ባዶ ምፍላይን ስዒቡ እታ ዝነኣሰት ኣብ ዋንጫ ዓለም ክትሳተፍ ክኢላ ዘላ ኩራሳኦ ናይ ፈለማ ናይ ዋንጫ ዓለም ነጥቢ ረኺባ ኩራሳኦ ኣብዚ ግጥም ታሪካዊት ሓንቲ ነጥቢ ሒዛ ክትወፅእ ዝኽኣለት ሓላው ርዳታ ኤሎይ ሩም ኣብ ምዕጋት ፈተነታት ተፃወቲ ኤኳዶር ብዘርኣዮ ድንቂ ብቕዓት እዩ ኤሎይ ሩም ኣብዛ ግጥም 15 ፈተነታት ብምድሓኑ ምስቲ ኣብ ታሪክ ዋንጫ ዓለም ዝበዝሐ ምድሓን ተባሂሉ ናይ ቅድም ሓላው ርዳት ሕቡራት መንግስትታት ኣሜሪካ ቲም ሃዋርድ ዝተመዝገበ ክብረ ወሰን ተመዓራርዩ ቲም ሃዋርድ ኣብ 2014 ኣብ ግጥም ኣንጻር ቤልጅም 15 ፈተነታት ኣብ ሓደ ግጥም ከም ዘድሓነ ኣይርስዕን ኤኳዶር ኣብዚ ግጥም ዋላ እኳ 27 ፈተነታትን 3 ነጥቢ ባዶ 5 ተኽእሎ ምምዝጋብ ሸቶ እንትነበራ ንሓላው ርዳት ኢሎን ሩም ሰጊራ ንኩዕሶ ኣብ መርበብ ኣንጻር ጋንታ ከተዕርፍ ኣይከኣለትን ኣብ ቀዳማይ ፀወታ ብኣይቨሪኮስት ሓደ ባዶ ዝተሰዕረት ኤኳዶር መስመር መጥቃዕታ ኣብ ክልቲኡ ግጥማት ካብ ዘካየዶም 39 ፈተነታት ሸቶ ከመዝግብ ኣይከኣለን እዚ መስመር ኣብ መጻረይ ግጥማት ካብ 18 ግጥማት 14 ሸቶ ኣመዝጊቡ ነይሩ እዚ ግጥም ድሕሪ 1966 ብወገን ክልተ መጋጥምቲ ክለባት 18 ታርጌቶም ዝወቕዑ ፈተነታት ተኻይዶም ከብቅዑ ሸቶ ዘይተረኣዮ ናይ ፈለማ ግጥም ዋንጫ ዓለም እዩ ኩራሳኦ ኣብዚ ግጥም 5-32 ልዕሊኡን ዝዕድሞም ተፃወቲ ምስ ቀዳሞት ተሰልፍ ቲ ኣውሪዳ ድሕሪ 6-5 ተመሳሳሊ ዕድመ ዘለዎም ተፃወቲ ዘውረዳ ኢራንን ብራዚልን ተኸቲላ ድማ ሳልሰይቲ ሃገር ኮይና በዚ መሰረት ጀርመን ንምድባ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ ኣይቨሪኮስ ብ3 ነጥቢ ካልአይቲ ኤኳዶር ብሓንቲ ነጥቢ ሳልሰይቲ ኩራሳኦ ድማ ብተመሳሳሊ ሓንቲ ነጥቢ ብፀብለልታ ሸቶ ተበሊፃ ራብዓይ ተርታሒዛላ ግጥማት ዋንጫ ዓለም ሎም ምሸትን ናብ ፅባሕ ኣብ ዘውግሕ ለይትን ብዝካየዱ ግጥማት ቀፂሉ ክካየድ እዩ በዚ መሰረት ስጳኛ ኣንጻር ስዑድ ዓረብ ሰዓት 7 ቤልጅም ኣንጻር ኢራን ሰዓት 10 ኡራጋይ ኣንጻር ኬቨርደ ሰዓት 1 ኒውዚላንድ ድማ ኣንጻር ግብፂ ወጋሕታ ሰዓት 4 ፀወተን ከካይዳየን ባርከ ዝኸበርኩም ተኸታተልቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ ምክትታልኩም ኣዝየ መስግን ሰላም

0: ሃዊ ወመጣዕም መድረኽ ርዝቕ ጋይ
1: ኣዝሙር ወጀኒቱ ረቢ ደርአኒ
2: ሸማት ልብራሕመቱ ስራይግል ኣሞቱ

0: ምሽክለ ትበሃል ኣላምና ናይ ኣራጅል
1: መለይ መለይ በስ ረብላ ገርምቸ ርኢከ ረብላ ገርምቸ ኣነ በስ ርኢከ መደውራር ፍርህለይኩ መደውራር
0: ያ እዛ ፈራቶ ግራ መትዋላ በለቡኒ ሰማዕኒ ለጋ በጋስና በጋስናቶ እግል ድሓንገቢል ትብሎ ደፋርስ ዓልከማኒ
1: ፈረቅ
0: ኣብስርከብለካ ኣለ ሕጠር ኣወል

0: Museum. Ne lom sa بغندي ار استزينا خافلم اسرا سنه اب زوادو من سياسا وان اب زوباتات غاش باركان عن سبان اسرا سنه مع السماتات ايرترا بول الحبن تذكره ኣብ ንኡስ ዞባ እምኒ ሓይሊ ኣስክሬናት ሰማእታት ኣብ ናይ ክብሪ ቦቱ ዓሪፉ ኢራን ንመጻብ ሆርሙዝ ደጊማ ከም ዝዓፀወቶ ኣፍሊጣ ሩስያ ኣብ ልዕሊ ዒላማታት ዩክሬን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ሓቢራ ኣብ ግዛኣት ካሊፎርኒያ ብዝተኸስተ ሓደጋ ባርዕ መሮር ከባብያዊ ዕንወት ወሪዱ ዕስራ ሰነ መዓል ሰማእታት ኤርትራ ኣብ ዞባ ደቡብን መዲና መንእስያ ኣሳዋን ብሰልፊ ሽምዓን ምንባር ኣኽሊል ዕምበባን ተዘኪራ ወከልቲ ኤሪና ሸዊት ገብረ ብርሃንን ሙሴ ኺዳንን ዘለኣኽዎ ትሕዝቶ ኣብ ሓደ ጸብጻብ ተዋሂዱሎም ሸዊት ገብረ ብርሃን ከተቕርቦ እያ
1: 20 ሰነ ተራ ዕለት ኣይኮነትን እዛ ዕለት ምስለ ዝነስተማቕሮ ዘለና ንፋስ ሓርነት በጃ ዝሓለፉ ሰማእታትና ወትሮ ኣብ ልብና ኣለኹም ብምባል ሕድሮም ንምትግባር ቃልና እንሕድሰላ ዝኸበረትን ዝረዘነትን ዕለተ ኤርትራውያን እውን እያ ስለዝኾነ ኢና ድማ ዓመት መፀ ኣብዛ ዕለት ኣብ ረዚን ዝኽርሓበን ብምፅማድ ብዝተፈላለዩ መደባትን ምውላዕ ሽምዓን እነኽብራ
2: 20 ሰነ መዓልቲ ሰማእታት ኤርትራ ብደረጃ ዞባ ደቡብ ብ19 ሰነ ኣብ ከተማ መንደፈራ ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ኣብቲ ዕለት ኣብ ሰዓታት ምሸት ብኣሽሓ ዝቁፀር ህዝቢ ኣብ ማእከልቲ ከተማ ብምትእኽኻብ ጥዋፍን ሽምዓን ኣብሪሁ ክሳብ ቀፅሪ መቓብሪ ሓርበኛታት ብምጓዓዝ ንሰማእታቱ ብሓበን ዘኪሩ ኣመሓዳር ንዞባ መንደፈራ ኣቶ ህዝቅያስ ውህበት ኣብ ዘስምዖ ቃል 20 ሰነ ሰማእታትና ዝገደፍዎ ሕድሪ ንኽነተግብር ቃልና እነሕድሰላ ዕለት ስለ ዝኾነት ኩሉ እነካይዶ ንጥፈታት ብዝረዚን ሕድሪ ክቃና ከም ዝግባእ ኣገንዚቡ እዚ ከምዚ ኢሉ ንከሎ ክፍሊ ባህልን ስፖርትን ዞባ ደቡብ ብ18 ሰነ ኣብ ቀፅሪ ህንፃ ምምሕዳር ዞባ ደቡብ መደብ ስኽሪ ዜማ ወዲቡ እቲ ካብ ኩለን ሚኒስትርታት ዝተዋፅኡ ሰራሕተኛታት ዝተሳተፍዎ መደብ ግጥምታት ደርፍታትን ድራማን ዘጠዓለለ ነይሩ ብ19 ሰነ ኣብ ሳዋ ዝተገብረ ኣዛዚ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጆር ጀነራል ሮሞዳን ዑስማን ኣውልያይን ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮነሬል ደበሳይ ግደን ዝተሳተፈዎ ስነ ስርዓት ብምብራህ ሽምዓን ስነ ጥበባዊ መሰናድኦን ዝተሰነየ ነይሩ ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮነሬል ተመስገን ሳሙኤል ኣብ ዘስምዖ ቃል 20 ሰነ ንኩሎማ ምምፃእ ናፅነትን ምውሓስ ልእላውነትን ዝወደቑ ጀጋኑ ሰማእታትና እንዝክረላን ሕድሮም ንምትግባር መብፃዕና እንሕድሰላን ረዛን ዕለት ምዃና ገሊጹ ሌተናል ኮነሬል ተመስገን ኣስዒቡ እዚ ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ሽምዓን ጥዋፍን ብምብራህ ቅሰኑ ሰማእታትና እናበለ ዝዝምረላ ዕለት ንውሉድ ወለዶ ክትሰጋገር ዘለዋ ዋጋ ክብረት ህዝቢ ኤርትራ ስለ ዝኾነት ሕድርን ለበዋን ሰማእታትና ክንፍፅም ዝርከበ ኣሃዱታት በብወገንን ሽምዓ ብምብራህን ስነ ጥበብ መደባት ከምዝዘከራ ወኪል ኤሪና ሓቢሩ
0: ብተመሳሳሊ መዓልቲ ሰማእታት ኤርትራ ኣብ ዞባታት ጋሽ ባርካን ዓንስባን ብዝተፈላለየ መሰናድኦታት ብኽብ ዝበለ ሓበን ተዘኪራ ወከልቲ ኤሪና ኣልማዝ ወልደ ገብርኤልን ኢብራሂም ዓልን ዘዳለውዎ ጸብጻብ ኣልማዝ ወልደ ገብርኤል ከተቕርበልና እያ
3: ብደረጃ ዞባ ጋሽ ባርካ ኣብ ባሮንቶ ኣብ ዝተገብረ ናይ ዝኽሪ መደብ ኣምባሳደር ማሕሙድ ዓልሑሪ ኣዛዚ ህዝባዊ ሰራዊት ምዕራባዊ ግንባር ኮነሬል ሃብቱ ገብረ እንድርያስን ኣብ መካነ መቃብር ሓርበኛታት ኣኽሊል ዕንበባን ቢሮም ኣመሓዳር ንኡስ ዞባ ባሮንቱ ኣቶ ተስፋ ኣለም ባህታ ኣብ ዘስምዖ ቃል ዝኽሪ 20 ሰነ በጃ ንዝሓለፉ ሰማእታትና ናብ ናይ ክብሪ ቦትኦም ብምምፃእ ሕድሮም ንምፍፃም ቃልና ንሕድሰሉ ኣጋጣሚ ከምዝኾነ ገሊጹ። ብ19 ሰነ ድማ ብኣሽሓ ዝቕፀሩ ህዝብን ሰራዊትን ኣብ ጎደናታት ወፂኦም ሽምዓ ብምምላዕ ሰማእታቶም ብሓበን ክዝክሩ እንከለዉ ንትርጉሙን ርዝነትን መስዋእቲ ዝገልጽ ስነ ጥበባዊ ሰናድኦታት ቀሪቡ። ኣብ ዞባ ዓሰባ እውን ብደረጃ ዞባ ኣብ ከተማ ከረን ኣብ ዝተኻየደ ስነ ስርዓት ብኣሽሓ ዝቕፀር ህዝቢ ክሳብ መቓብር ሓርበኛታት እብሪ ጉዕዞ ድሕሪ ምክያድ ወኪል ኣመሓዳሪ ዞባ ዓሰባ ኮሎኔል ክብሮም ንርኣዮ ንክብሪ ሰማእታት ኣኽሊል ዕምባባ ኣንቢሮን ናይ ምግራብ መደብ ተሰላሲሎን። ኮሎኔል ክብሮም ንርኣዮ ኣብ ደስምዑ ቃል 20 ሰነ ንሰማእታት ኤርትራ ሰላኹም ተሓቢና ብሰላም ንነብር ኣለና እናበልና ብልዕል ኩርዓት እንዝክረላ ዕዝዝ ዕለት ምዃና ብምግላፅ መዓልቲ ሰማእታትና ኪኖ ዝኽሪ ምስ ነብስና እንዝትየሉን ውሽጥና እንሓትሉን ኣጋጣሚ ከም ዝኾነ ኣረዲኡ። እዚ ከምዚ ኢሉ እንከሎ ብ19 ሰነ ኣብ ምላእ ዞባ ሰልፊ ሽምዓ ተኻይዱ። እቲ ስነ ስርዓት ድማ ብስነ ጥበባዊ መሰናድኦታት ዝተሰነየ ነይሩ።
1: ስዋኣትና ዘይተሓልፍ ሓራ ኤርትራ ስለዝተኽሉልና ዘለኣለማያን እዮም። ስለዚ ነዚ ክቡር ዋጋ ዝተኸፍለሉ ውርሻ ብሓባር ሒዝና ንቅድሚት ክንስጉም ንሃገርና ክነልምዕ ታሪካዊ ግዴታ ኣሎና። ስዋኣትና ብስራሕና ይደበሱ። ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤለ ካብ መቓብር ሰማእታት ከተማከረን።
0: ኣብ ንእዞባ እምና ሓይሊ ኣብ እዋን መኸተ ምኽባር ልኡላውነት ናይ ዝተበጀቡ 28 ሰማእታት ኣስክሬናት ከካብ ዝነበሮ ቦታታት ተላዒሉ ናብ ናይ ክብሪ ቦታ ዓሪፎም። ብ20 ሰነ ኣብ መቓብሪ ሓርበኛታት ኣብ ዝተፈፀመ ስነ ስርዓት ህዝብን ኣባላት ሓይልታት ምክልኻልን ነቲ ኣስከሬንታት ብሰልፊ ኣሰንዮም ብክብሪ ሓመድ ኣዳም ኣልቢሶሞም። ኣዛዝ ናይተን ኣብ ምእካብ ኣስከሬናት ሰማእታት ተዋፊረን ዝነበረ ኣህዱታት ሓይልታት ምክልኻል ኣብ ዘስምዖ ቃል እቲ ናይ ምእካብ መስርሕ ኣብ ፃዕዳ ቅላይን ኣዲናን ዝበሃል ቦታታት ከም ተኻየደ ሓቢሮም። ኣመሓዳሪ ዘባድቡ ኣቶ ሃብታ ኣብ ተስፋ ፅን ኣብ መቓብሪ ሓርበኛታት ኣኽሊል ዕምባባ ድሕሪ ምንባር ኣብ ዘስምዖ ቃል ነቲ ኣስከሬን ሰማእታት ኣብ ምእካብን ምግዓዝን ዝተረኣየ ንጡፍን ዕዙዝን ተሳትፎን ምምሕዳራት ከባቢ ዓዲ ብሓይላይን ዓዲ እያቕነን መጊሶም። ኣብቲ ኣጋጣሚ ንቕያን ጅግነትን ሰማእታት ዘመጉስ ስነ ጥበባዊ ዕዮ ቀሪቦም። እዚ ከምዚ ኢሉ እንከሎ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ደቂ ኣምሓረን ባና ሓርነትን ንዞባ ደቂ ኣምሓረ ዘዋፅዎ ልዕሊ 21,000 ኣቕፋ ብምምሕዳራት ንዝተለለያ ስድራ ስዋኣት ተመቓሪሖም። ነበርቲ ደቂ ኣምሓረን ኣብታ ከተማ ዝነጥፉ ሰራሕተኛታት መንግስትን እውን ኣብ ቀፅሪ ፓርክ ሰማእታት ወፈራዊ ስራሕ ከም ዘሰላሰሉ ወኪል ኤሪና ሓቢሮም። ብተመሳሳሊ ተምሃሮ መምህራንን ሰራሕተኛታትን ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ 58,000 ኣቕፋ ንስድራ ስዋኣት ከበርክቱ እንከለዉ መደብ ዋርሳ ብገዳይም ተጋደልቲ ተኻይዱ። ኣባላት ክፍለ ሰራዊት 1670 ነበር ድማ ንስድራ ስዋኣት ገንዘባዊ ሓገዝ ምሕራስ ጉርሁ ምፅጋን ኣባይትን ምዕዳል ዘርእን ዘጠቃልል መደባት ኣካይዶም። ኤርትራን ነበርቲ ላስ ቬጋስ ሕቡራት መንግስታት ኣሜሪካ፣ ኢስታንቡል ቱርኪ፣ ከምኡውን ጅዳን ርያድን ስዑድ ዓረብ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ብዝወደብዎ መደባት ዝኽረሓበን ንመሰሰኒ ማዕከን ሕድሪ ሰማእታትን መጠወሪ ስድራ ስዋኣትን ዝውዕል ገንዘብ ወፊዮምን ተመባፂዖምን። ከካብ ቦትኡ ንዝበፅሐና ፀብጻብ ሳሙኤል ሃብተ ሚካኤል ኣዋሂድዎሎም። ገረ መስቀል ገረዝጊሄር።
4: ብመሰረት ከካብ ቦትኡ ዝበፅሐና ሓበሬታ ኤርትራውያን ተቐማጡ ላስ ቬጋስ ብ17 ሰነ ኣብ ዘካየድዎ መደባት ዝኽሪ ሓበን ንመሰሰኒ ማዕከን ሕድሪ ሰማእታት ዝውዕል $33,000 ኣሜሪካ ኣበርኪቶም። ተሳተፍቲ ናይቲ ስነ ስርዓት ዝኽሪ 20 ሰነ ባህልን ክብርታትን ጀጋኑ ሰማእታትና ንምዕቃብ መብፅዓና እንሕድሰላ ዕለት ምዃና ገሊፆም። ኣብ ቱርኪ ዝነብሩ ኤርትራውያን ብወገኖም ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ከተማ ኢስታንቡል ሽምዓ ብምብራህ ሰማእታቶም ዘኪሮም። ናይ ክብሪ ቆንስል ኣቶ ምሕድን መሓመድ ኣብ ዝስምዖ ቃል ነቶም መሰረት ህላወናን ምንጪ ዝሕብን ታሪክናን ዝኾኑ ጀጋኑ ስዋኣትና ኣብ ንዝክረሉ ሕድሮም ንምትግባርን ውዕልኦም ናብ ወለድታት ንምስእጋርን ሓላፍነት እንወስደሉ ኣጋጣሚ ከም ዝኾነ ገሊፆም። ብተመሳሳሊ ኤርትራውያን ነበርቲ ጅዳን ከባቢኣን ስዑድ ዓረብ ብ19 ሰነ ኣብ ዘካየድዎ ስነ ስርዓት ካብ 2005 ክሳብ 2025 ሓላፍነት ምጥዋር 1902 ስድራ ቤት ስዋኣተ ብምውሳድ ጉባኣቶም ከም ዘማልኡ ክሕበር እንከሎ ተወሰኽቲ 80 ስድራ ስዋኣት ንምጥዋር ቃልኣት እዮም። ብዘይካዚ ኣባላት ሃማድአ ንመሰሰኒ ማዕከን ሕድሪ ሰማእታት ዝውዕል 3105 ርያል ኣበርኪተን። እዚ ከምዚ ኢሉ እንከሎ ኤርትራውያን ተቐማጦ ርያድን ከባቢኣን ኣብ ቀፅሪ ኤምባሲ ኤርትራ ኣብ ዝተወደበ ናይ ዝኽሪ መደብ መብፅዖም ንትግባረ ሕድሪ ጀጋኑ ሰማእታት ዳግማይ ኣሓዲሶም። ኣብቲ ኣጋጣሚ ፈፃሚት ጉዳያት ኤምባሲ ኤርትራ ወይዘሮ ወይ ንገለ ዝግሄርን ኣቦ መንበር ማሕበረኩም ኣቶ ተስፋይ ተኽለን ኣብ ዘመሓላልፎ መልእኽቲ 20 ሰነ መዓልቲ ሓበን ከም ዝኾነት ብምጥቃስ ናፅነት ንምዕቃብን ብልምዓት ንምኩላዕን ወትሩ ድልዋት ክንከውን ከም ዝግባእ ኣስሚሮም ኣለው። ኣብቲ ኣጋጣሚ ኤርትራውያን ተቐማጦ ርያድን ከባቢኣን ኣብ ዝሓለፈ 22 ዓመታት ንልዕሊ 3580 ስድራ ስውኣት ዘጥውር ኣበርክቶ ምግባሮም ክጥቀስን ከሎ ብዝተካየደ ማዕከን ሕድሪ ሰማታት ናይ ምስሳን ስድራ ስውኣት ናይ ምጥዋርን ወፈያን ጨረታን ድማ ኣብ ውሽጢ ሓደ ሰዓት 19773 ርያል ኣታዊ ክኸውን ከሎ ውዳቤታትን ውልቀ ሰባትን 52 ስድራ ስውኣት ንምጥዋር መብፅዓ ኣትዮም። ኣብ መወዳእታ 68 ስድራ ስውኣት ንዝጠወሩ 53 ውዳቤታትን ውልቀ ሰባትን ናይ ኣበርክቶ ወረቐት ምስክር ተዓዲሉ።
0: ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ትሕዝቶ ሃገራዊ ባንክ ደም ንምስሳን ብ1921 ሰነ ወለንታዊ ልግስ ደም ተኻይዶም። በዚ መሰረት እዚ ኣባላት ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብ21 ሰነ 55 ከረፂት ደም ለጊሶም። ኣብ ቦምበር ማሕበር ኣቶ ጀማል ሳልሕ ኣብ ዝሃቦ ሓበሬታ ማሕበሮም ካብዚ ምስረታት ሒዙ ብስሩዕ ኣብ ነፍሲ ወከፍ 4 ዋርሒ ክልግስ መፅንሑ ብምጥቃስ እዚ ናይ ሕጂ ብፍሉይ ምስ 20 ሰነ ተታሒዙ ዝተወስደ ተበግሶ ከም ዝኾነ ገሊፆም። ልግሲ ደም ኣብ ርእሲ እቲ እትረኽቦ ሕልናዊ ዕግበት ኩነታት ጥዕናኻ እውን እቲ

ይፈልጠሉ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ ዝጠቐሱ ተሳተፍቲ ኣብ ቅንያት 20 ሰነ ደም ምልጋስ ረዚን ትርጉም ከም ዘለዎ ኣረድዮም። ብተመሳሳሊ ሰራሕተኛታት ኩባንያ መጓዓዝ ሓራት ብ19 ሰነ ብዘካየድዎ ተመሳሳሊ መደብ 72 ከረፂት ደም ለጊሶም። ብኻል ወገን ኣብ ዞባ ማእከል ነበርቲ ንኡስ ዞባታት ጎዳይፍን ፓራዲዞን ብምኽንያት 20 ሰነ ንስድራ ሰማዕታት ገንዘባዊ ደገፍ ገይሮም። በዚ መሰረት እዚ ኣብ ምምሕዳር ንኡስ ዞባ ጎዳይፍ 154,000 ኣቕፋ ንስድራ ስውኣት ክመቓርሕ እንከሎ ኣብ ምምሕዳር ንኡስ ዞባ ፓራዲዞ ድማ ሎሚ ዓመት ናብ ሳዋ ንዝወርዱ 10 ተምሃሮ ብድምር 25,000 ኣቕፋ ተዓዲሎም። ኣመሓዳሪት ንኡስ ዞባ ጎዳይፍ ወይዘሮ ትብልቕ ተወልደን ኣመሓዳሪት ንኡስ ዞባ ፓራዲዞ ወይዘሮ ስቶም ሰይድን በብወገነን ኣብ ዘስምዖ ቃል ንዝተበርከተ ገንዘባዊ ደገፍ ብምጓስ በብእዋኑ ተመሳሳሊ ተበግሶ ክውሰድ ኣዘኻኺረን። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ኣሜሪካን እስራኤልን ብ18 ሰነ ንዝተኸተመ ስምምዕ ምቁራፅ ተኽሲ ከም ዝተሓሳ ዝኸሰተ ኢራን ንመጻብኡ ሆርሙዝ ደጊማ ከም ዝዓፅወቶ ኣፍሊጣ። ድሕሪቲ ስምምዕ እስራኤል ኣብ ሊባኖስ ብዘካየደቶ ደብዳብ ልዕሊ 30 ሰባት ከም ተቐትሉ ዝገለፀት ኢራን ምምሕዳር ፕሬዚደንት ዶናልድ ትራምፕ እውን ነቲ መጥቃዕቲ ደው ንምባል ተርኡ ከም ዘይተፃወተ ወቒሳ። በዚ ድማ እቲ ኣብ ልዕሊ ሊባኖስ ዝካየድ መጥቃዕትታት ክሳብ ዝቋረፅ መጻብኡ ቃዕትታት ደው ክብል ከም ዘጠቓልል ዝፍለጥ እዮም። እዚ ከምዚ ኢል እንከሎ ወከልቲ ኣሜሪካን ኢራንን ሎም 21 ሰነ ኣብ ስዊዘርላንድ ቀጥታዊ ቴክኒካዊ ዘተ ከካይዱ ከም ጀመሩ ማዕከናት ዜና ቃሊሐን። ኣሜሪካ ምክትል ፕሬዚደንት ዶናልድ ትራምፕ ጄድ ቫንስ ዝመርሖ ልኡክ ክትውከልን ከላ ኢራን ድማ ብኣፈኛ ባይቶ መሓመድ ባግር ቃሊባፍን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ብዝተመርሐ ልኡክ ተወኪላ ኣላ። ሩስያ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ናይ መልሰ ግብሪ መጥቃዕትታት ከም ዘካየደት ኣፍሊጣ። ትካላት ፀዓት መጓዓዝያን መራኸቢታትን መፍረ ኣፅዋር ብቐንዱ ድማ መፍረ ድሮናትን ወተሃድራዊ ትሕተ ቅርፅን ቀንዲ ዕላማ ናይቲ መጥቃዕትታት ምንባሮም ሚኒስትሪ ምክልኻል ሩስያ ሓቢሩሎም። ንዝወረደ ክሳራ እንተዘየነፀረ እኳ በቲ መጥቃዕትታት ከቢድ ንዋታዊ ዕንወት ከም ዝሰዓበት ሚኒስትር ኣረድዮም። ዩክሬን ኣብ ዝሓለፈ ቀረባ መዓልትታት ኣብ ከተማ ሞስኮን ከባቢያን ከቢድ ክሳራ ዘውረደ ናይ ድሮን መጥቃዕቲ ድሕሪ ምክያዳ መንግስቲ ሩስያ ምላሽ ክህበሉ ምዃኑ ምግላፁ ኣይርስዕን። እዚ ከምዚ ኢል እንከሎ 21 ሰነ ኣብ ዞባ ክሬምያ ኣብ ልዕሊ ዝርከብ ትሕተ ቅርፂ ፀዓት ሩስያ መጥቃዕቲ ከም ዘካየደት ኣፍሊጣላ። ክልቲኣተን ሃገራት ዘካይድዎ ምልዋጥ መጥቃዕትታት ብፍላይ ኣብዚ ዓመት ዝሰፊሑ ከም ዘሎ ፀብፀባት ይረድኦም። እዚ ከምዚ ኢል እንከሎ ቤላሩስ ምስ ዩክሬን ኣብ ዘዳወቦ ከባቢታት ተኺላቶ ዘላ ስርዓት ራዳር ምስ ዘይትነቕሎ ኣብ ልዕልያ ወተሃድራዊ ስጉምቲ ክወስድ ምዃኑ ፕሬዚደንት ቮሎዲሚር ዘለንስኪ ኣጠንቂቕሎም። ትውጥን ተግባራዊ ምስ ዝኸውን ኩናት ዩክሬን ክሰፍሕ ከም ዝሰዕብኑ ኸዓ ፀጥታ ምብራቕ ኣውሮጳ መሊሱ ክኸርር ከም ዝኽእል ይእመት። ኣብ ግዝኣት ካሊፎርኒያ ሕብራት መንግስታት ኣሜሪካ ብዝተኸስተ ሓድሽ ሓደጋ ባርዕ መሮር ኣከባብያዊ ዕንወት ወሪዶም። ብሰንኪቲ ዛጊድ ጠንቁ ዘይተነፀረ ሓደጋ ልዕሊ 3,000 ሄክታር ጫካ ከም ተሃሞኸን ኣባባይቲ ዕንወት ከም ዝወረደን ተገሊፆም። እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕም ከም ዘሎ ዝገለፀ ምምሕዳር ካሊፎርኒያ ብተመሳሳሊ ሓደጋ ቅድሚ ሰሙን ዝኣወጀ ህፁፅ ናይ እዋን ሓደጋ ድንጋገ ኣናዊሕዎ ኣሎም። ኣብታ ክፍለ ሃገር ብ15 ሰነ ብዘጋጥመ ሓደጋ ባርዕ መሮር ኣከባብያዊ ክሳራታት ወሪዱ ምንባሩ ዝዝከር እዮም። ነቲ ባርዕ ንምቁፃር ማይ ሰራሕተኛታት ብርክት ዝበላ ሄሊኮፕተራትን ይሳተፉ ተፈሊጦም። ኣብቲ ከባቢ ተኸሲቱ ዘሎ ልዑል መጠን ዋዒ ጠንቂ ናይቲ ሓደጋታት ክኸውን ከም ዝኽእል ሰመዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም። ኣልጀርያ መስርሕ ህንፀት ምስ ናይጀርያ ኒጀርን ዘራኽባ መስመር ባህርያዊ ጋዝ ኣብዝሓለፈ ሳልስቲ ብወግዓ በጊሳ። ሰለስቲን ሃገራት ነቲ ብግዝኣት ናቢሉ ናብ ማእከላይ ባሕሪ ዝፅምበር መስመር ንምህናፅ ድሕሪ ምስ ምዕንያ ኣልጀርያ ነቲ ንዓ ዝምልከት መስርሕ ጀሚራቶ ዘላ። በዚ መሰረት እዚ ኣልጀርያ ልዕሊ 2100 ኪሎ ሜትር ዝግመት ብፅሒታ ክትሃንፅ እያ።
ኣልጀርያ ናይጀርያን ኒጀርን እቲ እስትራቴጂካዊ መስመር ንምስራሕ ኣብ ዓመት 2009 ከም ተሰማምዓ ዝሕብር ጸብጸባት ተግባራውነቱ ተደናጉዩ መጽንሑ የረድኦም እዚ ናይ ልዕሊ 13 ቢልዮን ዶላር ግዙፍ ፕሮጀክት እዚ ምስ ተዛዘመ ዕለታዊ ልዕሊ 30 ቢልዮን ሜትር ኪብ ባህርያዊ ጋዝ ከም መሓላልፍ ከም ዝኽእል ይእመት በዚ ድማ ገለ ሃገራት ኣውሮጳ እውን ተጠቀምቲ ናይቲ ብማእከላይ ባሕሪ ዝስንጥቕ መስመር ክኾና ከም ዝኽእላ ይጥቀስ መስርሕ ህንፀት ናይዚ ካብ

ኣርእስተ ዜና ክንደግመልኩም። 20 ሰነ ኣብ ዞባ ደቡብን መዲና መንእስያ ሳዋን ብሰልፊ ሽምዓን ምንባር ዕምባባን ተዘኪራ። ኣብ ዞባታት ጋሽ ባርካን ዓንሰባን 20 ሰነ መዓል ሰማእታት ኤርትራ ብልዑል ሓበን ተዘኪራ። ኣብ ንኡስ ዞባ እምኒ ሓይሊ ኣስከሬናት ሰማእታት ኣብ ናይ ክብሪ ቦቱ ዓሪፎም። ኢራን ንመጻብኦ ሆርሙዝ ደጊማ ከም ዝዓጸወት ተፍሊጣ። ሩስያ ኣብ ልዕሊ ዒላማታት ዩክሬን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ሓቢራ። ኣብ ግዛኣት ካሊፎርኒያ ብዝተኸስተ ሓደጋ ባርዕ መሮራ ከባብያዊ ዕንወት ወሪዶም። ክቡራትን ክቡራንን ሓፈሻዊ ዜናታትና ብዝተዛዚሙሎም ዝተረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

out of the car.

ኣለኹ ከመያሎ ናብረኻ ወዱ ስዎ ስዎ ሓመዳ ዝዓረኻ መርሃዊ ፀበባ ካብ ኣርዑት ማዕለኻ ኣብታ መቓብርካ ከመልካ ኣለኻ ጉዳይኸ ጎዳእ ዝጎለለ ትምልእ ወርቂ ድብድብ ፀዊኻ ዘይውዳእ ቅያ ፅንዓትካ መዳርቲ ዘይብሉ ዓለም ብዓለማ ፀፀኒሓ ትሰግደሉ እናሃለወት ግን ነገር ክቁስቅሱ ኣየደቅሱ ኣይድቅሱ ልቢ ዘይዘኽዑ ካብ ደቆም ዝነኣሱ ቅጫ ተረኽቡ ባህሪ ክቕርሱ ከነቓንቁ ደልዮም ዘውድኻ ከረኽሱ እዚ ባሕሪ ቆጥቃጥ የብሉ ሳዕሪ ኣፀምዕ ምድሪ ወዳ ዘይብልካ ዘብሪ እምነት ኣሚንካ ናይ ክልቲኡ ደብሪ ዘልበስካየ ክብረት ናይ ነፅነት በሪ እና ሃገረ ዝነጥፎም ዝልክሞም ስስዐ ደለይትና ማቶም ውጥቆቶም እናተቆልዐ ዘይስቆሮም ዓለሞ ፀሓይ ቀትሪ ከም ባህቆም ጀሚሩ ባሕሪ ባሕሪ ሕጊ ዘይርድኦም መባታዊ መሰላት ኤርትራ ሕድ ምዃና ሃገረ ሰማእታት ንዓኻ ከናቐንቑ ካብቲ መንብሮኻ ዳይ እናሓተትና ከመይ ከም ዘለኻ ናይ ነገር ሰነፋት ናይ ነገር ነደያት ደቀና ከምፅወዮም ምባል በትሪ ፈራዓት ሰሚዕና ክውርአ ክዝረት ታሪክ ጠማዚዝካ ብመልሓስ ክርከብ እየ ገዛ ክቡ ነዊሕ ዝኣመተ ሕጊ ኣልቦ መስመር ዝሰሓተ ደቅና ዝብሉ ሰበይ መስከድና ተማሊ ክርኩመሽ ከለዉ ተወሊድና ዲና ዋላ ንስኹም ሎሚ ኮነ ንመፅዒ መትከልካ ሒዝና እታ ዝለመድዋ ኣይንበቀሎምን ኢና ቅሰን ወዲ ስዎ ስዎ ኣብ ዘለኻዮ ዘዝተወልደ ፀመኻ

0: ኣማፃም ዘሎ ሕድርኻ ክፍፅም ይርበፅ እዩ ዘሎ። ነቲ ዘድመካዮ ኣቂሕካ ሕብሪ ቀናቱ ኣብረመፅ ጓሪ ዕድሜና ብንሱ ማዕላይ ፈሱ ነቲ ዘንበህቆም ክምክን ካብ ክርሱ ኣነ ብዓቕመይ ኮይነ ተገደላይ ወይ ዓቲኸ ክፍፅም ግቦይ ገና ከለኹ ተዳለየ ክፀንሕ ደቅና ከምፅወዮም ካበሉ ከመይ ዘይጎርሕ ኣነ መርሃዊ ክብሎም ተስፋጤን ካብ ኩሉ ፀቢብ ትሕተ ሃገራውነት ናይ ወገንን ሃይማኖትን ስምዒት ሓረ ብምዃን ንሃገረይ ኤርትራ ብምሉእ ዓቕመይ ከገልግላ እምዕል ኣለኹ ዘለዓለማዊ ዝኽርን ክብርን ንሰማታትና ዓወት ንሓፋሽ
1: ሸውሃዳና ምን ጥርማ ተግባራት ዝኣፍገረውና ንዘከር ተኣሪኮም እናዓም ሓበርና እላዕምዕለላ ዲማ ይትሓልፈና ውላዕምል ቃልያት ከፎት ብደምን ልብና ውላድ ሃብ ነዲበው ዋሪ ሸለሽል ታሪክናዮም ሃላ ምስነ ስጁር ነዲድ ደፍተር ፋርስ ኣነ ለልብል ከለላ ሳቅር ምንሞት ፋርሃሚኮም ወላቃትል ኣይወጀላ ብለ ስሩጊት ሻቅያ ምዕለው ምስትንግር ይጠልመዎ ማለት ውላድ ለብትክትገማቶም ብርድ ይበለዎ ፀሓይ ሰበለዎ ኣርውሓቶም ጥልመት ይበለዎ በረሃት ሓታዕለ ስቅራቶም ድላም ይበለዎ ኣሕዝ ጀላ ብላ ርደቶም ኣይወቃልያም ቶም ሸውሃዳና ውትዘከር ስሜቶም ጀላ ብላ ከዱረት ጋንሓሚኮ ውላዶም ጅነ ለንውሽት ለግር ሓድጋ ማዕለውት ቤቶም ንዋዮምበል ቀሪሙ ድቡ ዓላይ ሽፍሮም ይብስት እንታል ሕልቁሞ ወስፍሩ እንትለከብቶም ህዳይማ ወለ ሰማያት ልባዕ ቤሎም ሕቋዓዶም ምናክሰት ምኑ ሸሂድ እግላ ይወዳ ቃሊት ሸሂድ ዓውሉ ልደፍዓካ ኣሳስ ግሉበነየካ ወቄ ኢልሸተልካ ሳብት እንተ ሸሂድ ገለብ እግል ኣርደትካ ወፀጋይ እንተ ሸሂድ እምር ተመርወትካ ኣትብር ዓርገወት ከረው ራፊዕን እንትመቅጣኑ ዕሩፍ ይኮን ሸሂድና ንውዱል ትተወጣኑ ግዋሕ ይቤለ ወተልቡስ ገጥቀደም መታንሓኑ ሓጠር ወለ ፍርስነት ሳብተት ዓለትኣካኑ ኣይ ወርሓመት ወለ ሰባተት ደማን ዓዱ ወየማኑ ኣብረዳዋት ነፍሶም ንሰኣት እነትሳረር ደፍነ ውግላ ርውሓቶም ዋድማዮም እተልትካጠር ምንቲ ቤለውት ገጥነ ውት መጦርና ለበጥር ውርስ ቤለው ኣማነት እግለ ምድር ፍዳእ ገበት ኣርውሓቶም ወታሪኮም ዲመል ዝዘከር ኣይወ ፍዳእ ገበት ኣርውሓቶም ወታሪኮም ዲመል ዝዘከር ዳይም ድክርግል ሸውሃዳና ዓውተ ግልገቢል ኬትባይ ወቄርኣይ ዓሊ እድሪስ ረካ ኣህዱ ስታፍ ሎጂስቲክ

0: ዋል በላይ በለኛ ምግብና ሎምና ባህል ያደላ
1: ወነባይ ንዓንዶኦም ነገር ግበር ኣፋታፍተኒ
0: ወዲ በራሚ ሓሊማ ንመፅሎ ንማሓግዝ ንበል እዮ
1: ኣታናትካ ዘይትገብር ንዓግዳን ኣስልጥ ኣቢልና ክንውዲ ኣፋታፍተኒ
0: ክልግጣ ግተፍና ክዳውንቲ ክሓፅብ ሕጅሲ
1: ይ እምበር ኢሉ ሴርካኒ ክዳን ዳኣናበይ መኸደካ ፅባሕ ድሕር ፅባሕ እንዶ ማሓፀብካዮ
0: ኣትጓል በላይ ዓይኒ እዚ ኩነታት ኣይተሰብሉን እንዲ ክዘለኽ ፅባሕ ድሕር ፅባሕ ዘይዳሉ ኩነታት ኮይና ዘለና
1: ሰሚዐል ካሕሩ ነፍሲ ኣነገድድ ንዓኻ ዝዛረ በልሰ ስራሕና ንግበር
0: ኣብዚያ ኳ ክትኸይፍኒ ጓል በላይ ዓይኒ
1: እወን እሳሲ
2: ኣማ ጀምዓ
1: መርሓማ ፍፁር ያኸ ጓል በላይ ታይ ዳበይ ንክትዛረ ብፀንሕቲ
3: እንታን ገብር ኢልክና ይኸ በይንንኻተፍ ንብፀኒሕና
0: ኣታ ሓሪማ ኣብዚ ብክንዲ ኸለይ ከለኹ እዚ በይ ክዛረብሉ ክትብልያ
1: ብክንዲ መላይ ያኸ ወላሂ ሕሩይ ነዚያ ነብስኻ ኣባስ ከም ነብሲ ጥራይ ተሓስባ ኸይትኸ
0: ኣየ ሓሊማ ኣብዛ ጋንታ እስከ ንማ ዓተብ ተዛርብ ከመይ ዓንተር ኣሎ ሓሊማን ከምዚ ንኢልግን መንቀርቀር
3: ጋንታ ምሳሕ ምሳሕ ምሳሕ
0: ኣቶም ጓንታ ተፀበይና ኣባታ እዋ ኣታ ኸይወፀና ክትውድዎ
2: ጓል በለይ ዓርከይዳ ማዕስ ማዓስ ሃካዊን ከየ ዝምሳሕ
3: ወይ ዝዓርከይ ድረኹማን ወዲኦ ሞ ንዓግዳን ኣርክብ
2: ወልበላይ ዋርድያ ገዲፍኩም ንድኦም
3: ወወድረዛን ገዲፍና ሉኢና
4: ኣሎ ኣሎ ዕርዲ ዕዲሰባዕ ኣለኻዶ
2: ረዓካ ኣለኹ ማሃዳ ድምፂ
4: ሰሚዕካ ረዲካ ኣለዉ

0: Tienes razón.
1: ስሜት ነው በልበላይ ሎሚ የማላ ሕክምና መጻ ነው። ስለዚህ ዘጋንታ ነገር ያ ሰዓቱን ድማ ንዕመ ቀበሊ ዝኾነ ምድልዋት ጎ
0: ኣሳይ ፅቡቅ እስራት እዩ። ስምዓኒ ዶ ድረሳ የማንስ ኣብ ሕክምና ክንደይ ገይርኮ
1: ተለዉ ግዜ ብትዮ ንሕና ብዛሃሚ መስ ከማን ከባቢ ሽሽ ወርሒ ጌርና ኣለና። ስለዚ ከባቢ ዓመት ሽሽ ወርሒን ኣብል ገይሩ
0: ደብሪ ግዜ እንታይ ኣለዉ ይካየ ኢኻ በላነ ንጋንታ ከበ ስራሕ ክኸይ
1: ወም ግበር እ ኣይትሕማቅ ሰማዕካ ኣለዉ ሰማዕካ ወዎ ተረድየካ ኣሎ ወትረዛ የማነ መፂኻ ጋዕዳ ዓመፃራ ጓዕዳ ሃንፀርሓኻ ዝዓርከ ዓርከ ዝበልካ ዓርከ ምስ በልካሲ ሕሉፍ ዛጋንታ ዘኻኸርካ ሰሎሙን ነዛጋንታ ኩላ ዓርከ ናብለ ከም ፀዋዕ ገይርዎ ሓሊፍ
2: ከመይ ዘ ዝዝክራ ከዓርከ ንግዳ ስማዕ ስከዓርከ መስዋእቱ ከመይ ነይሩ ስከዕ ንለ
1: መስዋእቱ ትዝክሮ ትኸውን ኢኻ ኩና ጅምር ምሰበለ ክልቲኹም ኢኹም ሓሳብ ተሃሪምኩ ንስኻ ቁሩብ ትፋ ስለ ዝነበረካ ማእከል ዓክምና ሰዲድናካ ሰሎሙን ግን ብኸቢ ስለ ተሃረመ ግዜ ይሃርበና ሽዑ ንሽዑ ተሰው እዩ ብድሓቂ ናትካም ሃረምትን ቀሊል ኣይነበረ እዋ ከምዚ ኢልካ እኳ ዝመለሰና ዘይበልና ተዓቂ
2: ከምቲ ድሕና ምፅላእ ንተረጎሞ ሓካይና እውን ብሞዮም ተረጎም ኢሉ ኣብኦም ተምፅሓትካ ነብሲ ደጊሞት ከም ኣዳሚ ዓርከ
1: ሞ የማነ ኣነ ንእሽ ስራዕለትን ስርሐ ወዲያ ክምለስ እየ ንስኻኻ ጋንታ ፅበይካ ዘላ ምምፃኻ ፈሊጣ ተሃንቲ እያ ዘላ ስለዚ ኣዕርፍ ሞ ዝሓፅቡጎራ ክንዕልል ናዛ ዓርከ
2: ዓርከ ቅምር ኣብዛ ጋንታ ምኻደ እዚ ንእሽተይ ከሸግረካ
1: የማነ ተሓንቲ ኩምካን ኢኻ
2: ድሓኒ መቓብር ዓርከ ክትወስደ ንደ
1: መቐብሪ ዓርከ
2: እወ መቐብሪ ዓርከ እንተዘይ ተጋጊ መቑሩ ዚ ከባቢ ዘሎ መስለኒ
1: ፅቡቕ ኣለኻ መቑሩ ዚ ከባቢ ዘሎ እንተኾነ የማነ ሕጂ ንኻኣትኢኻ ኣዕርኩ መብል ድሓር ኣነ ስርሐ ወዲየ ምስ ተመለስኩ ስኻው ምስዕርፍካ ብሓደ ንከየድና
2: ዓርከ ኣነ ዝዕርፍ መቓብሪ ዓርከ እንትርአ በፂሐ ጥራይ ስለዚ ዘየሸግረካ እንተደኣ ኮይኑስ ኣየግዳ ንኺት
1: ምስ የማነ ፍፂሕና መፂና ስራሕ ኣለና ሳውላዕኒ ምሳና

딱해. 그러면 얘기하려고. 또 그러면 얘기하려고. 아이 뜨끔했나 아게. 아이 그거와 팔로와 말하니까. 아이 맞아구와 تأمن تبع تبعتك أي لا أخوان نبرو أخوان دخا مغنياتو نسخة كامة أخانا نسخة دي اللوخة يبنو فريحة أركي تا قدامتي لو أخاقل مزرع خي تبتخ كم أسريك ترف تبالك عبنا نشتنا والنا ودنا زلنا نزين لنا ኣብታመጣን ግንካ ሓቀኛ ሃገራዊት መስርዕ ኣብ ኣሰርካ ረሲዕዮ ኻባ ረሲዕዮ ኻባ ዘይነገርኩኻ ስጋ ብፆት ኢለ ዕላልካ ንክትኣመኒ ምክንያቱ ዝእመር ስለ ዘይኮነ ጉዳዶም ወዲና እናበልናስ ባሕርናትናይ ዝብሉ ፀላእቲ መፅ ወ ነቲ ባሕርና ነቲ ንዓኻን ክንዳኻን ከመኻን ክፊልና ዘምፃናዮን ዝዓቀብናዮ ናፅነት ኣብ ቤት ፅሕፈትና ብወረቐት ስኢልና የብሉና ኣሉ እዎ ንሶም ዓርከ እቶም እኳ ሰላም ምድሪ ታንኩታቶም ጎየሮም ብታንክታትና ዘድሓናዮም እዎ ንሳቶም እቶም ጥራይ ዕርቀኖም መፅኦም ክዳን ኣልቢስና ክዳን ዘእተናዮም

0: ኪዳኖም ጠሊሞም ዓደ እዚ ንወዲ ከምዚ ስለ ዝወጥጥና ድማ ኢና ንሕና እውን ስለ ዘይዕረፍና ኢና ዘይዕረፍናካ ዓከ ዘይዕረፍናኩም ፆት
1: ድማነ ዘማታትና ማዕረት እናፈኦም ስለ ዝናፍቁና ማዕረት ንዝኩሮ ንሳቶምን ወጃዕና እውን ዝኩርና ዕላል ምስኦም መዓስሙኖ የግዳሲ እቲ ንሶም ዝበደፍሉና ሕግር ብምፍፃም ኢና ንወስዶም ነፈት
0: ዓርከ መሰናኽላት ወላ እንተለዉ ስክፍታ የለን ክሰኑ ቅሶኒ ዘሎ እዋን ሞ ንስኹም እውን ቅሶኑ በቃ ቅሶኑ

0: ዓይኒ ብርሃን ስውእ ዋርሳ ይከኣል
1: ብርሃን ኣለዎ ብዛ ሃገር ካብ ብርሃን ዝዓቢ
0: ስግሓርነት መጥመሪኡ ሓፋሽ መጥመሪኡ ልዕፂ ጅማት ሓደ ልቢ
1: ብርሃን ዝዓዲ ካብ ብርሃን ዛፀሓይ ኣንዳ ዕዲዑ ገዝ ኣንዳ ዕዲዑ ዓቢ
0: ኣንታ ዝዓደይ መን ይሞክረድ ብርሃን እንዲዕር ብቡኣ ብድያ ሽግ ሓቂ ዓደይ ንፋስ ዘየጥፋ ፈትና ስቡ ሓፋሽ እንዲስማ
1: እዛ ዓደይ እንታይ ደያ ኮይና ዘይድብዝህ ዘይሓስስ ብርሃና ዘራጊቶ ንፋስ ዝበቡላ ከተጥፍእ ሰብ ያ ኮይና
0: ሰብ ወኸፊና ዝተወልዱ ካበቦን ካበደን ሰብ እንዲያ ኸፊላ በኽሩን ሕሳስ ንደን ትድመቕ እምበር ከመይ ኢላ ክትጸብእ ጠፊኣ እንዲያ ጸላም ከተጠፍእ ትድመቕ እምበር ከመይ ኢላ ክትጠፍእ
1: ጠፊኣ እንዲያ ጸላም ከተጠፍእ
0: ሪመይ ሪም ጀጋኑ ሪመይ

0: ሰላምታና ተቀበሉ ፈንወይ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 22 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም 20 ሰነ ኣብ ዞባ ደቡብን መዲና መንእስያት ሳዋን ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ኣብ ንኡስ ዞባ እምኒ ሓይሊ ዓስከሬናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ ኣብ ዞባ ደቡባዊ ቄሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ብፅቡቅ ይሰላሰል ኣሎ ኣሜሪካን ኢራንን ስምምዕ ንምኽታም ዘኽእል መርሓ ጎደና ከም ዘዳለዋ ተገሊጹ ህዝባዊት ሪፓብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገብ ኣስፊራ ኣውስትራልያን ካናዳን ኣብ ምምዕባል ወታደራዊ ዝምድንአን ዘተኮረ ውዕል ተፈራሪመን ዝርዝር ዜና 20 ሰነ መዓልቲ ሰማእታት ኤርትራ ኣብ ዞባ ደቡብን መዲና መንእስያት ሳዋን ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ወከልቲ ኤሪና ሸዊት ገብረ ብርሃንን ሙሴ ኪዳንን ዝለኣኽዎ ትሕዝቶ ኣብ ሓደ ፀብጻብ ተወሂድሎ ሸዊት ገብረ ብርሃን ከተቕርቦ እያ
1: 20 ሰነ ተራ ዕለት ኣይኮነትን እዚ ዕለት ንስለ ዝነስተማቕሮ ዘለና ንፋስ ሓርነት በጃ ዝሓለፉ ሰማእታትና ወትሮ ኣብ ልብና ኣለኹም ብምባል ሕድሮም ንምትግባር ቃልና እንሕድሰላ ዝኸበረትን ዝረዘነትን ዕለተ ኤርትራውያን እውን እያ ስለዝኾነ ኢና ድማ ዓመት መፀ ኣብዚ ዕለት ኣብ ረዚን ዝኽርሓበን ብምፅማድ ብዝተፈላለዩ መደባትን ምውላዕ ሽምዓን እነኽብራ
2: 20 ሰነ መዓልቲ ሰማእታት ኤርትራ ብደረጃ ዞባ ደቡብ ብ19 ሰነ ኣብ ከተማ መንደፈራ ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ኣብቲ ዕለት ኣብ ሰዓታት ምሸት ብኣሽሓ ዝቁፀር ህዝቢ ኣብ ማእከልቲ ከተማ ብምትእኽኻብ ጥዋፍን ሽምዓን ኣብሪሁ ክሳብ ቀፅሪ መቓብሪ ሓርበኛታት ብምጓዓዝ ንሰማእታቱ ብሓበን ዘኪሩ ኣመሓዳር ንዞባ መንደፈራ ኣቶ ህዝቅያስ ውህበት ኣብ ዘስምዖ ቃል 20 ሰነ ሰማእታትና ዝገደፍዎ ሕድሪ ንክነተግብር ቃልና እነሕድሰላ ዕለት ስለ ዝኾነት ኩሉ እነካይዶ ንጥፈታት ብዝረዚን ሕድሪ ክቃና ከም ዝግባእ ኣገንዚቡ እዚ ከምዚ ኢሉ ከሎ ክፍሊ ባህልን ስፖርትን ዞባ ደቡብ ብ18 ሰነ ኣብ ቀፅሪ ህንፃ ምምሕዳር ዞባ ደቡብ መደብ ስኽሪ ዜማ ወዲቡ እቲ ካብ ኩለን ሚኒስትርታት ዝተዋፅኡ ሰራሕተኛታት ዝተሳተፍዎ መደብ ግጥምታት ደርፍታትን ድራማን ዘጠዓለለ ነይሩ ብ19 ሰነ ኣብ ሳዋ ዝተገብረ ኣዛዚ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያይን ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮነሬል ደበሳይ ግደን ዝተሳተፈዎ ስነ ስርዓት ብምብራህ ሽምዓን ስነ ጥበባዊ መሰናድኦን ዝተሰነየ ነይሩ ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮነሬል ተመስገን ሳሙኤል ኣብ ዘስምዖ ቃል 20 ሰነ ንኩሎማ ምምፃእና ፅነትን ምውሓስ ልእላውነትን ዝወደቁ ጀጋኑ ሰማእታትና እንዝክረላን ሕድሮም ንምትግባር መብፃዕና እንሕድሰላን ረዛን ዕለት ምዃና ገሊጹ ሌተናል ኮነሬል ተመስገን ኣስዒቡ እዚ ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ሽምዓን ጥዋፍን ብምብራህ ቅሰኑ ሰማእታትና እናበለ ዝዝምረላ ዕለት ንውሉድ ወለዶ ክትሰጋገር ዘለዋ ዋጋ ክብረት ህዝቢ ኤርትራ ስለ ዝኾነት ሕድርን ለበዋን ሰማእታትና ክንፍፅም ዘይግነታዊ ግዴታ ከም ዘለና ኣተሓሳሲቡ እቲ መደብ ዝተፈላለየ ስነ ጥበባዊ መሰናድኦታት ዝተሰነየ ነይሩ ብዘይካዚ ንስልቲ ወፂአን ዝርከባ ኣሃዱታት በብወገንን ሽምዓ ብምብራህን ስነ ጥበባዊ መደባት ብምክያድን ንሰማእታትን ከም ዝዘከራ ወኪል ኤሪና ሓቢሩ
0: ብተመሳሳሊ መዓልቲ ሰማእታት ኤርትራ ኣብ ዞባታት ጋሽ ባርካን ዓንሰባን ብዝተፈላለየ መሰናዶታት ብክብ ዝበለ ሓበን ተዘኪራ ውክል ኤሪና ኣልማዘ ወልደ ገብርኤልን ኢብራሂም ዓልን ንዘዳልዎ ፀብጻብ ኣልማዘ ወልደ ገብርኤል ከተቕርቦ እያ
3: ብደረጃ ዞባ ጋሽ ባርካ ኣብ ባሮንቱ ኣብ ዝተገብረ ናይ ዝኽሪ መደብ ኣምባሳደር ማሕሙድ ዓልሑሪ ኣዛዚ ህዝባዊ ሰራዊት ምዕራባዊ ግንባር ኮነሬል ሃብቱ ገብረ እንድርያስን ኣብ መካነ መቃብር ሓርበኛታት ኣክሊል ዕንበባን ቢሮም ኣመሓዳር ንኡስ ዞባ ባሮንቱ ኣቶ ተስፋ ኣለም ባህታ ኣብ ዘስምዖ ቃል ዝኽሪ 20 ሰነ በጃንዝሓለፉ ሰማእታትና ናብ ናይ ክብሪ ቦትኦም ብምምፃእ ሕድሮም ንምፍጻም ቃልና ንሕድሰሉ ኣጋጣሚ ከምዝኾነ ገሊጹ። ብ19 ሰነ ድማ ብኣሽሓ ዝቕፀሩ ህዝብን ሰራዊትን ኣብ ጎደናታት ወፂኦም ሽምዓ ብምብላዕ ሰማእታቶም ብሓበን ክዝክሩ እንከለዉ ንትርጉሙን ርዝነትን መስዋእቲ ዝገልጽ ስነ ጥበባዊ መሰናድኦታት ቀሪቡ። ኣብ ዞባ ዓንስባ እውን ብደረጃ ዞባ ኣብ ከተማ ከረን ኣብ ዝተኻየደ ስነ ስርዓት ብኣሽሓት ዝቕፀር ህዝቢ ክሳብ መቓብር ሓርበኛታት እብሪ ጉዕዞ ድሕሪ ምክያድ ወኪል ኣመሓዳሪ ዞባ ዓንስባ ኮሎኔል ክብሮም ንርኣዮ ንክብሪ ሰማእታት ኣኽሊል ዕምባባ ኣንቢሮን ናይ ምግራብ መደብ ተሰላሲሎን። ኮሎኔል ክብሮም ንርኣዮ ኣብ ደስምዑ ቓል 20 ሰነ ንሰማእታት ኤርትራ ሰላኹም ተሓቢና ብሰላም ንነብር ኣለና እናበልና ብልዑል ኩርዓት እንዝክረላ ዕዝዝቲ ዕለት ምዃና ብምግላፅ መዓልቲ ሰማእታትና ኪኖ ዝኽሪ ምስ ነብስና እንዝትየሉን ውሽጥና እንሓትሉን ኣጋጣሚ ከም ዝኾነ ኣረዲኡ። እዚ ከምዚ ኢሉ እንከሎ ብ19 ሰነ ኣብ ምላእ ዞባ ሰልፊ ሽምዓ ተኻይዱ። እቲ ስነ ስርዓት ድማ ብስነ ጥበባዊ መሰናድኦታት ዝተሰነየ ነይሩ።
4: ስዋኣትና ዘይተሓልፍ ሓራ ኤርትራ ስለ ዝተኽሉልና ዘለኣለማያን እዮም። ስለዚ ነዚ ክቡር ዋጋ ዝተኸፍለሉ ውርሻ ብሓባር ሒዝና ንቅድሚት ክንስጉም ንሃገርና ክነልምዕ ታሪካዊ ግዴታ ኣሎና። ስዋኣትና ብስራሕና ይደበሱ። ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልዲ ገብርኤለ ካብ መቓብር ሰማእታት ከተማከረን።
0: ኣብ ንዞባ እምኒ ሓይሊ ኣብ እዋን መኸተ ምኽባር ልእላውነትን ናይ ዝተበጀዎ 28 ሰማእታት ኣስከሬናት ከካብ ዝነበሩ ቦታታት ተላዓሉ ናብ ናይ ክብሪ ቦትኡ ዓሪፉ። ብ20 ሰነ ኣብ መቓብር ሓርበኛታት ኣብ ዝተፈፀመ ስነስርዓት ህዝብን ኣባላት ሓይልታት ምክልኻልን ነቲ ኣስከሬናት ብሰልፊ ኣሰንዮም ብክብሪ ሓመድ ኣዳም ኣልቢሶምዎም። ኣዛዚ ናይተ ናብ ምእካብ ኣስከሬናት ሰማእታት ተዋፊረን ዝነበረ ኣህዶታት ሓይልታት ምክልኻል ኣብ ዘስምዖ ቓል እቲ ናይ ምእካብ መስርሕ ኣብ ፃዕዳ ቀላይን ኣዲናን ዝበሃል ቦታታት ከም እተኻየደ ሓቢሩ። ኣማሓደር ዞባ ደቡብ ኣቶ ሃብታብ ተስፋ ፅዮን ኣብ መቓብር ሓርበኛታት ሕቋፍ ዕንበባ ድሕር ምንባር ኣብ ዘስምዖ ቓል ነቲ ኣስከሬናት ሰማእታት ኣብ ምእካብን ምግዓዝን ዝተረኣየ ንጡፍን ዕዙዝን ተሳዝፎ ምምሕዳራት ከባቢ ዓዲ ብሓይለን ዓዲ ቃዓያን መጉሱ። ኣብቲ ኣጋጣሚ ንቕያን ጅግንነትን ሰማእታት ዘመጎሰ ስነ ጥበባዊ ዕዮ ቀሪቡ። እዚ ከምዚ ኢሉ እንከሎ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ደቂ ኣምሓረን ባናሓርነትን ንእዞባ ደቂ ኣምሓረ ዘዋፀእዎ ልዕሊ 21,000 ኣፋ ብምምሕዳራት ንዝተለለያ ስድራ ስዋኣት ተመቃሪሑ። ነበርቲ ደቂ ኣምሓርን ኣብታ ከተማ ዝነጥፉ ሰራሕተኛታት መንግስቲ እውን ኣብ ቀፅሪ ፓርክ ሰማእታት ወፈራዊ ስራሕ ከም ዘሰላሰሉ ወኪል ኤሪና ሓቢሩ። ብተመሳሳሊ ተምሃሮ መምሃራንን ሰራሕተኛታትን ኮሌጅ ትምህርትን ስነ ቋንቋ ዓዲ ቀይሕ 58,000 ኣፋ ንስድራ ስዋኣት ከበርክቱ ከለዉ መደብ ዋርሳ ብገዳይም ተጋደልቲ ተኻይዱ። ኣባላት ክፍለ ሰራዊት 16,70 ነበር ድማ ንስድራ ስዋኣት ገንዘባዊ ሓገዝ ምሕራስ ጉሩህ ምፅጋን ኣባይትን ምዕዳል ዘርእን ዘጠቓልን መደባት ኣካይዶም። ኤርትራ ነበርቲ ላስ ቬጋስ ሕቡራት መንግስታት ኣሜሪካ ኢስታንቡል ቱርኪ ከምኡውን ጁዳ ርያድን ስዑ

0: ዝዓረብ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ኣብ ዝወደቦ መድባት ዝኽሪ ሓበን ንመሰሰኒ ማዕከን ሕድሪ ሰማእታት መጠወሪ ስድራ ስዋዕትን ዝውዕል ገንዘብ እወፍዮምን ተመባፂዖምን ከከበጡ ንዝበፅሓና ፀብፃብ ሳሙኤል ሃብቲ ሚካኤል ኣዋሂድዎሎ ገር መስቀል ገር ዝግሄር ከቅርቦ እዩ።
1: ብመሰረት ከካቦቱ ዝበፅሐና ሓበሬታ ኤርትራውያን ተቐማጡ ላስ ቬጋስ ብ17 ሰነ ኣብ ዘካየድዎ መደባት ዝኽሪ ሓበን ንመሰሰኒ ማዕከን ሕድሪ ሰማእታት ዝውዕል 33,000 ዶላር ኣሜሪካ ኣበርኪቶም። ተሳተፍቲ ናይቲ ስነ ስርዓት ዝኽሪ 20 ሰነ ባህልን ክብርታትን ጀጋኑ ሰማእታትና ንምዕቃብ መብፅዓና እንሕድሰላ ዕለት ምዃና ገሊፆም። ኣብ ቱርኪ ዝነብሩ ኤርትራውያን ብወገኖም ዝኽርና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ከተማ ኢስታንቡል ሽምዓ ብምብራህ ሰማእታቶም ዘኪሮም። ናይ ክብሪ ቆንስል ኣቶ ምሕድን መሓመድ ኣብ ዝስምዖ ቃል ነቶም መሰረት ህላወናን ምንጪ ዝሕብን ታሪክናን ዝኾኑ ጀጋኑ ስውኣትና ኣብ ንዝክረሉ ሕድሮም ንምትግባርን ውዕልኦም ናብ ወለድታት ንምስእጋርን ሓላፍነት እንወስደሉ ኣጋጣሚ ከም ዝኾነ ገሊፆም። ብተመሳሳሊ ኤርትራውያን ነበርቲ ጅዳን ከባቢኣን ስዑድ ዓረብ ብ19 ሰነ ኣብ ዘካየድዎ ስነ ስርዓት ካብ 2005 ክሳብ 2025 ሓላፍነት ምጥዋር 1902 ስድራ ቤት ስዋኣተ ብምውሳድ ጉባኣቶም ከም ዘማልኡ ክሕበር እንከሎ ተወሰኽቲ 80 ስድራ ስዋኣት ንምጥዋር ቃልኣት እዮም። ብዘይካዚ ኣባላት ሃማድአ ንመስሰኒ ማዕከን ሕድሪ ሰማእታት ዝውዕል 305 ሪያል ኣበርኪተን። እዚ ከምዚ ኢሉ እንከሎ ኤርትራውያን ተቐማጦ ርያድን ከባቢኣን ኣብ ቀፅሪ ኤምባሲ ኤርትራ ኣብ ዝተወደበ ናይ ዝኽሪ መደብ መብፅዖም ንትግባረ ሕድሪ ጀጋኑ ሰማእታት ዳግማይ ኣሐዲሶም። ኣብቲ ኣጋጣሚ ፈፃሚት ጉዳያት ኤምባሲ ኤርትራ ወይዘሮ ወይ ንገለ ዝግሄርን ኣብ መንበር ማሕበረኩም ኣቶ ተስፋይ ተኽለን ኣብ ዘመሓላልፎ መልእኽቲ 20 ሰነ መዓልቲ ሓበን ከም ዝኾነት ብምጥቃስ ናፅነት ንምዕቃብን ብልምዓት ንምኩላዕን ወትሩ ድልዋት ክንከውን ከም ዝግባእ ኣስሚሮም ኣለው። ኣብቲ ኣጋጣሚ ኤርትራውያን ተቐማጦ ርያድን ከባቢኣን ኣብ ዝሓለፈ 22 ዓመታት ንልዕሊ 3580 ስድራ ስውኣት ዘጥውር ኣበርክቶ ምግባሮም ክጥቀስ እንከሎ ብዝተካየደ ማዕከን ሕድሪ ሰማእታት ናይ ምስሳን ስድራ ስውኣት ናይ ምጥዋርን ወፈያን ጨረታን ድማ ኣብ ውሽጢ ሓደ ሰዓት 19773 ርያል ኣታዊ ክኸውን ከሎ ውዳቤታትን ውልቀ ሰባትን 52 ስድራ ስውኣት ንምጥዋር መብፅዓ ኣትዮም። ኣብ መወዳእታ 68 ስድራ ስውኣት ንዝጠወሩ 53 ውዳቤታትን ውልቀ ሰባትን ናይ ኣበርክቶ ወረቐት ምስክር ተዓዲሉ።
0: ኣብ ዞባ ጋሽባርካ ንኡስ ዞባታት ፎርቶ ሳዋ ባሮንትን መጎለን ዝነጥፉ ሰራሕተኛታት መንግስቲ ከምኡውን ሰብ ፀጋን ሓረስቶትን ዘዋፅዎ 145,000 ናቕፋን 35 ኩንታል እኽልን ንስድራ ስዋእትን ኣረጋውያንን ተዓዲሉ። ብመሰረት ዝበፅሓና ሓበሬታ ኣብ ንኡስ ዞባ ፎርቶ ሳዋ 110,000 ናቕፋን 22 ስድራ ስዋት፣ ኣብ ንኡስ ዞባ ባሮንቱ 35 ኩንታል እኽሊ ን142 ስድራ ስዋት፣ ኣብ ንኡስ ዞባ መጎሎ ድማ 53,000 ናቕፋን ን8 ስድራ ስዋት ተዓዲሉ። ሓለፍቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን ኣብ ዝሃቦ ሓበሬታ እተን ደገፍ ዝተገብረለን ስድራ ቤታት ብኣመሓደርቲ ከባብን ኣካየድቲ ስራሕን ዝተለለያ ምዃንን ኣብርዮም። ብካልእ ወገን ኣብ ንኡስ ዞባ ተሰነይ ብምክንያት 20 ሰነ ብኮሚሽን ስፖርት ዝተወደበ ፅሬትን ምኩስኳስ ኣግራብን ዘጠቃለለ ወፈራ ብ17 ሰነ ኣብ ቀፅሪ መቓብር ሓርበኛታት ተኻይዱ። ተሳተፍቲ ኣብ ዝሃቦ ርእቶ ዓመት መፀ ብተሳትፎ ህዝቢ ሰራሕተኛታት መንግስትን ኣባላት ሓይልታት ምክልኻልን ተመሳሳሊ ንጥፈታት ከም ዝካየድ ብምሕባር ካልኦት ኣካላት እውን ክስዕብዎ ተላብዮም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ካብ 8 ሰነ ጀሚሩ ብፅቡቅ ይሰላሰል ከም ዘሎ ሓላፊ ኣሃዱ ካልኣይ ደረጃ ኣብያተ ትምህርቲ መምህር ብርሃነ ገብረ እግዚኣብሄር ሓቢሩ። ኣብዚ ናይ ሎም ዓመት ወፍሪ 1590 ተምሃሮ ካልኣይ ደረጃ ኣብ ሙሉእ እቲ ዞባ ተዋፊሮም ከም ዘለዉ ፍሊጡ። እቲ ዝዕመም ዘለዎ መድባት ብቐንዱ ኣብ ምግራብን ምዕቃብ ሓመድን ማይን ዘተኮረ ኮይኑ ምትካል ኣግራብ ሾራ ኣብ ደሴታትን ገማግም ባሕርን ከምኡውን ኣብ ቀፅሪ ኣብያተ ትምህርቲ ንኣግራብ ዝኸውን ጎዳጉዲ ምኩዓት ምግራብን ምኩስኳስን የጠቓልል። ኣብ በዓል ስልጣን ኣግራብን እንስሳ ዘገዳምን ናይቲ ዞባ ክኢላ ምግራብ መንእሰይ ዓይል ኣሕመድን ኣብ ጨንፈር ሚኒስትሪ ሃብቲ ባሕሪ ክኢላ ልምዓት ገረብ ሾራ መንእሰይ ሓይል ኣብ ተወልደ መድንን ብግድኦም ረብሓታት ገረብ ሾራ ድሕር ምግላፅ ኣብ ደሴት ፋጥማ ብብዝሒ ክትከል መደብ ከም ዘሎ ገሊፆም። ዝስዕብ ዜና ሃገራት ወፃኢ እዩ።

ኩነታት ወፃኢ ኣሜሪካን ኢራንን ትማሊ 21 ሰነ ኣብ ስዊዘርላንድ ኣብ ዘካየዶ ቀጥታዊ ዝርርብ ናይ መወዳእታ ስምምዕ ንምኽታም ዘኽእል መርሓ ጎደና ከም ዘደለዋ መንገኛታት ናይቲ ዘተ ኣፍሊጠን። ከም ኣካልቲ እወታዊ ተባሂሉ ዝተጠቕሰ ገስጋስ ክልቲአን ሃገራት ኣብ ውሽጢ 60 መዓልታ ስምምዕ ንምኽታም እትዝትን እትከታተልን ሓበራዊት ኮሚቴ ከቕማ ተሰማሚዐን ኣለዋ። ኒክለሳዊ መደባት ኢራን እገዳ ኣሜሪካን እስራኤልን ኣብ ልዕሊ ሊባኖስ ተካይዶ ዘላ መጥቃዕታትን ካብ ቀንዲ ዛዕባታት ናይ ትዝርብ ምንባሮም ክፍለጥ ተኻኢሉሎም። ኣብዚ ናይ 21 ሰነ ዝርርብ ኣሜሪካን ኢራንን እቲ ኣብ ልዕሊ ሊባኖስ ዝካየድ ዘሎ መጥቃዕታት ዶ ክብልን ብመፃበቦ ሆርመዝ ዝካየድ ምንቅስቃስ ንግዳውያን መራኽብ ብዘይተፃብኦ ክቕፅልን ከምተረዳድኡ ተጋዊሑ። እስራኤል ኣብ ልዕሊ ሊባኖስ መጥቃዕታት ድሕሪ ምቕፃላ ኢራን ነቲ ስትራቴጂካዊ መስመር ደጊማ ከም ዝዓፀወቶ ዝዝከር እዩ። ኣቐዲሞ ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ናይ ምርድዳእ መዘክር ኣብ ልዕሊ ሊባኖስ ዝካየድ መጥቃዕታት ዶ ክብል ከም ዘጠቓልል ኣይርስዓን። ህዝባዊት ሪፐብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገብ ኣስፌራ። እቲ ስጉምቲ መልሰ ግብሪ ናይቲ ኣሜሪካ ብዝሓለፈ ቀረባ እዋን ኣብ ልዕሊ ዝተወሰና ትካላት ሃገሩ ዘፅናዕቶ ንግዳዊ እገዳ ምዃኑ ሚኒስትሪ ንግዲ ቻይና ትማሊ 21 ሰነ ኣብ ዘውፅኦ መግለፂ ሓቢሩ። እቲ እገዳ ተኣጊደን ዘለዋ ኩባንያታት ንሲቪላውን ወታደራውን መዓላታት ዘገልግል ፍርያት ናብ ቻይና ከይልእካ ዝዓግድ ኮይኑ ረብሓታት ሃገሩ ንምሕላው ኣገዳሲ ከም ዝኾነ እቲ ሚኒስትሪ ብተወሳኺ ረዲዩ። ኣሜሪካን ቻይናን ብኣንጻርቲ ንግዳዊ ፍልልያተን ንምፅባብ ዘካይድኦ ዘለዋ ዝርርብ ኣብ ሕድሕደን እገዳታት ይውስ ስና ስለ ዘለዋ ኣብ መንጎን ዝግበር ንግዳዊ ምልውዋጥ ባሉታ ይፅሎ ከም ዘሎ ይጥቀስ። ኣብ 2024 ኣስታት 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣሜሪካን ቻይናን ኣብ 2025 ናብ ኣስታት 570 ቢልዮን ዶላር ከም ዝወረደ ጸብጻባት የረዱ። ኣውስትራልያን ካናዳን ኣብ ምምዕባል ወታደራዊ ዝምድንአን ዘተኮረ ናይ ኣስታት 2 ቢልዮን ዶላር ውዕል ተፈራሪመን። እቲ ትማሊ 21 ሰነ ዝተኸተመ ውዕል ኣውስትራልያ ንካናዳ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ሚኒስትርታት ምክልኻል ክልቲአን ሃገራት ሓቢሮም። እቲ ዘመናዊ ወታደራዊ ቴክኖሎጂ ካናዳ ፀጥታ ዞባ ኣርክቲክ ንምሕላው ኣብ እተካይዶ ስልያዊ ንጥፈታት ሓጋዚ ምዃኑ ገሊጻ ኣላ። ኣውስትራልያ ነቲ ቴክኖሎጂ ንካልኦት ሃገራት ክትሸጦ ንፈለማ ምዃኑ እዮም ጸብጻባት ዘቕሱ። እቲ ስምምዕ ኣብ ምንፋዕ ወታደራውን ፀጥታውን ዝምድና ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። ግብፅን ቱርክን 10 መዓልታት ዝቐፀለ ሓበራዊ ልምምድ ሓይሊ ኣየር ኣብ ግዛኣት ግብፂ ኣካይደን። ዕላማቲ ካብ 11 ክሳብ 21 ሰነ ዝተኻየደ ልምምድ ወታደራዊ ዝምድናን ብቐንዱ ድማ ዝምድና ሓይሊ ኣየርን ምድንፋዕ ምዃኑ ገሊፀን። ኣብቲ ልምምድ ኤፍ 16 ዝርከበን ዝተፈላለያ ዘመናውያን ነፈርቲ ከም ተሳተፋት ሓቢሩ። ግብፅን ቱርክን ሓበራዊ ልምምድ ሓይሊ ኣየር ከካይዳ ኣብ ውሽጢ ኣስታት 20 ዓመታት ንፈለማ ምዃኑ ጸብጻባት የረዱ። ክልቲአን ሃገራት ካብ 2013 በዓሉታ ተጸሊኑ ዝጸንሐ ዝምድንአን ናብ ንቡር ንምብላስ ጽዑቕ ዲፕሎማሳዊ ርክባት ከካይዳ ምጽናሕን ይግለጽ። ሩስያ ኣብ ልዕሊ ዝተፈላለየ ዕላማታት ዩክሬን ናይ መልሰ ግብሪ መጥቃዕትታት ከም ዘካየደት ኣፍሊጣ። ትካላት ጸዓት መጓዓዝያን መራኸቢታትን መፍረ ኣጽዋር ብቐንዱ ድማ መፍረ ድሮናትን ወታደራዊ ትሕቲ ቅርጽን ቀንዲ ዕላማ ናይቲ መጥቃዕትታት ምንባሮም ሚኒስትር ምክልኻል ሩስያ ሓቢሩ። ንዝወረደ ክሳራታት እኳ እንተዘይተነጸረ በቲ መጥቃዕትታት ከቢድ ንዋታዊ ዕንወት ከም ዝሰዕበ እቲ ሚኒስትር ኣረድዩ። ዩክሬን ኣብ ዝሓለፈ ቀረባ መዓልታት ኣብ ከተማ ሞስኮን ከባቢያን ከቢድ ክሳራ ዘውረደ ናይ ድሮን መጥቃዕቲ ድሕሪ ምክያዳ መንግስቲ ሩስያ ምላሽ ክህበሉ ምዃኑ ምግላጹ ኣይርስዓን። እዚ ከምዚ ንከሎ ዩክሬን ትማሊ 21 ሰነ ኣብ ዞባ ክሬሚያ ኣብ ልዕሊ ዝርከብ ትሕቲ ቅርፂ ጸዓት ሩስያ መጥቃዕቲ ከም ዘካየደት ኣፍሊጣ። ክልቲአን ሃገራት ዘካየድኦ ምልውዋጥ መጥቃዕትታት ብፍላይ ኣብዚ ዓመት እዚ ሰፊሑ ከም ዘሎ ጸብጻባት የረዱ። እዚ ከምዚ ንከሎ ቤላሩስ ምስ ዩክሬን ኣብ ዘደዋባ ከባቢታት ተኺላቶ ዘላ ስርዓት ራዳር ምስ ዘይትነቕሎ ኣብ ልዕሊያ ወታደራዊ ስጉምቲ ክወስድ ምዃኑ ፕረዚደንት ቮሎዲሚር ዘለንስኪ ጠንቂቑ። እቲ ውጥን ተግበራዊ ምስ ዝኸውን ኪናት ዩክሬን ክሰፍሕ ከም ሳዕብኑ ድማ ጸጥታ ምብራቕ ኤሮጳ መሊሱ ክኸርር ከም ዝኽእል ይእመት። ናይ መወዳእታ ዜና። ኣብ ግዛኣት ካሊፎርኒያ ሕቡራት መንግስታት ኣሜሪካ ብዝተኸስተ ሓድሽ ሓደጋ ባርዕ መሮር ኣከባቢያዊ ዕነት ወሪዱ። ብሰንኪቲ ዛጊት ጠንቁ ዘይተነፀረ ሓደጋ ልዕሊ 3,000 ሄክታር ጫካ ከምታሙኽን ኣብ ኣባይቲ ዕንወት ከም ዝወረደን ተገሊጹ።
እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕም ከም ዘሎ ዝገለጸ ምምሕዳር ካሊፎርኒያ ብተመሳሳሊ ሓደጋ ቅድሚ ሰሙን ንዝኣወጆ ህፁፅ ናይ እዋን ሓደጋ ድንጋጌ ኣናዊሕዎ ኣሎ። ኣብታ ክፍለ ሃገር ብ15 ሰነ ብዘጋጠመ ሓደጋ ባርዕ መረር ኣብ ከባቢያዊ ክሳራታት ወሪዱ ምንባሩ ዝዝከር እዩ። ነቲ ባርዕ ንምቁፅፅ

ኣብ ማይ ሰራሕተኛታትን ብርክት ዝበላ ሄሊኮፕተራትን ይሳተፋ ምህላወን ተፈሊጡ ኣሎ። ኣብቲ ከባቢ ተኸሲቱ ዘሎ ልዑል መጠን ዋዒ ጠንቂ ናይቲ ሓደጋታት ክኸውን ከም ዝኽእል ሰመዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም። ዜና ንምዝዛም ኣርእስቲ ዜና ክንደግም። 20 ሰነ ኣብ ዞባ ደቡብን መዲና መንእስያት ሳዋን ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ። ኣብ ንኡስ ዞባ እምኒ ሓይሊ ኣስከረናት ሰማዕታት ኣብ ናይ ክብሪ ቦቱ ዓሪፉ። ኣብ ዞባ ደቡባዊ ቂሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ብፅቡቅ ይሰላሰል ኣሎ። ኣሜሪካን ኢራንን ስምምዕ ንምኽታም ዘኽእል መርሓ ጎደና ከም ዘድለዋ ተገሊጹ። ህዝባዊት ሪፐብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገብ ኣስፊራ። ኣውስትራልያን ካናዳን ኣብ ምምዕባል ወታደራዊ ዝምድነአን ዘተኮረ ውዕል ተፈራሪመን። ንሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ሰላም ዝኸበርኩም ተዓዘብቲ፣ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ብምኽንያት 20 ሰነ መዓልቲ ሰማእታት ብማሕበር ወነንቲ ታክሲ ዞባ ማእከል ተወዲቡ ዝካየድ ግጥማት ኩዕሶ እግሪ ብ18 ሰነ ኣብ ሰዓታት ድሕሪ ቀትሪ ኣብ ካምፖ ቺቼሮ ብወግዒ ተኸይዱ። እዚ ንኣርባዕተ ክለባት ናጽነት ሓድነት ውፍያትን ማይደምነትን ሓቒፉ ንኣውዴካ ምሕላፍ መልክዕ ሒዙ እዩ ተኸይዱ። ንጋንታ ሓድነት ዝሰዓረት ማይደምነት ኣንጻርታ ንጋንታ ናጽነት ረቲዓ ዝሓለፈት ጋንታ ውፍያት እያ ኣብ ግጥም ፍጻመ ተረኺባ። ኣብዚ ብወገን ክልቲኤን ክለባት ልዑል ተወዳዳርነት ዝተረኣየሉ ግጥም ጋንታ ውፍያት ቅድምን ድሕሪ ዕረፍቲ ካብ ሳሙኤል ገብረ እግዚኣብሔር ብዘመዝገበተን ክልተ ሸቶታት ድማ ኣብ ልዕሊ ጋንታ ማይደምነት ክልተ ብሓደ ብምዕዋት ተሸላሚት ዓባይ ዋንጫ ኮይና ኣብዛ ግጥም ክልተ ሸቶታት መዝገበ ሳሙኤል ገብረ እግዚኣብሔር ብሉፅ ተፃዋታይ ናይ ዝግጥም ኮይኑ ተሸሊሙ። እዚ ዓመታዊ ብምክንያት 20 ሰነ መዓልቲ ሰማእታት ዝካየድ ውድድር ሎሚ ዓመት ንሓምሻይ ግዜ ዝተካየደ ኮይኑ ጋንታ ውፍያት ድማ ነዚ ውድድር ኣርባዕተ ግዜ ብምዕዋት ልዕሊ ካልኦት ክለባት ፀብለል ክትብል ክኢላላ። ካልኣይ ናይ ምድብ ግጥማት ዋንጫ ዓለም ትማሊ ምሸትን ናብ ሎሚ ኣብ ዘውጊ ሕለይትን ኣባላት ምድብ 7-8 ብዘካየዶ ግጥም ቀፂሉ ተኸይዱ።
1: ኣብ ቀዳማይ ናይ ምድብ ግጥማ ኣንጻር ሓዳስ ሃገር ናይ ዝውድድር ኬፕ ቨርደ ብዘይሸቶ ባዶ ባዶ ዝተፈላለየት ቻምፒዮን ዓለም 2010 ስጳኛ ኣንጻርታ ኣብ ቀዳማይ ፀወታ ኣንጻር ኡራጋይ ማዕረ ዝተፈላለየት ሓደ ካብ ዝዓበዩ ሊጋት ዓለምና ንምምስራት ኣብ ስራሕ እትርከብ ስዑድ ዓረብያ ገጢማ። እስጳኛ ቅድሚ ዕረፍቲ ካብ ሚከል ኦያርዛባል 2 ሸቶታት፣ ካብ ያማል 1 ሸቶ፣ ድሕሪ ዕረፍቲ ድማ ካብ ሓሰን ኣልታምባክቲ ናብ ልዳቱ ብዘመዝገባ ሸቶ ብገፊሕ 4 ባዶ ብምዕዋት ፋልማይ ናይ ዝውድድር ዓወታ መዝጊባ። ኣብዛ ግጥም ኣሰልጣን እስጳኛ ሉዊስ ዴላ ፎንቴ ኣብ ቀዳማይ ፀወታ ብስንኪ ናይ ፊትነስ ምምላ ፀገም ካብ ወንበር ተቐየርቲ ንኽልዓል ዝገበሮ ላሚን ያማል ንፈለማ ግዜ ምስ ቀዳሞ ተሰለፍቲ ናይ ዋንጫ ዓለም ፀወቱ ከካይድ ፈቒድሉ። ኣብዛ ግጥም ወዲ 18 ዓመት ዝነበረ ላሚን ያማል ንሕና 1958 ፔለም ወዲ 18 ዓመትን ትሕትኡን ክንሱ ንቐዳሚት ሸቶ ናይ ሓደ ግጥም ዘመዝገበ ተፃወታይ ኮይኑ ብዘይካ ያማል ኣብ ዋንጫ ዓለም 2022 ኣብ 18 ዓመትን 10 መዓልታትን ኣብ ግጥም ኣንጻር ኮስታሪካ ሸቶ ንዘመዝገበ ጋቢ ስዒቡ ካልኣይ ንስጳኛ ኣብ ዋንጫ ዓለም ሸቶ ዘመዝገበላ ዝነኣሰ ኮተተ ኮይኑ ብዘይካዚ ኣብዛ ግጥም ወዲ 18 ዓመትን 343 መዓልታትን ዝነበረ ያማል ሻምናይ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ዋንጫ ዓለም ኣብ ርእሲ ምዃኑ ንሮማንያዊ ኒኮላይ ኮቫክን ወዲ ሃገሩ ጋብን ስዒቡ ድማ ምስ ቀዳሞ ተሰለፍቲ ወሪዱ ሸቶ ዘመዝገበ ሳልሳይ ተፃወታይ ናይ ዝውድድር ኮይኑ

ኣማል ኣብ ዘግጥም ክልተ ዕዉታት ምሽካዕን ሓሙሽተ ፈተነታት ድማ ካይዱ ድሕረፍቲ ተቐይሩ ወፅኡ ኣብ ዘግጥም ክልተ ሸቶታት ዘመዝገበ ሓንቲ ናይ ሸቶ ቀረብ ዝገበረ ሚክል ኦያርዛባል ብሉፅ ተፀዋታይ ናይ ዘግጥም ተፀዊዑ ኦያርዛባል ኣብ ግጥም ኣንጻር ኬቨርደ ኣብ ቀዳሞት 30 ደቃየቅ ኩዕሶ ክትንክፍ ብዘይምኽኣሉ ኣብ ታሪክ ናይ ፈለማ ተፀዋታይ ብምባል ጸሊም ታሪክ ዘፀሓፈ ኮይኑ ኣብዚ ናይ ትማሊ ምሸት ግጥም ግን ነቲ ምርኢት ዝሰረቐ ተፀዋታይ

ረባት ገይሩ ሃገራዊት ጋንታ እስጳኛ ኣብ ናይ መወዳእታ 32 ግጥማት ናይ ኩሎም ውድድራታ ኣይተሳዕረትን ኣብ 23 ተዓዊታ ኣብ 9 ድማ ማዕረ ወፅያ እቲ ዝነውሐ እስጳኛ ብዘይስዕረት ዝኸደቶ ካብ 2007 ክሳብ 2009 ዝዝርጋሕ ናይ 35 ግጥማት እዩ። ስዑድ ዓረብ ንሻዱሻይ ግዜኣ ካብ ናይ ምድብ ግጥማት ንኸይትግለፍ ኣብ ቀጻሊ ፀወታ ኣንጻር ኬፕ ቨርደ ዓወት ከገድሳ እዩ። ኣባላት ናይ ዝምድብ ኡራጋይ ኣንጻር ኬፕ ቨርደ ኣብ ዘካየደው ግጥም ማዕረ 2-2 ተፈላለየን። ንስጳኛ ነጥቢ ብምድር ባያን ብብዙሓት ተንተንቲ ንኣዳ ዘትረፈት ኬፕ ቨርደ ቀዲማ ኣብ መበል 21 ደቂቕ ብመንገዲ ኬቨን ፒና መሪሕነት ሒዛ ንጽዋ ዓለም 2 ግዜ ኢዳ ዘንበረትላ ኡራጋይ ዕረፍቲ ኣብ ኣጋ ምእካሉ ካብ ኣራኾን ካናብዮን 2 ተኸታተልቲ ሸቶ ብምዝጋብ ካብ ድሕሪ ተበጊሳ 2-1 መሪሓ ንዕረፍቲ ወፅያ። ንዕረፍቲ ኬፕ ቨርደ ኣብ መበል 21 ደቂቕ ሄልዮ ቫሬላ ብዘቁፅረላ ሸቶ ተመዓርያ ዝተመዝገበ ተወሳኺ ሸቶ ይነበረን። እቲ ግጥም ማዕረ 2-2 ተዓፅዩ። ፋልማይ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ኬፕ ቨርደ ድ1966 ናይ ፈለማ ሃገር ንቐዳመይቲ ሸቶኣ ኣብዚ ውርድር ብነፃ ቅላዕ ዘመዝገበት ሃገር ኮይና ንካልኦት ሸቶ ኬፕ ቨርደ ተቐይሩ ዝኣተወ ቫሬላዩ ድሕሪ 2 16 ካልኦትን ኣብ ሜዳ ፀንሓሉ ሸቶ ኣመዝጊቡ። ድሕሪ ካሜሮናዊ ሮጀር ሚላ ድማ እቲ ተቐይሩ ኣትዩ ኣብ ውሽጢ ሓፅርቲ ደቃይቕ ሸቶ ዘመዝገበ ካልኣይ ኣፍሪቃዊ ተቐያራይ ተፃወታይ ኮይኑ። ሮጀር ሚላ ኣብ ዋንጫ ዓለም 94 ኣብ ግጥም ኣንጻር ሩስያ ኣብ ውሽጢ ደቂቕን 24 ካልኦትን ናብ ሜዳ ምእታዉ ሸቶ ኣመዝጊቡ ምንባሩ ዝዝከር እዩ። ኣብዛ ግጥም 2 ነጥቢ 34 ተኽእሎ ምምዝጋብ ሸቶ ዝነበራ ኡራጋይ 2 ዕላመን ዝሓለዋ 17 ፈተነ ክተካይድን ከላ ብኣንጻሩ እቲ ኣገራሚት ጋንታ ናይዚ ውርድር ኮይና ዘላ ኬፕ ቨርደ ድማ ባዶ ነጥቢ 68 ተኽእሎ ምምዝጋብ ሸቶን 4 ዕላመን ዝሓለዋ ፈተነታት ኣካይዳ። ኬፕ ቨርደ ድሕና 2002 ሴኔጋል ኣብ ቀዳማይ ሱታፍያ ኣብ ዋንጫ ዓለም ኣብ ቀዳሞት 2 ግጥማ ዘይተሳዕረት ሃገር ኮይና ኬፕ ቨርደ ኣብዞም ዝሓለፉ 2 ግጥማት ተጻወታ 5 ፋውላት ጥራዮም ሰሪሖም። እዚ ቁፅሪ ድማ ቁፅርታት ናይ ዝውድድር ካብ 1966 ክትሓዝ ካብ ዝጅምር እቲ ዝወሓደ እዩ። ወዲ 4 ዓመትን 18 መዓልታትን ሓላዊ ወዳት ኬፕ ቨርደ ቮዚንሃን ወዲ 4 ዓመትን 5 መዓልታትን ተጻወታይ ኡራጋይ ፈርናንዶ ሙሴራ ድማ እቶም ናይ ፈለማ ደቂ 40 ኣብ ሓደ ግጥም ዝተሰለፉ ተጻወቲ ብምዃን ኣብ ታሪክ ሰፊሮም። ነዚ ምድብ እስጳኛ ብ4 ነጥብን 4 ፅብለልታ ሸቶን ቀዳመይቲ ኮይና ትቕልሶላ። ኡራጋይን ኬፕ ቨርደን ብማዕረ 2 ነጥብን ባዶ ዕዳ ሸቶን ካልኣይን ሳልሳይን ተርታ ክሕዛን ከለዋ ስዑድ ዓረብ ድማ ብሓንቲ ነጥቢ ራብዓይ ተርታ ሒዛላ። ኣብ ምድብ 6 ወርቃዊ ወለዶኣ ከንቱ ዘባኽነት ቤልጅም ኣንጻርቶም ምስ ህሉ ኩነታት ቅድሚ ፀወታ ሓደ መዓልቲ ኣቐዲማ ናብ ኣሜሪካ ክትኣቱ ፍቓድ ዝረኸበት ኢራንን ገጺመን። እዘን ክልተ ጋንታታት ኣብ ቀዳማይ ፀወተን ኣንጻር ግብፅን ኡራጋይን ብተኸታታሊ ነጥቢ ተመቒለን ብምንባረን ናብ ዝቕፅል ዙርያ ንምስጋር ኣብ ዝግጥም ዓወት ልዕሊ ዝኾነ ግዜ ዩ ኣገዲስዎን ኣትዩ። ቤልጅም ዝያዳ ሚዛን ፀወታ ዝነበራ ጋንታ እኳ እንተነበረት ብስጋት ደረጃ ግን ኢራንያ ዝሓሸት ጋንታ ኮይና ምስያ ተፃወታይ ቤልጅም ንዶየ ንመሃዲ ተራሚ ካብ ምምዝጋብ ሸቶ ብምዕንቃፉ ድማ ብቐጥታዊት ቀያሕ ካርድ ካብ ሜዳ ተሰናቢቱ። ኢራን ጎድሎ ተፃወቲ ቤልጅም ክትረብሓሉ ይከኣለትን ማዕረ 2-2 ተፈላለያ። 700ታዊት ሚዛን ፀወታ ዝተቆፃፀረት ቤልጅም 7 ዕላሞም ዝወቕዑ 23 ፈተነ ክተካይድን ከላ ኢራን ድማ 3 ዕላመን ዝወቕዓ 7 ፈተነታት ኣካይዳ። ገምጋም ዕድመ ተፃወታ 32 ዓመትን 181 መዓልታትን ዝነበረ ኢራን ኣብ ታሪክ ዋንጫ ዓለም እታ ብዕድመ ዝዓበየ ተፃወቲ ናብ ሜዳ ዝለኣኸት ጋንታ ብምዃን ኣብ ታሪክ ሰፊራ። ፍርዖናውያን ግብፂ ኣንጻር ኒውዚላንድ ኣብ ዘካየድዎ ግጥም ካብ ድሕሪ ተበጊሶም 3-1 ብምዕዋት ኣብ ታሪኾም ናይ ፈለማ ናይ ዋንጫ ዓለም ዓወቶም ኣመዝጊቦም። ኒውዚላንድ ዋላ እኳ ሳርማን ኣብ መብል 15 ደቂቕ ብዘመዝገበላ ሸቶ ንዕረፍቲ መሪሓን ተወፀት ግብፂ ድሕሪ ዕረፍቲ ካብ ሙስጣፋ ዚኮ ሙሓመድ ሳላሕን ትረዚገትን ብዘመዝገበተን 3 ሸቶታት ካብ ድሕሪ ተበጊሳ 3-1 ተዓዊታ። ንጉስ ግብፂ ሙሓመድ ሳላሕ ኣብዛ ግጥም ሸቶ ካብ ምምዝጋብን ቀረብ ካብ ምግባርን ተወሳኺ ኣብዛ ግጥም ብዘካየዶም 5 ፈተነ ኣብ ልዳት ኣንጻር ጋንታ ብዝተንከፈን 13 ኩዓሳሱ ብዝፈጠሮም 5 ዕድላት እቲ ዝለዓለ ቁፅሪ ናይ ዝግጥም ዝሃረመ ተፃወታ ይገብሮም። ብዘይካዚ ሙሓመድ ሳላሕ ኣብ ዋንጫ ዓለም ሳልሰይቲ ሸቶ ብምዝጋብ ብዓብደል ፋውዚ ብ2 ሸቶታት ተታሒዙ ዝነበረ ክብረ ወሰን ሸቶ ግብፂ ኣብ ዋንጫ ዓለም ናብ ናይ ብሕቶ ኣሰጋጊርዎሎም። ኣብዛ ግጥም ወዲ 34 ዓመትን 7 መዓልታትን ዝነበረ ሙሓመድ ሳላሕ ብዕድመ ዝዓበየ ግብፂ
ግብፃዊ ኣመዝጋብ ሸቶ ዋንጭ ዓለም ኮይኑ ንቐዳሚት ሸቶ ግብፅን

ኣሕነ ዝተመዝገበት ካልእ ትሸቶ ዝሃንደስተ ሙስጠፋ ዚኮ ኣብ ታሪክ ዋንጫ ዓለም ናይ ፈለማ ተፃወታይ ግብፂ ናይ ሸቶን ቀረብን ኣበርክቶ ዝገበረ ተፃወታይ ንምዃን በቂዑ። ግብፂ ኣብ ዋንጫ ዓለም ንፈለማ ግዜ 3ለስተ ሸቶን ናይ ፈለማ ዓወትን ኣብ ዘመዝገበትሉ ግጥም ትሬዚጌት ካብ ወንበር ተላዒሉ ናይ ፈለማ ሸቶ ግብፂ ኣብዚ ውርድር ዘመዝገበ ተፃወታይ ኮይኑ ኒውዚላንድ ኣብ ግጥም ዋንጫ ዓለም ቀዲማ ሸቶ ኣመዝጊባ ተረቲዓ ክትወፅእ ንፈለማ እዋና እዩ። ዘጊት 8 ናይ ዋንጫ ዓለም ግጥማት ኣካይዳ ዘላ ኒውዚላንድ ዓወት ከተመዝግባይ ከኣለትን ኣብ 4 ተዓዊታ ኣብ 4 ድማ ማዕረ ወፅያ። ግብፂ ኣብ ዝቕፅል ፀወታ ኣንጻር ኢራን ብውሕዱ ማዕረ ምስ ተፈላለ ናብ ዝቕፅል ዙርያ ምሕላፋ ከተረጋግፅ እያ። ነዚ ምድብ ግብፂ ብ4 ነጥብን 2 ፀብልታ ሸቶን ቀዳመይት ኮይና ትቕልሶ። ኢራንን ቤልጅምን ብማዕረ 2 ነጥቢ ይኽተላ። ኒውዚላንድ ድማ ብሓንቲ ነጥቢ ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ሎምሸትን ናብ ፅባሕ ኣብ ዝውግሕ ለይተን ብ4 ግጥማት ቀፂሉ ከምስዩ። በዚ መሰረት ኣርጀንቲና ኣንጻር ኦስትርያ ሰዓት 8፣ ፈረንሳ ኣንጻር ኢራቅ ፍርቅለይቲ፣ ኖርዌይ ኣንጻር ሴኔጋል ሰዓት 3፣ ጆርዳን ኣንጻር ኣልጀርያ ድማ ንጎ ሰዓት 6 ፀወተን ከካይዳየን። ባርከ ዝኸበርኩም ተኸታተልቲ ናይ ሎሚ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ። ስለምክታልኩም ኣዝየ መስግን። ሰላም።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ሎሚ እውን ከም ወትሩ ትሕዝቶታትና ዳሊና ኣብ ሰዓትና ተረኺብና ኣለና መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም ፈለማ ኣዳሊናዮ ዘለና ትሕዝቶ ዝኽሪ 63 ሰማእታት ኣብ ትሕቲ ዝብላ ርእስቲ ዝተዳለወ ይክኸውን ሓቢርና ንከታተሎ

ዕለት 22 መጋቢት 2026 ኣብ ዞባ ዓንሰባ ንዞባ ሓመልማሎ ምምሕዳር ከባቢ ሊበና ጀንገረን ኩሉ ህዝቢ ልመዓልቲ መዓልቲ ዝኽረሓበን እያ ብምባል ምስቶም ካብ መላእ ኤርትራ ዝመፁ ውፃእ መዓቱ ዝኾኑ ጀጋኑ ተጋደልቲ ክፍለ ሰራዊት 96 ነበር ድነቶም ድሮ 38 ዓመት ተቖፂሮም ዝርከቡ ንስለዛ ክብርቲ ሃገሮም በጃ ህዝቦም ህይወቶም ዝኸፈሉ

0: ጀጋኑ ሰማዕታት ውዕሎ ታሪኾም ንምግላጽ ብሰብ ውዕሎ ተመሪሖም ብውዕው ዓገባብ ሰልፊ ናብ ሓወልቲ ስፍራ ጀጋኑ ጎቦ ወኽጁ ቶም ብምሕኳር ዝጀመሩ ኩሉ ሰልፈኛ ኣብ ስፍራ ጀጋኑ በጺሑ በቦቱኡ ምስ ሓዘ ድማ እቲ ሓበን ዝኽሪ ብኣመሓዳሪት ንእዘባ ሓመልማሎ ወይዘሮ ኣምና ሓጅ እዩ መእተዊ ተገይሩሉ። ወይዘሮ ኣምና ሓጅ ኩሉና ከም እንፈልጦ ነፍሲ ወከፍ ስድሪ መሬትና ሰማዕታት ከፍ ኢልናላ ኢና። ታሪኽ ህዝቢ ኤርትራ ተሪኽካን ጽሒፍካን ዝውድእ ኣይኮነን። እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድ ንሓደስቲ ወለዶ ድማ ፍጻሜታት ገድሊ ብሰብ ውዕሎ ክዝንቶ እንከሎ ዝያዳ መቐረትን ርዝነትን ስለ ዝህልዎ ሕድርና እንሐድሰሉን መብጻዕታት እንኣትወሉን መደባት ክነካይድ እላቦ ብምባልያ ለበዋኣ ኣመሓላሊፋ
1: ቃል ምምሕዳር ንእዞባ ሓመልማሎ ንዝክሪ ሰማዕታት ክፍለ ሰራዊት 96 ዝኸበርኩምን ዝኸበርክንን ነዚ ረዚን ታሪኽ ዝሓዘለ ሰፈር ጀጋኑ ሰማዕታት ንክትበጽሑ ዝመጻእኹ ብመጀመርያ ኩላህና ከም እንፈልጦ እንዝክሮ ነዚ ክቡር ናጽነት ንምርካብ ኣብ ነፍሲ ወከፍ ስድሪ መሬትና ጀጋኑ ሰማዕታትና ዝኸፈልናሉ ስለ ዝኾነ ይዕቤ ይነኣስ ኣኽራናትናን ጎላጉል ስንጭሮታትን እንተላይቲ ክቡር ኩሉ ጸላኢናን ፈታዊና ዝምነዮ ሃብታን ባሕርና ዘለዎ ረዚን ታሪኽ ጽሒፍካን ገሊጽካን ዝውዳእ ስለ ዘይኮነ እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድን ኣቦ ተፍጻሜ ነዚ ነበርና ዝኽርታትና እንሕድሰሉ ንሓደስቲ ወለዶ ተረከብቲ ሕድሪ ድማ ፍጻሜታት ገድልን ብኣካል ብሰብ ውዕሎ ክዝንቶ እንከሎ ዝያዳ ምቕረትን ርዝነትን ስለ ዘለዎ ብኣተኩሮ ብምሓዝ ከም ዓመታዊ ንግደትና ምስ መዓልቲ ሰማዕታትና ብምትሓዝ ካልእ እዋን እውን መደባት ብምስራዕ ኣብ መዕረፊ ቦቶኦ መጺእና ሕድሪና ንሕድሰሉ መብጻዕታትና እናኣትወሉ መደባት ክንካይድ እናተላበኹ ደጊሜ ነዚ መደባት እዚ ክውን ንምግባር ንዝወደብኩምን ዝሓሰብኩምን ኣባላት ክፍለ ሰራዊት 96 ነበር ብስም ህዝብን ምምሕዳር ንእዞባ ሓመልማሎ የመስግን።
0: ኣብቲ እዋን ማለት ብዕለት 11 ወርሒ 5 1988 ኣዛዝ ብርጌት 49 ክፍለ ሰራዊት 96 ዝነበረ ኮሎኔል ኣሕመድ ዑስማን ፍሩጅ ወዲ ፍሩጅ ነቲ ዝነበረ ህሞትን ምረትን ኣብ ሓወልቲ ሰማዕታት ኮይኑ ናብ 4 ማእዝናት እቲ ጎቦታትን ሽንጮርታትን ኣጻድፍን ባዓትታትን በብሓደ ድሕሪ ምዕዛብ እዛ ዕለት እዚኣ ዕለት 11 ወርሒ 5 1988 ኣነ ጸላም መዓልቲ እየ ዝሰምያ ኢሉ እዩ ዝኽርታቱ ጀሚሩ።
2: መጀመርታ ህዝቢ ሌባና እንቋዕ ገጽ ንገጽ ኣረኣየና። እዚ ቦታ እዚ ታሪኻዊ ቦታ እዩ። ኣነ ኣብ ተዘክሮታተይ ካብ 68 ክሳብ ሕጂ ማእላያ ዘይብሉ ውግኣትን ርብርብን ተኻይድሉ እዩ፣ ኣብ ግዜ ጀብሃ፣ ኣብ ግዜ ህዝባዊ ግንባር። ስለዚ ስያሜኣ ጸላም መዓልቲ እየ ዝብላ ብታሪክ ናይ ተኣህዱ ብዝኾነ ግን ዝተወሰው እየ ሰዋ ስውእናት ክብረትና እዩ፣ ማዓርግና እዩ፣ መትከልና እየ፣ ሕልናና እዩ፣ ሕድሩ ክንፍፅም ግዴታ እዩ። መቓብሪ ስውኣት ንዚ ከባቢ ዝጥርነፈሉ ኣለዎ። ኣብ ሌባና ከም ሰቡ ጠርኒፉ ኣብኡ ምእተዎ ነይሩ። ኣብዚ ከባቢ ዝነበረ ግን ተምረስ ሽዑ ዝጋጠመት ስለ ዝፈልጣ ኣብታ ቦታኦም ንግበሮም ኢሉ ኣብዚኣ ቦታ ምግባሩ ኣዝዮም ምስጋና ይብፅሖም።
0: ኣዛዚ ካልኣይ ቦጦለኒ ብርጌድ 49 ዝነበረ ኮሎኔል ኣፈወርቂ ገብረ ስላሴ ብምስጋና ህዝቢ ጀንገሬን ምምሕዳር ከባቢ ሊበና እዩ ዝኽርታቱን መደርኡን ጀሚሩ። ካብ እኽለ ማይ ሓሊፉ ኣብ ውሽጢ ሕምብርቲ ጸላኢ ኮይኑ ታሪኽ ዝሰርሕ ንወገኑ ምስጢር ጸላኢ ዘስንቕ ልክዕ ከም ተጋዳላይ ንስለ ሃገሩ ዝስንክልን ዝስዋአን ህዝቢ እዩ ብምባሊው ዝኽርታቱ ጀሚሩ
3: እዚ ጉዳይ እዚ ሕጂ ብዓብዩ ንሕና ሕጂ እቲ ጉዳይ ውኣድናን ስዋኣድናን ከነውፅ ኢልና ተማዊትና ሓንቲ ብርግጥ ናይ በዓል መንጡሎ ነራ እታ ቀዳመይቲ ብርግጥ ጃበራ የለን ሕጂ ሎዶ የለኒ ወዲ ጎበዛይ ከ ኣሎ ብዙ ሳጅ ሓንቲ ሓይሊ ከይነገርና ኮለና ምስ ጀበራ ኮና ኣዚ ወዲ ጎበዛይ ነይሩ እቲ ናይ ኣብዝኸቦ እዚ ኣብኡ ክንከላኸል ውዒልና እዚ ጉዳይ እዚ ግን ብዝኾነ ይኹን ነገር እቲ ስጋፍ ሕጂ ኣብዚ ከምዚ በፂሑ ምፅሑት ነገር ንሕና ንዓኹም ሕጂና ዓድለኛት ኢና ክብል ትኽእል ነዚ ጉዳይ እዚ ተራኒፍኩም ኩሉ ጌርኩም ኣብዚ ደረጃ ዝምፃኹም ናይ ብሓቂ ኣነ መጠን ደብሉ እዩ ከመስግን ትኽእልና
0: ገዲም ተጋዳላይ መንግስቲ ኣብ ፍስሓየ ወዲ ቐሺ ኣብቲ ግዜ እቲ ኣዛዝ ሓይሊ ዝነበረ ከምኡ ውን ካፒተን ወልደ ገብርኤል ወልዱ ኣብቲ ግዜ እቲ ኣዛዝ ጋንታ ዝነበረን በብወገኖም ነቲ ዝነበረ ውዕሎ ክገልጽዎን ከለዉ ነፍሲ ወከፍ ኣባሎም ብዝርዝር ኣስማት እንዳገለጹኦም ኣበይ ተሃሪሞም ዝወደቑላ ሩባን ሽንጭሮን ኩርባን ታባን እንዳገለጹ ታሪኽ ውዕሎቶምን ታሪኽ እቶም ኣብታ ታባ ዝገደፍዎም ጀጋን ንምጾቶምን ገሊጾም
4: እዚ ቦታ እዚ ክነጠቃዕ ክንዕለት 11 ወርሒ 5/88 እዚ ሸቶታት እዚ ካብ ርሑቕ እዩ ተሓቢርና ዝያዳ ናብዚ ቦታ እዚ እንዳለገብና ምስ መፃና ግን እዘን ግልተ ሓይሊ ናብዚ ዘለና ዝቕሜና ዘሎ ቁጀጅት ኢና ተፀጊዕና መፂና መጀመርታ ክንኣቱ ከለና ፀልማ ስለ ዝነበረ ብየመና ነበረ ዓቕሚ ከምቲ ከኣትዎ ዝግብኦ ኣይኣተወን ኣትዩ ደ ኣተወን ክንራግፃ ንኽእል እኒአና ኣትና ዝግስጋሴና ናብዚ ዘለና የበሪኽ እናደየና ከለና ግን ሃንደበት ፀላኢ ብየማና ረሻሻትን ታንክታት ገይሩ ካድመና ፈትዩ
5: ጋንታ ሓደ ንጉሶ ቆራይ ንብሎ ንጉሶ ቆራይ ተመስገን ይበሃል ኣብ ሓደ ከ ኣብርሃም ቦንከ ትበሃል ስትዮ ሰለስተ ጋንታ ንኸውን ሕ ሰለስተ ጋንታ ምስኮና ክንሃርም ከይድ ንፍትን ግን ፀላኢ ገቲር ሕዩና ገቲር ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮም ትበሃል ወገነ ትበሃል ኣብኣ ወድቃ ድሕሪ ዛቱ ንብሎ ወይ ታደሰ ዝበሃል እዩ መራሕ መስ ናይ ካሳሪ መፃና ንስ ኣብኣ ወደ ሰለስተ ጋንታ ንኸውን ሰለስተ ጋንታ ምስኮና ክንሃር ምከይድ ንፍትን ግን ፀላኢ ገቲር ሕዩና ገቲር ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮም ትበሃል ወገነ ትበሃል ኣብኣ ወድቃ ድሕሪ ዛቱ ንብሎ ወይ ታደሰ ዝበሃል እዩ መራሕ መስር ናይ ካሳሪ መፃና ንስባብኣ ወዶ እዚ ኩላህና ተኣኪብና ኣነ ወዲ ቐሺ ብሓንሳ ኮይና ሂንታ ወዲ ቐሺ እንታይ ንግበር እዚ ፀጋምና ከዓ እዚ ስለ ዝኾነ ፀጋምና ጥራሕና ዋላ ሓንቲ ፀጋምና ሓሴና ዘሎ ዶ ብካልኣይ መሓሴና ንዓና ሕዚ ኣገድያ ክነብረኩ ወላካልካል ኣብ መጨረሻ ኩሉ ምስ ፈለው ምስ በለን ታሕቲ ገፁ ኣነ ተርፍ ምስ ሰለስተ
0: ገዲም ተጋዳሊት ብስራት ዓንደ ብርሃን ገዲም ተጋዳላይ ኣሕመድ ኢብራሂም ሳበ ብወገኖም ህዝቢ ኤርትራ ብዓብኡ ድማ ተጋዳላይ ህዝባዊ ግንባር ዓመትትኹን ወርሒ ሰሙንትኹን መዓልቲ ሰዓትትኹን ደቂቕ ታሪኽን ቅያን ዘይተመዝገበለን ዘይተሰርሓላን የላን እንትበልካ ምግናን ኣይኮነን ናብዛ ዕለት እዚኣ ግን ፍሉይ ዝኾነ ኣጋጣሚታት እዩ ኣጓኒፍና
6: ፅቡቕ ኢና ደስጊስና ፅቡቕ ከይዱ እቲ መጥቃዕቲ ዳርጋ ፀላኢ ድፍዑ ገዲፉ ሃዲሙ ኣብ ፅቡቕ ኩነታት ነርና ማለት እዩ ኣብ መወዳእታ ኩነታት ተቀያይሩ ኣብ ከበባኣቲና ማለት እዩ ብታንክታትን እቲ ፀላኢ ከዓ ብድሕሪና ተጠውዩ ኣብ ከበባኣቲና ሽዑኡ ኣዝዩ መሪር ደማዊ ኩናት ተካይዱ ኣዝዮም ብሉፃት ላሃመት ሕብረተሰብ ዝኾኑ መንእስያት ኣዝዮም ናእሽቱ ነዚ ሃገር ስለዚ ሃገር በጂ ሓሊፎም ማለት እዩ ኣዝዩ ኩሉ ግዜት ኩነታት እንድሕር ዘይተዓዊትካሉት ኩናት ብናትካ ዓወት እንድሕር ደይተዛዚሙ እቲ መስዋዕት እሲ

0: ድርብ እዩ ዝኸውን ማለት እዩ። እቲ መስዋእቲ ከፊልካ ሓደ ነገር ክትዕወት ኣለካ ሽዑ ክንዕወት ኣይከኣልና። ኣዝዩ ከቢድ መስዋእትን ዋጋን ከፊሉ ተጋርዕናይ ማለት እዩ። ካብኡ ውሑዳት ሰባት ኢና ወፂና
1: መወዳ እታ መዓልቲ እታ ጋበ ወጋሕታ ካብዛ ፀግዒ እዛ ሕጂ እዛ ሓወልቲ ንተፈላላ ዝዋዓልና ሎሚ ካብ እግራ ካብዚ እግሪ ርባ ፅግዒ ካብኣ ናይ መወዳእታ ውግኣት ሒዘ በታ ናይ መወዳእታ ባሬላ ዝመርሖም ዝነበርኩ በዓለይ ነይረ ባኣካ ዋጋሕታ ሰራዊት ኩሉ ስሒቡ ንሕና ኣብዛ ጫፍ እዚኣ ካብዛ ሩባ ተሰኪምና ቤን ንኸይድ ነርና። እዛ ፅርጊያ ሕጂ ወፅያ ዳላ ቀደማ ይነበረትን በዛ እንጁና እዛ ትኽኢላ ተወርድ በዚ ክሻፈያ ነ ንሕና ግን በዚ ዝባንቲ ሒዝናዮ በቲ ላዕሊ ተጠዊና መገዲ ክንደይ ሰዓት ዋጋሕቶ መን ሓልሓልካ ኣብዚ ክተብፅሖ ቀሊል ኣይኮነን።

0: ኣዛዚ ቀዳማይ ቦጠለኒ ብርጌድ 49 ክፍለ ሰራዊት 96 ዝነበረ ኮሎኔል መንግስቲ ኣብ ነጋሲ ጎበዛይ እቶም ብሓባር ተጠርኒፎም ኣብቲ ስፈር ጀጋኑ ዝውዓሉን ብሓባር ኣብቲ መፅለሊ ቦታ ምስተራኸቡ እዩ መግለፂ ዝሃበ።
1: እዚ ኣጋጣሚ ነዞም ዝስዕቡ ኣካላት መልእኽቲ ምስጋና ክመሓላልፍ ልዑ ምስ ክብሪ ይስምዓኒ። ነፍሲሄር ኣባያቆ ብስካ ካብቶ ተፈሊና ሕጂ ምስቶም ናብ ናይ ክብሪ ቦትኦም ክዕርፉ ዝገበርዎምን ሓወልቲ ክሰርሕሎም ብዝለዓለ ደረጃ ዝሰዓርሎምን ጀጋኑ ኮይኖም ነዚ ዕለት እዚ ይዝክርዎ ከም ዘለዉ ዘጠራጥር ኣይኮነን። ክብርን ምስጋናን ይፀዓዮም። ሕጂ ኣብ መንደፈራ ናይ ዞባ ደቡብ ናይ ስታቲክስን ምሕዳርን ሓላፊ ናይ ሽዑ ምክትላ ማዓዳን ንኡስ ኣውራጃ ሓልሓል ቦጎስ ነቲ ቅድሚ 36 ዓመት ዝገበርዎ መሰንክር ኣበርክቶ ድኻሙ ከይፀብፀበ ኣብ ውሽጢ ሓፂር መዓልትታት ብፅሑፍ መልክዕ ከም ዝቐርብ ብምግባሩ ካብ መንደፈራ ብምምፁ ኣብ ዝኽቡር ዕለት ምሳና ክውዕል ፈቓደኛ ምዃኑ ኣዝዩ ልዑል ምስጋና ከቕርበሉ እፈትን። ኣቶ ማቴዎስ ማሪቆስ ናይ ሽዑ ኣነባሪ ዓዲ ሊባናይ ንታሪክ ናይዞም ጀጋኑ ብዘደንቕ ብቕዓት ዓቂቡ ብምፅናሕ ዝገበረና ኣበርክቶ ብምዝካር ልዑል ምስጋና ክቕርብ ከለኹ ደስታ ይስምዓኒ።
0: ካብ ሰብ ውዕሎ ክፍለ ሰራዊት 96 ነበር፣ ከምኡ ውን ኣቦ ወንበር ማሕበር ምትሕጋዝ ክፍለ ሰራዊት 96 ነበር ሌተናል ኮሎኔል ረዘነ ተስፋሃነስ እዩ ንሕልና ዘቕስንን ሓላፍነት ዘሰክምን ናብ ወለዶታት ዘሰጋግር ረዚን ታሪኽ ሰማዕታትና እንስንደሉ መዓልቲ ዝኽሪ ኣብቅዓና ድሕሪ ምባል እዩ። ናብቲ ብዕለት 11 ግንቦት 1988 ዘጓነፈ ብሸነኽ ወገንን ብሸነኽ ጸላእን ዝነበረ ውዕሎ ገሊጹ።
2: ዕለት 11 ወር 588 ዝተኻየደ ናይ ወገን መጥቃዕቲ ኣሃታት ክፍለ ሰራዊት 96 ንጸላኢ ከቢድ ክሳራ እናወረዳን እናቐፍቀፋን ኣብዚ ዘለና ከባቢ ምሳብ ፀሐቦ ጸላኢ ነታ ንወኪጁ ንምቁፅፃር ትጠማጠም ዝነበረ ተባሃሪ ታንክታቱ ብድሕሪት ምጥዋይ ኣብ ከበባ ብምእታው ከቢድ ክሳራ ከም ዘውረደላ ይፍለጥ።
0: እቲ ብዕለት 11 ወር 5988 ኣብ ልዕሊ ክፍለ ሰራዊት 96 ከምኡውን ኣብ ልዕሊ ህዝቢ ሊበና ብሓፈሻ ህዝቢ ጀንገረን ዝነበረ ክብደትን ምረትን ሓደ ካብቶም ዓብ ታሪክ ዝሰርሑ ኣብነታውያን ነበርቲ ምምሕዳር ከባቢ ሊበና ኣቶ ማቴዎስ ልቋስ ተስፋፅዮን እዩ መብሪህ ሂቡ።
3: እዛ ሽንጥረን እዚኣ ትረኣየኩም ዘላ ኣብዛ ግራት እንዳቦይ ሰረቀ ንታሕቲ በያን ተውርድ ኣብኣ ሓያለ ትውዓት ፀኒሖምና ኣብ ሓደ ቦታ እኩባት ፀኒሖምና ሕልፍ ምስ ዘለና ከዓ ዋሕ ዝበሉ ፀኒሖም ኣብታ ኸላይቲ ሽንጥረትያነ ወይቲ እታ ጎቦ ናንዳ ጋክ ላዕሊ ገዛ ተውፅ ሽንጥረ ተቐምጦ ዘላታ ኣብኡ ድማ ካብ 10 ዘይበዝሑ ስዋኣት ብሓንሳ ፀኒሖም ውርድ ምስ በልና ከዓ ኣብ ክልተ ቦታያን ፀኒሐናና ዘን ደቂ ኣንስትዮ ብምንታይ ኣልየልናየን እዚ ረጆ ቤቶ ስለዝየናይ ንበር ዓስሚ እዩ ነይሩ ረጆ ቤቶ ቁርብ ሕንትኽታ ክፀኒሕና ሳልሰይቲ በዚ ተቆምጠ ጋባ ላብታ ሙሽታን ኣብታ ንደ ወፃ መውፅኢት ዘላ ትሕታ ጋባ ኣብኣ ሱር ጋባ ተተርኢሳ ፀኒሓት እዛ ሱርታ ጋባ ተተርኢሳ

ገያሻይ ሓዋሩ ተጒጉ ብጸልማት ኣብቲ ኣሻኽ ባይታ ትርኢቱ ደልሃመት ፍቕሪ ናይ ዓደቦ ስንቁን ዕጥቁን ገይሩ ደሙን ዓፅሙን ሒዙ ዋጋ ነዛ ምድሩ ኣስያፍ ዝመንጸፉ ሩባሞት ሰጊሩ ጓህሪ ምስ ረመፁ ሲኦል ብጠቕልሉ ህርድግም ኢልዎ ዓርድታት ተኳሉ ኣፎም ብኽፉቱ ጓህሪ ይመሊሱሉ ንስወት ዘሎ ዘየለኽ ነሱ ንሞት ገልቢጡ ብስሕለት ትንፋሱ ንፍትሒ ኽፈትሓ ንምድሪ ቦንቂሩ እንተስ ከኣምኑሉ እንተስ ከዕገርግሩ ቶባዕ ድሕሪ ደጊም ኢልዎ ብማሕላ ኣላታን የብላን ተፈንጢሩ ዝላ

ድባብ ሰላም ድባብ ናይ ሓርነት ወይ ክሰርር ብሂወት ወይ ክነብር ድሕርሙት እናበለቐት ደርብታት ዓቕሊ ነው ከብሉ ወገጥ ዘመኑ ክዕሪ ንዕያግ ሕልሚ ዘመን ኢዱ ምስ ነፀገ ዳካ ምስ ሓተላ ኣልሚሙ እናፀረገ ዝቐደመ ታንፊፉ ዝደሓረ ስዕቡ ንመስዋዕት ረዲስ ዓረራ ረብሪቡ ስለ መጎት ሓይሊ ስስዐ ዘመንጎዶ ርትዐ ኣልቦ ፍርዲ ካብቲ ጸላም ኣጉዶ ያኢ ዛራማይ ንዓቐቡ ሒዙ ናትካ ብፅሩዩስ ማየይ ተዘሪቡ ዓይኑ ዘይሓሲ ግርምቢጥ ትንግርቲ ዛንታን በሳን በጊዕን ኣብ ሩባ ዓመፅቲ ኣብዛ ዓለም ተዋስኦ ምርኢት ትራጀዲ ዜና ሞት በረከታ ናይ ዘራፎ ዓውዲ ከዓከዓተኣ ግናይ ምሕደረኣ ሳሃሮ ሓሳባታ ኸይሲ ምድሪ ቤታ ቃውሮ ሻሙጥ በዚሕዎ ኣበሳ ዘይብሉ ምዕይ እንተበለ ሰጥበል እናበሉ ብጠቃር ትንቢቶም ዘመኑ ምስ ተደወነ ኣሂ ፍላጻታት ተስፍኡ ምስ ተደፍነ ዝተዓቕነ ምረት ነቲጉ ኸም ፈንጂ ነውፂ ኣቃሊሑ ሞደሻ ናይ ፍርዲ ኣይጾረነ ኢሉ ስርቂ ናይ ሓርነት መሰሉ ኽምንዝዕ ገጢምዋ ንሞት ሕይወቱ መኒኑ ንበሩለይ እናበለ ብዓጽመ ስጉኡ መትከል እናተኸለ ብቕልቁል ተነቒቱ ሓኺርዎ ዓቐብ ብማእኸል ተርቢዑ መኒሁ ብድርብ ቅርኒብን ክርዳድን ፈልዩ እናለለየ ቀረድ ቀራዲዱ ተጻይ እናጸጸየ ሕቑኡ ሂቡዎ ንጠቃር ዘመኖም ባና ኣማዕዲኡ ኪኖ ጽንግልጎም ካብቲ ሓድጊ ሰማይ መሊሱን ቃዕሪሩ ብሰማየ ሰማያት ናብ ራእ ሓኺሩ ያኢ ኸውርድዎ ካብቲ በሪኽ ስፍራ ትምሕሕል ከሪሞም ክቐድሉ ባንዴራ ቅብር ከብልዎ ኣህጢሞም መቓልሑ ጊዜ ምስ ሃደሞም ጊዜ ኽልቅሑ ንሱጉን ተጒጉ ናሓድያ ኢሉ ግተት ናላህለኸ ጕያ ወሲኹሉ ፈንጺግዎም ከይዱ በሪሩ ኸም ንስሪ ዋና ትባሕሪ ደም ሰማያዊ ሃሪ

ትንፋሳት እዩ ኸፊሉ ሓርነት ክዕድግ ንሎምን ጽባሕን ባዕሉ ንኽድንግግ ነብሱ ናሃበ ኣደራዕ ተቐቢሉ ንሱ ንዓበረ ወገኑ ይኸጢሩ ድባብ ንኽኸውን ነቲ ርቱዕ ፍርዲ ኣብ ኣድማስ ሰፊሩ ኣጽኒዕዎ ዓዲ ንሞት ቀይርዎ ናብ ክቡር መስዋእቲ ዘለዓለም ዝንበብ ረዚን መዛግብቲ ስዉእ ተባሂሉ ስዉእ ወዲ ህዝቢ ዘመን ንክቝጸር ውዕለቱ ዝዓቢ ዓወት ዝሓፋ

ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኹሉና ዘለኣለማዊ ዝኽሪ ንሰማእታትና

0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምስ ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓሞ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓብ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብዘ ዘለዎ ኮይኑ ንእናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጠድረየን ሜላታት ምስናዐን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚያ ኣተሓሳስባ እዚ ብዝለዓለ እዮም ተጠቒሞምሉ። ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባላሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ንሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ እንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረብ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስከ ኮነሬ ለማነስኻ እንታይ እዩ ቁሩብ ብዓቅሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትኽእል
3: ፅቡቅ ኣብተን ቆምቲ ኢልና ወይ ዓበይቲ ጋራጃት ኢልና ንሰሜንቲ ኮይንና እዚ ክጠቕሶ ፀንኹ ጥራይ ደይኮነስ ዳርጋ ኣቓልቦና እውን ኣብ ዓበይትን ቀዋምን ንናይ መጻኢ ባዕልና ክንገብሮ ንኽእል ምስቲ ናይ ዓቕሚ ክእለትና እንታይ ክንገብር ንኽእል ኣብ ዝበሃለሉ ኣብዚ ቋሚ ዝኾነ ቦታታት ኣይነ ኣብነት መራፊት እቲ ዓበይቲ ስራሓት ከም ዝድብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቐምጠል ንኽእል ካብ ደብዳብ ንፋሪት ድሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪንካ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ምቹእ ቦታ ኮይኑ ክኢላታት ተዋፂኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ ትጋራጅ በይኑ ተፈለየ ቆይሙ ነይሩ ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለዘይንኽእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን

0: ሳልዳ ትሪሽ ዘንደል ሕማው ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመር እዚ ወይ ካብ በረኻ ተረኽበ ወይ ካብ ፀላእ ተረኽበ ጥቕላል እዚ ኤሌክትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ። እዚ ከዓ ካብቲ ነበርና ሽግር ክንገፅ ስለዘይንኽእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ዓቕሚ ኣብ ስራሕ ከም ድዋፍር ዘግብራ ምግዛታት
1: ገራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ። ገራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ገራጅ ሰዋኪን ግን ኣብኡ ቦጣ ትሰርሕ ነይሩ። ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብይ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳ ኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ገራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበሩሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ፣ መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣለ ክትብላ ኣይትኽእል ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ብምብጋስ ኢና ንጅምር ዘለና። ሕጂ ሰሪሑ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጠቕልል ኣለካ ላሜራ፣ ጠቕለልቲ የድልያ፣ ክትቆርፆ ኣለካ፣ ተሓፀወን ቆርፅቲ የድልያ። እዚአን ንሕና መሳርሒ ካብ ሜዳ ዝእትነዮ የሎ፣ ካብ ደገ ዝእትነዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለ ተኸትብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለ ዝኾነ እቲ ጋራጅ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ዓድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘባት ዓቂብዎ ዶ ነቲ ፀገማት ናይ ትውድብ ከፈትሕ ዶ ነይሩ?
1: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዚ መጀመርያ ዝበልናዮ እቲ ክእለት ትውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ እዩ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላት ርሺ፣ ካሪካባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ካ እዩ ዝስረፍ። ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስረፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መመፀ መመፀ ዶ ኣይመፀን እንድዒ እንተዝግዛእ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን ነብሶ ወከፍ ኣቕሓ ዋጋ ለቢሳ እያ ተስራሕ ነይራ ኣብቲ ሰነዳት ይህሉ ኸውን። ግን ናይ ሽዑ ገምጋምና እዚ ስራሕ እዚ እንተ ዘይካየድ ንሕና ክንሰርሕ ከም ዘይንኽእል ኢና ንፈልጥ ነርና።
3: እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን እዩ ዝካየድ። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተፀርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብን ክትዕን ምህንዳስን ይሓድሩ። ሓደስቲ ሓሳባት ይምንጩ፣ ኣብ ግብሪ ድማ ይትርጎሞ። እተን ኣብ ሱዳን ዝነበራ ጋራጃት ብተዛማዲ ኣብ ትሕቲ ዝሓሸ ወተሃደራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሽ ዕድል ነይርወን። እተን ኣብ ሜዳ ዝነበራ ጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝጽበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለ ዝኾነ ድማ ነፍሲ ወከፍ ጋራጅ በቢ ዓቕማ መሃዝነታ ዳህሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሕ እትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋራጃት ሓንቲ ጋራጅ ዓንበርበብ

0: ተሰሪሑ ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ከርእ ይኽእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮብሮባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትር እዩ። እዚ ድማ ባንኮ ወርባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ ዓሰርተ ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለዝባላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድኻ ደልያ 8 ድኻ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብልያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ እዚ የቕልለልካ ማለት እዩ። እዚኣ ድማ ሰርቢስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛእ ርእሳ ድማ ጎሚኑታት ኣሎ ትቕይሮ እንደገና ከማ ንተኣብየካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክ ኣብታ መኪና ተገጢማ ኩሉ የርእየካ እዩ ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛእ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ተገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
1: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንመሃስኩም ወይ ትሓስ?
0: ንሕና እዚኣ እኳ በዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪበ ኣይኮነን ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደይ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ ፈልጣ ኢሉ ከማ ንስታይ ዝገበረ የለን ብሓሳብና እዩ
1: ምክመይ መፅእ እቲ ሓሳብ ካበይ ተበጊስእንታይ በጊስዎ ሓሳብ ዚ
0: ክኸውን ይኽእል እዩ ዝብል እምነት ጥራይ ክኸውን ይኽእል እዩ ኢልና በቢ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ ቲባትላሜራቲ ቦዲ ምቕራብ ዘቕርበሉ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ
1: ክይ ሽግር ፈትሓትልኩም እዚያ
0: ናይ ብሓቂ ዓብ ሽግር ፈትሓትልና ከምታ ቀዲሞ ጠቐስክዎ ኣብዚ ኣውሪድካ ምስዕረኻያ ካብዚኣ ትኽ ኣቢልካ ኣብታ መኪና ጥራይካ ትገጥ ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ እዚኣ እዚኣ ፕሬሳ እዚኣ
1: እዚኣ
0: ኣብኣ ትሰናዕና እያ እዚኣ ፕሬሳ ትበሃል። እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝሰራሕና እያ ኤሌትሪሽ እዚኣ ድማ ካላንድራ ከምታ ቀዲመ ጠቐስኮ ናይ ቦጥ መጠቕለሊ ማለት እዩ። እዚኣ ድማ ካላንድራ እዚኣ በቲ ሓደ በፃሕ ክሪያ ከለካ ማለት እዩ። እዚኣ ድማ ቆራፂት እያ ቆራፂት ሓፂን ገዛ ርእሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርቸዲስ ካብ ደገ መፅአን ነይረን ሕጂ ሶቡራ ስወንዳ ኣይነበረን እዩ። ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ጌርና ሰሪሕና ዝተጠቐምናላ ማለት እዩ። እዚኣ ድማ ስፔናትሪሺ ቴስታታ

0: ኣብ ትሕቲ ዓበይቲ ኣክራብ ጋባን ዓላን ምስ ብዙሕ ገልጣዕታዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂኢሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ እቲ ቆፅሊ እናወደቐካ ካልእ ኣካላት ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ እዩ ነይሩና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይድ ኣይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳእ ደንደስ ፈጥረልካ ሓንሳእ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮሎ እዚኣ እናሃልካ ርኢኻ እዚኣ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣሎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር ኣብ 8 እያ ትዘውር። ሕጂ ኣብ 8 እዩ እዚ ክትዘውር ከላ ቤት መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣታ መገዲ ባቡር እዚኣታ መጥወይት እያ በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮሎ እቲ ባራንኮ በቲ ባራንኮ ውርኢድካ ድማ ትውድኦ ኩሉ ኮታት ሞተረ ትሕድሶ ወይቲ ካምቤ ትሕድሶ ዝኾነ ነገር ማለት እዩ። ካብኡ በዚኣ ጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ ገለ ግን ብኣተሓሳስባ ይኹን ብኽእለት ፀብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብይ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚኪኤል ፍሳሃየ እዩ።
2: ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከመ ተሓሳስባ ናይ ኮነሬል ሚኪኤል ፍሳሃየ ኩሉ ሻዕ ንቕድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልሲ ኩሉ ሻዕ መፍትሒ ክደልየ ኣለሃ ሰው ድዩ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዚና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈድ ዕፆ ገለ እንተኮይኑ ሓፋ ኣቢልካ ብሓንሳእ ትወስዶ ድብላ ተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ ነይሩ። ሕጂ ከም መቐፀልታ ናት ኣብ ደቀ ምሓረ ተተኺሉ ኣሎ። ሓደሽቲ ባይቲ ተወሲኮ እውን ንዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒው ሒዝና ድመፃናዩ ዝኩሉ ክብሎ ፀናሕኩ። ስለዚ እቲ ኣብ ውሽጢ መራፊት ንስዋኪን ዝተካየደ ስራሕ ብቐሊል ኣይኮነን ዝኾነ ክንገብርቲ ኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ። ኣብኡ ክንገብሮ ከለና ከምዚ ኣንተይ ጠቀስኮ ምቹእ ቦታ እዩ። ድሓር በብቁርብ ከዓ እቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምምዳበይ ማርሸዲስ ነይረን ከባቢ 4-5 መኻይን ካብ ናይ ማሕበራት እየን መንሶእ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ። ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝግበረሉ ማለት እዩ። ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለንን። ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ

እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምችእን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመዛረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ፀቢብ ስንጭሮ

0: ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ንዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣመራፊት ስለ ዝኾነ ኣመራፊት ተመሪፁ ማለት እዩ ኩለን ብሙሉአን ብ45 መካይን ኣብኡ ይእከባ ሕጂ እዘን 45 መካይን እቲ ብሙሉእ ኣካላት ናይ ካሰኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናዮ ማለት እዩ ሕጂ ምስ ተቀየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳ ተን ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርና እቲ ክንሰርሖ ንኽእል ብሙሉእ ጀሚርናዮ ማለት እዩ ምክንያቱ ሰንሰለት ገለ ዝታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንከፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ 3 ወርሒ ከዓ ናይ ተወድን ግን 3 ወርሒ ይውዳእ ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 1500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ ምባሪ ኢሎሞ ግን ንሕና ስቕልና ቐፂልናዮ ሕጂ ኣብ ምስ ተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ እሳቶም ምስኦም መፅኦም ዝነብሮ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ ምባረይ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ ኢልና ሓደ ምስም ዝመፀ ነይሩ እዚስ ምተሸጠ ይብለካ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና ናሓስቦ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ ሕጂ እዘን መኻይን እዚኣተን ድሕሪኢ ኸ እንታይ ውፅኢት ኣርእን ንድሕሪ ኢልካ እንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳሕ ጂ ንቀሳቀስ ኣለዋ ማለት እዩ እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታዊ ነይረ ክሳዕ ነ ዝፈልጠን ማለት እዩ
1: ንሕና 84 ሓደስቲ ማኪና ክኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ዝወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነርኒ እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልየትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱተን ማኪናት እየን ናይ 20 200 ኩንታል ዝፅዕናና ንብለን ተኒ 10 ንብለን ከዓ 100 ኩንታል ማለት እዩ ተኒ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዳሓሰብናየን ማለት እዩ ብከምዚ ሒዝናዮ ሚኬል ፍሳይ ከይዱ ይዕድግ እተን ማካይና ምስ መፃ ብፍላይ ኣፍተን ዳሕረወት እዝልይቶ ድበሃል ኣሎ እዚ ናይ ባለይ ስራ ዝፀውር ምስናትና ክርኳሕን ዝፈሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላሊዑ ይረግፍ ተሓፂን እዚ ንርእሱ ምስ ተመራበርና እዚ ቁኑዕ ኣይኮኑ ነተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣቢና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ኣርኣየ ብዳሕራይ እቲ ንሕና ባዕልና ክንገብሮ ንኽእል ኣብ መራፊት ጌርናዮ በዞም ክኢላታትና

እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪነን እውን ካብ ጽሉዋ ወተሃደራዊ ኩነታት ናፃውን እንተነበራ ንሰን እውን ናይ ባህሪ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መስ

0: ናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምችእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራእዩ መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለና ኣነ ስኻ እንዘይረኣይ ናይ ንፋስ ዶሮና ነይሩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቕሓ ኸማ ናይ ትኽእል ኢኻ ኣብቲ ግዜ ድመፀሉሱ ሞተረ ክሰርሕ ኣዝዩ ኣፀጋሚ እዩ ዝኾነ ከፊትካ ተዓፅዎ ኣቕሓ ክሰርሕ ኣፀጋሚ እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይርዎ እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረኣየና ኣይነበረን ኣብ በዓል ስዋኪ እንተመፂኻ እውን ነቲ ምቹእ ነት ክገልፅ ፀኒሐ እምበር እቲ ሽግርናቱ ሰዓት 10 ሓፂን ዝወደቐት ኣይትንክፋን ኢኻ ልካ ተንዲደካ ዝኾነት ሓፂን ኣይትንክፋን ኢኻ እዚ ኩሉ ከሎ ገለገለ ገበላታት ስለ ነበሮ ካብቲ ናይ ሜዳ የሓይሽ ትብሎ እምበር ኣብ ግዜ ሙቆት ኣዝዩ ስከዓ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ ነዚ እውን ተብተብ ከነብሎም ከሎና ስ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢኣት እዮም ርብዕ ሰዓት ኣልሒሞም ወፁ እቲ ሓደ ቕይሮ ርብዕ ሰዓት ኣልሒሞ ወፅ ምክንያቱ ኣብ ደገ ኮንካ ከማን ደይተኸኣለስ ኣብ ውሽጢኣት ኢኻ እንታይ ሞ ክግበር ዝኽኣ ድልየና ኣሎ ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖ ናይቲ መንግስት ሱዳን ጌርናዮ ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ ምክንያቱ ስክልቁሑ ክእሉ ዶ ፅባሕ ንጎ ኣባና ብኒኦም ተወዲእና ኸ ብኸመይ ጥቓና ክነቕር ወይ ንኽእልን ዝብል ስለ ነበረና ዳርጋ ኣብ ሕማቕ ግዜ ኸመን ካብ ስራሕ ሰ ኣቋሪፆም ኣይፈልጡን እዮም
2: እዚ ከዓ ንኣብነት ከም ብሎኮ
3: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሕድ እዩ እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለታ ጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብየትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስራሓት እዩ ዝጥረ ዝነበረ ብኸምዚ ድማ ብኣዝዮም ውሑዳት ዝጀመረ ስራሕ ጋራጅ ናብ ብማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ
1: ከም ጣዕምተይ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ድብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ እዞም ሽዑቶ ማህሩ ስጋ ሕጂ ናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ መሓረ ዘሎ እንተልና ዋላ ብዚ ጋራጅ ኣስመራቐኘው ዘሎ እዚኦም ከም ፊተውራር ብዘይ ፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዉ እዮም
4: ኣነቲ ፍልጠት ካብ መጀመርያ ኣብ ጋራጅ ስለ ዝተመደብኩ ካብቲ ጋራጅ ቀሲመ የቲ ፍልጠት ማለት እዩ ብግብሪ ማለት እዩ እዎ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ጋራጅ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ይነበረን ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ዝመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ጋራጅ ተኣቱ ማለት እዩ መባእታዊ ትምህርቲ ሒዝካ ጋራጅ ተወዚዕካ ትሰርሕ ማለት እዩ ንሕና ግን ኣነ ኣብቲ መጀመርያ ዝኣተኽሉ ክልስ ሓሳብ ስለ ዘይነበረ ብቐጥተ ምስቲ ስራሕነ ማዕቢሎ ማለት እዩ እዚ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ ካልኣይ ከዓኒ እቶም ምሳኻ ዘለዉ መሳርሕትኻ ሓለፍትኻ ብፀትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣ ግበረ እዚኣ ከምዚኣ ግበረ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወዳእኻ ካብ ሰዓት 4 ዝሓር ዘሎ መካይና ብዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍትሕ ማለት እዩቶም ክኢላታት ፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት ማኪና ከምትኸውን እናተባሃለ ትምሃር ማለት እዩ ሕጂ እቲ ክእለት ኣነ ኣብዚ የ ደጥርዮ ማለት እዩ
0: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ነው ፍልጠት ንዝኾነ ንስኻ ዝሰርሕ ሰብ ንዕኡ ሰጉ ኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ንሳ ተማጥርዮ ሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሲደ እየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ ሞያውያናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቃሊስና ማለት እዩ እዚ ቃልሲ ተኸይድዎ እዩ ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ተዋጋኦ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80 ካብ 100 ክኣንሶም እዮም ሕጂ ዘለዉ 80 ካብ 100 ናይ ተቆፅሪ እቶም ኣብኡ ዝማዕበሉ እዮም ስለዚ እቲ ክእለት እውን እናተወራረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ

0: heavy.
1: ኣብዚ ግዜ እዚ ዛሕቲ ኢሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ኩሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉ እቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብብዙሓት ደቂ ኣንስትዮ እውን ተርኒ ማሽን ሒዘን ሰርሓ ነይረን፣ ፖምፓ ባንኮሮባ ሒዘን ስርሓ ነይረን፣ ኤሌክትሪክስታ እውን መኪና ሒዘን ተባላሸዋ ይሰርሓ ነይረን። ኮታ እዚ ኢልካ ክትገልፆ ይትኽእል ኒኻ ብፍላይ ኣብቲ ግዜ እቲ ዝነበረ ምናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜ እቲ ክትመዝን ከለካ ግን ቀሊል ኣበርክቶ ኣይነበረን።
1: ኣባላት ጋራጅ ኣብ ግንባራት ይኸልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም እታ ትዕደልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን። ብዘይካቲ ኣብ ደጀን ዝስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቑሑ ኣብ ግዜ ኩናት ዝማረኻ ይኹና ዝነደዳ መካይን ጸላኢ ንዕለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ፀላኢ ኣሎ። እዚ ከማ ፀላእ ንዓና ማለት እዮም ንሕና ንፀላእ ከዓ ክእሎ ኣሎ። ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነራ ክብል ኣይክእል ኒያ ወገነይ። ጥብኣ ትውዕል መኪና ስየላን ድምንታይ እቲ ናይ ፀላኢ ጠመተ ንብረት ዝበሃል ምዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ። ስለ ዝኾነት ናቱ ትኹን ናትና ትኹን ዘየገድስ ጋራጅ ካብታ ዘላታ ኣውፂኢካያ ናይ ምሕዳር መደብ እዚ ክሻዕ ትሕዝ እዩ ኣይተሓድር ኒ መኪና ው ሕጂ ብክልቲ ዕላማ ኣለዎ። ማኪና ክንገብራ በቲ ሓደ ሸና ክኸውን ይኽእል እዩ። ምንጪ መቀያየርና ከዓ እያ ኣብዚኣ እንድሕር ዘይተማዊትካ ከዓ ፅባሕ ንግሆ ተኸደን ማካይን እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ። ብፍላይ እዚ ናይ ነፈርቲ ምንቅስቃስ ኣዝዩ ኣብ ጋራጃት ፅዑቕ እንታይ ካትብሎ እዩ ነይርዎ። እንታይ ሞ ክብለካ ናይ ዓገት ታሪክ ኣሎ፣ ናይ ዓንበርበብ ታሪክ፣ ናይ ህምቦል ታሪክ፣ ናይ ዛራ ታሪክ፣ ስጋዕ እዚ ናይ ትማል ናይ ባፅዕ ታሪክ እንድሕ ምፅኢኻሲ ክንደይ ቦምባ እዩ ናብ ጋራጃት ተደርብዩ ኢልካ እንድሕር ሓሲብካሲ እዚ ሰቂሉ ጥሩሑ ዝኸደ ነገር ኣይኮነን። ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑ ብዙሓት እዩ።
4: ኣብ ግንባራት ልክዕ ብፍላይ ኩነታት ክኾን ከሎ ካብተን ኣብ ጥቓ ግንባራት ዘለዋ ጋራጃት መመሳርዕ ተላዓልካ ትኸይድ ማለት እዩ። መፋትሕካ ሒዝካ ልክዕ ምስቲ ግንባር ኢኻ ተኣቱ ዝኾነት እተ ከምቲ ዝበልኩ ዓቕሚ ናይተን

0: መካይና ቁርብ እየን ነይረን። እዘን ቁርብ ግን ጠጠው ክተብለን ሲ የብልካን ልክዕ ከምቲ ተዋጋእ ሰራዊት ፊት ንፊት እናተዋግአ ድስዋዕ ልክዕ ኣባል ገራጅ ከማን ከምኡ ማለት እዩ። ደብዳብ እንዳተደርበየካ ነፈርቲ እንዳመጻኻ ብራርያ ብድሕሪኻ እንዳሃረመኻ ነይሮም። ብራርያ ጥራይ እሶም ነታ ማኪና ፀጊኖም ነፋሪት ንኸይተሃርማ እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከሎ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መጥአን ሃረመልና ነይሮም። ዝተሰብኡና ብዙሓት እዮም። ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን። ብነፈርቲ ዝተሰብኡና ኸማን ኣዝየን ብዙሓት እዮም። ብዙሕ መስዋእቲ ደጓንፍ ነይሩ። ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ ውን ነይሩ ማለት እዩ። መስዋእትስ ብዙሕ ነይሩ።
1: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጥመቶ ናይ ቴክኒክ ጸገም ሸጊራትኒ ወይ ኣይክእላን የሉ ከቋርፅ ዘይሕሰብ እዩ ነይሩ። ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ። ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ።
0: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ትሻትሸ ወራር ማለት እዩ ጸላኢ ብበርካ ንኮላይ መጺና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ። ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽ ማለት እዩ ሰርቢስ ሴርሶ ንገብራ ነገር ሲ ኣይነበረናን። ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢ ከዓኒ ሃዲእኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ሞርሳ ጌርካ። ኣብቲ እዋንቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን። እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይድ ስለ ዘሎ ብዙሕ ነገር ክጉና ደ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ኔራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ። ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሪ ተን ጎሚን ንገጥም ከምኡ እንደገበርና ንገጥሞ ማለት እዩ። ተተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸም ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ። ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነ ትከይድ ኣለዋ ዕድር ረኺብና ማለት እዩ። ደርጋቶም ኣብኣ ነበርና ኣባላት ገራጅ መካኒክና ድዩ ኤሌክትሪሻ ድዮም ፖምፒስታ ኩላ ናብኣ ነርና ማለት እዩ። ውዲእናያ ፅቡቕ መፅያ ከይደ ማለት እዩ።
2: ሓንቲ ማኪና ተርበርግ ድብሉዋ ተባላሽያትና ሚኪኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናዮ ሕጂ ምስላ ሰዲድልና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድልና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ገይራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ገይርና እጂ ነገርናዮን ከይዳ ከመይዳ ኮይና ዓርያ ገለ ኢሉ እዚኣሳ ድሰደትካ ትራንስሚሽን ከምዚያ ቆሪፆም ገለ ኢሎም እዚ ሕጂ ሓደ እታ ሓፂን ከይጠፍኦ ኣይትገበርዋ ዝበለናይ በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ኪላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ከ ኣባረንቱ ተሴራ ፀላእ ወሲድዋ ነሩ ዳሓርካ ኣስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢስ ፀኒሓትን
3: ኣብ ገለገለ እዋን ናይ ምዕራብ ከባቢ ሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይፍሉይ እዋናት ኤነትረታት ተፋሒረን ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ። ናብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል ግን ብናይ መካይን ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካን ተኸዳ ሓርካ ወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከምዝሎ ማለት እዩ። ኣውራዊት ዛሕል ደጀና

ቀብረ ናቕፋ ስትራተጃዊት መፍገር ገሊል ሕዳይ መእተዊ ናበፍ ዓበት ዕርድታቱ ፅኑ ናይ ጭቁን ዋልታ

Dalua, Ebuwa, Ei, Ebuwa, Todiruwa, Sotgalilua, Ei.

0: ሳ እኳ ቢከደይና
1: ያን ህንዲ በኳር ቀብየ ካኩር
0: ማይ ህንዲ ገይተ ኤምበር አብክት ናክብ ሄቢ
1: ያን ከቲነ ብቱ ካንራሚ ሄ

0: يا رب الحمد لله.
1: السلام عليكم.
2: مرحبا
3: مرحبا.

0: አዶ አን ሃነን እትዌ ነው ተዳይነ ሃነን ሻጋምኔት
1: ከስቶ ኮድስያኒ ገበብ ወሳራ ዶዳ አካ ወክ ፈሪያን ሆ ወክ ቱኩያን ኦብዲያ ሃኒ ያይ ቢችኬኒ
2: ውት ተምዱዋ ውት ሞይዋ ኢዳኔ በገቴ ቶነ ካናት በሩቄ ነይ ባሻ

0: ተዳይናይ ተወሪየ ማግ ጃዳይኖ የድነ ቶናቱ በኖም
1: ባሩግ እንደወን ጉበዮዋ በዶዋ ተከቴ ቶን አግምነ ክትሃየ አሪ ኦፍራይ ፈሮይ ዳምሌሚን
0: ኦፋሽዋ አቢሻምኔዋ አም አስገዶር
2: በራ ፍርአቲ ተዳ ኤትቢነ ኮጎሰር ሂችኬና ኦ አማገዶር ጠንጋር ሹሚድሜ ኤን አሬ እብስሮ ኦክና አክቴ
3: ኡን ሀሚናይ ቶን ኳሴ ተመረ አክራ ተውሴ አዎ ሀዲድ ኦሚያት ኪክ ኦታ ከክሰክነ አተመረታን በረቶክነ ተጓዳ ተፈረይ አካ ተድኛቲ በርህንን ሃይ መራምነ ቱና አክራ ተውሴ
4: ወይቁማ ሱሮ ካንጊ ቶክ የነ ተናቲ ተመራይን መርማሚኒ ተትከቲ ባንዳምና ተግክታቲ ኮጉዳ ካነነ ተገት
3: አይወላ ዶሩን እዱገነ ናይ ዶሮ ካናም ንክቴ በክነክ
0: አሬ ድስውን ባድ ሬቦን ነደገ ታይ ከሳክ መር
5: ተማሪ አማረ ኦን ሀሚናት ሙሹብ ታን ስረምነ ተክከ ናከ ዶረ ጀረብነ ታን ስረመት ንርብ ብስር ወር ሆይ ንዳብን ዲ
6: ያ አንበሩ ሰባዳይር ድበር አምሮክ ዲት ሰሮብ በን ኦሚን ወይክት ፎክ ፈሪት ኦታሉ ብኒ
5: አረ ንርኩን ሄ ዶክነ ብንይሼ
6: አበደን
0: ብስር ወር በር ሆይ ላስኔብ
6: ንሩ ንያ
3: ያኑ ንንን እባል ብንጉሰይ ኡን ሀሚና ድን ህኔ ዳሻድክ ትርጋ ኦር
0: አክር ሀፊ በባካ
3: ኦዶ አምብር አቴው ያብኪ ኦር ደነስር አሬ በበ ባሪ
0: ወታርዋ የርኪዋ ቱን አሬ ህኔ ታኩይ
4: የራናይ ፋርስ ምርኳይ ግርባቲ ቱ ሀዳራ በሪ ሀምቢየ ከግሊ እትኒ ወብና አንተ እኒ ፋርስ አሬ አግረብ እንዲሆ ቋቋ ምርኳ ዱኩይቲትና ሹማኒየ ኤታርነ ግንስራምነ ኬሬ ታይ በሸረም
6: አንሰራማኒ አዴክ ባሮ ኦባት ነጓድ
0: እንደ ተፈርት ብተጓጓ
6: እጋዲ ብተዋህካዋ ሀሚናት ሀይጋበልነ ታይነበር አላ ሀባህ ጋነው ማሎኔዎ ታዕሰረምነ ተክ ኪኩ
3: ያነ እምበሮ ናከ ነፈረወ ጋበሌነ ቶን ህኔ ተእሽን በረክ ላኪን ንፍሴክ ተቲ ተሰበላናት ምርን ስበሪት ትግርበቲቲት የቲከ ወብኒት የተይስ
4: አርፈ
5: انا غادر انا غادر اشوف هلكاي اشوف هلكاي هلكاي هلكاي هلكاي
7: هلا تندي اها كون اوري اتاوا ما ناي مرما ما اني ناي ودغ هي شومتي لا سيناتك تنوي
8: انا راتات كاك باكاي راكا مشكور بتدبش
7: ستكوك مينايت باتوك كتاورني تفاي سينتك
8: ان راتات اني انغوركا
7: مينايت اوسدك كديدين وريريك انسرمين ذو بريسو حبنمين كمت ادروات وشاء ومراين ادواي درهمينا دفارس انيت كافي انكي
8: ستكاك ناني دي مش مويني
7: موي بيان ناي همدنا بروت ايتا فارس دهيو تبوي كاتبنا دميرنيتا

0: ይህን ጋጥሼ ተሞዘ
1: ሶፋሸባይት እንዳግል ይሄ
0: አሎክ እናንተ ማሱ
1: አሎክ ኤ ጠጋት ድባካ ነው ሆዲጎ ነበር
0: ስትቆክ አሚናይ ቶቱ ቆጦክ ናንተ አይታንሲ ቀኔ ሳስካ
1: ታንሲከ ከን አኒ ክታስክ
0: ካ ካስከታ አርቤ ከሚናይ ቶታ ይራው ማኮላሽን ቢበታ
1: አምሳ ራኒ ቶታ ይራው ማኮላሽን ቢበታ ከተቲ ታይ ሀድረክስኳ አን ባሊ
0: ራቱ ነው ወጣ ቀረየ ሚኒ በሮ አረየን ሚያድ ትምወደ ይሄ
1: ኤምሊ ኦዚክ ቢሻውት ልጓ
2: ያሬክና የቲ ታዩ ማዳሬ ታዩ ግግስታኒ የው ኢያቱ ገሪማና አደሩ አዮ አፍካ እገይ ምርቋይ ሆክንዳ ያኔ
3: አማግ ትዌሪያ ጌ እባኪ መርባቱናስ ሬውን ማራማሚያ አብየን እንታኩት መራብ ክንካይ አባጆ ገዲት ንሸብየት ክተ
2: ባገ ከቲክ ከራማቴክ ነህርድናት ተዳውድ ኢናት ማልና ፈር ድሊቲድስ ዳሊኔክ ስቶ
4: ኦተ ዳይ ባልዲታይ ጋላኔቡ ኦራ ኦን ሶምር
3: የሪዳ ዲስፒስ ረምኖቀ ኦፋሽኬ ታዊ አባይኪ ዋሊጋኖ
5: አማሊያ ሪአብ ሜ ወሃጆር ናንዳ ኤፌት ቢት
4: ይክሳነ ቤነሪ ላሎይ ናምብዳቲ
5: አራዊት ነሶርም ነፈይ ቢጊግ
6: ኤቡ አሰትጎሊል ወአቴቡ አቤይ ኤቡ አሰትጎሊል ወአባክሽ ወአቤይ ኤቡ አሰትጎሊል ወአቴቡ አቤይ ቶሪ ሄይ ታሮቴክ ዲዜ ቶክ ጠንጋራ ዳይሪ ወሰኮሪ ሆክ ኤም ባካሽ ገማሪያ ባከር ሀሬ ፊያይ ይሃዋር ሆ ያ አንዴ
7: ዳይት ባብ ደበላት ፊኒት ብትባይ
6: ዘየራፍካ ከቀሃ

ba cà xê, có mì nó đem lên đây, có mì miền hấp.

0: ባታ ተኪትፎ ትንከባተው ስጊጋ
1: ይጋ ባጀታ ፈናገነከ
0: ፋይናንት በሪ
1: አና ሀሜና ዳር ወንት ፎቴ ብረጃዋን
0: ራውንት ፎቴ ፈንግተክ ድሮ ቁንደ ማግነ ማርሳይ
1: ቢድሬ ደማራ ከታያ
2: አወይ ሱር በይበ
3: አና አተተ
2: ምራዳኩ አተት ናንታ እታ
3: ምራክ ያይና ሚናይት ገብያና
2: ምራዳስ ናውዶር ኦን እታኒ
3: ምራዶና ኡን ቢሻምነ እኔ አይቴ አን ቶይና አን ኒቴ አደድ ያይ ስራው ኩይቴ አፎ
2: አተኒ
3: ቢሻምነ
2: ዋይ ዋይ ቢሻምነ ኦን ነፍሪያ
3: አአ
2: ኦና ቢሃላግት ናንጓን ቢቤታ አና ሪኩዌ ሂሰንጣማ አይ
3: አምሶ ቢሻምነ በቱክ ትክቲኒ ወካ አፍኪከ ማደዶ ጎዮ ያከሲያይ ሃዱ ጉኔ ብንኖ
2: ያያው አንኳና ጋሎ እኔ ነተናቲ ታሚናይቲ ቢጋዊ ብናያ ነደያ በከቴክ ኦኩ ዳላ ታሪ ከንዲ
1: አብላይቲ አምሳን ተከራ ይበል
4: ቶ ኢሻፋቲ ቢ ብናያቲ ወናሴ ብናይ ፋጅር ብትጌ ጋይ
1: ገራቲ ተላቢያ ዳበሪያ ወቴ ወጃ
4: ወኩይ
1: ባብላ
4: All right.

0: B 한 타이 B 한 묶이
1: 도와대주기
0: 셋스 야속 아부
1: 아크 혀울 끝으로 그냥 묶어버려
0: 아랑 구에 다 아프까

0: አፎ ይትገበለ ሚያነት ትናቲ ወሐማድ አስተሌ ሻውቱ ኦና አሪ መልታ ተገባይል ሰና በኪት ሂዳ በኩርኔ ታይ
1: ማምሩነ ነብይ ተሰሊን አይዋ አሰደኩ መልተ ተገባይል ኢብትግ ማራሚያ ወሬ አጋራይ ኡንታ ሽቦቱዋ አፎይቱዋ ዋግራቢት ተገቢላዋ ልባቢት ተገቢላዋ ያገል አስተገድና ተፎሳማን
2: ያርበ መልተ ተገበለ ተበረኮይዲ ማብረ ያርበ ተዳይሽ ያዳ ዲነ ወአማን ሂም አዲነ ማዝ ጉሳ ዲነ ያርበ ትብርኮይዲ አዲነ ያብ ኦብለስ አስጋ ኦብርጋዳ ይምራዋና ናትከ ፈራጃ ኢንሻአላህ ተበረኮይዳን አልፋታ

ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ብምልባስ ኣደናቂ ዛንታን ብቕዓትን ዝሓዘሉ ትሕዝቶ ዘለዎም ስራሓት ክቐርቡ ንዕዘብ ኢና። ነቲ ናይ ውድድር መንፈስ ንኽረባረብሉ ሓደ ካብቲ ሓደ ዝበልእ ስራሕ ንኸቕርብ ዝፅዕርሉ ብምዃኑ እውን ዝያዳ ብሉፅነት ክህልዎ ካብ ዝኽኣሉ ነጥቢ እዩ። ነዚ ብምዕዛብ እውን ኮሚሽን ባህልን ስፖርትን ዝወደቦ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምጅማሩ ዝዝከር እዩ። ኣብዚ ፌስቲቫል ዝተፈላለዩ መፅናዕታዊ ፅሑፋት ዘቕረቡ ሰብ ሞያ ሓሳቦም ብምግላፅ ርእይቶ ተሳተፍቲ እውን ዝተቐበልሉ መድረኽ እዩ ዝነበረ። ካብቶም ዝነበሩ መፅናዕታዊ ፅሑፋት ሓንቲ መፃእ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ እትብልያ ነይራ። ኣብ ናይ ሎም ሰሙን መደምና ነቲ መፅናዕቲ ዘካየደ ስነ ጥበበኛ ዘርእሰናይ ዓንደ ብርሃን ብምዕዳም ብዛዕባ ዘቕረቦ ፅሑፍ ዝፍትሽ መደብ ክኸውን ትሕዝቶና ሰናይ ምክትታል።

0: ኣብ ዘካይዶ መፅናዕቲ ምፍራይ ፊልም ሃገርና ድሕርና ፅነት ካብ ዝጀመረሉ ክሳብ ዘለናዮ እዋን ኣብ 4 መድረኽ ብምፍላዩ ኣቐሪብዎ። እዚ ከዓ ካብታ ጀማሪት ፊልም ሃገርና ባሩድ 77 ክሳብ ዚ እዋን ዘለዉ ናይ 29 ዓመት ምዕባለታትን ድኽምታትን ብምዝርዛርዩ ኣቕሪብዎ። ነዞም ዝተገልፁ ድኽምታት ብምዕዛብ እውን ኣብዚ እዋን ንዘሎ ምፍራይ ፊልም ጠቐምቲ ዝተባሃሉ ነጥብታት ከም ኣብነት ኣብ ኣገባብ ኣፀሓሕፋ ድርሰት፣ ኣገባብ ናይ ኣልያ፣ ኣገዳስነት ሓባራዊ ዕዮን ዝብልን ካልእ ነጥብታትን ብምልዓል እዩ ገሊፅዎም።
1: ኣርኳ በዕሉ ንገበታ ሓጢኣትናን ኣበሳናን ይቕረ እናበለልና
2: እዎ ሓቆ ኣነ እውን ነዚ ልቡናኹም ኣሚነ የ መፅ
1: ተባረኽ ዝወዳይ
2: ኣባ እሺ ምናልባት ዝሕጂ ዝነግረኩም ሓድሽ ወረ ክኾነኩም ይኽእል እዩ።
0: ብተወሳኺ ናይ ካልኦት ሃገራት ኣገባብ ምፍራይ ፊልም እውን ተዳሲሱሎም። እዚ ከዓ እቲ ኣገባብ ብምኽታል ክመፁ ዝኽእሉ ለውጥታት ቀለልቲ ከም ዘይኮኑ እዩ ዝገልጽ። ኖሊውድ ሰርቪስን ፌስቲቫል ሞዴልን እውን ከም ኣብነት ክንወስድ ይከኣል። እቲ ንፈለማ ግዜ ዝተኻየደ ፌስቲቫል ፊልም ኣስመራ ነዚ መፅናዕታዊ ፅሑፍ ደገፍ ኮይኑ ምዕበለታት ንክንፀባረቐሉ ዝሕግዝ እዩ። ፌስቲቫል ፊልም ኢልካ ምትእታው ንባዕሉ ኣብዚ ሞያ ንዘለዎ ሓሳባቶም ክለዋወጡ ብሓደ ኮይኖም ንዘላቂ ምዕባልን ኣህጉራዊ ተፈላጥነትን ንዘለዎም ስራሓትን ኣብ ምቕራብ ዓብ ተራ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን። በዚ መሰረት ብሓፈሻ ምፍራይ ፊልም ኣብ ሃገርና ከመይ ከም ዘሎ መእተው ብምግባር ዕላልና ክንፍልም።
3: ኣብዚ ሕጂ እዋን ብፍላይ ኣብቲ ቀንዲ ከም ናይ ፊልም ፕሮዳክሽን ዝሕሰብ ኣብ ነዊሕ ሙሉእ ፊልም ወይ ፊቸር ፊልም፣ ኣብ ሓፅርቲ ፊልምታት፣ ኣብ ዶክመንታሪ እዚ ከም ቀንዲ ናይ ፊልም ፕሮዳክሽን ንብሎ ኣብኡ ብቁፅሪ ቁሩብ እንዳንቆርቆሎ ድመፀሉ ተርእዮታት እዩ ዘሎ። ብዓይነት እውን ውሑድ ተዘይኮይኑ እቲ ዝፈረየሉ ዘሎ ደረጃታት ዓጋቢ ይኮነ ዘሎ። ዝያዳ ሕጂ ኣብ ናይ ዩቲዩብ ፍርያት ናይ ቲቪ ድራማ ዝመስል ወይ ናይ ዩቲዩብ ሲሪስ ዝመስል ኣብ ከምኡ ዘተኮረ እዩ ዘሎ። እቲ ዝስራሕ ሙሉእ ፊልምታት ሙሉእ ቅርፂ ናይ ፊቸር ፊልም ከምቲ ናይ ቀደም ንሲኒማ ተባሂሉ ዘለዎ ውሑድ እዩ ዝፈሪ ዘሎ እዚ ክዓብለዎ ብዝግባእ ማለት እዩ። ሕጂ ነዚ ዕንቅፋታት ዝኾኑ ተርእዮታት ኣለዉ። ገሊኡ ብደረጃ ናይ ቅርፂ ወይ ናይ መንግስቲ ኣብቲ መፍረ ፊልም ክግበር ዘለዎ ሃጓፋት ኣሎ። ገሊኡ ከዓ ብነብሲ እውን በቲ ስነ ጥበበኛ ክምላእ ዘለዎ ሃጓፋት ኣሎ ማለት እዩ። ስለዚ ቁሩብ ኣብ ስካፍ ደረጃ ኣሎ ብዝሒ ይኹን ብዓይነት ናይ ምፍራይ እዚ ኣብ ናይ ፊቸር ፊልም ሓፂር ፊልምን ናይ ዶክመንታርን ማለት እዩ።
0: ኣብ ምፍራይ ፊልም ኣገዳስን ፈላሚን ነገር ድርሰት እዩ። ካብቶም ሓንቲ ፊልም ንክትቀውም መሰረት ካብ ዝኾኑ ኣገደስቲ ነጥብታት እውን ሓደ እዩ።
3: እወታ መፅናዕቲ ወረቐት ብቐንዱ እቲ ዝተጓዓዝናዮ ናይ ምፍራይ ፊልም ዝነበረና ተመክሮታት ብፍላይ ኣብ ዝሓለፈ 29 ዓመታት ዝነበረ ተመክሮ እዩ ዝድህስስ። ካብኡ እቲ ዝተረኣየ ሕፅረታት ከዓ ሓደ ብሓደ ድሕሪ ክስታይ ምግባር ናብ ፍታሕ ይደኸይድ ማለት እዩ። ሓደ ካብቲ ቀንዲ ከም ሃጓፍ ዝረአ ኣብ ኣነጋግራ ዛንታን ኣብ ትሕዝቶ ናይ ዛንታን ዘሎ ነገራት ወይ ኣብ ዛንታን ኣነጋግራ ዛንታን ርኡይ ሃጓፋት ኣሎ ልብል ገምጋም ነይሩ ማለት እዩ። ሕጂ ነዚ ክምላእቶ ኮይኑ ሰራሕቲ ፊልም ኣብ ግምት ከነእትዎ ዘለና ዝተፈላለየ ነጥብታት ኣሎ። እቲ ዛንታታትና ዝያዳ ናብ ናትና ነገራት ዘተኮረ ነቲ ናትና ጉዳያት፣ ፀገማት፣ ብድሆታት ነቲ ናትና ዛንታ ናሕልፎ መዓልታዊ ስቀያት ዝሓለፍናዮ ታሪካዊ ጉዕዞ ድለያን ነፅነት ድዩ መንነትና ንምፍጣር ድዩ ካልእ ካብቲ ኣፋዊ ታሪካትና እንታይ ዓይነት ዛንታታት እዩ ዘለና ኣብዚ ሕጂ ዘለዉ ከዓ ብድሆታትና እንታይ እዮም ኣብ ዝብል ዝያዳ ከተኩር ኣለዎ። ከምዚ እንተጌይርካ ዝያዳ ነትናት ፍሉይነት ከተንፀባርቆ ትኽእል ኢኻ። ነዚ ግን ነዚ ናትካ ክውንነት ብኣድማሳዊ ቴማት ኣሳሲርካ እንተቕሪብካዮ ኣብ ውሽጢ ዓዲ ይኹን ካብ ዓድኻ ወፃ እውን ዛንተኻ ክስማዓን ክረአን ክትገብሮ ትኽእል ኢኻ ማለት እዩ። ናይዚ ኣብነታት ሕጂ እንተርእና ኢራናውያን ስራሕቲ ፊልም ከም ሓደ ኣብነት ኣቕሪብናዮም ኣለና። እዞም ስራሕቲ ፊልም ዝያዳ ኣብ ቅልል ዝበሉ ኣብ ሰብኣዊ ዛንታታት ዝያዳ ናይ ሰብ ናይ ሞራል ብድሆታት ዘጋጥሞ ማሕበራዊ ነገራት ኣልዒሎም ብስፍሓት ብምቕራብ ዝፍለጡ እዮም ማለት እዩ። ብከምኡ ከዓ ነቲ ኢንዳስትሪ ፊልም ናቶም ናብ ዓለም ከላልይዎ ክኢሎም እዮም። ሎሚ ናይ ኢራን ፊልምታት ካብ ሓደ ተጠቀስቲ ክኸውን ንኽኣለዩ ማለት እዩ። እቲ ዝጥቀሙሉ ነገር ኣዝዩ ዝተራቐቐ ወይ ብዙሕ ፍርያት ዝሓትት ላዕልን ታሕትን ዝሓትት ኣይኮነን። ዝያዳ ኣብ ሰባት ዘተኮረ፣ ዝያዳ ኣብ ናይ ቆልዑ ዛንታ፣ ኣብቲ ዕለታዊ ፀገሞም ዘተኮረ ገይሮም ግን ኣድማሳዊ ቴማ ብምሓዝ ብከምኡ ብምቕራብ 3-4 ግዜ ብኦስካር ከም ሕፁያት ኮይኖም ተሸለምቲ ዝኾኑሉ ስታይ ፈጢሮም እዮም ማለት እዩ። ብስፍሓት እውን ኣፕሪሽት ይኸውን እዩ። ካልእ እቲ ኪኖ እቲ ክሳይካ ኣብ ኣነጋግራ ናይ ቅርፂ ናይ ፊልም እውን ዝተፈለየ ካብቲ ዘሎ ቅድታት ዝያዳ ፈተናዊ ወይ ኤክስፐሪመንታል ነገራት ምጥቃም ከዓ ኣገዳሲ እዩ። እዚ ኣብቲ ናይ በዓል ቦንጁንሁ ዝበሃል ናይ ደቡብ ኮርያ ዝተሓዋወሰ ዓይነታት ጅር ወይ ከዓ ናይ ፊልም ቅድታት ብምጥቃም ከም ፓራሳይት ትብል ፊልም ንኣብነት 4-5 ዋዛ መፍርሒ ወይ ኣርዓዲ ነገር ላግፂ ድራማ ዳሓዋወሰ ነገር ብምቕራብ ሓድሽ ነገር ከርኢ ብምኽኣሉ እሱን ዕውዝ ዝኾነ ኣሎ ማለት እዩ። ኣብ ኣፍሪካውያን ስራሕቲ ፊልም ከም በዓል ዑስማን ሰንበነ ኣፍሪካውያን ሕብረተሰብ ድሕሪ ካብ መግዛእቲ ምልቓቆም ደጋጠመ ብድሆታት መንነቶም ንምርካብ ዝገብሮ ድለያ ዘተኩር ዛዕባታት ከምዚ ብምግባር ሲ ፍሉይነት ክፈጥሩ ክኢሎም እዮም ማለት። ስለዚ ንሕና እውን ከምኡ ዓይነት ነቲ ናትና ዕለታዊ ሂወት ግን ብስነ ጥበቦ መገዲ ብምቕራብ ዝያዳ ተረኣየ ክንገብሮ ንኽእል ኢና። ካልእ ነቲ ቅድሚ ሕጂ ጀሚሮሞ ዝነበሩ ከም ናይ በዓል ኢሳያስ ፀጋይ ዓይነት ኣብነታውያን ደረስቲ ኣብ ኣፍ ታሪካትና ድዩ ኣብ ካልእ ዛንታታትና ዘንፀባርቆ ነበሩ ንዑ ነቲ ኣነጋግራ ዛንታ ኣፅኒዒኻ ንዑ ከም ትራዲሽን ወሲድካ ክትቅፅሎ እንታይ እቲ ዕውዝ ዝገብሮ ነቲ ኤርትራዊ ፊልም ዝነበረ ንዑ ምፅናዕን ክትቅፅሎ ምኽኣልን ኣገዳሲ ኮይኑ ይስምዓኒ ማለት እዩ።
4: ድምፅኹም ድምፅማትኩም ከጥፋኩም
5: ሓፍቲ
4: ሬሳኹም እኳ ይርከብን ድነፍ
5: ራይ
4: ኣለተ ሸብሪ ብላይ ትብል ኣዝኒዕኻ ሓሊ ከም ገለ ኣፋ ከፊታ እንተ ደኣ ውያ ዓድኻ ተስምዐ ትኽእላ ወ ምሰነስተ ዓድና ተሓዊስ ክከዓ ተዳና ገፅ ኢኸ ኣፋን ኢደ እግራ ቀፊድናያ ስለ ዘለና ናብተብሎ ብላ
5: ሓፍተ
4: ንሰክፍ የብርክ
5: ራይ
4: ወ ኣብ መታና ገበርኪ ኣዝኒ ሓሊ እየ ከይድና ኣለና ንሕና
5: ኣይ መኸማኹም ክኸውን
0: ደራሲ ፅሑፉ ምስ ኣቕረበ ነቶም ቃላት ምስሊ ክለብሱ ዝሕግዝ ሞያ እምበኣር ኣልያ እዩ። ኣብዚ ሞያ እውን ማዕረ ናይ ድርሰት ምዕባለን ዕምቆት ኣገላልፃን ዝለበሰ ኮይኑ ክቐርብ ከም ዝግባእ ይገሊጹልና። እዚ ከዓ ነቲ ኣብዚ እዋን ዝፈሪ ዘሎ ስራሓትና ዝያዳ ካብ ሃገርና ውፃኢ ተወዳዳርን ዕውትን ክኸውን ምፅዓር እውን ቀንዲ ዕላማ ናይ ሰብ ሞያ ክኸውን ከም ዝግባእ እዩ ዝገልጽ። ብጥንቃቐን መፅናዕቲ ብዝተኻየደሉ መንገዲ ምድላው ከዓ ፍሉይነት ክህልዎ ከም ዝሕግዝ እውን ኣብርሂልና እዩ። ብተወሳኺ ኣብዚ ዓውዲ ንኣልያ ዝጥርንፎም ሞያታት ማለት ስእሊ፣ ድምፂ፣ ምምማይ ፅሑፍን ካልእን ብሓባራውን ሞያውያን ብምምዕባልን ክስራሕ ከም ዝግባእ እዩ ዝገልጽ። ካብቶም ኣብ ምፍራይ ፊልም ዘይተርፉ ነገራት እምበኣር ምውሳእ ወይ ብቑዓት ተዋሳኣት ምፍራይ እዩ። ኣብዚ ሞያ እውን ዘድልዩ ነገራት ኣለዉ።
3: እወ ሕጂ ኣብ ምውሳእ ድሓን ተመክሮ ካብ ነዊሕ ተጠረይ ነገራት ኣሎ፣ ግን ከም ዝያዳ ኣእማን ድኾነ ወይ ህያው ድኾነ ዓይነት ኣወሳሳ ግነት ዘይብሉ ነቲ ጠባያትና ድመስል ነቲ ኣብ ዕለታዊ ሂወት ትረኽቦም ምስቲ ሰብ ከተኣሳስረካ ዝኽእል ምስቶም ገፀ ባህርያት ዓይነት ምውሳእ የድል ኣሎ። ሕጂ ዝያዳ ኣብኡ ከም ሃጓፍ ዝረአ ዘሎ ሕጂ ጠባያት ደይ ምፅናዕ ክትፈልዮም ደይ ምፍጠን ዝያዳ ኣብቲ ምባል ነቲ ዘሎ ዝርርባት ክትብል እምበር ብኩሉ ነገራሲ ክትመስሎ ኣብ ምስራሕ ሃጓፍ ኣሎ። እዚ እውን ኣለይቲ ይኹን ዋላቶም ሞያውያን ተዋሳእቲ እውን ተገዲሶም ክሰርሕዎ ኣለዎም። እንታይ ዓይነት ባህርዮም ክላበሱ ከፅንዕዎ ኣለዎም። ዝያዳ ከዓ ናብቲ ሕብረተሰብ ድቀረበ ልሉይ ተዘካሪ ንክኸውን ከዓ ካብ ሕሉፍ ናትና ፊልምታት እውን ከም ኣብነታት እንዳወሰድካ ከም መወከሲ ክትንምሃረሎም ስ ንኽእል ኮይኑ ስማዓኒ።
6: ብብዓይን ዓትር ዝመስል ዓይንኸይ ድቃሳይ ተኽልዕለይ ተደለኽንዕ
7: ኣስናንካ ስና ሞ ጀመረ ኹና ካዲ ኮይነ ልካ ስሓቀላታሳ
8: ባሎ ዝካስ ከምዝኸላ ትካሚ
7: ኣብታ ወዲ እንደአላሎ ምስ መይታ ግዲ ሙሉእ ለይትንካ እጭንቃዋሪኣ ተኸዲና ኣብዚ ቅድሚ ዓይነ መፅ ጎፍለው ጎፍሎ እንዳለ ክትረአ ንሓደረ ዝወዲ
0: ፊልም ክንዳሉ ብዙሕ ሞያታት ዝሓቁፍ ክሳብ ዝኾነ ብዙሕ ድኻምን ፃዕርን እዩ ዝሓትት። እዚ ማለት ከዓ ጎንቶም ኣቐዲሞም ዝተገልፁ ናይ ድምፂ ኣበርክቶ ኣብ ፊልም እውን ቀሊል ኣይኮነን። በዚ መንገዲ ናይ ነብሲ ወከፍ ምንቅስቓስ ድምፂ ኣዳሊኻ ምቕራብ ፃዕሪ ዘድልዮ ብምዃኑ ብዕቱብ ክስራሓሉ ዘለዎ ነጥቢ እዩ።

0: ቀንዳ ርእስትና ምፍራይ ፊልም ኣብ ሃገርና ምምዕባል ክሳብ ዝኾነ ምስኡ ተሳንዩ ዝኸይድ ምምዕባልን ምብርባርን ስኒማታት ሃገርና እዩ። ስኒማታት ሃገርና ናብ ዝነበሮ ንምምላስ ንሰብ ሞያ ዓውዲ ስነ ጥበብ ፃዕርን ድኻምን ዝሓትት እዩ። ብተዛማዲ ጥቕሚ ስኒማታት ሃገርና ንሓደ ኣፍራይ ብቐጥታዊ መንገዲ ስምዒት ናይ ተዓዘብቲ ዝረኽበሉ ብምዃኑ ሓደ ካብቶም ኣገደስትን ኣብ ምምዕባል ፊልም ሃገርና እውን ዓብ ተራ ዘለዎም እዩ። ስለዚ ኣድህቦ ዘድልዮ ብምዃኑ ምዝንጋዕ ኣየድልን።
1: እዋ ሕዚ ፊልም ኣብ ዝኾነ ብዝተፈላለየ መገድታት ክዝረአዩ ትኽእል ኢኻ፣ ብቴሌቭዥን፣ ብሞባይል። ግን ከም ዓብ ስክሪን ኮይኑ ከም ኣብ ሲኔማ ኮይንካ ትሪኦ ከለካ ትስተማቕሮ ይትኽእል ኢኻ። እቲ መቐረቱ ይፈላለዩ። ስለዚ ናብ ናይ ዓብ ስክሪን ትሕዝቶ ንዑ ዝኸውን ምድላዋት ቁሩብ ዓምቆ ዘለዮ ከምቲ ናይ ቅድም ዝነበረ ጥንቃቐ

0: ምልከቱ ኣካል ብምድጋፍ ክበራበር ኣለዎ። ብከምኡ ቲ ዕብየት ፊልምና ናብ ዝግባእ ቦትኡ ክምለ ዝኽእል። ስለዚ ኣብ ሲኒማ ተኪርና ክንሰርሐ ኣለና ኮይ ስምዓኒ
1: ክራይ ኮነቸ
2: ሳብረ ነበላ እንጂ ሓዋር ኣስልሓ ኣላማ ደባ እስአል ምናልኮ ከረራይ ግዲ ልብደርውንተ እንደ ቤቱ ረቅበት ዋድ እተሰበታልኩ
3: ዓበላ ወላትካ ሳብሬን ልብካ ወክልዕን ካተማ ምነለአፉኻ ክርኢ ተኣብላክ ዲማ ኣብየ ጃብር በስ ትብለት
4: ሰብ ሰርሖ ብልሒ ኣብ ብዙሕ ዓውድታት ዘለዎ ፅልዋ ቀሊል ኣይኮነን። ዓውዲ ስነ ጥበብ እውን ካብቶም ተጠቀስትን ተጸለውትን ከይኮነይ ምክንያቱ ኣብ ድርሰትን ኣልያን ከምኡ ድማ ብኮምፒተር ብዝተሰነዩ ሰብ መሰል ተዋሳእቲ ጌርካ ስራሕ ምድላው ኣብ ዝቐለለሉ ዘመን በፂሕና ምህላውና እዩ።
0: እዎ ሕጂ ካብቲ ናይ ኤኣይ ፅልዋ ደይካሓድ እንዳኾነ ምፅ ኣሎ ርኡይ እንዳኾነ ካብቲ ናይ ቅድሚ ምፍራይ ጀሚርካ ኣብ ፅሑፍ ኣብ ምምዕባል ቅርፂ ምትሓዝ ኣብ ስቶሪ ቦርድ ኣብ ምድላው ዳሕር እውን ኣብቲ ምፍራይ ድሕሪ ምፍራይ እውን ኣብ መዓላታት ይውዕል ኣሎ ገሊኡ ዝድግፈ ኣሎ ክማለሲ ከም ሓገዝ ክንጥቀመሉ ኣለና ዝብል ኣሎ ገሊኡ ከዓ ነቲ ናይ ሰብ ፈጠራ ክትካ የብሉን ድብል ምጉታት ኣሎ። በቲ ኮይኑ በቲ ግን ትፅልኡ ደይካሓድ እንዳኾነ ማለት በብቕሩብ ዋላ ካብተን ካሜራታት ጀሚርካ ብኤኣይ ክሳይ ድኾና እንዳምፃኸድ ኣለዋ። ስለዚ ክትገትኦ ከቢድ እዩ ግን ከም ሓጋዚ ነገር ክትጥቀመሉ ይከኣል ይኸውን እዩ ግንቲ ፈጠራት መሰረተውናትካ ፈጠራ ከየጥፋኻ ማለት እዩ።
5: EPLF were not just soldiers. They were freedom fighters, determined to liberate their homeland from the grip of Ethiopian oppression. And on that fateful day, May 21st, they set their sights on a target that would strike a decisive blow to their enemies, the Ethiopian Air Force base at
4: Kubrat Hateltna. Kamzi khgelas tsanha ቀንዲ ዕላማ ናይ ዝፅሑፍ ንሓደ ብሉፅ ስራሕ ናብ ዝበለፀ ቀይርካ ሞያኻ ዝገልፅ ዕዮን ምቕራብ እዩ። እዚ ድማ ኣህግራዊ ስም ዘለዎ ፊልም ኣበርኪትካ ነቲ ምፍራይ ፊልም ናይ ሃገርና ንምምዕባል ዝሃቀነ እዩ። በዚ መንገዲ ከዓ ኣበርክቶን ተገዳስነትን ሰብ ሞያ ኣዝዩ ዕዙዝ እዩ።
0: ምፍራይ ፊልም ናይ ብዙሓት ሞያውያን ተሳትፎ ዘለዩ እዩ። ብዙሓት ስነ ጥበበኛታት ካብ ስነ ጥበብ ወፃኢ እውን ብዙሓት ደገፍቲ ውልቀ ሰባት ዝሳተፍዎ እዩ። ስለዚ ናይ ብዝግባእ ናይ ቲም ወርክ ወይ ከዓ ናይ ብሓባር ናይ ምስራሕ ባህልስ የድሊ ማለት። ስለዚ ነዚ ነገራት እዚ ዝያዳ ከነማዕብሎ ኣለና ዓውት ክንከው እንተኮይና ተሓባቢርካ ምስራሕ ክንምሃር ኣለና። ካልእ እቲ በብእዋኑ ከዓ ድመፅእ ዘሎ ለውጥታት ኣሎ ቲ ምስራሕ ፊን ንዑ ከዓ እንዳረዓምናዮ እንዳተምሃርናዮ ማዕረ ማዕረቲ ዘሎ ቴክኖሎጂ እንዳሰጎምና ክንከይድ ኣለና ብል ሰራሕቲ ፊልም

0: ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጡ። ዝርዝር ዜና። ኣብ ንዞብ ሃይኮታ ብመስኖኣዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ኣሎ። ኣብ ዝተፈላለያ ምምሕዳራት ከባቢ ዝተፀንዐ 1700 ሄክታር ድማ ንኣልማዕቲ ክዕደል ዝተጀመረ መስርሕ ኣብ ምፅፋፍ ይርከብ። ኣመሓዳር ዞባ ምስ ኣልማዕቲ ናይቲ ንዞባ ብዛዕባ ንጥፈታቶም ዘቲሎ ወኪል ኤሪና ተስፋኣሎም ሰለሙን ዘዳለወ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ኣመሓዳር ዞባ ጋሽባር ኣምባሳደር ማሕሙድ ዓሊ ሕሩ ኣብ ንዞባ ሃይኮታ ምስ ዝርከቡ ኣልማዕቲ መስኖኣዊ ሕርሻ ኣብ ኣገባብ ኣጠቓቕማ መሬትን ምሕደራ ማይን ዘተኮረ ርከብ ኣካይዱ። እቲ ዞባ ንክረምታውን መስኖኣውን ልምዓት ምቹውን ሰፊሕን መሬትን ካልእ ፀጋታትን ከም ዝውንን ብምጥቃስ ልዕሊ 224760 ሄክታር ብክረምታዊ፣ 15700 ሄክታር ብመስኖኣዊ፣ 54000 ሄክታር ድማ ብክረምታውን ንግዳውን ኣገባብ ዝለምዕ ምዃኑ ዝጠቐሰ ኣምባሳደር ማሕሙድ ሓረስቶት እቶታውነቶም ክብ ብምባል ማሕበረ ቁጠባዊ ነባብሮኦም ንከመሓይሹ ዓቲቦም ክሰርሑ ኣተሓሳሲቦም። ምስናዊ ሕርሻ ብዓብኡ ኣብ ፃዕሪ ሓረስታይ ስለ ዝምርኮስ ኣልማዕቲ ምስኪኢላታት ክላ ዞቡን ንዝተዋህቦ መምርሒታት ኣብ ባይታ ብግቡእ ከተግብሩን ብምዝኻር ሳዕቤናት ኬሚካላዊ መድሃኒትን ድኩዕና መሬት ጥዕና ሰብን ኣከባብን ተገንዚቦን ከወግድዎን ውርፁፅ ምሕደራ መሬት ከዘውትሩን ፀዊዖም። ኣምባሳደር ማሕሙድ ኣስዒቡ ብመስናዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ዘለዎኑ ዞባ ሃይኮታ ሓረሶት ዝተፈላለዩ ኣሕምልትን ፍረታትን ብምዝራ ቁጠቦኦም ንምምሕያሽ ፀዓርታት የካይዱ እኳ እንተለዉ ንዝበለፀ ዕቤትን ለውጥን ኣብ ምምሕዳራት ከባቢ ሃደምደሚ፣ ፌስኮ፣ ኣለቡ፣ ግራሻ፣ ጉርሱብ፣ ሓሸንኪትን ሃይኮታን ዝተፀንዐ 1700 ሄክታር ንኣውፈርቲ ንምዕዳል ዝተጀመረ መስርሕ ኣብ ምፅፋፍ ከም ዝርከብ ኣረድዩ። ኣብ መወዳእታ ድማ ሓረሶት ኣብ ክንዲ ኣብ ኣሕምልቲ ጥራይ ዝድረቱ ኣብ ምርባሕ እንስሳታት ኣድሂቦም ውፅኢት ፀባን ስጋን ምስሳን ንጥፈታቶም ክሕይሉ ብምዝኻር ካብ ዝረአ ብርሰት ሃብቲ ገረብ ክቕጠቡ ግብሪ ሕርሻን ጥሪትን ኣብ ግዜኡ ክኸፍሉ ሓረሶት ኣብ ማሕበር ክጥርነፉን ብደ ዋንንካ መሬት ምግባት ከወግዱን ኣተሓሳሲቦም። ተሳተፍቲ ኣብ ዝሃቦ ርእቶ ስግረ ደባዊ ኣዝእቲ ጥቡቕ ምቁፃር ክግበረሉ ዘልምዕዎ መሬት ኣብ ቤት ፅሕፈት ካዳስተር ዝምዝገበሉ ባይታ ክፍጠረሎም መመርመሪ ጥዕና ጥሪት ላቦራቶሪ ኣብ ከባቢኦም ክዋደድ ከምኡ ውን ሽግር መሬት ሕርሻ ዘለዎም ሓረሶት ፍታሕ ክግበረሎም ተላብዮም።
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ክረምታ ወፍሪ ተምሃሮ ንልምዓት ካብ 8 ሰነ ጀሚሩ ብፅቡቕ ይሰላሰል ከም ዘሎ ሓላፊ ኣሃዱ ካልኣይ ደረጃ ኣብያተ ትምህርቲ መምህር ብርሃነ ገብረ እግዚኣብሄር ሓቢሮም። ኣብዚ ናይ ሎሚ ዓመት ወፍሪ ኣስታት 590 ተምሃሮ ካልኣይ ደረጃ ኣብ ምሉእ እቲ ዞባ ተዋፊሮም ከም ዘለዎ ኣፍሊጦም። እቲ ዝዕመም ዘሎ መደባት ብቐንዱ ኣብ ምግራብን ምዕቃብ ሓመድን ማይን ዘተኮረ ኮይኑ ምትካል ኣግራብ ሾራ ኣብ ደሴታትን ገማግም ባሕርን ከምኡውን ኣብ ቀፅሪ ኣብያተ ትምህርቲ ንኣግራብ ዝኸውን ጎዳጉዲ ምኩዓት ምግራብን ምቁስኳስን የጠቓለል። ኣብ በዓል ስልጣን ኣግራብን እንስሳ ዘገዳምን ናይቲ ዞባ ክኢላ ምግራብ መንእሰይ ዓሊ ኣሕመድን ኣብ ጨንፈር ሚኒስትር ሃብቲ ባሕሪ ክኢላ ልምዓት ገረብ ሾራ መንእሰይ ሓይሊ ኣብ ተወልደ መድህንን ብግድዮም ረብሓታት ገረብ ሾራ ድሕሪ ምግላፅ ኣብ ደሴት ፋጡማ ብብዝሒ ክትከል መደብ ከም ዘሎ ገሊፆም። ኣብ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀፀርን ቺካጎን ዝነብሩ ኤርትራውያን ንሰማእታቶም ብሓበን ዘኪሮም። ከካቦትኡ ንዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ዳናይ ተስፋ ዝጊ ከተቕርቦ እያ።
2: ኣብ ዝተፈላለያ ከተማታት ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ደውሓ ቀጠርን ሺካጎ ሕቡራት መንግስታት ኣሜሪካን ዝነብሩ ኤርትራውያን ንሰማእታቶም ብልዑል ክብርን ሓበንን ዘኪሮም። ኤርትራውያን ነበርቲ 26 ካንቶናት ስዊዘርላንድ ዝወደብዎም መደባት ዝኽሪ ሓበን ብሰልፊ ሽምዓ ናይ እግሪ ጉዕዞን ስነ ጥበባዊ መሰናድኦታትን ዝተሰነየ ምንባሩ ካብ ኤምባሲ ኤርትራ ዝበፅሓና ሓበሬታ ኣፍሊጡ። ኣብ ጀኔቫ ኣብ ዝተኻየደ ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተረኽበትሉ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይ ንታሪካዊ ፍጻሚ 20 ሰነ ድሕሪ ምግላጽ ዝኽረ ሰማእታት ንኤርትራውያን ታሪካዊ ሓላፍነትን ዕለተ ምሕዳስ መብፅዓን ምዃኑ ሓቢሩ። ኣቦ ወንበራትን ሓለፍትን ካንቶናት ብወገኖም 20 ሰነ ንዝተኸፍለ ረዚን ዋጋ ብሓበን እናዘከርና ሕድሮም ንምትግባር መብፅዓና ንውፉይ ስራሕ እነረጋግፀላ ዓለት ምዃና ብምግላጽ ስድራ ስዋኣት ምጥዋር ንመንግስቲ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ነፍሲ ወከፍ ዜጋ እጃሙ ከበርክት ኣዘኻኺሮም። ኣብ ከተማ ለንደን ዓባይ ብሪጣንያ ኣብ ዝተኻየደ ዝኽርሓበን ተሳተፍቲ ብመንእስያትን ዝተመርሐ ሰልፊ ኣሰንዮም ቀንዴል ብምብራኽ ናይ ሓባር ናይ እግሪ ጉዕዞን ናይ ሓደ ደቂቕ ናይ ሕልና ጸሎትን ኣካይዶም። ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝቢ ኤርትራ ናጽነቱ ንምርግጋጽን ንምውሓስን ንዝሓለፎ መሪርን ጽንኩርን መድረኻትን ዝኸፈሎ ረዚን ዋጋን ብምጥቃስ ኤርትራውያን ነበርቲ ዓባይ ብሪጣንያን ኣየርላንድን ሕድሪ ሰማእታት ብምኽባር ማዕከን ሕድሪ ሰማእታት ንምስሳንን ስድራ ሰማእታት ንምጥዋርን ግብራዊ ኣበርክቶ ክገብሩ ጸዊዖም። ኣብ ከተማታት ሼፊልድ፣ ሌስተር ሲቲ፣ ኒውካስል፣ ሊቨርፑል፣ ኖቲንግሃም፣ ኮቨንትሪ፣ ብሪስቶል፣ ካርዲፍ፣ ዌክፊልድ፣ ሚድልስብሮ፣ ሳውዝሃምተን፣ ሚልተን ኬይነስ፣ ግላስጎ፣ በርሚንግሃም፣ ማንቸስተር፣ ሊድስን ብራይተንን እውን 20 ሰነ መዓልቲ ሰማእታት ኤርትራ ብልዑል ሓበን ተዘኪሮም። ኣብቲ ኣጋጣሚ ብጠቕላላ 25357 ፓውንድ ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ኤርትራውያን ነበርቲ ሃገረ ቀጠር ብ19 ሰነ ኣብ ዝወደብዎ ተመሳሳሊ ናይ ዝኽሪ መደብ ማሕበረኩም 10,000 ርያል፣ ተሳተፍቲ ናይቲ መደብ ድማ 7200 ርያል፣ ብድምር 17200 ርያል ደገፍ ንስድራ ስዋኣት ኣበርኪቶም ብድምር 17200 ርያል ደገፍ ንስድራ ስዋኣት ኣበርኪቶም። ኣብቲ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ዝርከቦም ብርክት ዝበሉ ዜጋታት ዝተሳተፍዎ ናይ ዝኽሪ መደብ ምብራህ ሽምዓ ክካየድ እንከሎ ንሰማእታት ዘመጉስን ሓላፍነት ምሕብሓብ ስድራ ቤቶም ናይ ነፍሲ ወከፍ ዜጋ ከም ዝኾነ ዘገንዝብ መደረታትን ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማ ሺካጎ ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን ንሰማእታቶም ብሓበና ብዝዘከርሉ ኣጋጣሚ መብፅዖም ንምትግባር ሕድሪ ሰማእታት ኣረጋጊፆም። እቲ ሃገራዊ ክብርታት ናብ ህፃናት ብዘስርፅ ኣገባብ ዝተኻየደ ናይ ዝኽሪ መደብ ብናይ እግሪ ጉዕዞን ስነ ጥበባዊ ትሕዝቶን ዝተሰነየ ነይሩ። ኣብ መወዳእታ ሓላፍነት ምንባይ ተወሰኽቲ 35 ስድራ ሰማእታት ን2 ዓመት ከም ዝወሰዱ እቲ ዝበፅሐና ሓበሬታ ኣፍሊጡ።
0: ኣብ ዞባጋሽ ባርካ ንዞባታት ፖርቶ ሳዋ ባሮንትን መጎሎን ዝነጥፉ ሰራሕኛታት መንግስቲ ከምኡውን ሰብ ፀጋን ሓረስቶትን ዘዋፀዎ 145,000 ኣቕፋን 35 ኩንታል እኽልን ንስድራ ስዋኣትን ኣረጋውያንን ተዓዲሎም። ብመሰረት ዝበፅሐና ሓበሬታ ኣብ ንዞባ ፖርቶ ሳዋ 110,000 ኣቕፋን 22 ስድራ ስዋኣት፣ ኣብ ንዞባ ባሮንቱ 35 ኩንታል እኽሊ ን142 ስድራ ስዋኣት፣ ኣብ ንዞባ መጎሎ ድማ 53,000 ኣቕፋን ን8 ስድራ ስዋኣት ተዓዲሎም። ሓለፍቲ ሚኒስትር ዕዮን ማሕበራዊ ድሕነትን ኣብ ዝሃብዎ ሓበሬታ እተን ደገፍ ዝተገብረለን ስድራ ቤታት ብኣመሓደርቲ ከባብን ኣካየድቲ ስራሕን ዝተለለያ ምዃነን ኣብሪሆም። ብካልእ ወገን ኣብ ንዞባ ተሰነይ ብምክንያት 20 ሰነ ብኮሚሽን ስፖርት ዝተወደበ ፅሬትን ምኩስኳስ ኣግራብን ዘጠቃለለ ወፈራ ብ17 ሰነ ኣብ ቅፅሪ መቃብር ሓርበኛታት ተኻይዶም። ተሳተፍቲ ኣብ ዝሃብዎ ርእይቶ ዓመት መፀ ብተሳትፎ ህዝቢ ሰራሕኛታት መንግስትን ኣባላት ሓይልታት ምክልኻልን ተመሳሳሊ ንጥፈታት ከም ዝካየድ ብምሕባር ካልኦት ኣካላት እውን ክስዕብዎ ተላብዮም። ኣብ ንዞባ ጎልጅ ኣብ ዓመተ ትምህርቲ 2025 2026 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ዝተገብረ ወፍሪ ኣተባብዓ ውፅኢት ከም እተረኽቦ ሱፐርቫይዘር መዋእለ ህፃናት ኣብቲ ንዞባ መምህር ታልከ መሓመድ እድሪስ ገሊፆም። ኔሪና ኣብ ዝሃቦ ሓበሬታ መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ብፍላይ ኣብ 2025 ብዝተወስደ ስጉምቲ ኣብ ኩለን ምምሕዳራት ከባቢ ንተምሃሮ ብዝምችእ ብርክት ዝበላ ትካላት ከም እተሃንፃ ኣብርሆም። ድሮ 41 መዋእለ ህፃናት ክህነፃን ከለዋ ንልዕሊ 2390 ተምሃሮ ኣገልግሎት ክህባ ከም ዝሓገያ ዝሓበረ መምህር ታልከ ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንኸቅርቡ ተራ መሻርክቲ ኣካላት ስድራ ቤታትን መምህራንን ክሕይላ ተሓሳሲቦም። ርእሰ መምህር መዋእለ ህፃናት መምህር ሮሜላ ገብረ ሚካኤል ብወገና ብቅድመ ትምህርቲ ዝሓለፈ ተምሃራይ ኣብ ዝቕፅል ጉዕዞ ትምህርቲ ዕውት ከም ዝኸውን ብምግላፅ ስድራ ቤታት ነዚ ብግቡእ ክግንዘብኦ ተላብያ። ዝስዕ ብሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትልን ክትቅፅሉ ደጊምና ብኸብሪ ንዕድም። ሊባኖሳዊ ምንቅስቃስ ሕዝቡላ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎም። እዚ ዝተገልፀ ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ፀጥታ ዞባ ከሊሉ ከም ዝፀንሕ ትማል 21 ሰነ ድሕሪ ምሕባሮም እዮም። መራሒ ምንቅስቃስ ሕዝቡላ ነዒም ቃሲም ኣብ ዝሃቦ መግለፂ ሰራዊት ሊባኖስ ልእላውነት ሃገሩ ናይ ምሕላው ሓላፍነት ዘለዎ እንኳ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ንወተሃደራዊ ህላወ እስራኤል ዝኸውን ቦ ቦታ ከም ዘየለ ኣፍሊጦም። ደገፍ ኣሜሪካ ንእስራኤል ወተሃደራዊ ስርሒታት ክትቅፅል የተባብዓ ከም ዘሎ ብምውቃስ ኣብ መጻኢ ዝብፅሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስን ዘጠቓልል ክኸውን ከም ዝግባእ ኣስሜሩሎም። እስራኤል ኣብ መወዳእታ 224 ምስ ምንቅስቃስ ሕዝቡላ ዝበፅሓቶ ስምምዕ ምቁራፅ ተኽሲ ሰራዊታ ካብ ሊባኖስ ክትስሕብ ዘጠቓልል እኳ እንተነበረ ዛጊ ተግባራዊ ከም ዘይኮነ ፀብፃባት የርዶም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰኑን ፀብፃባት ይሕብሮም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊፆም። ብመሰረት ፀብፃባት ፍርያት ነዳዲ እቲ ሃገር ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጦም። ከም ውፅኢት ናይዚ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2-4 ቢልዮን ዶላር ትረክብ ከም ዘላ ተገሊፅሎም። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበር። ቀንዲ ምንጭ ቁጠባ ውእቶት ሊብያ ዝኾነ ፅላት ነዳድን ጋዝን ካብ 2011 ኣብቲ ሃገር ተኸሲቱ ብዘሎ ፀጥታውን ወተሃደራውን ቅልውላው ብከቢድ ከም እተሃስየ ይጥቀስ። በቲ ግዳማዊ ምትእታው ዝጠንቁ ቅልውላው ኣስታት 500,000 ሰባት ክቕተሉ ከለው ሚልዮናት ከም እተመዛበሉ ፀብፃባት የረድኡ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ሎሚ 22 ሰነ ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም። ቀዳማይ ሚኒስተር ስታርመር ነስጉምቲ እዚ ክወስድ ዝተገደደ ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቆጠባውን ቅልውላው ከምኡውን ካብቲ ንሱ ዝመርሖ ሰልፊ ሰራሕተኛታት ብዝመፆ ፀቕጥን ተቃውሞን ምዃኑ እዩ ዝግለፅ ዘሎ። በዚ ድማ ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻድሻይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ተመዝጊብሎም። እንትኾነ ግና ክሳብ ዝመፅእ ወርሒ መስከረም 2026 ተካይኡ ዝምረ ኣብ ስልጣኑ ክፀኒሖም። ኬር ስታርመር ኣብ ወርሒ ሓምለ 2024 እዩ ብዓብላሊ ድምፂ ቀዳማይ ሚኒስተር ብሪጣንያ ኮይኑ ተመሪፆም። ቀዳሞት ሚኒስትራት ዝነበሩ ቦሪስ ጆንሰንን ሊዝ ትራስን ቁጠባዊ ቅልውላው ኣብ ብሪጣንያ ብዝፈጠሮ ፀቕጢ ኣቐዲሞም ስልጣኖም ምግዳፎም ዝዝከር እዮም። መስርሕ ምምራፅ ሓዱሽ ቀዳማይ ሚኒስተር ብሪጣንያ ዝመፅእ 9 ሓምለ ክጅመር ምዃኑ ተፈሊጡሎ። ኣብ ኢንዱስትርያዊት ከተማ ራስ ላፋን ቀጠር ኣብ ዝርከብ ዓብ ትካል ባህርያዊ ጋዝ ብዘጋጥመ ሓደጋ ኖት ክንባርዕን ብውሕዱ 54 ሰባት ከም ዝቆሰሉን 18 ድሃዮም ከም ዝጠፍአን ማዕከናት ዜና ቃሊሐን። እቲ ኖትጊ ሰራሕተኛታት ብሰንኪ ግጭት ኢራንን ኣሜሪካን ተቋሪፁ ዝፀንሐ ንጥፈታት እቲ ትካል ዳግማይ ንምጅማር ኣብ ዝፍትንሉ ዝነበሩ እዋን እዩ ኣጋጢሞም። ሚኒስተር ውሽጣዊ ጉዳያት ቀጠር እቲ ሓደጋ ብሰንኪ ቴክኒካዊ ፀገማት ከም እተኸስተ ሓቢሩሎም። ብዘይካዚ ኣሃዱታት ሲቪላዊ ድሕነት ድሃዮም ዝጠፍአ ግዳያት ናይ ምድላይ ስርሒት የካይዱ ከም ዘለው ኣፍሊ ኣፍሊጦም። ምስ ሓደጋ ብዝተኣሳሰር ዋጋ ባህርያዊ ጋዝ ኣብ ኣህጉራዊ ዕዳጋታት ብ400 ሚታዊት ክብ ኢሉሎ። ኣሜሪካን ኢራንን ትማል 21 ሰነ ኣብ ስዊዘርላንድ ኣብ ዘካየዶ ቀጥታዊ ዝርርብ ናይ መወዳእታ ስምምዕ ንምኽታም ዝኽእል መርሓ ጎደና ከም ዘዳለዋ መንጎኛታት ናይቲ ዘተ ኣፍሊጠን። ከም ኣካል እቲ እወታዊ ተባሂሉ ዝተጠቕሰ ገስጋስ ክልቲአን ሃገራት ኣብ ውሽጢ 60 መዓልታት ስምምዕ ንምኽታም እትዝትን እትከታተልን ሓባራዊት ኮሚቴ ከቑማ ተሰማሚዐን ኣለዋ። ኑክሌሳዊ መደባት ኢራን እገዳ ኣሜሪካን እስራኤል ኣብ ልዕሊ ሊባኖስ ተካይዶ ዘላ መጥቃዕትታትን ካብ ቀንዲ ዛዕባታት ናይቲ ዝርርብ ምንባሮም ክፍለጥ ተኻኢሉሎ። ኣብዚ ናይ 21 ሰነ ዝርርብ ኣሜሪካን ኢራንን እቲ ኣብ ልዕሊ ሊባኖስ ዝካየድ ዘሎ መጥቃዕትታት ደው ክብልን ብመፃቢ ሆርሙዝ ዝካየድ ምንቅስቃስ ንግዳውያን መራኸብ ብዘይተፃብኦ ክቕፅልን ከም እትረዳዳእዩ ተጋቢሖም። እስራኤል ኣብ ልዕሊ ሊባኖስ መጥቃዕትታት ድሕሪ ምቕፃላ ኢራን ነቲ እስትራቴጂካዊ መስመር ደጊማ ከም ዝዓፀወቶ ዝዝከር እዮም። ኣቐዲሞ ኣብ መንጎ ኣሜሪካን ኢራንን ዝተኸተመ ናይ ምርድዳእ መዘክር ኣብ ልዕሊ ሊባኖስ ዝካየድ መጥቃዕትታት ደው ክብል ከም ዘጠቓልል ኣይርሳዕን። ህዝባዊት ሪፓብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገብ ኣስፊራ። እቲ ስጉምቲ መልሰ ግብሪ ናይቲ ኣሜሪካ ብዝሓለፈ ቀረባ እዋን ኣብ ልዕሊ ዝተወሰና ትካላት ሃገሩ ዘፅናዕቶ ንግዳዊ እገዳ ምዃኑ ሚኒስትሪ ንግዲ ቻይና ትማል 21 ሰነ ኣብ ዘውፅኦ መግለፂ ሓቢሮም። እቲ እገዳ ተኣጊደን ዘለዋ ኩባንያታት ንሲቪላውን ወተሃደራውን መዓላታት ዘገልግል ፍርያት ናብ ቻይና ከይልእኻ ዝዓግድ ኮይኑ ረብሓታት ሃገሩ ንምሕላው ኣገዳሲ ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣረድዮም። ኣሜሪካን ቻይናን ብኣንጻር እቲ ንግዳዊ ፍልልያተን ንምፅባብ ዘካይድኦ ዘለዋ ዝርርብ ኣብ ሓድሕደን እገዳታት ይውስና ስለ ዘለዋ ዘለዋ ኣብ መንጎ ዝግበር ንግዳዊ ምልዋጥ ብኣሉታዊ ይፅሎ ከም ዘለው ይጥቀስ። ኣብ 224 ኣስታት 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 570 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም። ኣውስትራልያን

ካናዳን ኣብ ምምዕባል ወተሃደራዊ ዝምድነአን ዘተኮረ ናይ ኣስታት 2 ቢልዮን ዶላር ውዕል ተፈራሪመን። እቲ ትማል 21 ሰነ ዝተኸተመ ውዕል ኣውስትራልያ ንካናዳ ቴክኖሎጂ ራዳር ክትሸጠላ ዘኽእል ምዃኑ ሚኒስትርታት ምክልኻል ክልቲአን ሃገራት ሓቢሮም። እቲ ዘመናዊ ወተሃደራዊ ቴክኖሎጂ ካናዳ ፀጥታ ዞባ ኣርክቲክ ንምሕላው ኣብ እተካይዶ ስለያዊ ንጥፈታት ሓጋዝ ምዃኑ ገሊጸላ። ኣውስትራልያ ነቲ ቴክኖሎጂ ንካልኦት ሃገራት ክትሸጦ ንፈለማ ምዃኑ እዮም ፀብጻባ ዝጠቕሱ። እቲ ስምምዕ ኣብ ምድንፋዕ ወተሃደራውን ፀጥታውን ዝምድና ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። ግብፅን ቱርክን ንዓሰርተ መዓልታት ዝቐፀለ ሓባራዊ ልምምድ ሓይሊ ኣየር ኣብ ግዝኣት ግብፂ ኣካይደን። ዕላማቲ ካብ 11 ክሳብ 21 ሰነ ዝተኻይደ ልምምድ ወተሃደራዊ ዝምድነአን ብቐንዱ ድማ ዝምድና ሓይሊ ኣየረን ንምድንፋዕ ምዃኑ ገሊፀን። ኣብቲ ልምምድ ኤፍ 16 ዝርከበን ዝተፈላለያ ዘመናውያን ነፈርቲ ከም እተሳተፋ ተሓቢሮም። ግብፅን ቱርክን ሓባራዊ ልምምድ ሓይሊ ኣየር ከካይዳ ኣብ ውሽጢ ኣስታት 20 ዓመታት ንፈለማ ምዃኑ ፀብጻባት የረድኦም። ክልቲአን ሃገራት ካብ 2013 በኣሉታ ተፀልዩ ንፅንሐ ዝምድነአን ናብ ንቡር ንምምላስ ፅዑቅ ዲፕሎማስያዊ ርክባት ከካይዳ ምፅንሐን ይግለጽ። ዜናታት ምዝዛም ቀንዲ ነጥብታቱ ኣማሓዳር ጋሽ ባርካ ኣብ ንዞ ባሃይኮታ ምሳል መዓት መስናኣዊ ሕርሻ ዘትዮ ኣብ ዞባ ደቡባዊ ቀይሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ብፅቡቕ ይሰላሰል ኣሎ። ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠርን ቺካጎን ንሰማዕታቶም ብሓበን ዘኪሮም። ሊባኖሳዊ ምንቅስቓስ ሕዝቡላ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፅግዎ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብቲ ዝለዓለ ደረጃኡ ከም ዝበፅሐ ተገሊጹ። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ ምዝነቱ ክእለ ከም ዝወሰነ ኣፍሊጡ። ንሰዓት ዝተዳለወ ሓፈሻዊ ዜናዊ መሰናድኦና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክተልኩም ናመስገና ምስተረፉ መደባትና ንሓድገኩም ብወገና ብሮኽ ምሸት

0: እቲ ጉዕዞ ኣብቲ እዋን ጥቕጥቕ ጸልማት እዋን ከውታ ምስ ጉዕዞ ክፍሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ መዓንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መኒኻ ተባሂልካ መንነት ካብ ዘይትረቑሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕጾ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝጠቐሰቶ ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር ኪኖቲ ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹንንቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብሶም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኸረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ስውራን ወተሃደራዊ ምንጥፍጣፍን ከይጐናደብ ከይጠሚ ዝዕጠቕን ዝትኰስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪኡ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ 2 ብጣውላት ዝሰሪሐን ብጋንፅላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓርነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ ናቕሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናመዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየ ናኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉ እንከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ ገሊኡ ድማ ከም ቀሊል ስለ ዝርእይዎ ብዙሓ ይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝርራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት እንከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ ባሕሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያ ዝኾነ ዓብዱ ሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕሪ ዝዓበየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ቫስኮ እዮም። እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሽዖላ ትጽዋዕ ጥራይ ከም ቅርሲ ተሪፋኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከኣ ዕውት ነቲ ሓጐጽጐጽ ግን ከኣ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገብኡ ዝኸውን ማዕበልን ንፋስን ዘሕለፉ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዕላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፉ ህይወት ሕጂ ኣብ ጽላላ ተጸጊዖም እዮም ኣዕሊሎምና
1: ባሕርያ ኣብ 67 እተ ነገር ዘላ 65 ኣነ ተሰልፈ ሜዳ ነይረ 66 ፈለሞ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቆር ብዛዕባ ትስእል ሃበና ከመይ ፅኒሖም እንታይ መስሉት እዮም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ምዕባለ ኣይነበረን ብኡ ገይሮም ንህዝቢ ትመስሎም ብኡ ገይርና ንሰርሕ እወ እቲኣ ነገር ክብለካ ብገዜጣ ድዩ ብኡ ገይርና ንኸይድ ዓዲ ስዑድያ ንበፅሕ ካብዓዲ ስዑድያ ንመለስ ንሱዳን ንሱዳን ተመሲልና ወዲ ሱዳን ተመሲሊ ኣብቁ ንሰርሕ ነ
2: ሕጂ ናይ መን ይኹም ነርኩም ሽዑ ስኹም ናይ መን ይኹም ርኩም እ ባሕርያ ናይ መን ነይሩ
1: እቲ ፈለም ሓፈሻዊ ናይ ሓርነት ነይሩ ናይ ኤሌትሪያ ነረን ዳሕራይ እቲ ምስምድ ኮይና
2: ክንደይ መራኸብ ክንደይ ጀልባ ነርናኹም እንታይ ኹም ትስዕኑ ካበይ ናበይ
1: ካብ ስዑድያ ካብ ሱዳን ንስዑድያ ሰብ ፅዕና ንኸይድ ናብኡ ምስሙ ክገብሩ ክማሃሩ ንዓዲ ሱርያ ክኸይዱ ብኡ ጌርና ንሰልጦም ካብኡ ንመፅእ ዋንዋ እንታይ ንገብር ካብ ሱዳን ወፂና ኣቑሑት ኣብ መርከብ ይመፀና ብመርከብ ይመፅእ ከወፃኢ ብሬት ዝብ ኣቑሑት ከድና ንወታደር ንዓሁ ንራግፍ
3: ምን ባሓር ምን ከምስታዕቸር በዳዕታ ሽፍታ ንሕና
0: ባሕሪ ወዲ 15 ዓመት ከሎ ከየ ጀሚሩ እዮም ንሕና ንኣሽቱ ነርና ኮኪያን ዝበሃል ንኣር ነርና ብ1961 ናብ የመን ከይደ ኣብ የመን ኣብ ናይ ሃብታማት መራኽብ ዝሰርሕ ነይረ ብከምዘየ ባሕር ፈሊጠዮ መጀመርያ ብ1964 ጀሚርና ከም ውድባት ነርና ኣብ 1968 ድማ ኣብ ባሕርያ ተፀንቢረ
3: ናሽተገል እስባብ ሃዳ ዓረፍታ ልባሕሪ ያኒ ከይፍ ያዕኒሊ ኩንተ ሰኮኒ ሸፍታ ዓነ እስባብ ሃዳ ዓረፍታ ልባሕር ያዕኒሊ ኣብዋል ኩና ብሶራ ያዕኒ 64 ኣዕተረፍና ያዕኒ መዓል ሶራ ኩና ካን ናምሽ ደየል ጀማሂር ባዓድሃ 68 ያዕኒ ሓግታ ብሶራ 68 ኣወል ኩና ደየል የማሂር ያዕኒ ኣወ 64 68 ኣልተሓግታ ሶራ
1: ኣነ ባሕሪ ከብ ጀምር ወዲ 15 ዓመት ከለኩ ጀሚረ ባሕሪ ድሕርቲ ናተ መጀመር ባሕሪ ኣብ ዓሳ እዩ ነሩ ዓሳ ንገፊፍና በካ ንኸይድ ምሬታ ጌርና ዝሰርዲ ንገፍፍ ገፊፍና ቢልና ንመፅእ ብኡ ነገር እቲ ባሕሪ ለሚደ እዩ እቲ ምሕምባስ ከዓ ኣብዚ ከለኹ ኣዳጋ ከለኹ ጎማ ገይረ ምሕምባስ ማሃል ነይረ ተማሂረ ከም ገይረ ባሕሪ ጉዕዞ ጀሚረ ባሕሪ
2: ራይ ካብ ሰውራ
1: ከወ ጉዕ ጀሚርካ ምስ ሰውራ ማእስ ኣብይ ክትፈልጡ ምስ ሰውራ ኣነ ኣዋል ቅድሚ ሰውሮ ካብ ባፅዕ ፍሳታት ንየመን ገፅ ይኸደ ደቡብ የመን ዓዳን እ ባስኮ ዝነበራ ኩሉ ባሕሳ ነረ ኣብኡ ኣብኡ ነረ ሓር ካብቲ መረክብ ናፍታማት ኣብኡ ሰርሐ ነረ ኣብ 71 ንዑ ሂበኒ ኣነ ኣብፅሐሎም ነረ ካብ ማሓፈሽንትባት ሰርሐ ነ ብውሽጢ ካብ 68 ጀሚር ንሓር ከዓ ብ70 ሃላት ለና ዓብዲ ኣክለካ ተወደ ምሳና ከላስ ዓብዲ ሎኒ ይኣክል ኢሎም ሕጂ እዘ ከላስ ንበሎ ሕጂ ንሳትና ስለ ውሕዳ ዘለና ባሕርያ 16 ዞም ነረ ባሕርያ ብኣ ጀሚር ናይ ባሕርያ
0: እዚኦም እቶም ብኣካል ጥራይ ዝረኸብናዮም ኮይኖም ካልኦት ዝተሰውኡን ብሂወት ዘለውን ካብቶም ቀዳሞት ንምጥቃስ ዓሚ ፈራሕ ዓሚ ዓሊ ኣባድር ዓብደላ ዓሊ ሽፋ መሓመድ እድሪስ ሓሰን ሳልሕ እድሪስ ሰቒር ዝበሃሉን ካልኦትን ካብቶም ንባሕርያ ዝጀመሩ ገዳይም ተጋደልቲ ኮይኖም ካልኦት ድማ ነዚኦም ዝተክኡን ንባሕርያ ክሳብ ዓወት ዘብፅሑን ክሳብ ዝእዋን እዚ ድማ ኣባላት ሓይሊ ባሕሪ ኮይኖም ልኡላዊ ማያት ኤርትራ ኣብ ምዕቃብን ይርከቡ።
4: ኣነ 69 15 ሰልፊ ኣነ ቅድሚ ምስላፈይ ጅቡቲ ዓዳን ሰሜን የመን ኣብቲ ከባቢ ነይረ። ድሕሪ ምስላፈይ ኣብ ሰራዊት ነይረ፣ ካብ ሰራዊት እምዳድ ነይረ፣ ካብ እምዳድ 76 ባሕርያ ከይደ። ባሕርያ ንሕና ንመፅ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንሜዳ ዝድሊ ስንጊ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ ውሱናት ጀላቡ ነይረን ባህል ሰርሕ ነርና። ተኣወዳደባ ከማን እቲ ትልኮ ብሙላ ነቲ ኣብ ውሽጢ ዘሎ ሰብ ዘድልዮ ነገራት ናይ ዕጥቂ ይኹን ናይ ጥያየት ይኹን ኣድላይ ጉዳያት ኣብ በዓል ዓዘን ዘሎ ኣብ በዓል ሶማል ዘሎ ምግዓዝ እዩ ነይሩ።
5: ኣነ እቲ መጀመርያ ዝመፅእ ኩሉ ማለት ኣብ ወርሒ 7979 ተፀንቢረ ኣብቲ ግዜ እቲ ውሕዳት ኣባላት እዮም ነይሮም። ክሳብ 15 ኣባላት እዮም ፀኒሖምና ምስ 4 ጀላቡ እተን 4 ጀላቡ ዓራፋት፣ ሽዑላ፣ ቀይሕ ባሕሪ፣ መንሱር ዝበሃላ እየን። እዚአን ኣብ ስዋኪን ዝበሃል ካልኣይ ወደብ ናይ ሱዳን ማለት እዩ ኣብኡ ፀኒሖምና ኣብኡ ኢና ተፀንቢርና ማለት እዩ። ስለዚ በዛ ዓይነት ኣቃወማ ጥራሕ እዩ። ምክንያቱ እቶም ዝነበሩ ኣባላት ነተን ዝነበራ ጀላቡ ጥራሕ እዮም ዘመሓድሩ ነይሮም። ምክንያቱ ዝምምሕዳርን ትምንቅስቃስን ኩሉ ባዕሎም እዮም ዝገብሩ ፀኒሖምና ማለት እዩ።
0: እቲ ካብ 1964 ጀሚሩ ምስ ተጋድሎ ሓርነት ኤርትራ ብንኣሽቱ ጀላቡ ታቲ ክብል ዝፀንሐ ባሕርያ መስምስ ምስራት ህዝባዊ ሓይልታት ኣብ 1970 ዝበዝሑ ኣባላቱ ናብ ህዝባዊ ሓይልታት ብምፅምባር ቀንዲ መበገሲኦም ዓደን ምግባር ቃልሶም ቀልፂሎሞ
5: እቲ መበገስ እቲ ግንባር እዩ ማለት እዩ። እቲ ህዝባዊ ሓይልታት እዩ ማለት እዩ። ምክንያቱ ህዝባዊ ሓይልታት ኣብ ገቦታት ሳሕሊ እዩ ነሩ እቲ ግዜ እቲ ኣቐዲሙ ግን ምስ ምቋም ናይ ህዝባዊ ሓይልታት ከዓ ትቅድም ዝነበረ ማለት ወላ ቅድሚ ሰብዓታት ዝነበሩ ገለገለ ኣባላት ኣኪቡ እቲ ድላይነት ወይ ድማ እቲ ትርጉም ናይ ባሕሪ እንታይ ከም ዘድልዮ ወይ ድማ እንታይ ከም ዝጥቀመሉ ስለዝተረድአ ነቶም ባሕርያ ዝበሃሉ ውሕዳት ኣካላት ውሕዳት ጀላቡ ኣቂሙ መፂ ማለት እዩ። ስለዚ ምስ ምብጋስ ምስ ምብጋስ ናይ ህዝባዊ ሓይልታት ስለዝተበገሰ ሕጂ ኣብዚ ምብጋስ ጀሚሩ ከዓኒ እቲ ግንባር ንገዛርሱ ወይ ድማ ህዝባዊ ሓይልታት ከዓ ብግቡእ ክጥቀመሉ ክኢሉ ማለት እዩ። ምክንያቱስ መስመር ከፊትሉ ንደገ ማለት እዩ።

መስመር ከፊትሉ ንባሕሪ ብባሕሪ መስመር ፈጢሩ ማለት እዩ ግዜ እ ስለዚ ካብ ናይ መሬት ግዜትስ ብናይ ባሕሪ ኣድላይነት እንታይ ከም ዝነበረስ ርዱእ ገይርዎ ኣሎ ማለት እ ዝባህልታት ማለት እዩ። ሕዚ እዞም ዝጠቐስናዮም ምሳና ዝፀኒሑና 15 ኣባላት እዮም ፀኒሖም ማለት እዩ። እዞም 15 ኣባላት ንኣብነት እዚ ካብ

0: ተጋድሎ ሓርነትን ህዝባዊ ሓይልታትን ሽዑ ክልተ ጀላቡ ነይረናና ድሓር ሰለስተ ኮይነን ስካይ ሆክ ፈትሕ ቀይሕ ባሕሪ ዝበሃላ ነይረን። እዘን ጀላቡ ሒዝና ሱዳን ገዲፍና ህዝባዊ ሓይልታት ኣብ ስዱሕ ዒላ ተመስሪታ ስለ ዝነበረት ንሕና ድማ ኣብቲ ንሳ ዝነበረቶ ከባቢ ናብ ቤይሉል ብርዓ ሶለ ዓደን ንመላለስ ነርና።
1: ከላስ እቲያ ሱዳን ከለይና ጀባት ሻዕብያ ኣንከወነት ብስዱሕ ዒለ نحن كنا كان بايلول برعسولي بايلول برعسولي عدن على هذا الحال كان نحاول
2: وفحفح مزع بأسي مزع قلت له أبكنت ما مقال مزع حجي نحن كلاتنا بحفشو بحريا عندنا بهل أبتقى سجعنا سواق ومبر أزبار حاجة أسفت قلت له أبو تسجعنا حجي كاب أدلا ማዳን ካብኡ ንዓደን ሰገርና ክንለ ዓዲ ስዑድያ መፂና ካብ ዓዲ ስዑድያ ንዓደን ሰገርና ሕጂ ዓደን ሰገርና እጂ እቲ ምዕባለ ይመፅ ኣሎ ዓደን መፂና ጀላቡ ናይ ሞቶር ኣምፅና ጀላቡ ናይ ሞቶር ንዓኡ ሰርሕና ሓደ ናብኡ ገ ተበጊስና ብገና ንሰርሐ ተበጊስና ሕጂ ኣብ መወዳእታ ውጊእ ቅድሚ ውጊ ምምፃእ መፅነት ና ውጊ ክከውን እዩ ንውጊ ድሕድሕድ ክብገስ እዩ ኢሎም እታ ነገራት ድሕሪ ድሕሪ እቲ ምውራድና መቆልመኩ ኣራጊፍና መኣራገፍና ኣይነበርና ድሕሪ ምራጋፍ ድሕሪ ክድና ሰምዕና ቲ ነገር ካብኣ ተጠውና ኣብኡ ንመንገዲ ደንካልያ ከፍትና ብመንገዲ ደንካልያ ብኡ ገርና ንሰርሕ ነ ካብ ዓደን እዛ እንታይ ትብላ ካብ ዓዳን ንዝበል ዓሶሊ በይሉውል እዚ ብኡ ገና ንሰርሕ ነ
3: ኣብዚ መድረኽ እዚ እተን ጀላቡ ካብ ክልተ ናብ ሰለስተ ጸኒሐን ድማ ናብ ኣርባዕተ ሰሲነን እተን ብጋንፅላ ጥራይ ዝስርሓ ድማ ብናይ ሞቶር ሓይሊ ብዝስርሓ ተተኪአን እቲ ጉዕዞ ካብ ዓደን ናብ ሱዳን ካብ ዓደን ናብ ደንካልያ ማለት ቤሉልን ብርዓሶለን ዝኣመሰሉ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢታት ዕጥቅን ስንክእን ከምኡውን ካብ ወፃኢ ክስለፉን ዝመፁ ሓደስቲ ተጋደልቲ ምምልላስ እዩ ነይሩ እቲ ቐንዲ ስርሐን።
2: ብሳ ዝነበረ መራክብ መጀመርታ ክልተ እየን ፈትሐን እስካይሆክ ነረን ሕጊ ስካይሆክ ንሽተ እያ ግን ፍትሕ ዕብ ዝብለት እያ ሰማኛ ሰዓኩ ናትስከም እያ ዳሕረ እንታይ ጌርና ካልእ ሻዕ ባህሪ ሓመር ዝሕራኻ መንሱር ዝሕራኻ ንሕና ኣብ 73 ኣነ ምሳ ሓሙሽተ ሰብ ኮይና ኩቤት ኸድና እዛ ሓንቲ መርካብ ከምዚኣተና ኣምፅኢና ካብ ኩቤት ካስር ትበሃል ካስር ሕጂ ሰለስተ ኸይነን ኣርባዕተ ኸይነን ሕጂ ባ ንጓዓዙ ነርና
1: ባዕዳሃ قوات الشعبية جابت القوة نضلت هنا في الدواحي هذا لما نضلت في الدواحي هذا كور حمار وعدن كور حمار عدن كور حمار وبيلول برعسولي هذا الشكل يعني نجيب الناس اللي جاجوا من خارج مساء يتدربوا ننضل لهم نجيب لهم وهناك عفيس ماكولات شفتها على هذا الحال كان ماشين
3: اتي كاب عدن بزبو حيلتات زنبرت لو كبابيتات تباي زنبرت قعزو مس مسفحن معباين زبو حيلتات دارقانا بكلو قماقم بحر ارترا تزرقحو بفلاينا بتتسالي اصبيقه قصة صروزيك الكبابيتات دوب سودان معملت كبابي راسكي اسار اصوار مرقاف كم اون وقعات تقادلتين حكمنا نعادن مبصح معالتاوي امامي نيرو
4: እቲ ካርታ እንድሕሪ ኮይኑ ከምቲ ዓንተ ወይ ዝገለፅናዮ ኣብዚ ዓደን ኣሎ ካብዚ ተበጊሶም ሕጂ ኣብዚ ገማግም ናይ በዓል በሪጠ ወይ ድማ ናይ ራስ ቄሳር ምስ ናይ ዶባት ናይ ሱዳን ተሰነ ኣብዚ እዮም ዘራግፉ ነይሮም። ምክንያቱ ካብዚ ዝተፈላለየ ስንቂ ኣፅዋር ዝትሽዑ ዝነበረ ዝምድናታት ምስ በዓል ዓደን ማለት እዩ። ከምኡውን ሓደስቲ ብደገ ዝመፁ ንሜዳ ንምእታው ከምኡውን ካብዚ ውጋኣት ንምውሳድ ዝነበረ ንሕክምናታት እዮም ዘመላልሱ ነይሮም እቲ ቀንዲ ስራሕ

0: ማለት በተን ዝነበራ ጀላቡ ሕጂ ንሳቶም ኮርስ ገለ ሰውዮም ገለ ከዓ ብሂወት ኣለዉ ዛረቡ ክእሉ እቶም ቀንዲ ግን ንኣብነት በዓል ባስኮ ኣሎ ዓምፋራሕ ኣሎ ተሰዊዑ ዓምፋራሕ በዓል መሓመድ ሳይቅ ሓሰን ሳልሕ ኣብ ሃሽም ዓብድፋግር ድሪስ ሰቂር መሓመድ ድሪስ ዝበሃሉ ወዘተ ኣለዉ ማለት እዩ ብሂወት ኣለዉ ብሂወት ዘለዎ ተሰውኡና ኣለዉ ማለት እዩ። ስለዚ እዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታት ዝነበሩ ማለት እዩ ምስ መቃም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ። ስለዚ እቲ ሂወት ሲ ቅድሚ ሰባዕታት ዝነበረ ሂወት ሰረት ዘለዎ እዩ ንኣብነት እጂ በዓል በዓል ባሃሽም በዓል መሓመድ ሳይቅ ወዘተ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ ሰባዕታት ነይሮም ድሓር ምስ መቃም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይል ነቲ ባሕርያ እዩ ማለት እዩ።
1: ዓብዪ ዳሓለ ኸለፊ እያ እዚ በሌቴ ኣብ ከባቢ ዕሽግ ብሌቴ ካብ ሳሒት ኢና እምበር ዝበዝሕ ዓብዪዳ ኸለፊ እያ ነራግፍ ነርና ዝበዝሕ ኣራጊፍና ውግኣትና ውሰድና ንኸይድ ነርና።
2: ባሕሪ ከም መሬት ሰንከል ከሊልካ ትድገፈሉ ወዲቕካ ትምርከሰሉ ደኺምካ ተኣሊኻ ትዕርፈሉ ይኮናን ንስኻ ብዝደልኻዮ ዘይኮነ ንሱ ብዝኣዘዘካ ትምራሕ። ብፍላይ ምስ ከምተን ስብሪ ኤርትራ ዝውንነን ዝነበረ እንዛረበለን ዘለና ኣዝየን ንኣሽቱ ብዕንፀይቲ ዝተሰርሐን ምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሕትነትን መራሕትን ጥራይ ዝእለያ ዝነበራ ጀላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ኸዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላልኣ ዝቐሊል እዩ። እቶም ነዚ መድረኽ ዝዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዕና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፎም ብዙሕ ኣይዘረብሉን እዮም።
1: ናይ ሽግረና ኣወል ማዕበለ ንፋስ እያ ንሕመር ዘበርትዑና ኸዓ ሃለ ብሴት ኣባል ዕሽግ ዶም ናይ የመን ንሕዝ ድሓር ከዓ ዶም ስዑድ ኢ ኣ ኣብኡ ብፃሕናኸ ንፋስ ናይ ይብርትዕ ዶም ናይ ስዑዲ ንዕሽግ ቁሩብ ትንፋስ ንወስድ ብልዕና ንገብር ብልና ንገብር ንፍልዕ ንሰቲና ሕጂ ንርአ ንፋስ ከመየሉ ማዕበል ከመየላ ድሓር ቁሩብ ህዚ ኢሉ ሕጂ ከበር ስዑድ ጠወ ንቆርፅ ኣበ ንቆርፅ ኢንተርናሽናል ንሱዳን ገርና እዚ ሕጂ ባሕሪ ክፍት እያ ብሴት የብላ ሓደ የብላ 12 ሰዓት ከይደብ ሕጂ ማዝናኣትዋ ንሳትና ካብ ሰዓት 4 5 ለምሸት ንቆርፃ ዘመገዲ እዚኣ ወጋሕታ ኣብቲ ድስታት ና ሱዳን ኣባና ውጋሕ ንርኢ ቦታ ናገላ ዋለቲ ቦታ ዓቢዳ ኣባላቱ ኣባቲና ኣራጊፍና ኣሪፍና ቁሩብ እንዳድ መፁ ከዓ ኣብ ንዓነ ፅበዩ ሽዑ ከማን ራድዮ ኣነበረ ገለ ነበረ ኣብ መጠረሽታ ኣብ 73 74 እታ ንሽቱ ሬድዮ ከምዚኣት ኣለካልዎ ለመገዲ ፍርቂ በዓልቲ ስማዓኻ ንዓ ነረ ተናእሽቱ ኣብሓት እየ ነበረ ቀዳም ጥራይ ብኮምባሲ ዝኸድ ነርና ብትመክሮ ብሓንጎል ንኸይድ ነርና ብሓንጎልና
3: መሻክል ሞይ
2: ሽግራት ብዙሕ ኣዝዩ ብዙሕ እዩ ነይሩ እቲ ስራሕ እውን ብርቱዕ። ንሕና ግን ሓንቲ መዓልቲ ከንዕርፍ ኢልና ይንፈልጥን ንፅዕን ነራግፍ ብቐጥታ ድማ ንብገስ ድሕሪ ምምቕቓል ሰውራ ፍርሒ ነይሩና ካብ ኢትዮጵያ ካብ ተጋድሎ ሓርነት ኤርትራ ግን ንኸይድ ጉዕዞ ኣይቋረፅናን።
3: ፊኮፍ ባዕድማ ኣንፈሰሉ እትኒን ጀብሃ ናብ መንሳሩ ኮፍ ከቲርካን ምንሂና ሓገቶ ዓዱ ሓገቶ ብ ምንሂና ጀብሃ ታሕሪር ሽፍታ ረግም ሃዳ ኩና ናምሽፍያ
2: ሰውራ ዓብዪ ብኡ መጠን ድማ ጠለባት በዚሑ ብፍላይ ካብ ስግር ባሕሪ ዝመጽእ ጠለባት በዘን ዝጠቐስናየን ጀላቡን ኣለይተንን ክሽፈን ስለ ዝነበሮ ጉዕዞ ካብን ናብን ኣዝዩ በዚሑ። እዚ ብዝሒ ምምልላስ እዚ ግን ዝባንካ ቐልዒካ ዝፍጸም ዘይኮነ ኩሉ ግዜ ብምስጢር ክኸውን ነይርዎ።

0: መንነት ምሕባእ ወይ ከም ካልእ ዜጋ ኾንካ ምስራሕ ናይቲ ግዜቲ ተጠላቢ ዕማም ነይሩ።
1: እንታይ መስለካ ፀላኢ ኣሎ ምንታይ የለን በስ እቲ ነገር እንታይ ተመሳስልካ ክድ ብኣገነ ንኸይድ ነርና ጥርጥቀ ዘሎ ሰብ ከይፈልጥ ተመሳስልካ ከም ህዝቢ ኹንካ ወላ ናይ ሱዳን ኣይፈልጡናን ከማን ከም እንታይ ንገብር ነርና መስለካ ንኸይድ እቲ ኣቑሑት ናትና ኣራጊፍና እንደገና ንሱዳን ክነእቲ ኮክያን ይበሃል ኣሎካ ኮክያን ክድነን ዓሁን ኣር መእተዊ ክኸውነና ሕጂ ንሕና ሱዳኒ ንበሃል ብትከርት ናይ ሕክምና ደቶር ኣሎና ሱዳኒ ንበሃል ኣብኡ ሰርሕና ክንደይ ወርሕታት ምስሙ ንገብር ቆሪ እዩ እንታይ ግዜ ዝሰርሕ የለኒ እንታይ ግዜ ዝሰርሕ የለኒ ኮክያን ቆሪ እዩ ንሕና እንታይ ክንገብር ክድና እቲ ኣቑሑት ነገሌታት ድሕሪ ኣራጊፍና ንመፅእ ቁርብ ኮክያን ሕዝና ንመፅእ።
0: እዚ ንትረኸሉ ዘለና መድረኽ ገና ዓቕሚ ባሕርያ ኣዝዩ ድሉት ኣብ ዝነበረሉ ግዜ ካብ መጨረሻ ስሳታት ክሳብ መፋርቕ ሰብዓታት እዩ ነይሩ። እቲ ግዜ ከምቲ ኣብ መሬት ዝነበረ ሓይሊ ሶራ ብኢትዮጵያ ዘደን ዝነበረ እቲ ናይ ባሕሪ ምንቅስቓስ እውን ድሮ ጽላኢ ፍሊጥዎ ስለ ዝነበረ ብተመሳሳሊ ነተን ዝነበራ ጅላቡ ካብ ምህዳን ዓዲ ይውዓለን ምንቅስቓሰን ብደቂቕ ይከታተሎ ነቲ ባሕሪ እውን ምስተን ዝነበሩ ዓይነት መረኽብ ከም ድላዩ ቈጻጸሮ ብምንባሩ ምንቅስቓስ ኣባላት ባሕርያ ኣዝዩ ጥንቅቑን ስቱርን እዩ ነይሩ።
1: ሕጂ ብለይቲ እቲ ምኽያድና ብቲ ሰላም እቲ ቦታታት ሰላም ንኸይድ ብቀትሪ ንኸይድ ላኪን እዚ ንፈርሖ ምስሙ ብለይቲ ንፈልጥ ሕጂ ሰዓት ክንደይ ክነእቲ ሰዓት ክንደይ ክነእቱ ነቲ ፀላኢ ዝረክበና ቦታ ሰዓት ከምዚ ወላ ሓንቲ ብለይቲ ጌርና ንእትዎ ከንደላ ሕጂ ብኮኸብ ጌርና መርሕ ኣብኡ ሕጂ ግዜ እንታይ መስለካ ንፋስ ድሕር ኣሎ ዲረ ዘተና ንእሽተ ንዓሃነወፅእ ንፋስ ተ ንፋስ ድሕር የለኒ ብኮኸብ ጌርና ንኸይድ ኣብታ ቦታ ንደልዮ ዘለና የብፅሓሎ
2: ፅላኢ ሕቶ ካ ካልእ ኢኻ ኣብ 73 ንሕና ጠልዒና ረና ሓምሎር ምስና ጓዓዝ ነይሩ ሓምሳዓደ ፅርሓና ሕጂ ናይ ንሕና ውሒድና ኣሎና ደኺምና ኣቆንሲሩሉ 16 ሰብ ባሕሪ ነርና ሰብ ዝኾነልና እዩ
3: ክንደይ ነርኩም
2: 16 ነርና
3: ኣብ ክንደይ መርከብ
2: ኣብ ክልተ መርከብ ንምቀር ነርና 8 ኸይድ ድሓር ሓደ ብዛ ሓንቲ ኣብኛው ትኸይድ ርሑቕ ንራሓ ካብሕድ መርከብ ፀላኢ ኣሎና በዚ ዓማ ኣላ በዚ ከዓ ኢትዮጵያ ዛሂል ስላሴ ዛሂል ስላሴ እዩ መረከብ ኣለዎ ይበሃል ነይሩ ንዓነ ይደለ ባሕሪ ክሳዕ እዚ ተክራ ይሓልፍ ነይሩ ንዓነ ክደል
3: መርከብ
2: መራከብ ናፀላኢ እዩ ሃሊ ስላሴ ሕንሳት ንሕጊ ንገብር ያው ኣብቲ ባርቲ ንሱዳን ኣብኡ ንቐርብ ኣገና ኣይረክበና ዓማ ከዓ ንዓና ኣይትረክበናን እዮ ንሓ ክፅ ካብ ዓደ ንሳቶም ኣይወፅኡን እዮም ንሳቶም ሓንቲ መርከብ ነራቶም እዞም ጀመ ተሕሪር ግን ባዕልን ሽቅር ተረከብና ላኪን ኣይንዘራረብ እዩ ሕና ሕጂ ብዚ ነገር እዚ 73 13 ሰብ ሂቦምና ኣምፅኦምና ዓደ ቤቶ ቅርን እዝን ዑስማን ሳልሕ እዚ ዘርአ መንግስቱ መንግስቱ ከምሳ በረብ ዕማ ኣላ ይርሓሙ ብዙሓት ማለት ዓስተሰብ ሰብ ሂቦምና ተማዕድ ሰብቶም ክኽውኖ ከለዉ ኣብ በሪተ ኮይሩ ሕጂ ኣሕመድ ሳይቅ ጀማ የለን ትሓረክ እዚ ቦታ ሕማቕ የለ እዮም እዚ ቦታ ሕማቕ የለ እዮም እዛ በሪት እዛ ንሳ እንታይ ኣብ ጠቃ ተክላይ ኣሎሳ ፀላኢካ ተክላይ
3: ኣሎ
2: ተክላይ ነይሩ ሕጂ ስራሓን ወዲና ኩሉ ወዲና ሕጂ ዓባድር ኢና ንስ ከመምርዱ ከብተን ኣብቲ ሓንቲ መርከብ እዩ ዓባዲ ዓብድልሕጊ ስመር ኸይዘሎ ኣባድር ኢና እዮ ጀማዓት ኣብረዶም እዞም ክልተ ኣብረድከ መፃእ ቅልጡፍ ብሮማ ገይሩ ከትሃሉ ከምዚ ሕጂ ኣሕመድ ሳይቅ ከምዚ ርእዎ ምረት ሕጂ ምረት ኮነ ከምቲ ገዛእታ እያ እታ ምረት ተባሓሪ ሓፂር እዩ ከምዚ ርእዩ ሰብ ከምዚ ክንርእዩ

0: ኣባላት ባሕርያ ኩሉ ትሕዝትኦም ጀላብኦም ዕጥቆም ብደረጃ ስውራ ስለ ዝነበረ እተን ዝውንንወን ጀላብ እውን ብዕንፀይቲ ዝተሰርሓ ካብ ናይ ሓንቲ ወይ ክልተ እነትሪ ፅዕነት ዘይሓልፍ ዓቕሚ ዝነበረን ምዕቡል መሳርሒ ዝጐደለን ብኡ መጠን ድማ ስራሕ ባሕሪ ኣዝዩ ሓደገኛን ኻልክ ዘለዎን እንተነበረ እቲ ስራሕ ግን ይዕመም እዩ ነይሩ። ከዋኽብትን ጨናን ንፋስን ክእለትን ተወፋይነትን ኣባላት ባሕርያ ተደሚርዎ ክንዲ ምዕቡል መሳርሕን ራዳርን ኮይኑ ኣንፈት ጉዕዞ ዝሕብረሉ እዋን ይተሓሊፉ።
1: ጀላቢ ሒዞም ዝነበሩ በዓል ባስኮ፣ ኣባድር፣ ዓሊ ብልዓ፣ ዓመፋርሕ ዝበሃሉ እዮም። ሕጂ እዚኦም ኣባላት ሓይሊ ባሕሪ እዮም። እቲ ሓይሊ ባሕሪ ይበሃል ከሎ ሽዖ ባሕርያ ትበሃል ነ ባሕርያ። ስለምንታይ ምጓዓዝ ትራሕያ ካብዚ ዘይከባቢካ ተኸውልካ ምስ ተለኮም ብፃሕ ትራሕ ነ እቶም ጀላቡ ብዕንጨይቲ ዝሰርሓን ጀላቡ ዋላ ይኮነ እምበር እቲ መሶረ ከደፋእን ዝኽእል ጥዑይ መሶረታት ስለ ዝነበራን ብኪለት እንተኮይኑ ላዕሊቶም ሰብ ኪለት ክተመፃ ይትኽእል ናብ ባሕሪ ብትንሶም ዝፈልጦ ከባቢ ብካርታን ብገለን ገለ ከይኮነስ ብከዋክብትን ገለ እዳ ተጋዓዙ ወላ ሕቲ ሒዝካ ዘለካ ኣንፈትን ተቀይርካ ብንፋስ ዝፈልጡ ዝኽእሉ ሰባት ስለ ዝኾኑ ኣብ ላዕሊ በስኮ ባሕሪ ሰብ ይፈልጥ ለየ ናይ ዘርብን እዩ
2: ምንህና ዓንደኩም ባር ምንሄና ካዱ ከማን ሓገዝ ሰማ
0: ኣንፈት ጉዕዞ ብኮምፓስን ከዋኸብትን ንፈልጦ ዝተፈላለዩ ከዋኸብትን ናርኣና ንጓዓዝ ኣብ ሰማይ ኣርባዕተ ከዋኸብቲ ኣለዉ ዝሕብሩና ናይ ሰሜን፣ ናይ ደቡብ፣ ምዕራብ፣ ምብራቕ ንርኢ። እቲ ኮኸብ ብየን ይወፅእን ይዓርብን ንሪኦ። ንዕኡ ርኢና ድማ ኣንፈት ጉዕዞና ንመርሕን ነተኻኽልን።
2: ሓገል ምጉብ ሓገል ጅኑብ ኣርባዕ تشوف النجم اللي يطالع من هنا ويجي يجيبها النجم كمان اللي داكل تشوفها أربع مكان تشوفها اسباب هذا كمان واحد فوقك نجمك نجم بس انت تركز على أربع نجوم هذا قدر البحر في الليل يعني لما تقرب البر

0: ዕምቀት ባሕሪ ብለይቲ ክንፈልጥን ክንዕሽግን እንተደሊና ካብታ ዝተበገስናላ ክንደይ ሰዓት ከም ዝተጓዓዝና ንፈለጥ። እቲ ጉዕዞ ካብን ናብን ክንደይ ከም ዝወስደልና ንግምት። ብድሕሪኡ ጃልባ ጠጠዋ ኣቢልና ዕምቀት ባሕሪ ብብሉዝ ዝተባህለ ነዊሕ ዕንፀይቲ ንዕምቀትን ጎንን ንዓቀና መሬት ከም ዝቐረብና ንፈለጥ። ብኸምኡ ንጥቀም
1: ተርሚል ብሉይ ኣልብሉይ ሃ ከም ተጋይስ ብኪለ ብልባዕ ከም ምትርህ ተሹፍ ያዕኒ ከም ፊ ገዲር ተምሺ ተምሺ ተምሺ ኩሉማ ተምሺ ተርሚል ኩሉማ ተምሺ ተርሚል ብሉይ ተጋይስ ኣርባዓ ወላ ከምሳ ወላ ስታ ወላ ዓሸረ ከም ህወል قدر البحر في بلوج ترميها تقايس تقايس تقايس تقايس شوية شوية شوية شوية
2: بحرياك عندما دبرو أبعدن عمال بزبهال دسيت جيرو كابشحن شعات ميتن سبعان كسابشحن شعات ميتن سبعان شعاتن كسر حدهر مصنح بسنكتيا منغو يمنن إثيوبيان استفتري طبق زمدنا مدبرو ناب سودان سواكين استبهالي ودبك قايس تقديدو
3: መንጓዕዝና ደርጊ ምስ መፀአ ደርጊ ኮሙኒስት ስለ ዝኾነ ዓደን ምስ ደርጊ ኮይና ኣብ ሓፅር ግዜ ጓዓዙ ተባሂልና ጋዕዝና ከባቢ በነ ዓባስን ሰዋኪን ኣቲና ማለት ካብ ሰዋኪን ከማን ሰለስተ ወርሒ እዚ ኩርበረ ከዝዓፅወሎ ግዜ እቲ ባሕርያ ካብቲ ካብ ሶማሊን ካብ ዓደን እንትጓዓዙ ዝነበረት ንብረት ይኹን ኣብዚ ሜዳ ከማን ሽወያ ማዓስከራትን ንዓም ዘድልዮ ነገር መዳድኡኹም ስንቂኹም ምላስ ከማን ስለተጀመረ ሰለስተ ወርሒ ቶኸር ዝዓፅዋሎ ግዜ ካብ ሰዋኪን ንዓጊግ ምምላስ ነይሩ ምምላስ ናይ ስንግን ናይ ሰብን እቲ ኣድላይ ዝኾነ ጠለባት ናይ ሜዳ ማለት
2: ባሕርያ ናብ ሱዳን ድሕሪ ምግዓዙ በቲ ዝነበረ ዓቕሚ ሰብ ጥራይ እቲ ዝነበረ ጻዕቅ ስራሕን ምንቅስቓስ ባሕርን ክዕመም ስለ ዘይተኽእለ ዝያዳ ንምድልዳሉን ምዕባዩን ካብ ሜዳ ካብ ዝተፈላለዩ ኣህዱታት ዓቕሚ ሰብ ናብ ባሕርያ ከም ዝፅንበርቲ ገይሩ። እዚ ምድልዳል ዓቕሚ ሰብ እዚ ድማ ንኣቃውማን ኣወዳድባን ባሕርያ ቀይሩ ነቲ ኣሃዱ ከም ዝድልድል ገይርዎ። እቲ ናይ ጉዕዞ መስመራት ድማ ኩሉ ካብ ስዋኪንን ካብ ስግር ባሕርን ናብ ሜዳ ብቐጻሊ ብምምላስ ካብቲ ዝነበሮ ዝያዳ ከም ዝዓብን ከም ዝሰፍሕን ኮይኑ
4: ካብ ስዋኪን ከም ቀንዲ ማዓስከር ኮይኑ ከዓ እንታይ እዩ ዝግበር ምንቅስቃሳት ነሩ ምስቲ መድረኻ ዝፈለለለየ ከዓ ንኣብነት ንበዓል ገላዓሎ ወይ ኤንገል ከባቢ ዝሰሜን ደንካልያ ማለት እዩ ካብ በዓል ፖርትላንድ ተደጊስካ ኣብዚ ኢንተርናሽናል ዋተር ወይ ድማ ቀንዲ ማይ ሒዝካ ብምብራቅ ዳህላክ ንገላዓሎ ተኣቱ ማለት እዩ። ምክንያቱ እዚ ድሕሪ መስመር ዘዋ ምብራቅ ተባሂሉ ዝፅዋዕ ዝነበረ ድሕሪ መስመር ናህና ስለ ዝነበረ ማለት እዩ። ካልእ ካብ ስዋኪን ንበዓል ጀዛን ንበዓል የመን ከምኡ ንበዓል በርበራ ሶማል ማለት እዩ ኣብዚ እውን ምንቅስቃሳት ንገብር ነርና ማለት እዩ። ንኣብነት ንበዓል በርበራ ንንቀሳቀሶ ምስቲ ሽዑ ዝነበረ ሂወት ናይ ሶማል ፅቡቅ ዝምድናታት ምሳና ዝተፈላለየ ናይ ኣፅዋር ምትሕጋዛት ግበር ስለ ዝነበረ ካብዚ ንግማግማያትና ንበዓል ራስ ቄሳር ከባቢ ይኹን ወይ ድማ ኣብ ከባቢ ናይ ሱዳን ኣብዚ ነራግፍ ማለት እዩ ካብዚስ ናብዚ ነመላለስ ከም ዝነበርና
2: ኣብ ኩሉ ዝጉዕዞ እዚ ከምተን ዓይነት ጀላቡ ሒዝካ ንመዓልታት ክትቅፅል ምስ ማዕበልን ንፋስን ከምኡውን ምስ ፀላእ እናተጓነፅካ ተልእኹኻ ክትፍፅም ምኽኣል ማለት ዘይህሉ ኣብ ንቡር ግዜ ማንም ሰብ ክብድሆ ዝኽእል ኩዕሶ ይነበረን። ንኣባላት ባሕርያ ግን እዚ ሽግራት ዝምፅዋርን ስጋርን ንቡር መዓልታዊ ትዕድልቲ እዩ።

0: ቀዲመን ማየን ሰትየን ዝሕወን ስለበራሲ ኢና ኖ ወይቋን ነገር ንናይዳሕ ምዕን ከየሰንፈን ይፈር
1: ኣየሰንፈንን እዩ
0: ኣይትገሩ ዓለም እንዳሕና ንነብሶም ዘከባብሩ ድኻታት ምዃንና ዝልዕቁን ዘቆናፅሩን ዘረባሰትኩም እያ ትብል
1: እንታይ እሞ ምሳሌ ኣይኮልኦም እወይ ሕርሻኦም ሰፊሕ እዩ ከራመጥ ክልበልዑ ወናዓና ለመንቲ ስኡናት ዘይለሙ ና
0: ዋ ገዝሚ ዘይሃቡና እኳ ኣብዶ
1: ሓቆ ኣየ ናይ ገዝሚ ዘሂብና እዮም ኢና
0: እሱ ሞፅናሓልና እዞም ጎርቡ ወድሓዊ ብሁ ገዛና ገሪፎም ኣብቲ ገዛ ኣታዊ ኮይኖም ኣለዉ
1: ይ መልሱ
0: ገሊ ዘርባ ፀይቁ ንተስፋለ ሰብ ዓለም የጋግይዎ
1: ሓንሓን ኣለም ዋለይ ናይ ሓወባ ገብሩ ጠባይን ናይ በዓል ቤታን ፅቡ ገይራ ት ወይ
0: ብርክቲ እውን ትፀሎ ኮይና እንበርሃሲ ኣለዋ
1: ትርሓስ ኣይተካብል እዮ ኣሎ ዘረባ ኣነ ናይፈልጦ ፀገም ዘለዎን እዩ ዘንደቅ እዚ
0: ድሓና ይትብ ብዙሕ መዓልቲ ድሓን ሓንቲ መዓልቲ ድሓና ኣሎ ሕማ ባሃርቶም ይብንክሩ እሶም ፀልዎ ክትፀል ንሶም ዝፈትዎ ክትፈቱ ትደል ብረክቲ ከዓ በዚ ዝኣቶ ትሽቁረ
1: እማ ዓርቕ ኣለኹ እጠምን ኣለኹ ውዶሞ ኢላ
0: ኣይፋሉ ስዳ በዓለይ ዝምስክሮ ድዩ ጢመት ይብላዓቀን ይብላ
1: ር ዋዓይ ጥሜት እንኳዓ ዓርቐ ዝመር ጃህራ ዳኣዘይ ናይ ቀደሞም ዳኣሉ ድሓር ከዓ ንሕና ዝበልና ክግበሪ ንሕና ዝበልና ክምስህሊ ከዓ ንቡር እዩ ኣደ ቕንፍዝ ከመይ ገር ክትሓቕፍ እዮም ከከም ገጾም እዩ ወ
0: እሞ ንሶም ፀልዎ ክትፀልእ ንሶም ዝፈትዎ ክትፈቱ ዘይደልየቱ ክትገብርስ ፅቡቕ ኢልኩምሞ
1: ኣይፋሉ ሕማቕ ነገር ኣብ ከብቲ ካቕበሪ ወ ከብቲ ጥሮ
0: እ ደቅና እንተሓሊመን ናማናኸይ ደግ ፈሪሐ እንዳኣለ
1: ሓቂ ትምቱ እዛ ነገር እዚኣ ግዳን እንተወፅያ ንዓና ትልክመና ሕጂ ከዓ ትሬኺ ንደቅኺ ብኣፈን ግዳን ከየውፅኦ ተጠንቅቃለ እወ ነፋይ ሓምክሽስ ተመሊሱ ናብ ቅሱ ከይኮነና ሕማቕ በዓል ሕማቕ ሰብኣይ ወይ በዓል ሕማቕ ሰበይቲ ቀስ ኢላያ ትርብ ንስኽ ከዓ ተጠንቀቕ በዛ ጉዳይ እዚኣ ምስኽ ኮነ ተባእስኪ ኣብ ፅሊ ክከይ ንደቂ ከዓ ንዓሙቕን ዋ ተፀመማ ተጠንቀቕ ኣበል ወይ
0: እዚኦም ሰብት ደቅና ገረዝ ገይር ሳልደትን ከ ተረጋግፂኦም ተተፋኒኖም ከም ዝኾኑ ኣሰጊልኩም ነብ ዘለኹ
1: ኣንቲ ንኣሽቱ እዮም ንሓዳሮም ከዓ እታፋነኑ ወ መነፍዐቆብ ሓዳርካ ምቅድዳም ኣሎ ንኣሽቱ እዮ
0: እሞ መዓልካ ሓደርካ ዘኽል
1: ኣንቲ እዚኦም ንኣሽዮም እትረፍ ንሶም ንሕና ቤዘርኩምና ኣሉኢና እወ ድሓር ከዓ ዘረባን ፀህያይ ንቅድሜካ ይትበር እዮ ገግናዩ ጠቐሩ ጠጥዑሙ ከዓ ጢኑ ክበር እዮ ከይ ዘለኹ ትምንዳ
0: ሕረይ ወይ ኣነ እውን መጣኹ
1: ኣጣ ናሳጀል
2: أنت مهر

0: ፅባ ሓብዛ ንእስኸ
1: ለምን ስለፅንሐ ኮይኑ ዝበሃል ኢልካ ሓንበሪ ሕጂ ምሕረት በዚ ጌራቶ ዝጠነየ ዝውራይ ክትናኣድ
0: ነዚአ ናይ ትበ ውዕል የብለን
2: ስማዕ
1: ንርእስቲ እዋጋዕላ ንስቲ ኮይሎም በዮ

0: Amin.
1: ኣብዚኣዚ ኣይሕልፍ ከንዴ ዘ ዋንጫ ተጋገርና ይቀቢሉ ተዓድለም ነዞም ዋንጫ ዝሕሉ ቆልዑ ፀዊዑ በዛ
2: እዚ ዝናምፅ ነገር ክሰምዑ ውዮ ዳአ ኣሕራይ ማስማዕ ሞ ካብ ክቴና መርዓቢ እዩ ዘይፈጡ እተካ ነምፂ ካልእ ውን ኣይፈጡን እዩ ዓለምና ዳሃረወትያ ፈፅዑን ፈፈፅዑን ኣለዎ
1: እማ ክሳብኣንጫናይ
3: ወጣ ስግዳፎ ኣይ ክሳብ ሸይ ንዲና
0: ከምዚ ካብታ ኣኪልካ ፀወታ ምኽሪ ይርከብ፣ ሓሳብ ይርከብ፣ ፍቕሪ ይርከብ፣ ልዕሉ ኩሉ ከዓ ፈጣሪ ይድረ። ሕጂ ግን ይኣኽለና ዓዲ ሽማግለታት ኢልኩም ካብ ትመርፁና ከምዚ ኢልና እናተፃወትና ብዙሕ ኣኽንዕና። ዝተረፈ እንተሎ ከዓ ንዓኻትኩም ሒዝና ንበፅሖ። ሕጂ ግን በርሀ ነዚ ዝመፅእ ሓጋይ ብፅቡ ክንወፆ ንስኻ ሓላ ውህሩ ሕዛ ትኽትኮነና ሓፂና ካለና እሞ ሕራይ በለና
4: ወበርሀ ናሊኻ እሙን የልዎ እዛ ትመፅእ ሓጋይ ከተሳግራና ዛሕዛእቲ ንስኻ ኻ ሓሊኻ ክተፅንሓልና ትኽእል። ሕራይ በለና
2: ሕራዳ በለና
0: ዓከ ሓላው ሰብ ጸሊም እሞ ዓቕሊ ለካ ዓርከ ሃያስክተስእ
2: ተመረቕወወመረቕበርሀወሓቂ
5: ኣቱም ስድራና ወዮ ዝኣ ካብ ፍቓድ ወላዲ መን ዓንጋዲኡ ቐይኑ በሪ ኣነስ ተዘይ ሓሚቑኩምዚ
2: ሕመቐሙሉ ዓዲ ደግብሪ ኸዮ ብኣኻ ሕጉስ እዩ
6: ኣነ ሰኺረ ኣድኹም ተኽጀብ ኣነ ሰኺረ

0: ዘረባንታ ከምዓ ትቀይር ክልዕዩ ደገፍ ዕርኩ
1: ኣነ ብገዛ ይከለኹስ ብገዛ ገዛይስ ኣነ ክይትበሃል እስኻትኩም ተደልኹም ኪሉ
2: ኣነሎሚ
1: ኪሉ
2: ናትና ናት ንፃ ዝኮይኑ ዓይንኻ ደም መሊእካ
3: ንኸደልካ
0: ኣዋኸለኻ
4: ስጋ ቅርብ በለና ኣዊ ኸንዲ ደሓናይቲ ግንጉኒ ኢኻ ቕረብ
0: ናይ ደሓንዲኻ ኣኒየ ረ

0: አንተ ዓለም አንተ ወይ ዳና ቤት ከይትንም
1: እንዳምርት ሀብተይ ከይደ ቆድሮ ሀሚሞ ማስክሪያም ኢለ ከይደ ኔ

0: ኣቲ ከተጠራጥቁ ክትሓስር ኣይ ዓንተ ወይንዲ መንገዲ ረኺብ ንግዲ ረጊፅን ዝሓለ
1: እስኻስ ረጊፅካ የ ካትሓል
0: ሎብጠወ
1: እንታይ ማለት እሞ
0: ንዓይነ ዮ ቆንጆ ረጊፅ ምሕላፋት
1: እንታይ ማለት ረጊፅካ ንትሓልፍ ሞዘይትብ
0: ኣንቱ ንሱ ኮይ ንቅድም ረጊፅ ንምሕላፈ ጀሚ ዝበደልክዎ እንተልዩ ከዓኒ መሓተተል ዕቡይ ስለ ዝኾነ ግን ክሓተም እዩ ዘለየ እምበሪ እንዳ ሕሙኡ ፀገም እናፈለጠ የ ኣይእግዞምንን ኢሉ ኣይሕግዞምን እየ ይብል ከም ዘሎ እናደጋገመ ክወቕሶ ከምዝቆስኮ ኮይ ዝነግር ዘሎ
1: ኣይ ከባኣስኹም ኢሎም ዝነበሩካ እዚ
0: ዘሎ እምበሪ
1: ቀሪካ ዘይተሓቶም ሃውካ
0: እንታይ ሕውነት ኣለኒ
1: እንታይ ሳለ እንዳ ፈለጥካ ትፅይቕሲ ንዓና ምስ ተመራዕኹም ቀደም ድሕ ምሕዋት እዩ
0: ክል እንቋዕ ጥላይ ካብኡ ንደሊ ነገር ኣይሃለወና ከምተና ሕዋዕ ሓለዋና ቀለብ ዓመትና ኣኽልና ንበልዕ
1: እሞ ሕውነት ተወሰኽካሉ እንዳ ኣልፅጋ ናብቲ ብዘይሕውነት ካብ ጥሜት ብምንታይ ይኸይሽ
0: ኣንቲ ገረዝ ገይር ኣሕሩ እየን ሕዋቱ ብጀካ ደድሕርን ምኻልካ ብዛዕባ ሰብ ሓሳብ ዘይብሉ
1: ኩሉና ደላ ማሕረና ሓስብ ኮይና ግና እቶም ቆልዑና ኣሕዋት ክኾኑ እቶም ዓበይቲ ብፍቕሪ እክብ ክንብል ከለና እዮም ዝሕወሱ
0: ዘምዕን ዶ ኣነ በዓል ቦኺ ጢሜት ከይህልዎም ብኦም ከይተርግብኒ እምበሪ ናይ ካልእ ስን የበል እዮም
1: እሜት ነይብሎም በዓል ቦይሲ ተስፋ ንደት የብውላድካ ተሓጎስ እናበሉ ንግሆን ምሸትን እዮም ዝምርቑካ ዘለዉ ካብ ጠቐፎም ከውፅኦም ከይፈቱ ብኣኻስ ሕጉሳት እዮም እንታይ ሞ እንጌራ በይኑ እንታይ ይዓግስ በዚ ናትካ ናይ ደረስ ገሄር ንትፍናን ብህያት እዮም ኣንታ ተስፋ ለ ምእንቶኦም ኢልካ ንብሉፍ
0: ኣለ ኣነ ደበይ በርሀ ዘጉህ ክገብር ኣይትሉ ዝከኣለኒ ክሕጉዘኒ እንተ ምስ ገረዝ ግሄር ግን ካብ ፍቕሩ ብኣስሕሸኒ እንኳዕ ጥራይ ካብኡ ዝደልዮ ነገር ኣይሃለዎ ዋላ ደድሕርዋ ሕዋ ኣብቲ ገደልዓቱ
1: ወይ
0: ብእነ
1: እንታ ተስፋለታ ክትረክብ ሓውኻ ንዲ እቶም ደቁ ካደካኸመ
0: ኣብት ካብ ፀባ ዘይተረክበስ ካብ ማጨባ ንሱ ዘይነፍዕ ሳቶም ነፍዑ
1: እዚ እንዲ ማ ዘፍርሓኒ ዘሎ ንስኻትኩም ተተረካሒኩም ደቅናውን ክብረሓኸቕ እዮም
0: ኣለ ኩሉ ናይ ልበኽ ክዛርቤ ፅናሕቲ ፅኒ ኢለ ንዲ ክሰምዓ ክፀኒሐ ድሕሪ ዛ ሕጂ ግን ናብታ ገዝኦም ገፅ ክተወስከይቲ
1: እንታ ተፈዊስካ ዶ ከምዘ ይበሃል ሰብ ክስማዓ እዩ መጃ
0: ኣነ ስጋ ሃይለ ብለክ ኣለኹ ንሱ ክኾነ ደቀይ ናብታ ገዝኦም ተወስከይቲ ንሶም ኳ ኸ ይመፁ
1: እሞ ንስኻትኩም እንተተፈራረኹም ኣነ ብርክሓውተይ እንታይ ዘባእስ ኣለና እቶም ደቅና ከዓ እንዳ ሓትነታቶም ተኸዱሲ እንታይ ኣበስ ኣለዎ
0: እዛ ሓዳርና ንፋስና ንፋስ ከይትትውላ ብለክ ኣሎ
1: እሞ ቆልዓ ሃሚሞማ ከይተመለስ ክዋስቕ ተበልክስ ክርግህ እንድያ
0: እንተ ጓሃያት መጋብር ሰባ እያ ንሳ ስለምንታይ ተትብሎዶ ንሱ ምፀየቐ
1: ከምዚ ስኻ ምስማዕ ተኣብየኒ ምስማዕ ኣብይዋኸብ ወድ
0: ታዓይታኸ ኣነ ምስማዕ ዝኣበኹም እንታይ ኣለኒ
1: ቆልዑ ሃሚሞማ ክበፅሓ ንተበልክካ እንዲ ኣይትኸድን ትብለኒ ዘለ
0: ሕጂ እውን ተጠንቀቂ ከይትኸዲ ከይትኸዲ ብለክ ኣሎ ወይለ
1: ኣብቲሎም መዓትስገለ ይመፅዎ

0: ወይሻት ስድዓ ኣይዚ ዘረባትን ዝናኸፍ መምደጠ ንላዕሊ ከፍ ይንቐኒ
1: መዓስ ወዲ ኤልኪ ባእሲ ጥዑምን እዩ ተሰማሚዕናን እምበር
0: ወግር ካብኡ ዘረዳ እንታይ ደል
1: ፅልሕንዶ ታዓረቁ እንተበልክዎሲ ክድሕረኒ ክድሕረኒ ድሕሪ ዛ ሕጂ ወይ ንስ ወይ ደቅኽን ኣብታ ገዛገጥኩም ከይትፈሩ እዛ ሓዳርና ንፋስ ከይትኣፈ ኢለክሎ ኢለክሎ
0: ወይ ኣንክታይ ወርጎም እዩ ሓዳር ጌርናሲ ኣብ ሻጠና ክንድጎል ምስ ገዛና ዘዕበየና ሓወይ ሓውተይ ማሕዘንያ ዴና ገሪብናስ ጠባይና ይኹና ክንዓዘክናበ እንትንታይ ጉዱ እዩ ወይ
2: ኣንቲ ርትሓበይ ከምር ክባከሉ ከይትዕትውዮም ደግፋት እየ ዝነግረቲ ዘለኹ ድሓቃ ድሓ ከምቲ በይና ደይ ትብሎ ኩሉ ሰብ በብገዝኡ ፀገም ኣለዎ
0: ፀገም ዳ መሊርካ ኣለመ መሃናግን ሓሲቡ ሳለት ንሓውስ ከይትረአያ እንተለኪ ደረዝ ኬርካ ናብ ሓውስ ተኸይድ ኸደ እንተደንስ ካብቶም ትሞትራ ብምንታይ ንሓይሽ
2: ድሓን ድሓን ብክትሓውተ በዕሚ ፈጣሚ ኢለክመፃክን
0: ኣበክትበፅንዳ ገረዝ ጌሄርሲ ንስ ክደልኩም ከይትኸድዮም ንሶም ካናብዛ ገዛይቀቀም ከይቀቀሉኒ ናገሊ ዝብክሶ
2: እወይ ገረዝ ጌሄርካ ኹም ኢሉ
0: ኢሉወይ ድሓር ከይንባኣስ ናለም ዝስምዕዎ ማንበሪ
2: እዋይ እዋይ እወይ ኣንቲ ከይድ ኣሎማ ዛሕይሽ
0: ተመክግበር እዩ ድሓን ክሳብ መዓርቲ ዝውዳእ ኣብ መንገዲ ዕዳጋ ኣብ መንገዲ ማይ ኣምዳዕለ ኮይንረኸ
2: እወይ ንዕጓኒ መልስ ክድሓን መልስ ክድሓን ምርክትሓውተ የበሪ ዘለና ዩ ኢንሕማ ረቢ ወይ ክደሊ ከዓ ንዕናይ ድኣ ንዕናይ ዎ
3: ታ ነገር እዚ እንታይ ዳ ምስውስቡ ትብል ኣነ ከዓ ወፊሩ ዶኾን ክፀንሓኒ እየ ክብል እየ
4: ኣቁሑ ተማዕል ጉረፍቲ ክመፁኻዮም ተፀብየኒ ሎም ካብ ዝበለትን ንስከቢድኒ ወፍሪ ነይር ንበርበኺረ
3: ሓግኻ ሓዳርካ ከዓ ገፊሕኒ
4: ስተብሉ
3: ወፍሪ ንብረካ ወ
5: ገረዝርጉዘ ኣነ እዛ ናትካ ናይ ሳለትን ዘረባ ድቃስ ክልያ
6: ኣቦልመስገን
5: ኣሓኹሕጂ ሬኻ ሳላኻትኩም ዝብላዕ ክሰተይ ሰኣና የግዳስ ፍቕሪ የብሎምን ክብሉና ከለዉ ንጉኢ ወይ ብኡቢሉ ከዓ ካልእ ነገር ከይስዕብካ እንተር ሕጂ ከዓ ወይ ለቦኻ ዕቕረቕረ ተባሂልኩም ንኩሉ ገዳዲፍኩም ሓዳርኩም ናብራኹም ክትገብሩ በዚኣ ክልምነካ ኢለ የመፅ በዛ ሎም እኳ ንዓይ ክትብል ስራሕካ ብክልካ
4: ኣበበረ ኩሉ ዝትዛረብዎ ዘለኹ ሓቁኹም እዮም ካብ ባእሲ ዝርከብ ፍረ ወንሓት የለን ግን ኣነ ተፀሪፈ መሰኻኽሪ ኣለውኒ እንዳዳኛ ክውፅሕ
5: እንታ ዝ እንደ ትፀልእ ዘለኹ እንታ ገረዝሄር ወደይ ንስኻትኩም ስካ ኣሕዋት እወ ንሕና ምስ ክንደይ ጓኖት ነገር እናገለዩና ካብ ነገር ክንሃድም ውዕ ዘለና
4: ኣበበረ ተስፋልደት ፀሊም እዩ ዘሎ ኣነስኹም ኮይትጉሂል እዮ በሪ በዚ ደጎላ ገረ
6: ገረዝሄር ክንደይ ተሓስብ
4: ኸም ከም ኢሉ ክፀርፈ ንኸለኩም ከም ይሰመድ ግሪ
5: ኣብ ውሽጢ ትንሕዛ ጓል
4: ዋይ
5: እንታይ ኢሉ ፀሪፍካ እንታ ገረዝሄር ወ
4: እንዳ ሕቡ ሓግዘና ከይብልዎስ እዘን ኩለንሓ ከለዎ እንታይ ደግዚሞም እዮም ኢሉ ፀሪፍኒ
5: እሞ ነዛ ነብስኻ ከምኣ ትብል ኢልካ ትቅርፅራ
4: እሞ ተስፋለት ኢሉኒ
5: እንታ ገረዝሄር ከነመስገነካ እናውዓልና እዚ ኩሉ እናገበርካልና ዝፀርፊ ክኸውን ኣይክእልኒ እዩ
4: እንታ ግዚሞም ንክብልከ ሰሚዕኹም
5: ተበልካ ስሓቅኻ ታይ ደግዚምና ካይና ሓቁ መልኩ ካብኡ ተረፈ ከዓ እቶም ከምዚ ኢሉ ዘሎ ሰባት ከዓ ተጋግኦም ኣለዉ
4: እሞ ኢሉ እንብለኩም ኣለዉ
5: እንታ ገረዝሄር ውይ ንዓግደፍ ተዓረፍ ንኩሉ ገዳዲፍካ እንድ ዝብለካ ዘለዎ

0: ድሓ ብዘይገበርክዎ ኣፀሊሙ ንስኹ ውቶ ኣነ ክፅላዕ ሕኹ እንዲ ድብል ዘሎ ሎሚ ጎድፎ ፅባሕ ኣይገድፎ ኣይትድኩም
1: ድሓ ድሓ ክረዝገር እጅ ጎበሉ ካንድሓ ዘለካ ድሓ ናወፅካ ፅባሕ ክፅልካ ሄደዳ ሄደሮ ትጓለ
2: ኣይትሕመኒ
1: ትብሎኒ ኢኻ ንሓረኒ የኻ ትብሎ እወ
2: ገረዝ ገይር ፀጊም ረረግጭን ምሕረኻ ኣነ ኻ ብዛእክን እዛ ዓይነ ክር ፀሊ
1: ካልእ ደኣ
2: ካልእ ዳ ባሕሪ ከለኹ ካብ ዓዲ ዝመፅእ ሰብ ደውግኒ ኣነ ክሓኒ እንተልኮ ንዓይ የብለይ ኒኢሉ ንወዲ ሓውቁ ግን ብድሕሪ ይለቅሕኒ ኣለቅሕዎ እዚኣ ድሞትሎ
1: እሞ በዚ ክሳብ ከመዓልካ ዘከላልን
2: ምኻሉ ፈሊ ወሕገትዎ ኣብ ኣፉ ትረኽቦ
1: ሕራይ በዚ ዘረባ እዚ እንተደ ኮይኑ ድኣ ከመይልካ ንኣለም ንስኺ ምስ ደቂኽን ኣብኣቶም ገብቲ ተንከስ ክፈይሰል
2: ሕጂ እውን ንሓዋርጉ ብን ሓቐልና ኣይንኸደን ኢና ኣብኡ ክብል ንገርዎ ተረፍ ዘረባ ሰምዓልዎ
1: ንዓሞሳለስ ወደይ ኩሉ ነገር ገዳዲፍካ እዩ እምበር ጠራሪፍካ ኣይኮነን ዳሓር ከዓ ክፀባጥ እንድሕር ኮንካ ኩሉና ጎደሎ ስፍሪ እንዳኣልና እንታገረ ዝየር ወደይ ሕጂ ከዓ ድሓን መዓልቲ ገርና ክንላዘብ እንተኾነ ናብ ደቁ ኹን ከይሓልፍ ግን ናብኣቶም ገፅኪ ኣይትኽሂዲ ንባል እዚ ኣግደፋ
2: ሕጂ እውን ንሓዋሩ ኣይጎድፈን እዩ ሎማ
1: ተሓንበል እንታይ ግብር መስለካ እዛ ወደይ ምርክቲ ብፀኒ ገዛ ኣብ ገዛ ክንላዘብ ኢና ወይ ፅባሕ ምፀኒ ኢኻ ንገዛ
2: ኣራይ ብሩክ መዓል
1: ብሩክ መዓል
3: ካዓሳይ ወደይ ከመኢልካ ርፊትካ
4: መስገኖ
3: ርኢኻዮ ኣብ ገዛ ኮንካ ምስ ቆልዓ ሰበይቲ ዘረባይ ጥዑምን እዩ ኢልየ ዝተዳርኩካ
4: ሓቁኹም ሓቁኹም ሓቁኹም ኣብ ዝብሕት ኢልካ ሓይሽወት
3: ንስኻ እንታይ ስኢንካ እንታይ ሰኣንካ የለካ
4: ታክስ እንዳ ሳላ ርሑሳት ወለዲ እንታይ ስኢነ
3: ብሓቂ ብሓቂ ሳላ ርሑሳት ወለዲ ወይ ኣሃደንበ ሙልዓት ኣጣል መፈር ሙሉእ ሰለስተ ፅምዲ ብዑር ሙሉእ ዓዲ ዝመረቓ በቕልን ሰለስተ ዕድጉን ኣለውሃ
4: ወለው
3: እንታይ እሞ ዓለ መወዳእታ የብሉን
4: ገረ እግዚኣብ ወደይ
3: ሓሙ ይረኸብካ
4: ጠባዮም እኳ ብዙሕቶ ወዳእ ኣይኮ ሃበኒ ካምልማንሞ ይፈልጥዋን ምስጋ ተመሳሲሎም ኣይኮን ወ ሓቂ ኢሎም ዳኣመኑላ ኣቓፀሉ ደላይን ተዓባይንን ተሃብካዮም ክበሉ ተኸላእኻዮምካ ተዓቢም ሰቕሉ
3: ገር እግዚኣብ ወደይ ትዕቢ ጥራይ ዳኣ መዓስ መሲሉ እኳ ክፋን ህሰብ እንተተብቲቱ እዩ
4: ሕሰንዲ ዕሽነት ንዕኦም ብለሎም ሰብ ኣይፈትውን እዮም
3: ዕሽነት ያበለ ኣንታ ገረብ ዘይ ወዲ ዕሽነት እሞ ዩ ትቐርብን እያ ኣብ ዝኾደ ዘበለ መጋብሩ ኩፉ እዩ ኩፉ
4: ንርእሲኦም ገለዳ
3: ዋ ንዓኻትኩም ብሓስመኩም
4: ኣብ በገር
3: ካብኦም ደን እንታይ ኣለኒ
4: ዋ
3: ኣንታ ገረብ ዝሄር ወደይ ካብ ወደ እንታይ ክደሊ ዝህብ ነይሩ ተትኸውን መግዘመካ ናይ ሓፂ ወዲ ኣለሽምኳ
4: ወለይ ዘረባ ባንፂኹም እስኹም እንዲኹም ዝነበርኩም ዋሕሰይ
3: እዎ ዋሕስኩ ንሱ ኮይነ እንደ ዘይገደፍኩኹም ርኢኻዮ ሓሙኻ ብረኽቲ ጓለይ ሓሲሙ ዋ ወቕዒ ዋ ኣጥሚ ዋ ክብ ዝመፅእ ኮንዓ እዩ ከዞም ምስ ክምሕፀኑ ይኽእሉ እንታይ ድሓኒ ኽእል
4: ይኽደነና
3: ወይለ ገረ እግዚኣብሔር ወደ ኣይ ድሓኒ እንዲኹም እንታይ ተቓደኹም እንዲኹም
4: ነቲ ድብሎ ኣይትሰምዕን ብዛዕባ መጋግር ኣኳ ኣምፅ እየ ትዕለልኩ ትምጉተኒ
3: ኣታ ገረ እግዚኣብሔር ወደ ጓል መንድያ ሕሰማ ኣቋ ክትክውልዎ ትምጉተካ
4: ጓዕ ወረግ ብዙሕ ዘዋን ይኮኑ
3: እንተ ዘይመፀኩም ኣይረሓቀኩምን ኣብታ ዘለዋ ኩላ እታ ክፉእ መጋብሩ ገብራ እዩ ክፉ እዩ
0: ካብ ምቁር ሓዲፉም እንታይ ገብሩ
3: ኣይነ ዓኻትኩም ከክፍእን ከጥንዝን ኢሉ እንዲዩ ውዕለት ዝውዕል ዘሎ
0: ገዛይ እንመይኮንስ ውዕለት ውዕሉ ኣለዉ ባሃሊ
3: ውዕለት ብውዕለት ኸ ምሳኻ ዝውዕል እቲ ምኸዕቦ ዝውዓር ርኢኻዮ ንፍቅር ኢልካ መሃብካዮ ንስኻ ሓረስታይ ንረኸብካ ንሱ ከዓ እንተደረ
0: ናብ መንከይዲ ንትፀባፀብ ኳላ ብጥርሕ ዝደይበልዎ
3: ደረግዚሄር ወደ ንሱ ራይ መዓስ መሲሉ እኳ በብዕሩ መዓልታይ መዓልትኻ ግራቱ ሓርሰ
0: ወይ ኣነ ኣታ እንዳሓገርኩ እንዳሓገርኩ ዶሕማ ክሰምዕ ወይ ኣነ ኣብ ዕረይ ንፀምዶም ስኢኖ ከሉ ጉልበቶም ምስ በዕራይ ኣርኪኖም ስ መዓልተይ መዓልትኻ ይሓርስሎ ባሃል ሞተፀሊሎም ዓሊሎም ዳሊት
3: ወይ ኣምላከ እስራኤል ዕብዳን የብሉ ሕማን የብሉ ክንደይ ሰዓት ነግረካ ዓይና እንታ ሕሰሚ ደብረካ ኣሎ ሕሰሚ እዩ
0: ኮፍ ኢልካ ክትበልዕ ዘይምድላይ ወይ ሕማም ወይ ዕሽነት
3: ኣይ ሓስካኒ
0: ድ
3: ባሃብቶም ዝምኩሕዮም ስለ ዝብል ንሓምኦም ዘይኮኑ ነፋጋት ተባሂልካ ክትፅረፍ ዝደሊ
0: እሞ ሓዳር ጓሉ ንትፅዮቡ
3: እንታይ ደዓት ወይ
0: ኣዋይ ስምዒስ ከባ እዚ ኩሉ መዓልቲ መዓልቲ እናተረኸብናስ ነዚ ኩሉ ዘረባ ኣበይ ሓደ ሕሙ
3: ነርኩም ኣብለብካሉ ምንበር ነግረካ ባ ነረ ገሊኡ ግን ሓቂኸ ኣብ ከምደይ ዓቂረ ፀናሕኹ እዩ
0: ሕጂ ድኣ እንታይ ረኺብኩ
3: እንታ ተረኺበ እሞ ንበዓል በረሃ ኣሚንካ ዝሓዳርካ መዋሻ ወሻ ከትገብራ ጥንቅቕ ክትብል ኢለካ እየ
0: ተባይስኩም ዲኹ
3: እንታይ ደኣ በትርን እናገና እንዳኣሉ ተሪፍና
0: እንታይ ረኺብኩም ዳ
3: እታ ትፈልጣ ግራት ክንቀየር ተባሂልና ንሱ ደልዲሉ ክበኒ ኣነ ከዓ ደኪዐ ክቦ ተሰማሚዕና ኣነ ደኪዐ ምስ ወዳእኹ ንሱ ከዓ ደልዲሉ ምስ ወድአ ኣይህብን የሉ ዕጢሉ
0: ክትቀያየሩ ተሰማሚዖም ስምቕያል ኣደብኹ
3: ሕርሚ
0: ኣታ ፀላእደ ረኺብኩም ኣታ ፀላእደ ኣትኩም
3: ወ ፀላእ ደልካ ቀንዲ ወዱነይ መዓረይ ሸራበርአ ኮይኑ ርኢኻዮ ወይ ሓዳርካ ገፊሑ ንዘረባ ነይርዎ ናበይ ክተርክበሉ እምበሪ ሓሙኻ በርህዳ ተኸቲቱ ሓረስታይ ተስፋንስኤል ሓወይ
0: ኣነ ካብ ትንጊራይ ስንጊራ ተስፋንክኤል በሊጡስ ሓረስታይ ኮይኖ ኣነ ሓዳር ገፊሑኒ ዘተኣኻኽበኒስ ኢነዊ እሶም ከዓ ትግራተይ ትግራቶም ኮይኑዎም ኣሓብዓል ተስፋንክኤል ኣትዮም ክሳብ ዝኣትስዕርኦስ ፅበይ ኣሎ ወይ ኣነ
3: ሓሙ በላዕጥዑ ፈዳይ ህሱም እዩ ትማሊ በዓለ ማርያም ዝክር እንዳተሳጀአል ሓወይ ነይሩ ርእኻዮም ኣነ ተፈልየ ውዒለ ሓሙኸኻ ዋና ኮይኑ ብልዑልና ስተይልና ዝጓደለ ክንለኽ ዝርዒሉ
0: እሞ ከይፀውዕኹ
3: መን ዘኪሩኒ በርሀ ብሒቱ ገፊሕሉ ነዚ ብርዚ ምስፀገበ ሳላ ተሳንቸአል ወዲ ገብረ እንታይ ኮይነ ሰብ ደቀ ይንተሃብቶም ንነብሶም ይኹኑ ንዓይንታይ ክዓርሱለይ ካብ ዝማእኸል ማሕበር ዘረባ ዳሕዲህዎ
0: ኣነ ንሓፂርኒ ንብልሱ ተደቢሩ ስዕስዕድያ ዝበለ ኣነ ሃብቲ ክልጠሞትኩ ጓሎም ወሲደስ እሶም ሕጂ ሃብቲ ፈሊጦም ምስ ሃብቲ ዓርከም ኣዋዳዲሮም ኮቋናፅሉ
3: ወይ ኣነ እወ እወ ርዕዘይሮ ወደይ እንታይ ደገዲፎም ልካ ኣቋናፂሎም ኸወ
0: ሳብዓበቆም ነዲፎም ዘፈጡ ኣሰጋር በቕሊ ሰሪሮም ምስ ሰብ ተፀጢሞም ስረሲዖሞ
3: ሕጂ ገረ እግዚኣብሔር ወደይ ስምዓኒ ሞ ሕጂ ከንዲ ትኽፍኦም ምጭካን እዩ ዘሎ ርኢኻዮ ድርዕቶ ምስኩማሉ ሕማቅ ምስ ኣመሉ የመሎ የመሎ
0: ኣበይ ካሰይ
3: ንብረክቲ
0: እዛኛ ተኸራኺረ እያ ንሓሳብ ጠበያ እናመሰለኒ ሸለል የ ዝብላ ነይረ ሕጂ ግን
3: ኣታ ገረ እግዚኣብሔር ወደይ ቁሩብ መስተውዕ ኣብሎ ምሳኻ እንተ ዝኸውን ልባ ከመይ ጌርኩም ብሓሳብ ዘይትራዳዱ ልብቧ ሂዛባትጉተካ ራ ርኢኻዮ ኣነ ቀሚፀዮም እዩ ደጊ ምሳኻ ድሕሪ ሕጂ ሓዳር እናብራም ንሶም ንየበሉ ኣይምነን ፅባሕ ንግሆ ነገር ምስ ገበርኩም ዋሕዝካ ኮይነ ንዓይ ዋሕስ ዓቢቱ ሞኽ ከብለኒ ስለ ዝኾነ ቀልጢፍካ ዋሕስ ኣውርደለይ
0: ሕጂ በሪ
3: ዋሕስ ኣውርደለይ
0: ሕጂ በሪ ምኽ
3: ምኽ

0: አንተ አለ እዚ ጠባይ አቦ ኸሲ ምሄር ምሄር ዓጻ ኮይኑ ዘይበል
1: አበይ ተበልካዮም ኮይ ሕጎስ ኢኻ
2: ዘይውበይ ከመይ ኢላ ኣቦይ ብሎ
1: ወይደከ ኣነ ደኣ ንሓማተ ያደይ ንሓማይ ኣቦይ ከመይ ኢለ ይብል
2: ከም ኣንተ ዘይክኢል ክስካ ኣባ ኣብታ ምቕዋዕ ዓውዲ ዓውዲ ክትኸዲ ቀሪም ክትበልዒ ኣይ
1: ካብዝን ገይራ ከምቲ ምቕዋዕ መሓሸ ባእሲ ቆየቋ ኩራ ዝዝዘካ ዘይብሉ ከም ፅፍርካ ትበልዕ ወደይ
2: ነቲ ማዕዳ ኳ ኹ ባእሲ ቆየቋ ኩራ ትሓስብየ ዘሎ
1: ኣይተሃቢ ኣይተድምዒ ንሰብ ኣይተረክሕዲ ማዕዳ እዚ ስንፍጊ እዩ ብቂ
2: ከምኡ ተዘይብለ ክስባኻ ቀሚሽ ቁልጢ ክኸ መሃብክ እየ
1: ኦይ ቀሚሽ ኣይግዳማዓ ዝተጸሊለ ስማዕ እንዶ ክነግረካ ብቐዳማይ ሰይተሓወቦኻ ሓረስታይ ኣፊሮሞ ምሳሕ ዝኸውን ሓሪጭ ኣልቅሕኒ ኢለን መፅራኒ ንዓ ሃርኒ መሰበዳግን ከምዘይ ትፈቱ ፈሊጠን ኣነ ሉሻ ጠም ዝኣተኹ ብዝባ ናሕሲ ተጠው እየ ብቆንቆር እየ ዝነፈ ዘሎ በዚ ኣቕብል ይበናል
2: እሞኸ ሂብክያ
1: ዝመልሶኦ እንዳ ኣብ
2: ኣነ ተጠላ እስ ከተፈታዊ መግሪምዶ
1: የፀበቐካ ኣባዳ
2: እንታይ ዘኽፍእ ነገር ኣለኒ
1: ዘኽፍ እብልካን እንተለካ ከዓ ንክልትየን ኣይዝነኽየና ካባኻ ዝተረፈ ይምልኦ ካባይ ዝተረፈ ከዓ ትምልኦ
2: ኣነ ሓሓይተ ዘምፀኽዎ መዓልቲ ኣለዎ እንዳበልቲ ቆፈኺ ጎጓሕ ጉስክ እንተሂብክዮም ዳኣ ምስቶም ዝልሙና ሓደ ክልጠሙ ክረምቲ ሓምልና ዘጢቕና ንበል
1: እንታ ትኸውሽካ ዶ ዘይፅግሞ ሰብ የለን ሰብ ብሰብ ዝናበ
2: እዚ እንድያ ጠባይ በዕለ ጎኽ ዝበልኩ ኮዳ መዓልቲ ዘይብሉ የለን ዘይፅግሞ የለን ሰብ ብሰብ እናበል ዘዝሓዝክዮም ዝረኸብክዮ ድሕር ዘሪሕ የ ሃብታ ምንኻን ዝበሃል የለን ማለት እዩ እስኪ ሕዘን ከመይ ገይሩ ዘለዎን ዘይብሉ ሓደ ዘይብሉ ድኻ ዘለዎ ከዓ ሃብታ
1: እንታ ወደይ እቲ ዘለዎ ንዘይብሉ ክሳብ ዝሓልፈሉ እንተሓንገረኮ ሕውነት ፍቕሪ እዩ ዘትርፍ እቲ ዘሕለፍካሉ ከዓ ዝገብሮ ይስእንን እዩ ከም ስሎ ዘለካ ግን ምሰብይ ኣቀራርብ ይበጀኸ
2: ከምቲ ንስኻ ትፈትዎ ዝፈቶ ኣናዲኻ ከዓ ትቀራርብ
1: ምስ ኣበውልድካ ክትባታ
2: እሞ ጠናጊተይ ክሳብ ዝብተኽ እንተዝራሕኩ ከዓ ከብዲ ኣበውልድቲ ይመልእኒ ኣይተዓሽው እዩ ንፉዓትኮ ሓጋይ ዓቑረ ክረምቲ እየን ዝሕርታ
1: ሓረጣ ሓረጣ ንኽእልካ ስራሓዊ ኮይ ገብሩ
2: ዝሕሸ ፈሊጡ
1: እዚኣ እንዲኦም ሰብ ይተባእሶ
2: ክሪ ስራሕ ዘይብልካ ምሳኻ ዕላል ኮቢልካ ጥዕሚ ነይሩ ከይደዳ
1: ዘብሬድካ ወሊድካ ኢኻ ደጊም ቀሪብካ ኢኻ ኮፍ ኢልካ ክትዕድ
2: በሊ ምሳሕ ስራሕ ገባብሪ ኣብ ትግራት ክልክል ኢላ ክመፅ
1: ኣታ ሕጂ ፀሓይ እቶ ብንክንገብር እቶ ገዛ መንዓነ
3: እንታ ኣለኹም ዶ
1: ዋ ሓቦል እታስክርቶ
3: ሳልደዳ የለን
2: ኣለኹም ዶኹ እያ ገብሩ
3: ታይታ ፀሊምካ ተቋፅርና ደ
2: ንዓስኩ ኸበል ሕጂ እኳ ምሰኣለም ዘለልዕለካ ፀኒሕና
3: ብምንታይ ዳ ንዕልኩ
1: ወይ ደከ ወላዲና ኮይንካ ኮፍ እንደ ግዳበል
3: ኩፉ ዝበድ ዝገበርካሎም ዝርስዑ እንደሞ ኮይኖም በዕሎ ቦኺ
1: ነንሕድሕድኩም ትቃርቡ ኩራኹም ከ ኣብ ገዛኹም ትገብርዎ
2: ኣይተዓሽዊ ምዕቋር ፍተዊ ንፉዓት ሓጋይ ዓቑረን ክረምቲአ ዝሕርጣ እንተበልክዋሲ ስራሓዊ በይገብሩ ሓረጣኸ ሓሲብካ ናለት ንፈርኪብካ ኣላ
3: ዘዝሓረስኩ ወደይቲ ኮኩ ድ እንታይ ዶስ ከም በዓሎ ቦኸ ዝክር ዝክር ዘየን ቀላወጡ
1: ኩሉ ከምዝ ከኣልካየ እዩ ዳሓርካ ዘረባ ስፋለታይ ትስማዕ
3: ሳልደት ወደያውነ ሓቂ ድዛረብ ብግደ ሓቂ ንዓይ ሓፊሩ እምበር ከም ግብሪ ቦኺ ሓዳርኪ ንብቆመትን ቀደም ፋሕ ኢላም ኣለ
2: ወ እያ ገብሩ ሓሞይ ንፉዕ እዩ
1: ኩሉኩም ንፉዓት ድሓ
3: ኣቦኸ ክንዳይ ይኸውን እዩ
1: ነናሓዳርኩ
3: ንፍዓት ኳ ኢለ ገዲሉ እሞ ኣቦክዶ ክንዳይ ይኸውን ይሆን ኣቦክዶ ንጉሆን ምሸትን መፅ ይፈቅደኩም እዩ ኣነ ኮ ንጉሆን ምሸትን መፅ ኣለይ መለይ ዘለኹም ብዛዕባ
2: እያ ገብሩ ኩልኹም ገጊደኹም ኣለኹ
3: ሳል ኣነ ይዋሰ ጠባይ ኣቦኹ ክሓብ ሓሲረ ተመኒኒ ክፋዕ ሓምካ ፍለጥ ዓለም ፍለጥ ሰምዕ ለኸ ዲኽ ጠባዩ ምስ ሰብ ዘይላገብ ኮይኑ ዓምፂዮ እቲ ከምፃላይ ኣንታ ጨጨኒወ ጨጨኒዩ ብፅሜት ዕብኪ ሕጂ እንተሓለፈሉ ኢለ ኣነ ጓል ሃቡና እዩ ዝበሃል እምበር ጓል ክንበኩም ደ ኣብሃል ኮይኑ ኣነ ግን ጓል ወዳ ሓወጎይ ክንበኩ ኢለ ንዓይ ፈትዮም ኣሚኖም ተመርዖም ኣቦኹ ግን ነዚ ነገረከ
1: ኣነ ዘረባ ይፈልጦን እዩ ተገበርካ ካ ፅምብፋ ግመውስ ወዳ ኣሎ ዝተወልሓዊ ኮ ዘይፅምፀ ኮይኑ እምበር ብዙሕ ዝገብር
3: እሞ ኣቦኽዶ ገይርዎ እዩ ኣቦኽዶ ገይርዎ እዩ ኣነ ኮ እዞም ስድራ ድኻታትዮም እንተ ሓረሱ ካብ መቃውዒ ሓፋን ዘቁልዓይቲ ጠማመታ ዝሃበይ ከለኣካን ኢለ ንሳልተ ታፍት ንስድራ ክተቀልጥ ሰብዓይ ከ
1: ኣንታ ተብለዶቶ ዝተብለሉ ለካ
3: ዝተብለሉ ወ የሰብለሉ ወ ሓቂ ትዛረ
1: እንታይ ጥራ ሓቂ ለካ ተስፋለት ዘይህብን ንስድራይ ዘይገብር እዩ ባካ ትብል ዘለካ ንስኻ ክዘይ ትዛረ
2: እንታ ኣለ እዞም ዳሓሞካ ጥጉማት እዮም ሓጎዞም ኢለዮ ወክብል ኢሉ ዝኸውን
1: ኣይዝጣማመታ ይለትዮ እዮም በርግላሎ
3: ወይለ እቲ ውን ደደግሞ ኢለወ መን ምስ ፈተወልክዳ ብፅባሕ ብለቆታተ ተሰኪንክዝክሊ ተጉዕዝ የለኹ ገዛ
1: መን ምስ ፈተወልኪ ይኮነን መን ምስ ኣፍተወልኪ ካ ክትብል ፀኒሕካ
2: ኣለም ኣክለኪ ኮንኪ ዘረባ ይክዳ ክፍል
3: ኣንታ ወረገይ እቲ ባዓስ ሰብ ይፅሩዎ እምበረ ዘረባ ከዓ ርዳ ሰብሰብ ሂሩ ዘሎ
1: ኣታ ሓጢኣት ከይኮነካ ሓዊ
3: ስምዒ ንዓኽብ ዛርእ ስክለኹ ኣዚኣ ከምዛ መርዘብ ኮፍ ይለልክለኹ ክንራኸብ ኢና
2: ኣያ ከይ ገዳ

0: que le cabelo está aí?
1: Até aí, meu tio Ben.
0: Está aí, tu, meu garoto?
1: Quem é?
0: Está aí, cabelo?
1: Uau. Onde é que é tarifo? Ué. Ana, vou pôr uma anta com a minha harina. Zero a sombra e sem marrim. Estava aí, me sabe, Zé de Lager. Bidu, não te chane, Alic. Me sabe, te sabe, eu te falo, Lile. Não é a mim, não me afta, Maria, morrido.
2: Abis, Amas. Abis, Menem. Abis, Menem.
0: Até se mandar, Vali. Sabe, não te sabe, Vali. Sai, não sabe, Vali.
3: ብግዳም ዝመፅእናይ ሰብ ዘረባታት ሓንሳ ፅምም ኢልክ እንዳር ሕሊፍክ ንዓ ከምዚ ህቦ ምባ ዘለዎ ዝናብ ሃሪሙ ሃሪሙ እናኣሉ ዘብ
2: ኣብኩም ይስዓ ንዕነ ዘለለ ንዕሊ ንዓለ ንዕነ ዘለለ ንስኻትኩም ከዓ ተፀምሙ ኣይተጠየማ ሕጉሳ ሞፍቲ ቐናኣትከ ይኸውን ሳለትን ገረዝ ብሄርኒ ደቆም ጫውጫቅ ምስ በሉ ድሮ ተጣዒሶም ልቦም ድፍን ይምበህሉ
3: ወይ ሓቂ ኣዲኹ ዘንድቀይ ብዛዕባ ገብሩ ወተሓወበይን ብዛዕባ ካሳይን ባዕሊ ኣለዎ በዚ ከይትሓማ ሃይሃይ ትኽላ ኪዳ ዝ
4: ኣሳን ዳበር ዓርከ
5: ኣንቱም
4: እንታይ ዳ ሰምዑ ዘሎ ሕጂ ሕጂ ድያ ምሕረት ትነግረን
6: ሰለምሎም ስ ትገብሩ ኣብ መገዲ ረኪበየን ሰጊረናኒ ንታይ ሞ ታይ ዘረባሎ
4: ኣንታ ዞም ሰብ ደቅኹም ኣይ ጥዑያት ንዲና ንፈልጦም
7: ግእሞ
4: ብርክትን ኣለም ኣ እንታይ ረኺብና የ ዝብላ ዘለዋ
6: ኣለ መልዓል ዘረባ ሓውበይ ገብሩ እዮም እያትብል
7: ገብሩ ዝገበረ ይብሉውን ድሓር ከዓ ሰበይቱ ትዛረቦ ዘላ ካብ ሰብኣያ ዝሰምዐቶ እያ
6: በርሄ ሳላ ሰቁት ደቂ ሳኦም ክብለይ እናበለ ንወዲ ሓወቦኦም ክንዕቁ ክንዕቁ ወይዮም ሰቁት ደቆ ኣፍንጮኦም ኣኽሪፎም ክፋትሑ ወዲፎሞ ስድራ ክንፀዋዓ ኢሎም እኒ ለለምለም ሰይትገብሩ ነጊረና ሓቀን ሓቀንፀሓና የ ሓቀን ፀሎትን ሰሚርተን
7: ኣንቲ ንሳ መዓስ ኮይና ገብሩ ዝበሎ እንዳኣላ ትደግም ዘላ
4: ኣንታ በርሀ ዓ እዚ ገብሩሲ ሓዳር ደቂ ሓዊ ክፅይብ ዕጥቅ በርኮ ከመይ ዘለዎ በርኮ ይታ
7: ገብሩ ዝኣጎዛ ሓዊ ድዩ ወይ ሶም ሰቡት ደቀይ ደጉኢሎሞ ዝነበሩ ቁልዕል ይፈኸሚ ኢሉ ወይ ደቂይቲ ዓንቂፈን ንበልኦ እዩ ፅባሕ ንሰምዑ ኢና
2: እንታይ ዘይሰማዕና ያተሪፉና
7: ትንባል ሰበይቲ ትንባል ረክ
2: ኣባዳ ሓውስ ገብሩ እዮም ደረና ይበትለወክምበር ይለኩም
7: ትርሓስ
8: መጋገይቲ ኣነ ክወቕዓኩሞ ኣቦ ክወሓዝ ክዓቢ ከምኡ ድ ምኽልኹ ከምኡ ድ ሓሳብኩ ተዛረቡባ ኣነ ጋገ
2: እነኮረኸ ምንታይ ይክብለካ
8: እስከ ክሰማዕቲ ከዛ
2: በልመሓለ ለይከይ ትኽሪ
8: ዝغሪ ድምፂ
2: ኣነ
8: ኣብዚ ገዛና ዝሕባእ ነገራት ናብራና እና ስድራና እናተማኸርና ዘይኮና እዞም ኩሎ ቆልዑ ወሊድናዕሊ ኣብቲ ማል በፂሕ ክድን ክሒድክን ምሰበኹ ወግ
2: ዘይበልዎ ዘይገበርዎ እናሰማዕኩ ዳኣስክብል ንስኻ ሳ ጠቢካ ዲኻ ነቦይ ፅኑዕ ምዃኑ ተኣምን
8: እዚያ ገብሩ ዝብሎ ዝነበረ ዘይፈልጦ ስለ ዝነበርኩ እምበር እዩ ኣይጠቢቕዎ ኣምኖም ነይሩ
2: ኣቦይ ሕጂኡን ከም ቀደሙ ከምታ ተኣምኖም ዝነበርካ እዮም ዘሎ ንስኻ ዘይትፈልጦ ዝብልዎን ዝገብርዎን የብሎ እንተ ዝህሉ ከዓ ምነገርኩኻ
8: እሞ ንስኻ ዝሓበኣ ክለይ ንድያ ገብሩ ቅድሚ ኸ ዝነገረኒ
2: እወ
8: እንታይ ዳ ሞይ ትጋገ ትብል
2: ተስፋ ኣለ ኣነ ዝሓባእኩምካ ነይሩ
8: ኣራ
2: ምእንቲ ቓል ኪዳንና ከይፈርስኪ ነቲ ሕጊ ናይ ገዛና ጥሒሰ ሓቂ ክነግረካ የስምዓለ ኣብ ገዛና ንሰብ ኣልዒልካ ዘይናቱ ንሃብካ ብኽፍኣትን ቅንእን ምዕላል ነውሪ እዩ ነዚ ጠባይና ሓወቦይ ኣፀቡቅ ፈልጡ ኣብ ገዛና ፃዕዳ ድኽነት ነይርና ንሕና ምስ ተመርዓና ግን ስድራና ከይጦሚ ፀፂዒንካ ንገዝኦም ክትወስደሎም ንብ ናይ ኣቦይ ናይ በዓልን ናይ ስራሕን መፀልኦም ሓንቲ እያ ነይራ ሎሚ ግን ጋቢ ናይ በዓል ጌርካ ኣሎ በቕሊ ሰሪሮም ይወሱ ኣለዎ እዚ ንኽረቦይ ብቕንዕ ደም ከም ዝሸይድ የ በርሀ ሰብ ዶ ይኸውን ኢሉ ከዓ ዓቕሉ ይፀቢቡ ተኽፋእ ኣለኻ ዝብሎ ስለ ዝሰኣኒ ከዓ ዘይተባህለ ዘይተገበረ ሓሶት ዘረባ ተዛሪቡ ንሓዳርና ክብትል ሓቂ ምሲሉ ነጊርካ
8: እሞ እዚያ ገብሩ ዝበለና ሓሶት እዩ
2: ኣቦና ዝኣኽሉ ሓሳቡ ክንብል ኣብ ምዕበይና ዓቕብ ምእንቲ ክትኣምነኒ ግን ሓወይ እወ እዎ ሓሳቡ
8: ኣለን እቶም ብዕበል ተሲ
2: ኣሚንካ ንተኾንካ ግን ተዘይ ኣሚንካ ንግን ዝሓሸካ ግን
8: አንታ ኣለ ኣያ ገብሩ ኮነ ሓወይ ወዲ ሓወኩ እዩ ንዕ እኳ እንዳኣመንኩ ደኣ ንኣኻ ኣሚን ኣይተነጊረካ

0: 그점 쓰더라고 이해. 하지만 그 일은 그거.
1: 나안나 이거 그렇지나. 그렇지 않아 안나. 나안나 정말 좀 하인 걸로.
0: 아이.
1: 어머.
0: 잘 됐어.

0: በሉ አምላክ ብሩህ መዓልቲ ክውዕለና ምሩዕ ዕርቀ ሰላም ክገብረልና ሲ ኣባቃሺ ፀሎት ክበለና
1: ኣበባሻይ
0: ወደ
1: ሓንሳብ ሰብ ረሲዐ ኣለኹ ጉዳይና ቅድሚ ምርከብና ክዳሃዮም ዶ
0: ሕራይ ቀዲስ ወ ቀዲስ ወ ዳይ ደውየና
2: ወኢለ ኣበይ ካሕሳይ ኣበይ ጎ ናባኹም እዳመፃኹ ንደና ኢለ
3: يا حندو عيلاتكم
1: حندو عيلاتكم
0: ورو ورو ورو ورو ورو ورو ورو ورو
4: ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو ورو زمن فقري زمن سلام زمن هوان شاين كبرلنا
3: امين
4: ارك سلام يوردلنا امين لبلاو نزل سمايا
0: ብረኽቲ ብረኸቲ ኸም ስማ ሃይ እስክዛ ጓለ ዝኾንኩማ ንገርና
5: ኣነ እኳ ዝኾንኩ ኣብለይ ገረዝጌር ግና ዝኮረ የሎ ሞ ኣዮ ንስር ኣዛረት
0: ገረዝጌር ወደ እንታይ መኸርኢኻ እስከ ሃየን ዓንገረና ፅቡቅ
4: ዘኾረየኒ እኳ ብዙሕ እንዲ ነይሩ ግን ገዲፈየ እንተኾነ ኣበይ በርሀ ንዓይን ሳልደትን ሕላልዮም እዮም ዝርኢና እንታይ ገበርትዮም እናበሉ እውን የናሽውና ዝበሉ እንተበሉ ደቆም ኢና ንሰብ ስለ ዝብድሉ ግን ንፅረፍ ኣለና
6: ከመይ ከመይ እስከ ኣብረሃ ቢልካ ንገብ
4: ምንሻውን ጥልመትን እዩ
0: ጥልመት ሕማቅ
4: ወደሺ ወርቂ ድክል ኣራ ኣበይ በርህን ኣበይ ካሕሳይን ግራ ክቀያየሩ ተሳሚዖም
0: ኣራ
4: እቲ ስምምዕ ኣበይ በርሀ ግራ ደልድሎም ክረክብዎም ኣበይ ካሕሳይ ግራ ደጊዖም ክህብዎም እዩ ነይሩ ኣበይ ካሕሳይ ግራ ደኪዑ ምስ ወዱ ኣበይ በርሀ ኣቂረካን ኢሉ ሞ እታ በርሀ ዓቁድ
7: ካሕሳይ ባዕሉ ዛረ
4: ኣበይ ካሕሳይ ከምኡ እንዲኹም ዝበልኩምኒ
8: ኣይተጋጊኻን
4: ኣበይ በርሀ ዘጠሊሞ ንዓኸ ምስፋልነትን ፈላለዮም እዮም ዝርኢኹም ኢልኩምኒ እንዳሙ ሓግዜና ኸይልዎስ እዘን ኩለ ንሓ ኸለዎኦም እንታይ ደግዚሞምን እዮም ኢሉ ተስፋልነት የመኽኒኤልካ ኢልኩምኒ
0: ሓሳ ተደለኻ ንህልበደዊ ካብኡ ከዓ ናይ ዓለም ክሸልተልካ ድማ ኣየንህርካ ኣየ ሓዲበ ወ ሓዲበ ካዓሳ ኸይዲ
8: ካብኹም ደይኹም ኩናታ

0: በዲሌ በረሀ ንጹህ ደቁ ንጹሃት በረሀ ጠለመን አይጠለመንን አነ የተጋጌ ሰብ አጋጌ
1: እማሁ ምዓት ውዒልካ
0: በረሀ ነታዝ ነበረት ግራት ይደልልዋም ስራሁ ካባይ ዝሓምቕ ነፊዒ ለቀኔ
2: ትሩፍ
0: እታ ንፉዕ ትብል ሽም ክጠፍእ ንዓይ ክትከውን ከዓ ብዕጭኡ ተመኔ መቕያር ግራት ምሳለየኒ ኸዓ ኣብ ጐፅኡ ህውከት መሊሰ ከመርክኾን ኮጉሀን ሓሲበ ምስ ገብሮ ሓወይ ዓርከ ከዓ ብዙሕ ሓሲብና ብዙሕ መኺር ረአና ሞ ክቡራት ትግራይ ኣሕዋተይ ይቕረበሉለይ ይቕረበሉለይ
3: ጠለሙን ባዕልኻኻ እምበር ሓወይ ምስ በልኩ ጠለምኩን እቕረኹንካ
4: ቅረበለይ ዓደይእወ
5: ኣመልካ ኸማ ከለፃእካ ንድ ገብሩ ገብሩ ዝኸፈትካ የቐዳ ንፋሳኣትኡ መከራ ፀጊና ሓጊና ኣውራ ኣውራ ኸዓ እንዳበርሀ ሕጂ ግን ይኣክል ኣምላኽ ብዝሓለፈ ይኣክል ይበረና ቅርሒ እንትፋይዳ ብሉ ይቕረቕረ ተባሃሉ ሃየተሰዓሙ እልል በላ ንስቲ እልል በላ ንስቲ ሃየተሰዓሙ እልል በላ ሃየተሰዓሙ
6: ኣንታ ገረዝ ብበለቃለ ሰዓካ ኢና ሓዳርናን ስድራ ቤትናን መፂና ነር
7: ሓራ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብረ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማእታት ፌደሬሽን ኩዕሶ እግሪ ዞባ ማእከል ዝተሰርዐ ግጥማት ኩዕሶ እግሪ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ደቂ ተባዕትዮን ትማሊ ሰንበት ኣብ ስታድዮም ኣስመራ ብወግዒ መጋረጁ ዓፅዩ።
1: ሰላም ዝኸበርኩም ተኸታተልትና ከመይ ትፀንሑ። ብምክንያት እዚ ረዚን ክቡር በዓል 20 ሰነ መዓልቲ ሰማእታት ኤርትራ ክካየ ዝቐነየ ናይ ኩዕሾ እግሪ ሎሚ መፈፀምቱ ረኪቡ ኣሎ። እዚ ፌደሬሽን ዞባ ማእከል ኩዕሾ እግሪ ተወዲቡ ናይ ደቂ ኣንስትዮን ደቂ ተባዕትዮን ዝካየ ዘሎ ውድድር ከምዚ እንዕዘቦ ዘለና ሎሚ መጋረጁ ይዓፅ ኣሎ።
2: ውድድራት ዋንጫ ሰማታት ናይ ኣውዲካ ምሕላፍ ግጥማቱ ድሕሪ ምክያድ ትማሊ ሰንበት መጋረጁ ዓፅዩ። እዚ ውድድር ብፌደሬሽን ዞባ ማእከል ተመዲቡ ኣብ መንጎ 4 ጋንታታት ደቂ ኣንስትዮ ከምኡ ድማ ኣብ መንጎ 9 ጋንታታት ናይ ደቂ ተባዕትዮ ካልኣይ ዲቪዥን ዝተካየደ ውድድር ብልዑል ማዕረግ ተሰላሲሉ። ኣብ ናይ ደቂ ኣንስትዮ ምስ እንመፅእ ውድድራት ቻምፒዮን ዞባ ማእከል ካብ ቀዳማይ ክሳብ 4ይ ደረጃ ዝሓዛ ንዋንጫ ናፅነት ዝፃወታ እንከለዋ ካብ 5ይ ክሳብ 7ይ ዘለዋ ተወሳኺት ሓንቲ ጋንታ ድማ ታለንት ዞባ ማእከል ብምድልዳል 4 ጋንታታት ነዚ ውድድር ኣካይደን። ኣብ መዛዘሚ ድተረኸባ ምምሕዳር ዕዳጋ ሓሙስ ምስ ሰንበል ክኾና ከለዋ ኣብዚ ፀወታ እታ ዋንጫ ዓሚ ዝወነነት ሰንበል መሊሳ ድያ ክትወስዳ ወይስ ዕዳጋ ሓሙስ ሓድሽ ታሪክ ክስኒ ዝብል ኣርእስቲ ብመሓዝ እዩ ልክ ሰዓት 1 ፍርኣን ድሕሪ ቀትሪ ፊስኩኡ ነፊሑ። ኣብዚ ፀወታ ምስ እንምልከት ድማ ካብ መጀመርቲኡ ሸቶ ተመዝጊቡ ተፃወቲ ሰንበል ኣብ ምክልኻል ብዘይ ምርዳእ ናብ ሓላ ውልዳት ኩዕሶ ኣሕፂረን ብምልኣኽ ዕዳጋ ሓሙስ ነዛ ዕድል ተጠቂመን ናብ ሸቶ ለወጣ። ድሕሪ እዛ ዝተመዝገበት ሸቶ ዝኾነ ዝተወሰኺ ሸቶ ብዘይ ምንባሩ ዕረፍቲ ኣኸለ። ድሕሪ ዕረፍቲ ተፃወቲ ሰንበል ሸቶ ክናድያ በንጻሩ ዕዳጋ ሓሙስ ኣብ ምክልኻል ክፅምዳ ርብርብ ኮነ። ድሕሪ ተደጋጋሚ መጥቃዕቲ ድማ ሰንበል ሰሊጥዎን ሸቶ ረኸባ። ኣብዚ ናይ ፀወታ ሞት ሓለቓ ጋንታ ዕዳጋ ሓሙስ ብዝገበሮ

0: ሕቶ ናይ ምምራህ ሓያል ቅልስ ዝነኣድ ይገብሮ። እዚ እውን እኹል ኣይነበረን ኣብ መዛዘሚ ናይ ቅላዕ መቕጻዕቲ ኣብ ዘምርሓሉ እዛ ዋዕሮ ተፃወቲት ካብ ተፃወቲት ናብ ሓላዊ ልዳት ብምቕያር ንልዳት ጋንታኣ ብሓላፍነት ብምሓዝ ካብ ሓሙሽተ ቅልዓት እተን ሰለስተ ቅልዓት መቕጻዕቲ ብምምካን ኣብ ዓወት ጋንታኣ መሪሕ ተራ ተፃዊታ ናይቲ ዕለት ድማ ብልፅቲ ተፃወቲት ተባሂላ ምስ ኣዝገበርናዮ ሓፂር ፃኒሒት ኣሎ ናብኣ ክብለኩም።
1: ሽመይ ራንያ ሙስጠፋ ባሃል ጋንታ ዕዳጋ ሓሙስ ሰዓት። መጀመርታ ንኣሰልጠንተይ ከመስግን ይደሊ። ሽሞም ከዓ ሚካኤለት የኖ ኤንዘን ኣስሜ ከዓ። እዚኦም ብጣዕሚ እዮም ኣብ ሂወተይ ኣገደስ ሰባት።
2: ምስጢር ናይ ዓወትኩም ኣብ ዝረዚን ክቡር በዓል ምዕዋት ንጋንታ ክመሪሕኺ ከም ሓለቓ ጋንታ ኮንኪ ተፃወቲት ፀኒሕኺ ኣብቲ መወዳእታ ከዓ ናብ ጎልኪፐር ተቐይርኪ ጋንታ ኸ ነዛ ዋንጫ እዚኣ ምልዓል እንታይ ፍሉይ ነገር ኣብ ቦርቴለን ኣብ ተፃወቲት ኮንክ ዝኸድከዮሲ ነዛ ክብርቲ ዝኾነት ረዛን በዓል ብምንታይ ትገልፂ እያ ትኽእል?
1: መጀመርታ ነቶም ንዓና ኢሎም ዝተበጀዉ ሰዋኣትና ስለኦም ክብሪ ይኹና ኣይንዘን ኣነ ክብሎ ዝደሊ ከዓኒ ካብ ብንእሽ በቃ ጎልኪፐር ክኾን ዝለል ነይረ ኤንዘን ከዓ ኮይነ ከዓ ጋንታ ዓዊተ ማለት እዩ።
0: ቀፂሎም ናይ ፍጻሜ ፀወታ ዘካይዱ ካልኣይ ዲቪዥን ዞባ ማእከል ክኾኑ ከለዉ ኣብ መንጎ ኣኽርያን ደንደን ቢን እዩ ተኻይዱ። እዘን ጋንታታት ኣብ ቻምፒዮን ዞባ ማእከል ኣብ ክልተ ምድባት ተደልዲለን ኣብ ምድበን መራሕቲ ከምኡውን ክሳብ ትማሊ መዛዘሚ ስዕረት ከየመዝገባ እየን ክግስግሳ ፀኒሐን። እዚ ፀወታ ብምክንያት ዝረዚን ሓላፍነታዊ ግዴታ ደሰክም ሰማእታትና ብስፖርትን ስራሕን ክንድብሶም ዝግባአና ሃገራዊ ሓላፍነትና ብምዃኑ ድማ ኣብዚ ዕለ ዝተፈላለዩ ሓለፍትን ኣፍቀርቲ ስፖርትን ድማ ብፍላይ ዝተረኸብሉ ብልዑል ረስኒ እዩ ኣሃዱ ኢሉ ፀወትኡ ጀሚሩ። ኣብዚ ፀወታ ኣብ መንጎ ክልቲኤን ጋንታታት ድሓሸ ቅብብል ልዑል ፀቕጢ ቅልጣፈ ብምንፅብራቕ ድማ ንተዓዘብቲ ከዛንዩ ከኣሉ። ደንደን ቢ ድሕሪ ልዑል ፀቕጢ ብምፍጣር ኣብ መበል 28 ሸቶ ኣመዝገቡ። ፀወታ ድማ ሓደ ብባዶ ኮነ። ድሕሪ እዛ ሸቶ ኣኽርያ ካብ ድቃስ ዝተባራበሩ ይመስሉ ብልዑል ቅልጣፈ ምቅብባል ናብ ልዳት ደንደን ብምፅጋዕ ተኣምራታዊት ሸቶ ኣመዝገቡ። ኣብዚ ፀወታ ብክልቲኤን ጋንታታት ድሓሸ ምቅብባል ልዑል ፀቕጢ ቅልጣፈ ብምንፅብራቕ ድማ ንተዓዘብቲ ከዛንዩ ከኣሉ። ድሕሪ ዘን ሸቶታት ዝኾነ ሓድሽ ክስተት ብዘይምንባሩ ድማ 90 ደቂቕ ተዓፀወ። ክልቲኤን ክለባት ድማ ዝተዋህበን ቅላዕ ሓላፍነት ብምውሳድ ካብ ዝለኣኸም ተፃወቲ ኣኽርያ ሓሙሽተን ከመዝግብዎን እንከለዉ ደንደን ቢ ድማ ሓንቲ ሸቶ ብሓላዊ ማዕፆ ኣኽርያ ብምዕጋታ ተዓዋቲት ዋንጫ ሰማእታት ኮይና። ኣብዚ ፀወታ ሓላዊ ማዕፆ ተፃወታይ ኣኽርያ ኢስያስ ሃብተማርያም ብሉፅ ተፃወታይ ተባሂሉ ኣብ መዛዘሚ ምስ ኣሰልጣኒ ኣኽርያን ከምኡውን ዋና ፀሓፊ ናይታ ጋንታን ዝገበርክዎ ፃኒሒት ኣለዎ ናብኡ ከብለኩም።
3: ምሉእ ሽመይ ብስራት ሰረቀ ይበሃል። ሕዚያ ድመፀኮ ጋንታ ኸኒ ጋንታ ኣኽርያ ትበሃል ማለት እዩ።
2: ፅቡቅ ብሱር። ብምክንያት እዚ ናይ ከታተሎ ፀናሃና 20 ሰነ ጋንታ ኸ ነዚ ዘውዲ እዚ ተጓናፂፋላ እምቦ ኣብዚ ክቡርን ረዚንን በዓል ሞኻ ተዓወቲ ምዃና እንታይ ስምዒት ስማዓካ ንጋንታ ሒዝካ ምፅያኸ?
3: ሃራይ ነዚ ናይ ሎማዓልቲ መደብ ረዚን ናይቲ ክብሪ 20 ሰነ መዓልቲ ሰማእታት እኒ ዝበሃል ረዚን እዩ ማለት ነዚ ክንህሉ ደልዲልና ናብዚ ክንበፅሕ ክንንቀሳቀስ ከም ሃገር ኮይና ክንከይድ ኩሉ ነገር ዝገበርና ክንደይ ዳሓለፉ ኣሕዋትና ኣለው ንዕኦም ክብሪ ንክብል ኢና ዝኩሉ መዓልቲ ዓፂቕና መፂና ማለት ዋላ ሓንቲ ዋንጫ ምልዓል ጥራይ ኮይነ ኩሎም ወኒ ዋላ ከማ ፀወታ ከማ ንክብሪ ናይዚ ዕለት እዚ ምዃኑ ከምዝሓበርናዮም ብሓቂዮም ዓፂቆምሉ ማለት እዩ። ጋንታ ብምልታይ ሕጂ ኮይና ማለት ምድለዋ ዝበሃል ካብ መጀመርያ እዚ ዓመት እዚ ብሰፊዕ ና ክደለና ሉ ማለት እዩ። ንስኻና ሓይሊ ካብቲ ዝተሓደ ስጋዕ ዝደላዓለ ክብርቲ ማሕዳሪት ንእዝባ ኣኽርያ ወይዘሮ ህልያ በረታብ ከምኡ ውን ኮሚቴ ሓፋሽ ኣሎ ሳሚ ኣብ ጎንና ኮይኖም ንኩሉ ነገር ኮስኪሱ እዮም ስጋዕ ሕጂ ብፅሑምና እዚ ከዓ ንስካ ይኮነ ሰሪሑ ፃማ እዩ ማለት እዩ ፃማ ናይዚ ኩሉ ኣብ መጨረሻ ዋላ ተፃወቲ ከማ ዲሲፕሊኖም ስነስርዓቶም ኣካይዶም ብምልኦም ደስ እዮም ዝብሉካ ማለት እዩ ስጋዕ ምብፃሕና ኣነ ሕጉስ እየ ዝያዳ ከዓ ነዛ ክብሪ እዚኣ ዕለት እዚኣ ምምፃና ከዓኒ ኣነ ንዕኦም ኩሎም ኣደመዝግኖም ማለት እዩ። በቃ ሓፍሻ
4: ሳሙኤል ደስታ ባሃል ኣብ ምምሕዳር ኣኽርያ ከም ዋና ፀሓፊ ኮይነ ሰርሐ ኣለኹ ማለት እዩ። እዚ ዋንጫ ሰማዕታት እኳ ካብ 1991 እናትሒዙኒ ጀሚሩ ኣብቲ ግዜ እቲ ተፃዋታይ ናይ ልታሕድሬ ነይረ ገዲም ተፃዋታይ 14 ዓመት ከም ሓላዊ ማዕፆ ኮይነ ነጢፈ እየ ንዝተፈላለያ ጋንታታት ኮይነ 9 ዋንጫ ወሲደ እየ እታ ናይ ቀዳመይቲ ዋንጫ ግን እታ ረዛንን ክብርት ንድብላ ብናተይ ማለት እዩ እዛ ዋንጫ ሰማእታታ ናይ መጀመርያ ዋንጫ ተፃወታይ ከለኹ ማለት እዩ። ሕጂ ከዓ ንድሒ መራሒ ጋንታ ናይዛ ጋንታ ኮይነ ክወስዳ ከለኹ ሲ ንዓይሲ ኣብ ሂወተይሲ ካልኣይ ግዜ ከም ተፈጠርኩ ኮይኑ ይስምዓኒ ማለት እየ ካብቶም ብስላት ጥረ ድወፃኹ እየ ወትሮ ከዓ

0: ኣብ ልበ ያለዎቶም ሰማእታት እዛ ዋንጫ እዚኣ ምውሳደይ ከዓ ንዓይስ ዝያደ ሓላፍነት ተሰክመኒ ማለት እዩ ንዓይ በቲ ዘለኒ ተመክሮ ናይ ኩሉ ነገራት ከምዚኦም ኣቁልዑት ፍርየ ዋንጫ ክወስድ ከለኹ ንዓይ ኣዝዩ ደስ ዝብለኒ ማለት እየ ዘለኣለማዊ ዝኽሪ ከዓ ነቶም ሰማእታትና ማለት እየ
1: ንቐጻሊ ጋንታኹም እንታይ ትፅብት ኢና ክንፅበ ካብዛ ጋንታ
0: ቀጻሊ ሒዝና ዘለና መድባት እኳ ሕጂ እታ ቻምፒዮን ኣለሃና ኦሬዲ ናብተን ኣርባዕተ ዳርጋ ፍሊጥና ኢና ካብ ምድብና ቀዳመይት ኣለና ክሳብ ሕጂ ክሳብ ሕጂ ኣይተሰዕሩ ዋላቶም ድዋሓዱ ሽቶ ዝተመዝገበሎም ከምዛ ዝረአኸ ኢኻ ማለት እየ ዕላማ ኣለና ንሕና እቲ ዕላማና ቀንዲ ናይ ዘን ንኡሳን ዘባታት እኳ ተካእ ተፃወት ምፍራ እዩ ማለት መሓንቆታት ኣሎ ናይ ምምሕዳራት ባጀት ንሕና ግን ኣብዚ ብሉፃት ተፃወቲ ኣፍሪና ነተን ዓበይቲ ጋንታ ዝበሃላ ክትምግበን ከለካ ካብኡ ንላዕሊ ዕግበት የለን ማለት እዩ ምምሕዳር ባጀሲ ናብቲ ዲቪዥን ሱፐር ዲቪዥን ዝበሃል ጋላብ ጠካ ይኽእል እቲ ባጀት ንሕና ግን ብዓቕምና ንፉዓታ ሰልጠንቲ ኣለዎ ገለ ኣለዉ ታለንቲ ድኾኑ ተፃወቲ ፍሪኻ ነተን ዓበይቲ ጋንታታት ንምጋብሲ ይስራሕና ማለት እየ
1: እምበር ከን ዝኸበርኩም ተዓዘብትና ከምዚ ክትርእዎ ዝፀናኹም ነዚ ውድድር ናይ ፍፃሜ ስነ ስርዓት ምሽላምን ኣብዚ ስታድዩ ምስመራ ተረኺብና ምሳኹም ፀናኹ ኣነ ዘርኢ ማርያም ከሰተ ከምኡ ውን ሰኣላይ ሳይሞን መርሃዊ ኢና ሰላም
2: ብምክንያት 20 ሰነ መዓልቲ ሰማእታት ብማሕበር ወነን ታክሲ ዞባ ማእከል ተወዲቡ ዝካየድ ግጥም ክዕሶ እግሪ ብ18 ሰነ ኣብ ሰዓታት ድሕሪ ቀትሪ ኣብ ካምፖ ቺቸሮ ብወግዒ ተዛዚሙ እዚ ንኣርባዕቲ ክለባት ናፅነት ሓድነት ውፍያትን ማይደምነትን ሓቒፉ ንኣውሪካ ምሕላፍ መልክዕ ሒዝዩ ተኸይዱ ንጋንታ ሓድነት ዝሰዓረት ማይደምነት ኣንጻርታ ንጋንታ ናፅነት ረቲዓ ዝሓለፈት ጋንታ ውፍያት እያ ኣብ ግጥም ፍጻመ ተረኺባ ኣብዚ ብወገን ክልትኤን ክለባት ልዑል ተወዳዳርነት ዝተረኣየሉ ግጥም ጋንታ ውፍያት ቅድሚ ድሕሪ ዕረፍቲ ካብ ሳሙኤል ገብረ እግዚኣብሔር ብዘመዝገበተን ክልተ ሸቶታት ድማ ኣብ ልዕሊ ጋንታ ማይደምነት ክልተ ብሓደ ብምዕዋት ተሸላሚት ዓባይ ዋንጫ ኮይና ኣብዛ ግጥም ክልተ ሸቶታት መዝገበ ሳሙኤል ገብረ እግዚኣብሔር ብሉፅ ተፃወታይ ናይ ዝግጥም ኮይኑ ተሸሊሙ እዚ ዓመታዊ ብምክንያት 20 ሰነ መዓልቲ ሰማእታት ዝካየድ ውርድር ሎሚ ዓመት ንሓምሻይ ግዜ ዝተካየደ ኮይኑ ጋንታ ውፍያት ድማ ነዚ ውርድር ኣርባዕተ ግዜ ብምዕዋት ልዕሊ ካልኦት ክለባት ፀብለልክ ትብል ክኢላላ ፌደሬሽን ኩዕሶ መርበብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ንያውሪካ ምሕላፍ ውርድራት ሳልሳይ ዲቪዥን ኣካይዱ ፌደሬሽን ኩዕሶ መርበብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ንኣውዴካ ምሕላፍ ውርድራት ሳልሳይ ዲቪዥን ኣካይዱ እቲ ብሰንበት ኣብ ሜዳ ፖቾፊላ ንክልቲ ፀወታ ዘካተተ ውርድር ጋንታታ ደቂ ኣንስትዮ ኣብ ዘካየደ ፀወታ እታ ብባሕቲ መስከረም ትፍለጥ ዝነበረት ኣብዚ ውርድር ስማ ናብ ዕዳጋ ሓሙስ ዝቀይረት ጋንታ ዕዳጋ ሓሙስ ንዋርሳይ ክልተ በሮክ ስዕራን ከላ ኣብ ውፅኢት ክለባት ደቂ ተባዕትዮ ድማ ዋርሳይ ንፍትሒ ኣዱሊስ ንዓወት ዕዳጋ ሓሙስ ንዓዲ ጓዕዳድ ብተመሳሳሊ ውፅኢት ክልተ በሮክ ስዕረንን እዚ ብምክንያት መዓልቲ ሓበን ዝተካየደ ውርድር ነቶም ምእንቲ ሃገር በጃ ዝሓለፉ ሰማእታት ኣብ መንጎ ውርድር ናይ ዝኽሪ ሓበን መደብ ተኻይዱ ነይሩ ውርድር ኣውዴጋ ምሕላፍ ፅባሕ ሰሉስ እውን ካብ ሰዓት 8 ቅድሚ ቀትሪ ጀሚሩ ደቂ ተባዕትዮ ዋርሳይ ምስ ኣዱሊስ ደቂ ኣንስትዮ ድማ ማይ ተስፋ ምስ ኣዱሊስ ከምኡውን ደቂ ተባዕትዮ ድያ ምስ ደንበ ሰንበል መደብ ፀወታ ተሰሪዕለን ኣሎ ኣብ ከተማ ሰንዓፈ ብምክንያት ዝኽሪ 20 ሰነ መዓልቲ ሰማእታት ውርድራት ጉያ እግሪ ተኻይዱ ኣብ ከተማ ሰንዓፈ ብምክንያት 20 ሰነ መዓልቲ ሰማእታት ሰለስተ ምምሕዳራት ከባቢታት ከተማ ሰንዓፈ ዝተኻፈልኦ ኣብ መንጎ ኣዴታትን ኣቦታትን መንእስያትን ኣትለታት ውርድር ጉያ እግሪ መዓልቲ 20 ሰነ ተኻይዱ እቲ ብኣሃዱ ኮሚሽን ባህልን ስፖርትን ውዞባ ሰንዓፈ ዝተወደበ ውርድር ዝስዕ ውፅኢት ተመዝጊቡ ኣብ መንጎ ኣዴታት ምምሕዳር ከባቢታት ከተማ ሰንዓፈ ኣብ ዝተካየደ ውርድር ወይዘሮ ለተኺዳን ገብረሃንስ ካብ ምምሕዳር ከባቢ መጥራ ቀዳመይቲ ወይዘሮ ብርሃን መሓሪ ካብ ምምሕዳር ከባቢ ሓኪር ካልአይቲ ወይዘሮ ራህዋ ተኽለ ካብ ምምሕዳር ከባቢ ማእከል ከተማ ሳልሰይቲ ወይዘሮ ራሕማ ዑመር ካብ ምምሕዳር ከባቢ ማእከል ከተማ ራብዒቲ ወይዘሮ ክብራ መዓሾ ካብ ምምሕዳር ከባቢ ሓኪር ሓምሸይቲ ወይዘሮ ሃዋ ኢብራሂም ካብ ምምሕዳር ከባቢ ማእከል ከተማ ሻድሸይቲ ብምዃን ተዓዊተን ኣብ መንጎ ኣቦታት ምምሕዳር ከባቢታት ዝተኻየደ ውርድር ድማ ቀዳማይ ዑስማን ዓብደላ ካብ ምምሕዳር ከባቢ ማእከል ከተማ ሩሳን ጸጋይ ካብ ኢሪተል ካልኣይ ሳልሕ ኣሕመዲን ካብ ሓይልታት ምክልኻል ሳልሳይ ፈረጅ ዓሊ ካብ ሆስፒታል ሰንዓፈ ራብዓይ ብርሃነ ዮሃንስ ካብ ሆስፒታል ሰንዓፈ ሓምሻይ ተወልደ ሓጎዝ ካብ ምምሕዳር ከባቢ ማእከል ከተማ ድማ ሻድሻይ ተርታ ብምሓዝ ተዓዊቶም ኣብ መንጎ ኣትለታት ደቂ ኣንስትዮ ዝተገብረ ውርድር ራድያ መሓመድ ቀዳመይቲ ሄራን ሜሮን ካልአይቲ ፊዮሪ ሃይላይ ሳልሰይቲ ሜላዊት ሓለፎም ራብዒቲ

0: ንዲና መድሃኒ ሓምሸይቲ ኪያራ ኣብርሃ ሻርሸይቲ ብምዃን ተዓዊተን ኣብ መንጎ ኣትለታ ደቂ ተባዕትዮ ዝተኻየደ ውርድር ሚካኤል ግርማ ፅን ቀዳማይ ፈትሓዊ ሙሉእ ካልኣይ ሙሉእ በሪሁ ሳልሳይ ሳይሞን ተስፋ ኣለም ራብዓይ ናኦት ተኽሊ ሓምሻይ ብምዃን ዝተደለወሎም ሽልማት ካብ ኣመሓዳሪ ንዘባ ሰንዓፈን ካልኦትን ተቐቢሎም ውርድር ብሽክለታ ዋንጫ ሰማእታት ከተማ ክረንት ማለት ሰንበት ብድምቀት ተዛዚሙ እዚ ውርድር ንክልተ መድረኻት ዝቐጽለ ኮይኑ ኣብዚ ካልኣይ መድረኽ ድማ ኣብ ደቂ ኣንስትዮ ቀዳመይቲ ደሊልና ዳዊት ክብሮም ካልአይቲ ሲዶና ምርሃው ዑመር ሳልሰይቲ ሶልያና ርእሶም ገብረ ሰለስትን ካብ ጋንታ ሻሎኩ ተዓዊተን ብናይ ክልተ መድረኻት ውሉል ሰዓት ድማ ደሊና ዳዊት ክብሮም ቀዳመይቲ ኮይና ተዓዊታ ኣብ መድብሐ ማውንቴን ባይክ ደቂ ተባዕትዮ 35.5 ኪሎ ሜትር ዝሸፈኑ ኮይኖም ቀዳማይ ፍኖት ዘር ኣይበርሀም ካልኣይ ኣሕመድ ያሲን ናስር ሳልሳይ ሙራድ መሓመድ ሳልሕ ሰለስትኦም ካብ ጋንታ ገዛ ባንዳዮም ብናይ ክልተ መድረኽ ውሉል ሰዓት ፍኖት ዘር ኣይበርሀ ካብ ጋንታ ገዛ ባንዳ ተዓዋቱ ኮይኖም ኣብ ምድብለ ማውንቴን ባይክ ደቂ ተባዕትዮ ንተሰላዕሎም 69 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ሓያል ርብርብ ኣቤል ታደሰ ካብ ጋንታ ሻሉኪ ንኩሎም መዋድርቱ ብዙርያ ብምድራብ ኣብ ሰዓት ብገምጋም 36.9 ኪሎ ሜትር እናረገፀ ውርድሩ ዛዚሙ ዕውድ ኮይኑ ኣብ ናይ ክልተ መድረኽ ብውሉል ግዜ ኣቤል ታደሰ ታረቀ ካብ ጋንታ ሻሉኪ ጽዋእ ሰማእታት ኣልዒሉ ኣብ ምድብ ማውንቴን ባይክ ደቂ ተባዕትዮ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሉኪ ካልኣይ ተመስገን ተውለ ማሕሪ ካብ ጋንታ ሬድሲ ሳልሳይ ኣራም ገብረ ህይወት መብራህቱ ካብ ጋንታ ምጓዓዝያ ኣብ ናይ ክልተ መድረኽ ብውሉል ግዜ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሉኪ ዕውድ ኮይኑ ኣብ ልሙዳዳ ኮርሶ ደቂ ተባዕትዮ ነቲ ብርክ ዝበለ ኣፍቀረ ብሽክለታ ዝኾነ ህዝቢ ከረን ባህረርታ ክፅበዮ ዝፀንሐ ናይ ዳኮርሶ ውርድር ንክጅምር ተወዳደርቲ ኣብ መስመር ክኣትውን ከለዉ ብደገፍቶም ዝነጉድ ዝነበረ ናይ ሞራል ድምፂ ፍሉይ ስምዒት ዝኸተለ ህሞት ኣብ ርእሲ ምንባሩ ሃንደበት ጋንታ ሻሉኪ ነቲ ኣብ ከተማ ኣስመራ ንዝካየድ ሻምፒዮን ኤርትራ ንክትወዳደርሉ ካብ ደገ ዘምፀቶ ሓድሽ ማልያ ለቢሳ ኣብ ሜዳ ክትኣትውን ከላ ብደገፍታ ጥራይ ዘይኮነ ብሰፊሕ ህዝቢ ከተማ ከረን ብዝህባ ዝነበረ ሞራል ተሰንያ ኣብ ውርድር ቀሪባ ኣብዚ ውርድር ተቀዳደምቲ 19.2 ኪሎ ሜትር ምሸፊኖም ቀዳማይ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ ካልኣይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ሳልሳይ መትከል ደበሳይ ወልዱ ካብ ጋንታ ሬድሲ ብምዃን ተዓዊቶም ብናይ ክልተ መድረኽ ውሉል ግዜ ድማ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ ዕውት ኮይኑ ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ብምክንያት 20 ሰነ መዓልቲ ሰማእታት ዞባዊ ውርድር ኣካይዱ
1: ፌደሬሽን ያታዊ ስፖርት ዞባ ጋሽ ባርካ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ዞባዊ ውድድር ኣካይዱ ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ዞባዊ ውድድር ኣብ መንጎኑ ዞባታት ጎልጅ፣ ተሰነ፣ ጎኘ፣ ባሮንቱ፣ ላዕላይ ጋሽን መጎሎን ዝተሳትፎ ኣብ ያታዊ ውድድራት ቢብ ቅልስ ፎኪስን ከቢድን ሚዛን ሕንቆ ፎኪስን ከቢድን ሚዛን ገበጣ ሶሉስ ገበጣ ሮቡዕ ኣስቲ ፍትልን ተወሰጥን ዘጠቓለለ ያታ ውድዳት ብናይ ክልቲኡ ፆታ ኣብ ከተማ ባሩንቱ ካብ 16 ክሳብ 18 ሰነ ኣካይዱ እቲን ሰለስተ መዓልታት ዝቕጽለ ያታዊ ውድድር 124 ስፖርተኛታትን ኣሌትን ከምዝ ተሳተፉ ዝሓበረ ፕረዚደንት ያታዊ ስፖርት ዞባ ጋሽ ባርካ መምህር ሃብቶም ገብረ የሱስ ያታዊ ስፖርት ብፆታን ዕድመን ፈላለኻ ዝፅወት ኮይኑ ንባህሊ ልምድን ኣነባብራ ሕብረ ብሄራት ኤርትራ ዘንጸባርቕ ኮይኑ ከም መዘናግዕን መፈተኒ ኣካላዊ ጥንካርን ከምኡውን ጥርናፈ ሕብረተሰብ ዓብዪ ድርኺት ዝፈጥር ከም ዝኾነ ኣረድዩ ኣብ ውፅኢቱ ድማ ኣብ ፀወታ ቢብ ቀዳሚትኑ ዞባ መጎሎ ካልኣይትኑ ዞባ ጎኘ ሳልሰይትኑ ዞባ ተሰነይ ብምዝጋብ ካብ 2500 ናፋ ክሳብ 3500 ናፋ ሽልማት ክዕደላ ኣለዋ ኣብ ቅልስ ፎኪስ ሚዛን ቀዳማይ ባቡበከር ዑስማን ካብ መጎሎ ካልኣይ ሙስጦፋ ካብ ተሰነይ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ኣብ ቅልስ ፎኪስ ሚዛን ቀዳማይ ባቡበከር ዑስማን ካብ መጎሎ ካልኣይ ሙስጦፋ ካብ ተሰነይ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ክእዛዞም ከለዉ ኣብ ቅልስ ከቢድ ሚዛን ቀዳማይ ገልሳንተ ፍቓዱ ካብ ላዕለ ጋሽ ካልኣይ ያሴር ኢድሪስ ካብ መጎሎ ሳልሳይ ሓምድ መሓመድ ካብ ጎኘ ኣብ ሕንቆ ፎኪስ ሚዛን ቀዳማይ ያሕያ ሱሌማን ካብ ንዞባ መጎሎ ካልኣይ ዓወት ኣለም ካብ ጎልጅ ሳልሳይ ጣኦስ የማነ ካብ ላዕላይ ጋሽ ብምዃን ተሸለምቲ ካብ 1,000 ናፋ ክሳብ 1,500 ናፋ ኮይኖም ሕንቆ ከቢድ ሚዛን ቀዳማይ ጋሌሳንተ ፍቓደ ካብ ላዕላይ ጋሽ ካልኣይ ኤፍሬም ዕቑባይ ካብ ጎልጅ ሳልሳይ ሰምረ ታደሰ ካብ ባሩንቱ ኣብ ገበጣ ሶሉስ ቀዳማይ ዓብዱራሕማን ኢብራሂም ካብ ላዕላይ ጋሽ ካልእቲ ነቢያት ሰሎሙን ካብ ጎልጅ ሳልሳይ ማዒዝ ዓሊ ካብ መጎሎም ኣብ ገበጣ ሮብዕ ቀዳማይ ዑስማን መሓመድ ካብ ላዕለ ጋሽ ካልእቲ ሊድያ ተስፋ ማርያም ካብ ባርንቱ ሳልሳይ ምርሃዊ ሰረቐ ካብ ተሰነይ ፍትሊ ደቂ ተባዕትዮ ቀዳማይ ማእዘኒሳ ካብ መጎሎ ካልኣይ እድሪስ ኖራይ ካብ ጎኘ ሳልሳይ መትከል ሓጎስ ካብ ጎልጅ ኣብ ፍትሊ ደቂ ኣንስትዮ ቀዳሚቲ ብያ ሃይለ ካብ ባርንቱ ካልእቲ ረወዳዳ ንሞሪ ካብ ላዕለ ጋሽ ሳልሰይቲ ሃና ሉጂ ካብ ባርንቱ ኣባስቲ ቀዳማይ ኣንዋር ዒሳ ካብ ተሰነይ ካልኣይ ኣጎስቲኖስ ብርሃነ ካብ ላዕላይ ጋሽ ሳልሳይ ከማል መሓመድ ካብ ጎኘ ኣብ ተወሰጢ ደቂ ተባዕትዮ ቀዳሞቱ ኮይኖም ዝተዓወቱ መርሃዊ ኤፍሬም መርሃዊ ሰረቐ ካብ ተሰነይ ካልኣይ ደረጃ ዝሓዙ ዓብዱራሕማን ኢብራሂም ተመስገን ወልደዝግን ካብ ላዕላይ ጋሽ ሳልሳይ ደረጃ ዝሓዙ ድማ ሑሴን ኢብራሂም ከምኡ ድማ ኢሳቅ ኢድሪሳን ካብ መጎሎ ከመዝግቡ ኸሉ ኣብ ናይ ደቂ ኣንስትዮ ቀዳሞት ልዋም ሓይሎም ብደርያ ኢድሪስ ካብ ባርንቱ ካልኣይ ደረጃ ዝሓዛ ንስራ ዑመርን ዋሂብ ኢድሪስን ካብ መጎሎ ሳልሳይ ደረጃ ዘመዝገባ ወጋሕታ ገብርየስን ነጃሕ ጀማልን ብምዃን ተዓዊተን ኣብ ገበጣ ፍትሊ ተወሰት ኣስቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ንዝተዓወቱ ካብ 500 ክሳብ 1,000 ናፋ መዳልያን ሽልማትን ተዓዲሉ ኣብ መወዳእታኑ ዞባ መጎሎ ብ181 ነጥቢ ጎብለል ኮይና ዋንጫ ክሽለም ክላ ጋንታ ላዕላይ ጋሽ ብ135 ነጥቢ ካልእቲ ጋንታ ተሰነይ ብ103 ነጥቢ ሳልሰይቲ ኮይና ንውድድራ ፈጺማ
0: ሊግ ዞባ ጋሽ ባርካ ኣብ ከተማ ተሰነይን ጎልጅን ብዝተካየዱ ግጥማት ቀጺሎም
2: ብፌደሬሽን ስፖርት ዞባ ጋሽ ባርካ ተመዲቡ ዝካየድ ዘሎ ዞባዊ ሊግ ዞባ ጋሽ ባርካ ትማሊ ዕለት 22 ሰነ ብ2 ግጥማት ቀጺሩ ተኻይዱ ኣብቲ ዕለት ውርድረን ዘካየዳ ክለባት ኣብ መንጎ ጋንታ ተሰነይን ጋንታ ኣቑርደትን ኣብ ሜዳ ተሰነይ ከምኡውን ጋንታ ጎልጅ ምስ ጋንታ ሃይኮታ ኣብ ሜዳ ጎልጅ ፀወተን ኣካይደን ጋንታ ተሰነይ ኣብ ሜዳ ንጋንታ ኣቑርደት ዓዲማ ኣብ ዝገበረቶ ውርድር ካብ መጀመርያ እቲ ውርድር ርእሱን ህልኽ ዝተሓወሶ ነይሩ ጋንታ ኣቑርደት ድማ ካብ መጀመርያ ነቲ ውርድር ብምቁፅፃር ኣብ ልዕሊ መጋጥምታ ፀቕጢ ፈጢረትላ ብድሕሪ ዝተፃወታይ ኣቑርደት ዓድል ንጋንቱ መሪሕነት ዘተሓዘ ፅብቕ እቲ ሸቶ ኣመዝጊቡ ብድሕሪ እዚ ዝተመዝገበ ሸቶ ብዘይምንባሩ ንዕረፍቲ ሓደ ባሎም ሪሐን ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ እቲ ፀወታ ከምቲ ናይ መጀመርያ ህልኽ ብዝተሓወሶ ቀፂሉ ኣብ መንጎ 2 ክለባት ድማ ሚዛናዊ ዝኾነ ውርድር ኣንፀባሪቐን ኣብ መንጎ ዝተፃወታይ ጋንታ ተሰነይ ሰነድ ዓሊ ንጋንቱ ማዕረ ዝገበረት ሸቶ ኣመዝጊቡ ብድሕሪ ዝፀወታ ብማዕረ ክዛዘም እናተቐረበ ጋንቲ ኣቑርደት ብመንገዲ ዓድል ኣብ ውድእ ግዜ ንዕኡ ካልእቲ ንጋንቱ ድማ መዕወት ሸቶ ኣመዝጊቡ ጋንቲ ኣቑርደት ድማ ኣብ ልዕሊ መጋጥምታ ጋንታ ተሰነይ 2-1 ብዝኾነ ውፅኢት ዓዊታ ኣብ መንጎ ክለባት ጎልጅን ሃይኮታን ኣብ ዝተካየደ ፀወታ ድማ ጋንታ ጎልጅ ካብ መጀመርያ ነቲ ፀወታ ብምቁፅፃር ኣብ ልዕሊ መጋጥምቲ ሃይኮታ ብገፊሕ 3-1 ተዓዊታ ኣብቲ ዕለት ብሉፅ ፀወታ ንዘርኣይቶ ፀወቲ ዓድል ካብ ጋንታ ኣቑርደት ከምኡውን መሓመድ ሽፋ ካብ ጋንታ ጎልጅ ናይቲ ዕለት ብሉፃት ተፃወቲ ኮይኖም ኣብዚ ዝካየድ ዘሎ ዘባውሊ ጋንታ ጎልጅ ብ15 ነጥቢ ነቲ ፀወታ ትመርሑ ዘላ ኮይና ጋንታ ተሰነይ ብ12 ነጥቢ ካልእቲ ጋንታ ኣቑርደት ብ10 ነጥቢ ሳልሰይቲ ጋንታ ባረንቱ ብ7 ነጥቢ ሓንቲ ተረፍ ፀወታ ጋንታ ሃይኮታ ድማ ብ4 ነጥቢ ሓምሸይቲ ብምዃን ውርድራተን የካይዳ ኣለዋ
0: ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባብን ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ
2: ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳር ከባቢታት ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ ኣብ ከተማ ዓዲ ቀይሕ መዳለዊ ዞባ ዝኸውን ውርድራት ቅድም ብሽክለታ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ ሕሽመለ ሓይነባ ዑናቡርን ንዞባ ሰንዓፈን ዝሳተፈ ውርድር ትማሊ ሰንበት 21 ሰነ ንካልኣይ ግዜኡ ቀፂሉ ውዒሉ ዝረበ ውፅኢት ድማ ኣብ ናእሽቱ ቀዳማይ ተስፋኣለም ደበሳይ ካልኣይ ዮስያስ ዓገሶም ሳልሳይ ሚሕሮ ሚካኤለ ራብዓይ ነቢ ኣማኑኤል ሓምሻይ ሚልዮን ሙሎ ኣብ ማእከሎት ቀዳማይ ናወድ ኣታክልቲ ካብ ዑናቡር ካልኣይ ምርሃዊ ኣባዲ ካብ ሓይነባ ሳልሳይ ምርሃዊ ክብሪ ካብ ዑናቡር ኣብ ዓበይቲ ቀዳማይ ናኦድ ሃብተ ገብርኤል ካብ ሓይነባ ካልኣይ ስምዖን ሓጎስ ካብ ንኡዘባ ሰንዓፈ ሳልሳይ ጃምዕ እስማዒል ካብ ሰንዓፈ ራብዓይ ሄኖስ ኣማኑኤል ዑናቡር ሻድሻይ ድማ ሰነድ ዘርኣይ ምምሕዳር ዑናቡር ብምዃን ተዓዊቶም
0: ኣብ ዞባ ዓንሰባ ንምምሃራን ኣካላዊ ትምህርቲ ስልጠና ተዋሂቡ
1: ኣህዱ ባህሊ ስፖርት ጥዕና ጨንፍር ትምህርቲ ዞባ ዓንሰባ ካብ 9 ሰነ ክሳብ 18 ሰነ ናይ 10 መዓልታት ካብ 9 ንዞባታት ንዝመፁ ሓንቲ ጓል ኣንስተይቲ ትርከቦም 40 ናይ ኣካላዊ ትምህርቲ መምህራን መባታዊ ናይ ዳንነትን ኣሰልጠንትን ኩዕሶ እግሪ ስልጠና ሂቡ ቀንዲ ዕላማት ብግብርን ክልሳ ሓሳብን ዝተዋሃበ ስልጠና ደረጃ ፍልጠት መምህራን ግብምባል ስነ ፍልጠታዊ ኣገባብ ዝተኸተለ ኣሰራርሓ ላሚን እቲ ስልጠና መቐፀልታ ናይቲ በብእዋኑ ኩሉ እንትናውዕ ቤት ተምሃሮ ንምርጋፅ ክወሃብ ፀንሐ ምዃኑን ሰልጠንትን ዝወሰዶ ስልጠና ኣብ ግብሪ ብዝግባእ ኣብ ምፅብራቕ ኣብርቲዖም ክሰርሑ ብምልባው ተሳታፍነት ደቂ ኣንስትዮ ኣብቲ ዓውዲ ንምዕባይ ኩሉ ኣካል ብውደት ክሰርሓሉ ኣዘኻኺራ ሰልጠንቲ በጎኖም ነዝረኺቦም ዘለዉ እዋኑ ዝሓለወ ግብራውን ክልሲ ሓሳባውን ስልጠና ኣብ ደረጃ ፍልጠቶም ዓብዪ ለውጢ ከም ዝገብረሎም ቀሲሞሞ ዘለዉ ትምህርቲ ኣቦቶም ተመሊሶም ብዝግባእ ክሰርሕሉ ምዃኖም ድሕሪ ምግላጽ ከምዚ ዓይነት ስልጠናታት ብምውዳእ ብፍልጠቶም ነፍሶም ክዕብዩ ግዜኡ ሓልዩ ብዝሓየለ ክድፋኣሉ ተራብዮም ኣብ መወዳእታ ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ሰልጠንቲ መንግስትን ሕብረተሰብን ኣሰኪምዎም ዘሎ ሓላፍነት ብዝግባእ ከተግብሩ ድሕሪ ምዝኻር ኣብ ኣካላዊ ትምህርቲ ተጨባጥን ስጡምን ስራሕ ንክህሉ ምስ ኩለን ፌደሬሽናት ዓይነታት ስፖርት ብሓፈሻ ምስ ፌደሬሽን ኩዕሶ እግሪ ድማ ብፍላይ ከም መሻርክቲ ጥራይ ዘይኮነ ከም መሳርሕቲ ብምውሃድ ክስራሓሉ ኣብ ምዕባይ ስፖርት ኣድማዒ ምዃኑ ሓቢሩ ሰልጠንቲ መምህራን ኣብ ባይታ ወሪዶም ንህፃናት ተምሃሮ ኮነ ኣብ ከባቢኦም ዘለዉ ስፖርታውያን መንእስያት ኣብ ዳንነትን ስልጠናን ብዝግባእ ከገልግሉን ክምልምሉን እጃሞን ከበርክቱን እውን ኣተሓሳሲቦም ኣብ መዛዘሚ ሰልጠንቲ መምህራን ካብ ኢድ ዝተፈላለዩ ሓለፍቲ ኣህዱታትን ኣባላትን ጨንፈር ትምህርቲ ዞባ ዓንሰባ ምስክር ወረቐት ተቐቢሎም
2: ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ክሳተፎ ዝቐነየ ባሎይሰ ቤልጅም ቱር ትማለ ሰንበት ብሓምሻይ መድረኹ ተዛዚሙ ንዝሓለፉ 5 መዓልትታት ኣብ ምክያድ ዝፀንሐ ባሎይሰ ቤልጅም ቱር ሰንበት 21 ሰነ ብሓምሻይ መድረኹ ተዓፂዩ ኣብዛ መድረኽ ድማ ተቀዳደምቲ 183.5 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብ መወዳእታ ድሕሪ ዝተኻየደ ቅፅበታዊ ውርድር ቤልጅማዊ ኣባል ኣልፔሲን ፕሪምየር ቴክ ያስፐር ፊሊፕሰን ንውርድሩ ብ4 ሰዓትን 4 ደቂቕን 17 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ኣባል ሎቶ ኢንተር ማርሼ ቤልጅማዊ ጀኖ ቤርክሞይስን ኣባል ኣስታና ጀርመናዊ ማክስ ካንተርን ድማ ካልኣይን ሳልሳይን ተርታሒዞም ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ 10ይ ተርታሒዙ ውርድሩ ብሰላም ወዲኡ በዚ መሰረት ኣብ ሓፈሻዊ ግዜ ቤልጅማዊ ዕውት መድረኽ ያስፐር ፊሊፕሰን ብ20 ሰዓትን 43 ደቂቕን 26 ካልኢትን ዕውት ባይሎሰ ቤልጅም ቱር ኮይኑ ኣባል ሎቶ ኢንተር ማርሼ ጀኖ ቤርኪሞስ ብ5 ካሊት ድሕሩ ካልኣይ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምብሩ ብ9 ካሊታት ድሕሩ ሳልሳይ ተርታሒዙ ቢንያም ግርማይ ካብ ዕውት ያስፐር ፊሊፕሰን ብደቂቕን 8 ካሊትን ድሕሩ መበል 26 ተርታሒዙ ውርድሩ ዛዚሙ ብነጥቢ ቤልጅማዊ ያስፐር ፊሊፕሰን ብ89 ነጥቢ ቀዳማይ ኮይኑ ተዓዊቱ ቲም ሜርለር ብ80 ነጥቢ ካልኣይ ኦላቭ ኮጅ ብ72 ነጥቢ ሳልሳይ ቢንያም ግርማይ ድማ ብ57 ነጥቢ ሻድሻይ ተርታሒዙ ግጥማት ዋንጫ ዓለም ካብ ዝሓለፉ መዓልትታት ጀሚሩ ብካልኣይ ናይ ምድብ ግጥማት ቀፂሎም ተኻይዶም
1: ኣባላት ራብዓይ ምድብ ዝኾነ ሃገራዊ ጋንታታት ሕቡራት መንግስትታት ኣሜሪካን ኣውስትራልያን ዘካየዱ ፀወታ ብዓወት ኣሜሪካ እዩ ተዛዚሙ ኣብ ናይ ቅድሚ ዕረፍቲ ፀወታ ተፃዋታይ ኣውስትራልያ በርጉስ ናብ ገዛ ልዳቱ ብዘመዝገባ ሸቶ ኣሜሪካ ሓደ ባዶ ክትመርሕን ከላ ኣብ መበል 4 ሰንደቕ ፍሪማን ካልኦት ሸቶ ስለ ዝወስኽላ ኣሜሪካ 2 ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረታ ዝቐፀለ ግጥም ዝተኸስተ ፍጻሜ ነበረን እቲ ፀወታ ድማ ብዓወት ሃገራዊት ጋንታ ኣሜሪካ 2 ባዶ ተዛዚሞም ኣብዛ ፀወታ ኣውስትራልያዊ ተፃዋታይ ኒስትሮ ኢራኩንዳዩ ብልሰ ፀዋታይ ተባሂሉ ተሰይሞም ኣሜሪካ በዛ ዓወት ሓጊዛ ናብ ዝቕፅል ናይ ኣውሪካ ምሕላፍ ፀወታ ምሕላፍ ኣረጋጊፃ ኣላ ኣባላት ናይዚ ምድብ ዝኾነ ሃገራውያን ጋንታታት ቱርክን ፓራጓይን ፀወተን ኣካይደን እን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ ካልእ ትደ ካብ ጋላራዛ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካሉ ድማ ፓራጓይ ንውሳነ ተፃወቲ ኣልሚርዮን ብቀይሕ ካርድ ብምቕሳራ ንዝተረፈ ግጥማ ብጎደሎ ተፃወቲ ንክትፃወት እያ ተፈሪዳ ድሕሪ ዕረፍታ ብዝቐፀለ ግጥም ቱርኪ ንዝነበራ ናይ ቁፅሪ ፀብለልትነት ናብ ረብሓ ክትቅይሮ ተሸጊር እያ ሓደ ባዶ ተሳዒራ ካብ ናይ ሎሚ ዓመት ዋንጫ ዓለም ምግላፋ ኣፍሊጣ ኣላ ኣባላት ቀዳማይ ምድብ ዝኾና ዘካይዶ ፀወታ ምስሪ ኣንጋዲት ሜክሲኮ ኣንጻር ዶብ ኮርያ ተፃዊታ እቲ ኣቓልቦ ዝረኸበ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ሸቶ ከይተረኣየዩ ንዕረፍቲ ምሪሑ ድሕሪ ዕረፍታ ብዝቐፀለ ግጥም ሜክሲኮ ኣብ መበል 50 ዶ ካብ ሮም ብዝረኸበታ እንኮ ሸቶ ብምዕዋት ናብ ዝቕፅል ናይ ወደካ ምሕላፍ ፀወታ ምስጋራ ኣረጋጊፃ ኣላ ኣባላት ሳልሳይ ምድብ እውን ስሩዕ ፀወተን ዘካይዳ ክኾና ብራዚል ኣንጻር ሄይቲ ዘካየድቶ ፀወታ ገፊ ዓወት እያ መዝጊባ ኣብ ናይ ቅድሚ ዕረፍቲ ዝነበረ ፀወታ ብራዚል ኣብ መበል 23 ካብ ኪዩንሃብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 36 ደቂቕ ካብ ዝተፀዋታይ ሸቶ ብምውሳኺ ብራዚል 2 ባዶ መሪሓ ዕረፍቲ ቅድሚ ካሉ ቪኒሽስ ጁኒዮር ካብ ፓኬታ ንዝተቐረፀትሉ ፅብቕቲ ኩዕሶ ኣብ ሰክዕት ብምቕማጡ ሃገሩ ሰለስተ ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቕፅል ናይ ካልኣይ ብሪ ግጥም ዝተኸስተ ፍጻሚ ነበረን እቲ ፀወታ ድማ ብዓወት ብራዚል ሰለስተ ብባዶ ተዛዚሞም። ኣብዛ ፀወታ ኩን ሃዩ ብልስተፃታይ ተባሂሉ ተሰይሞም። ሃገራውያን ጋንታታት ስኮትላንድን ሞሮኮን እውን ተራኺበን ነይረንን። ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ኣብ ካሊት ደ ካብ ሳይባሪ ብልስትሸቶ ብምርካብ መሪሓን ዕረፍቲ ክትወፅን ከላ፣ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ስኮትላንድ ማዕረት ገብራ ሸቶ ንምንዳይ ብቕፃል እኳ ተፈተነት ክዝህልጣ ይከኣለን። እቲ ፀወታ ድማ ብዓወት ሞሮኮ ሓደ ባዶ ተዛዚሞም። ሳይባሪ ብልስተፃታይ ናይ ዝግጥም ዝተሰመየ እዩ።
2: ኣብ ቀዳማይ ናይ ምድብ ግጥማ ኣንጻር ሓዳስ ሃገር ናይዚ ውድድር ኬፕ ቨርደ ብዘየሸቶ ባዶ ባዶ ዝተፈላለየት ቻምፒዮን ዓለም 2010 ስጳኛ ኣንጻርታ ኣብ ቀዳማይ ፀወታ ኣንጻር ኡራጋይ ማዕረ ዝተፈላለየት ሓደ ካብ ዝዓበዩ ሊጋት ዓለምና ንምምስራት ኣብ ስራሕ እትርከብ ስዑድ ዓረብያ ገጢማ። እስጳኛ ቅድሚ ዕረፍቲ ካብ ሚከል ኦያርዛባል 2 ሸቶታት፣ ካብ ያማል ሓንቲ ሸቶ፣ ድሕሪ ዕረፍቲ ድማ ካብ ሓሰን ኣልታምባክቲ ናብ ልዳቱ ብዘመዝገባ ሸቶ ብገፊሕ 4 ባዶ ብምዕዋት ፋልማይ ናይ ዝውድድር ዓወታ መዝጊባ። ኣብዛ ግጥም ኣሰልጣን ስጳኛ ሉዊስ ዴላ ፎንቴ ኣብ ቀዳማይ ፀወታ ብስንኪ ናይ ፊትነስ ምምላ ፀገም ካብ ወንበር ተቐየርቲ ንኽልዓል ዝገበሮ ላሚን ያማል ንፈለማ ግዜ ምስ ቀዳሞ ተሰለፍቲ ናይ ዋንጫ ዓለም ፀወቱ ከካይድ ፍቒድሉ። ኣብዛ ግጥም ወዲ 18 ዓመት ዝነበረ ላሚን ያማል ልዕና 1958 ፔለም ወዲ 18 ዓመትን ትሕትኡን ክንሱ ንቐዳሚት ሸቶ ናይ ሓደ ግጥም ዘመዝገበ ተፃወታይ ኮይኑ ብዘይካዚ ያማል ኣብ ዋንጫ ዓለም 2022 ኣብ 18 ዓመትን 110 መዓልታትን ኣብ ግጥም ኣንጻር ኮስታሪካ ሸቶ ንዘመዝገበ ጋቢ ስዒቡ ካልኣይ ንስጳኛ ኣብ ዋንጫ ዓለም ሸቶ ዘመዝገበላ ዝነኣሰ ኮተቴ ኮይኑ ብዘይካዚ ኣብዛ ግጥም ወዲ 18 ዓመትን 343 መዓልታትን ዝነበረ ያማል ሻምናይ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ዋንጫ ዓለም ኣብ ርእሲ ምዃኑ ንሮማንያዊ ኒኮላይ ኮቫክን ወዲ ሃገሩ ጋብን ስዒቡ ድማ ምስ ቀዳሞ ተሰለፍቲ ወሪዱ ሸቶ ዘመዝገበ ሳልሳይ ተፃወታይ ናይ ዝውድድር ኮይኑ ያማል ኣብዛ ግጥም ክልተ ዕውታት ምሽካዕን ሓሙሽተ ፈተነታት ድማ ካየዱ ድሕሪ ዕረፍቲ ተቐይሩ ወፅዩ። ኣብዛ ግጥም ክልተ ሸቶታት ዘመዝገበ ሓንቲ ናይ ሸቶ ቀረብ ዝገበረ ሚክል ኦያርዛባል ብሉፅ ተፃወታይ ናይዛ ግጥም ተፀዊዑ። ኦያርዛባል ኣብ ግጥም ኣንጻር ኬፕ ቨርደ ኣብ ቀዳሞት 30 ደቃየቅ ኩዕሶ ክትንክፍ ብዘይምኽኣሉ ኣብ ታሪክ ናይ ፈለማ ተፃወታይ ብምባል ጸሊም ታሪክ ዘፀሓፈ ኮይኑ ኣብዚ ናይ ትማሊ ምሸት ግጥም ግን ነቲ ምርኢት ዝሰረቐ ተፃወታይ ኮይኑ ወያርዛባል ካብ ዝሓለፈ ዓመት ጀሚሩ ብማልያ ላሮኻ ኣብ ዘካየዶም 14 ግጥማት ኣብ 21 ሸቶ ተዋሲኡ። ወያርዛባል 14 ሸቶ ከመዝግብን ከሎ 7 ድማ ናይ ሸቶ ቀረባት ገይሩ። ሃገራዊት ጋንታ ስጳኛ ኣብ ናይ መወዳእታ 32 ግጥማት ናይ ኩሎም ውድድራታ ኣይተሳዕረትን። ኣብ 23 ተዓዊታ ኣብ 9 ድማ ማዕረ ወፅያ። እቲ ዝነውሐ ስጳኛ ብዘይስዕረት ዝኸደቶ ካብ 2007 ክሳብ 2009 ዝዝርጋሕ ናይ 35 ግጥማት እዩ። ስዑድ ዓረብ ንሻድሻይ ግዜኣ ካብ ናይ ምድብ ግጥማት ንኸይትግለፍ ኣብ ቀጻሊ ፀወታ ኣንጻር ኬፕ ቨርደ ዓወት ከገድሳ እዩ። ኣባላት ናይ ዝምድብ ኡራጋይ ኣንጻር ኬፕ ቨርደ ኣብ ዘካየደው ግጥም ማዕረ 2-2 ተፈላለየን። ንስጳኛ ነጥቢ ብምድር ባያም ብብዙሓት ተንተንቲ ንኣዳ ዘትረፈት ኬፕ ቨርደ ቀዲማ ኣብ መበል 21 ደቂቕ ብመንገዲ ኬቨን ፒና መሪሕነት ሒዛ ንጽዋዕ ዓለም 2 ግዜ ኢዳ ዘንበረትላ ኡራጋይ ዕረፍቲ ኣብ ኣጋ ምእካሉ ካብ ኣራኾን ካናቢዮን 2 ተኸታተልቲ ሸቶ ብምዝጋብ ካብ ድሕሪ ተበጊሳ 2-1 መሪሓ ንዕረፍቲ ወፅያ። ንሕሪ ዕረፍቲ ኬፕ ቨርደ ኣብ መበል 21 ደቂቕ ሄልዮ ቫሬላ ብዝቆፀረላ ሸቶ ተመዓርያ። ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ማዕረ 2-2 ተዓፅዩ። ፋልማይ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ኬፕ ቨርደ ል1966 ናይ ፈለማ ሃገር ንቐዳመይቲ ሸቶኣ ኣብዚ ውድድር ብነፃ ቅላዕ ዘመዝገበት ሃገር ኮይና ንካልኦት ሸቶ ኬፕ ቨርደ ተቐይሩ ዝኣተወ ቫሬላዩ ልሕሪ 2 ደቂቕን 16 ካልኦትን ኣብ ሜዳ ፅንሓሉ ሸቶ ኣመዝጊቡ። ድሕሪ ካሜሮናዊ ሮጀር ሚላ ድማ እቲ ተቐይሩ ኣትዩ ኣብ ውሽጢ ሓፀርቲ ደቃይቕ ሸቶ ዘመዝገበ ካልኣይ ኣፍሪቃዊ ተቐያራይ ተፃወታይ ኮይኑ ሮጀር ሚላ ኣብ ዋንጫ ዓለም 94 ኣብ ግጥም ኣንጻር ሩስያ ኣብ ውሽጢ ደቂቕን 24 ካልኦትን ናብ ሜዳ ምእታዉ ሸቶ ኣመዝጊቡ ምንባሩ ዝዝከር እዩ። ኣብዛ ግጥም ክልተ ነጥቢ 34 ተኽእሎ ምምዝጋብ ሸቶ ዝነበራ ኡራጋይ ክልተ ዕላመን ዝሓለዋ 17 ፈተነ ክተካይድን ከላ ብኣንጻሩ እቲ ኣገራሚት ጋንታ ናይዚ ውርድር ኮይና ዘላ ኬቨርደ ድማ ባዶ ነጥቢ 68 ተኽእሎ ምምዝጋብ ሸቶን 4 ዕላመን ዝሓለዋ ፈተነታት ኣካይዳ። ኬቨርደ ድሕና 2002 ሴኔጋል ኣብ ቀዳማይ ስታፍያ ኣብ ዋንጫ ዓለም ኣብ ቀዳሞት ክልተ ግጥማ ዘይተሰዕረት ሃገር ኮይና ኬቨርደ ኣብዞም ዝሓለፉ ክልተ ግጥማ ተፃወታ 5 ፋውላት ጥራዮም ሰሪሖም። እዚ ቁፅሪ ድማ ቁፅርታት ናይ ዝውርድር ካብ 1966 ክትሓዝ ካብ ዝጅምር እቲ ዝዋሓደ እዩ። ወዲ 4 ዓመትን 18 መዓልታትን ሓላው ልዳት ኬቨርደ ቮዚንሃን ወዲ 4 ዓመትን 5 መዓልታትን ተፃወታይ ኡራጋይ ፈርናንዶ ሙሴራ ድማ እቶም ናይ ፈለማ ደቀ

ኣርበዓ ኣብ ሓደ ግጥም ዝተሰለፉ ተፃወቲ ብምዃን ኣብ ታሪክ ሰፊሮም። ነዚ ምድብ እስጳኛ ብ4 ነጥብን 4 ፅብለልታ ሸቶን ቀዳመይቲ ኮይና ትቕልሶላ። ኡራጋይን ኬፕ ቨርደን ብመዕረ 2 ነጥብን ባዶ ዕዳ ሸቶን ካልኣይን ሳልሳይን ተርታ ክሕዛን ከለዋ፣ ስዑድ ዓረብ ድማ ብ1 ነጥቢ ራብዓይ ተርታ ሒዛላ። ኣብ ምድብ 6 ወርቃዊ ወለዶኣ ከንቱ ዘባኽነት ቤልጅም ኣንጻርቶም ምስሉ ኩነታት ቅድሚ ጸወታ ሓደ መዓልቲ ኣቐዲማ ናብ ኣሜሪካ ክትኣቱ ፍቓድ ዝረኸበት ኢራንን ገጢመን። እዘን ክልተ ጋንታታት ኣብ ቀዳማይ ጸወተን ኣንጻር ግብፅን ኡራጋይን ብተኸታታሊ ነጥቢ ተመቒለን ብምንባረን ናብ ዝቕፅል ዙርያ ንምስጋር ኣብ ዝግጥም ዓወት ልዕሊ ዝኾነ ግዜዩ ኣገዲስዎን ኣትዩ። ቤልጅም ዝያዳ ሚዛን ጸወታ ዝነበራ ጋንታ እኳ እንተነበረት፣ ብስጋት ደረጃ ግን ኢራንያ ዝሓሸት ጋንታ ኮይና ምስያ ተጻወታይ ቤልጅም ንዶየ ንመሃዲ ተራሚ ካብ ምምዝጋብ ሸቶ ብምዕንቃፉ ድማ ብቐጥታዊት ቀያሕ ካር ካብ ሜዳ ተሰናቢቱ። ኢራን ጎድሎ ተጻወቲ ቤልጅም ክትረብሓሉ ይከኣለትን ማዕረ 2-2 ተፈላለያ። 700ታዊት ሚዛን ጸወታ ዝተቆጻጸረት ቤልጅም 7 ዕላሞም ዝወቕዑ 23 ፈተነ ክተካይድን ከላ፣ ኢራን ድማ 3 ዕላመን ዝወቕዓ 7 ፈተነታት ኣካይዳ። ገምጋም ዕድመ ተጻወታ 32 ዓመትን 181 መዓልታትን ዝነበረ ኢራን ኣብ ታሪክ ዋንጫ ዓለም እታ ብዕድመ ዝዓበየ ተጻወቲ ናብ ሜዳ ዝለኣኸት ጋንታ ብምዃን ኣብ ታሪክ ሰፊራ። ፍርዖናውያን ግብፂ ኣንጻር ኒውዚላንድ ኣብ ዘካየድዎ ግጥም ካብ ድሕሪ ተበጊሶም 3-1 ብምዕዋት ኣብ ታሪኾም ናይ ፈለማ ናይ ዋንጫ ዓለም ዓወቶም ኣመዝጊቦም። ኒውዚላንድ ዋላ እኳ ሳርማን ኣብ መብል 15 ደቂቕ ብዘመዝገበላ ሸቶ ንዕረፍቲ መሪሓ እንተወፀት፣ ግብፂ ድሕሪ ዕረፍቲ ካብ ሙስጣፋ ዚኮ፣ ሙሓመድ ሳላሕን ትረዚገትን ብዘመዝገበተን 3 ሸቶታት ካብ ድሕሪ ተበጊሳ 3-1 ተዓዊታ። ንጉስ ግብፂ ሙሓመድ ሳላሕ ኣብ ዘግጥም ሸቶ ካብ ምምዝጋብን ቀረብ ካብ ምግባርን ተወሳኺ ኣብ ዘግጥም ብዘካየዶም 5 ፈተነ ኣብ ልዳት ኣንጻር ጋንታ ብዝተንከፈን 13 ኩዓሳሱ ብዝፈጠሮም 5 ዕድላት እቲ ዝለዓለ ቁፅሪ ናይ ዝግጥም ዝሃረመ ተጻወታ ይገብሮም። ብዘይካዚ ሙሓመድ ሳላሕ ኣብ ዋንጫ ዓለም ሳልሰይቲ ሸቶ ብምዝጋብ ብዓብደል ፋውዚ ብ2 ሸቶታት ተታሒዙ ዝነበረ ግብረ ወሰን ሸቶ ግብፂ ኣብ ዋንጫ ዓለም ናብ ናይ ብሕቶ ኣሰጋጊርዎሎም። ኣብዛ ግጥም ወዲ 34 ዓመትን 7 መዓልታትን ዝነበረ ሙሓመድ ሳላሕ ብዕድመ ዝዓበየ ግብፃዊ ኣመዝጋቢ ሸቶ ዋንጫ ዓለም ኮይኑ ንቀዳሚት ሸቶ ግብፅን ብሰላሕ ንዝተመዝገበት ካልኦት ሸቶ ዝሃንደስተ ሙስጠፋ ዚኮ ኣብ ታሪክ ዋንጫ ዓለም ናይ ፈለማ ተፃወታይ ግብፂ ናይ ሸቶን ቀረብን ኣበርክቶ ዝገበረ ተፃወታይ ንምዃን በቂዑ። ግብፂ ኣብ ዋንጫ ዓለም ንፈለማ ግዜ 3 ሸቶን ናይ ፈለማ ዓወትን ኣብ ዘመዝገበትሉ ግጥም ትረዚጌት ካብ ወንበር ተላዒሉ ናይ ፈለማ ሸቶ ግብፂ ኣብ ዝውድድር ዘመዝገበ ተፃወታይ ኮይኑ ኒውዚላንድ ኣብ ግጥም ዋንጫ ዓለም ቀዲማ ሸቶ ኣመዝጊባ ተረቲዓ ክትወፅእ ንፈለማ እዋናዩ። ዘጊድ 8 ናይ ዋንጫ ዓለም ግጥማት ኣካይዳ ዘላ ኒውዚላንድ ዓወት ከተመዝግባ ይከኣለትን ኣብ 4 ተዓዊታ ኣብ 4 ድማ ማዕረ ወፅያ። ግብፂ ኣብ ዝቕፅል ፀወታ ኣንጻር ኢራን ብውሕዱ ማዕረ ምስ ተፈላለ ናብ ዝቕፅል ዙርያ ምሕላፋ ከተረጋግፅ እያ። ነዚ ምድብ ግብፂ ብ4 ነጥብን 2 ፀብልልታ ሸቶን ቀዳመይት ኮይና ትቕልሶ። ኢራንን ቤልጅምን ብማዕረ 2 ነጥቢ ይኽተልኣ፣ ኒውዚላንድ ድማ ብ1 ነጥቢ ራብዓይ ተርታ ሒዛላ። ግጥማት ዋንጫ ዓለም ሎሚ ሸትን ናብ ፅባሕ ኣብ ዝውግሕ ለይተን ብ4 ግጥማት ቀፂሉ ከምስዩ። በዚ መሰረት ኣርጀንቲና ኣንጻር ኦስትሪያ ሰዓት 8፡00፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡፡
ጆርዳን ኣንጻር ኣልጀርያ ድማ ንጎ 16 ጸወተን ከካይዳየን። ኣብ ቀዳማይ ጸወታ ኣንጻር ጃፓን መዓለ 2-2 ዝተፈላለየት ሆላንድ ኣንጻርታ ንቱኒዝያ ብገፊ 5-1 ረቲዓ መሪሕነት ምድብ 6 ዝተረከበት ሸወደና ገጢማ። ኣሰልጣኒ ሆላንድ ሮናልድ ኮማን ኣንጻር ጃፓን ካብ ዝገጠመት ጋንታ ንኣጥቃዓይ ሳንደርላንድ ብሪያን ብሮበሪዩ ኣብ ክንዲ ኣጥቃዓይ ዌስትሃም ሳመርቪል መሪጹ። ብሮበሪ ዝተገብረሉ ትፅቢት ገና ኣውሽጢ 17 ደቃይቅ እዩ ብታሪካዊ ቁፅሪ መሊሱ። ብሮበሪ ኣውሽጢ 17 ደቃይቅ 2 ሸቶ ኣመዝጊቦ። ብሮበሪ ቅድሚ እዛ ገጥም ኣካይድዎን ኣብ ዝነበረ 13 ኣህጉራዊ ገጥማት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ተፃወታ እዩ። ኣብ ታሪክ ዋንጫ ዓለም ድማ ኣብ ዝወሓደ ደቃይቅ 2 ሸቶታት ናይዚ ውድድር ዘመዝገበ ራብዓይ ተፃወታይ ኮይኑ ብተፃወቲ ሆላንድ ፍፁም ዝተበልፁ ሸወደናውያን ድሕሪ ናይ ማይ ዕረፍቲ ዝሓሸ ምንቅስቃስ
ንምንቅስቃስ ብምንፅብራቅ ብመንገዲ ቪክቶሪያ ኮሬሽን ያሲን ኣያርን ሓላው ርዳት ሆላንድ ቨርብሩገን ብቐጻሊ ክፍትንዎ ጀሚሮም ሆላንድ ንክልተ ሸቶ ብሮበሪ ዓቂባ ንዕረፍቲ መሪሓ ውፅያ ናይ ድሕረፍቲ ፀወታ ክልተ ደቃይቅ ጥራይ ምስ ተላዕሎ ኮዲ ጋግፖ ሳሲት ሸቶ ሆላንድ ኣመዝጊቦም ኣብ መበል 54 ደቂቕ ድማ ንሆላንድ ራብዐይቲ ንውልቁ ድማ ካልእ

ሸቶ ወሲኹ ጋንቱ 4 በሩኽት ምራሕ ዝተዓዘበ ኣሰልጣኒ ሽወደን ግራሃም ፖተር ንኢላንጋ ናብ ሜዳ ቀይሩ ልኢኽዎም። ኢላንጋ ኣይዶንጉየን ኣብ ውሽጢ 4 ደቓይቕ ኣብ ሜዳ ብፅንሓሉ ንሽወደን ሓሳስ ተስፋ ዝሃበት ሸቶ ኣመዝጊብላ። ሽወደን ድሕሪ ሸቶ ኢላንጋ ንልዳት ሆላንድ ክደፍሩ ወይከኣሉን። ብኣንጻሩ ካብ ወንበር ተቐየርቲ ተላዒሉ ናብ ሜዳ ዝኣተወ ሳመርቪል 5 ሸቶ ሆላንድ ወሲኹ። እቲ ግጥም ድማ ብዓወት ሆላንድ ኣብ ልዕሊ ሽወደን 5-1 ተዓፅዩ። ኣብዛ ግጥም 2 ሸቶን ሓንቲ ቀረብን ዝገበረ ኮዲ ጋክፖ ብሉስ ተፀዋታይ ናይ ዝግጥም ተፀዊዑ። ኣብዛ ግጥም ዝተመዝገባ 6 ሸቶታት ኩለን ኣብ መድረኽ ፕሪምየር ሊግ እንግሊዝ ብፀወት ተፀወቲ ዝተመዝገባ ብምዃነን ፍሉይ ይገብሮም። ኣብዛ ግጥም 2 ሸቶ ዝተመዝገበ ኮዲ ጋክፖ ኣብ ናይ ምድብ ግጥማት ዋንጫ ዓለም ብዝተመዝገበን 5 ሸቶታት ምስ ወናኒ ናይቲ ክብረ ወሰን ሆላንዳዊ ሮቢን ቫን ፐርሲ ተመዓራርዩ። ሆላንድ ኣብ ሓደ ግጥም ዋንጫ ዓለም ብመንገዲ 2 ተፀወታ ከ2 ሸቶ ከተመዝግብ ንካልኣይ ግዜ እዩ። ኣብ ዋንጫ ዓለም 2014 ኣብ ልዕሊ ስጳኛ 5-1 ኣብ ዝተዓወተትሉ ሮቢን ቫን ፐርስን ኣርየን ሩበንን ከ2 ሸቶታት ኣመዝጊቦም ምንባሮም ኣይርስዕን። ሽወደን ኣብ ታሪኻ ኣብ ግጥማት ዋንጫ ዓለም 3 ልዕሊን ሸቶታት ተመዝጊብዋ ክትስዓር ድሕሪ 1958 ብብራዚል ኣብ ፍጻመ ዝገጠማ ናይ 5-2 ስዕረት ንፈለማ ግዜ እዩ። ሽወደን ንቀዳሞት 3 ግጥማታ ድሕሪ ምዕዋታ ኣብ ናይ ምድብ ግጥማት ዋንጫ ዓለም ኣንጻር ኤውሮጳውያን ሃገራት ኣብ ዘካየረቶም ናይ መወዳእታ 15 ግጥማት ክትዕወታ ኣይከኣለትን። ኣብ 5 ማዕረ ወፅያ ኣብ 8 ድማ ተረቲዓ። ናብ ሰንበት ኣብ ዘውግሐ ለይቲ ኣባላት ናይ ዝምድብ ጃፓን ኣንጻር ቱኒዝያ ኣብ ዘካየደ ግጥም ጃፓን ካብ ዩዌዳ 2 ሸቶታት ካብ ካማዳን ኢቶን ድማ 1 ሸቶ ብምዝጋብ ኣብ ልዕሊ ቱኒዝያ ብገፊሕ 4 በሮ ተዓዊታ። ኣብ ቀዳማይ ፀወታ ብሽወደን 5-1 ድሕሪ ምርትዓ ንኣሰልጣኒ ሳብሪ ኣብ ቀዳማይ ፀወታ ዘሰናበተት ናይ ፈለመ ሃገር ቱኒዝያ ናብዚ ኣንጻር ጃፓን ዘካየደቶ ግጥም ኣብ 2018 ንሞሮኮ ኣብ 2022 ድማ ንስዑድ ዓረብ ዝመርሐ ሃርቬ ሮናርዲያ ቆፂራቶም። ንጃፓንን ቱኒዝያን ዝረኸበ ግጥም መበል 1000 ፀወታ ዋንጫ ዓለም ብምንባሩ ነዚ ግጥም ዝመርሐ ማእከላይ ዳኛ ብፍሉይ ዲዛይን ዝተሰርሐ ማልያ ተኸዲኑ ኣትዩ። ጃፓን ኣብ ታሪክ ዋንጫ ዓለም ኣብ 4 ተኸታተልቲ ግጥማት ኣይተሰዕረትን። ኣብ 2 ተዓዊታ ኣብ 2 ድማ ማዕረ ወፅያ። ኣብ ታሪኻ ድማ እቲ ዝነውሐ ብዘይ ስዕረት ዝኸረቶ ጉዕዞ ዋንጫ ዓለም እዩ። ጃፓን ዘመዝገበቶ 4 ሸቶታት ኣብ ታሪክ ናይ ዝውድድር ብኤስያዊት ሃገር ዝተመዝገበ እቲ ዝበዝሐ ሸቶታት እዩ። በዚ መሰረት ንምድብ 6 ሆላንድን ጃፓንን ብተመሳሳሊ 4 ነጥቢ ብፀብለታ ሸቶ ተበላሊፀን ይቕልሱ ኣለዋ። ሽወደን ብ3 ነጥቢ ሳልሲቲ፣ ቱኒዝያ ድማ ብባዶ ነጥቢ 4ይ ተርታሒዛላ። ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ሓዳስ ተሳታፊት ሃገር ናይ ዝውድድር ኩራሳኦ ብዘመዝገበቶ 7 ሸቶታት ዛጊድ እቲ ዝገፍሐ ውፅኢት ናይ ዝውድድር ኣመዝጊባ ዘላ ጀርመን ኣንጻርታ ንኤኳዶር ረቲዓ 3 ነጥቢ ዝነበረ ኣይቮሪ ኮስት ያገጢማ። ኣይቮሪ ኮስት ኣብ መበል 30 ደቂቕ ሓለቓ ጋንታ ፍራንክ ኬሲ ብዝቑፅርላ ሸቶ ንዕረፍቲ 1-0 መሪሓ ውፅያ። ኣይቮሪ ኮስት ንዕረፍቲ ሒዛቶ ውፅያ ዘላ መሪሕነት ክሳብ ምድብ 90 ደቂቕ ብዝቕፅል እንተዳ ኮይኑ እታ ቀዳመይቲ ኣፍሪቃዊት ሃገር ናብ ዝቕፅል ዙርያ ዝሰገረት ክገብራ እዩ። ኣንጻር ክሮሳዊ 7 ሸቶ ዘመዝገበ መስመር መጥቃዕቲ ጀርመን ኣብ ዝግጥም ከም ዝሓለፈ ውሕሉል ኮይኑ ይቀረበን። ኣሰልጣኒ ጀርመን ዩልያን ኔግለስመን ኣብ መበል 60 ደቂቕ ንፓቭሎቪች ብኤምሪ ንጃማል ሙስያላ ብኡንዳቭ ንሳነ ድማ ብለወሊን ቀይሩ ይትዎም። ኣብ ብራይተን ፈሺልካ ተባሂሉ ናብ ሽቱትጋር ዝተፋነወ ኡንዳቭ ኣብ መበል 68 ደቂቕ ንጀርመን ማዕረ ዝገበረ ሸቶ ኣመዝጊቡ። ምሸቱ ዝነበረት ኡንዳቭ ፀወታ ማዕረ ክዛዘም እናተቃረበ ኣብ መበል 4 ደቂቕ ልቢ ኣይቮርያውያን ዝሰበረት ካልኦት ሸቶ ወሲኹ ጅግና ናይዛ ምሸት ኮይኖም ስዩም። ጀርመን ኣብ ልዕሊ ኣይቮሪ ኮስት ብዘመዝገበቶ ናይ 2-1 ዓወት ናብ ዝቕፅል ዙርያ ምሕላፋ ርጉፅ ገይራ። ጀርመን ኣብ ዝሓለፉ 2 ውርድራት ዋንጫ ዓለም ካብ ናይ ምድብ ግጥማታ ከም ዝተኣልየት ኣይርስዕን። ብዘይካዚ ጀርመን ንቀዳሞት 2 ናይ ምድብ ግጥማታ ብዓወት ክትጅምር ድሕሪ ዋንጫ ዓለም 2006 ንመጀመርያ ግዜ እዩ። ብ3 ሸቶታት 2 ቀረብ ንብሉፅ ኣመዝጋብ ሸቶ ናይ ዝውድድር ክመርሕ ጀሚሩ ዘሎ ኡንዳቭ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ። ብሊቨርፑል ዝህደን ዘሎ ናይ ክንፊ ኣጥቃዓይ ኣይቮሪ ኮስት እያን ዲያሞንደ ሓደ ካብቶም ንጀርመን ሕማም ርእሲ ኮይኖም ዘምሰይዋ ተፃወት እዩ። 56.1 ሚታዊት መጥቃዕቲ ኣይቮሪ ኮስት ብመስመር ያን ዲያሞንደ ዝተካየዱ ፈተነታት እዮም። ኣብዛ ፀወታ ውድ 29 ዓመትን 183 መዓልታትን ዝነበረ ፍራንክ ኬሲ ኣብ 2010 ኣብ ግጥም ኣንጻር

ብራዚል ኣብ 32 ዓመቱን 101 መዓልታትን ሾቶ ዘመዝገበ ዲድየር ድሮግባ ተኸቲሉ ካልኣይ ብዕድመ ዝዓበየ ኣብ ዋንጫ ዓለም ሾቶ ዘመዝገበ ኣይቮርያዊ ተፀወታይ ኮይኑ ውንዳቭ ኣብ ግጥም ዋንጫ ዓለም ካብ ወንበር ተላዒሉ ኣብ 5 ሸቶ ኣስተዋፅኦ ገይሩ 3 ሸቶ ኣመዝጊቡ 2 ድማ ናይቂ ሸቶ ቀረብ ገይሩ

ኣባላት ምድብ ሓሙሽተ ኤኳዶር ኣንጻር ኩራሳኦ ኣብ ዘካይዶ ግጥም ብዘይሸቶ ባዶ ባዶም ፍላይን ስዒቡ እታ ዝነኣሰት ኣብ ዋንጫ ዓለም ክትሳተፍ ክኢላ ዘላ ኩራሳኦ ናይ ፈለማ ናይ ዋንጫ ዓለም ነጥቢ ረኺባ። ኩራሳኦ ኣብ ዝግጥም ታሪካዊት ሓንቲ ነጥቢ ሒዛ ክትወፅእ ዝኽኣለት ሓላው ርዳታ ኤሎይ ሩም ኣብ ምዕጋት ፈተነታት ተፃወቲ ኤኳዶር ብዘርኣዮ ድንቂ ብቕዓት እዩ። ኤሎይ ሩም ኣብዛ ግጥም 15 ፈተነታት ብምድሓኑ ምስቲ ኣብ ታሪክ ዋንጫ ዓለም ዝበዝሐ ምድሓን ተባሂሉ ብናይ ቅድም ሓላው ርዳት ሕቡራት መንግስትታት ኣሜሪካ ቲም ሃዋርድ ዝተመዝገበ ክብረ ወሰን ተመዓራርዩ። ቲም ሃዋርድ ኣብ 2014 ኣብ ግጥም ኣንጻር ቤልጅም 15 ፈተነታት ኣብ ሓደ ግጥም ከም ዘድሓነ ኣይርስዕን። ኤኳዶር ኣብዚ ግጥም ዋላ እኳ 27 ፈተነታትን 3 ነጥቢ ባዶ 5 ተኽእሎ ምምዝጋብ ሸቶ እንትነብራ ንሓላው ርዳት ኢሎን ሩም ሰጊራ ንኩዕሶ ኣብ መርበብ ኣንጻር ጋንታ ከተዕርፍ ኣይከኣለትን። ኣብ ቀዳማይ ፀወታ ብኣይቨሪኮስት ሓደ ባዶ ዝተሰዕረት ኤኳዶር መስመር መጥቃዕታ ኣብ ክልቲኡ ግጥማት ካብ ዘካየዶም 39 ፈተነታት ሸቶ ከመዝግብ ኣይከኣለን። እዚ መስመር ኣብ መጻረይ ግጥማት ካብ 18 ግጥማት 14 ሸቶ ኣመዝጊቡ ነይሩ። እዚ ግጥም ድሕሪ 1966 ብወገን ክልተ መጋጥምቲ ክለባት 18 ታርጌቶም ዝወቕዑ ፈተነታት ተኻይዶም ከብቅዑ ሸቶ ዘይተረኣዮ ናይ ፈለማ ግጥም ዋንጫ ዓለም እዩ። ኩራሳኦ ኣብዚ ግጥም 5:32 ልዕሊኡን ዝዕድሚኦም ተፃወቲ ምስ ቀዳሞ ተሰለፍቲ ኣውሪዳ። ድሕሪ 6:5 ተመሳሳሊ ዕድመ ዘለዎም ተፃወቲ ዘውረዳ ኢራንን ብራዚልን ተኸቲላ ድማ ሳልሰይቲ ሃገር ኮይና በዚ መሰረት ጀርመን ንምድባ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ። ኣይቨሪኮስ ብ3 ነጥቢ ካልኢቲ፣ ኤኳዶር ብ1 ነጥቢ ሳልሰይቲ፣ ኩራሳኦ ድማ ብተመሳሳሊ 1 ነጥቢ ብፀብለልታ ሸቶ ተበሊፃ ራብዓይ ተርታ ሒዛላ። ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ሎሚ 22 ሰነ እዩ ንሎሚ ዕለት ሰዓት 9 ምሸት ዝተዳለወ ዜናታት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ንምክትሳልኩም ብክብሪ ዝዕድም እስቲፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣመሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባ ሃይኮታ ምሳል ማዕት መስና ኣዊ ሕርሻ ዘትዮም ኣብ ንኡስ ዞባታት መልቁን ጎልጅን 890,000 ናቕፋ ንስድራ ስዋኣት ተመቓሪሖም። ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠንን ቺካጎን ንሰማእታቶም ብሓበን ዘኪሮም። ሊባኖሳዊ ምንቅስቃስ ሕዝቡላሕን ወተሃደራዊ ህድላወ እስራኤል ኣብ ግዝኣት ሊባኖስ ዘይቅቡል ክብል ነፂግዎም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጾም። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም። ዝርዝር ዜና ኣብ ንኡስ ዞባ ሃይኮታ ብመስናዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ኣሎ። ኣብ ዝተፈላለያ ምምሕዳራት ከባቢ ዝተፀንዐ 1700 ሄክታር ድማ ንኣልማዕቲ ክዕደል ዝተጀመረ መስርሕ ኣብ ምፅፋፍ ይርከብ ኣሎ። ኣመሓዳሪ ዞባ ምሳል ማዕቲ ናይቲ ንኡስ ዞባ ብዛዕባ ንጥፈታቶም ዘትሎ ወኪል ኤሪና ተስፋኣሎም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓድጎ ክቅርቦ እዩ።
1: ኣመሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ ኣብ ንኡስ ዞባ ሃይኮታ ምስዝርከቡ ልማዕቲ መስናዊ ሕርሻ ኣብ ኣገባብ ኣጠቓቕማ መሬትን ምሕደራ ማይን ዘተኮረ ርከብ ኣካይዱ። እቲ ዞባ ንክረምታውን መስናእውን ልምዓት ምቹኡን ሰፊሕን መሬት

0: ትን ካልእ ጸጋታትን ከም ዝውንን ብምጥቃስ ልዕሊ 224760 ሄክታር ብክረምታዊ 15700 ሄክታር ብመስኖኣዊ 54,000 ሄክታር ድማ ብክረምታውን ንግዳውን ኣገባብ ዝለምዕ ምዃኑ ዝጠቐሰ ኣምባሳደር ማሕሙድ ሓረስቶት እቶታውነቶም ክብ ብምባል ማሕበረ ቆጠባዊ ነባብሮኦም ንከመሓይሹ ዓቲቦም ክሰርሑ ኣተሓሳሲቦም ምስናኣዊ ሕርሻ ብዓብኡ ኣብ ጻዕሪ ሓረስታይ ስለ ዝምርኮስ ኣልማዕቲ ምስክኢላታት ክላዘቡን ንዝተዋህቦ መምርሒታት ኣባይታ ብግቡእ ከተግብሩን ብምዝኻር ሳዕቤናት ኬሚካላዊ መድሃኒትን ድኹዕና መሬት ጥዕና ሰብን ኣከባብን ተገንዚቦን ከወግድዎን ውርፁፅ ምሕደራ መሬት ከዘውትሩን ጸዊዖም ኣምባሳደር ማሕሙድ ኣስዒቡ ብመስናኣዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ዘለዎኑ ዞባ ሃይኮታ ሓረሶት ዝተፈላለዩ ኣሕምልትን ፍረታትን ብምዝራ ቁጠቦኦም ንምምሕያሽ ጻዕርታት የካይዱ እኳ እንተለዉ ንዝበለጸ ዕቤትን ለውጥን ኣብ ምምሕዳራት ከባቢ ሃደምደሚ ፌስኮ ኣለቡ ግራሻ ጉርሱብ ሓሸንኪትን ሃይኮታን ዝተጸንዐ 1700 ሄክታር ንኣውፈርቲ ንምዕዳል ዝተጀመረ መስርሕ ኣብ ምጽፋፍ ከም ዝርከብ ኣረድዩ ኣብ መወዳእታ ድማ ሓርሶት ኣብ ክንዲ ኣብ ኣሕምልቲ ጥራይ ዝድረቱ ኣብ ምርባሕ እንስሳታት ኣድሂቦም ውፅኢት ጸባን ስጋን ምስሳን ንጥፈታቶም ክሕይሉ ብምዝኻር ካብ ዝረአ ብርሰት ሃብቲ ገረብ ክቕጠቡ ግብሪ ሕርሻን ጥሪትን ኣብ ግዜኡ ክኸፍሉ ሓርሶት ኣብ ማሕበር ክጥርንፉን ብደ ዋንንካ መሬት ምግባት ከወግዱን ኣተሓሳሲቦም ተሳተፍቲ ኣብ ዝሃቦ ርእቶ ስግረ ደባዊ ኣዝእቲ ጥቡቕ ምቁጻር ክግበረሉ ዘልምዕዎ መሬት ኣብ ቤት ጽሕፈት ካዳስተር ዝምዝገበሉ ባይታ ክፍጠረሎም መመርመሪ ጥዕና ጥሪት ላቦራቶሪ ኣብ ከባቢኦም ክዋደድ ከምኡውን ሽግር መሬት ሕርሻ ዘለዎም ሓርሶት ፍታሕ ክግበረሎም ተላብዮም
1: ኣብ ዞባ ጋሽባርካ ንኡስ ዞባታት መልቅን ጎልጅን ብምኽንያት 20 ሰነ ህዝብን ሰራሕተኛታት መንግስትን ዘዋፅዎ 890,000 ናቕፋ ንስድራ ስዋኣት ተመቓሪሖም በዚ መሰረት ኣብ ንኡስ ዞባ መልቂ ብ17 ሰነ ኣብ ዝተካየደ ስነ ስርዓት 90,000 ናቕፋ ንስድራ ስዋኣት ከም እተዓደለ ኣካየደ ስቲ ስራሕቲ ንኡስ ዞባ ኣቶ ህንፃኣብ ወልዱ ገሊፆም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ብወገኑ እቲ ሓገዝ መርኣያ ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ እቲ ገንዘብ ካብ 19 መማሕደራት ከባቢ ንዝተለለያ ስድራ ቤታት ከም እተኸፋፈለ ሓቢሮም ኣመሓዳሪ ንኡስ ዞባ መልቂ ኣቶ ዘርኣይ በርሀ ድማ ስለቲ ዝተወስደ ተበግሶ ብምምጓስ ኪንዮቲ ቅጥባዊ ሸነኽ ዝኸይድ ረዚን ትርጉም ስለ ዘለዎ ብዝተወደበ መልክዕ ክቕፅል ተላብዮም ብተመሳሳሊ ኣብ ንኡስ ዞባ ጎልጅ ህዝብን ሰራሕተኛታት መንግስትን ዘዋፀዎም 800,000 ናቕፋ ንስድራ ስዋኣት ተመቓሪሖም ኣብቲ ኣጋጣሚ ኣመሓዳሪ ንኡስ ዞባ ጎልጅ ኣቶ ደሴ ገብረ ሚካኤል ኣብ ዘስምዖ ቃል ናብዮ ስድራ ስዋኣት ሓላፍነት ኩሉ ዜጋ ከም ዝኾነ ብምጥቃስ ብፍላይ ኣብ ማሕረስ ዝግበር ዘሎ ሓገዝ ንስድራ ስዋኣት ብዝለዓለ ክድፍኣሉ ምዃኑ ኣረዲኦም ኣብ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠርን ቺጋጎን ዝነብሩ ኤርትራውያን ንሰማእታቶም ብሓበን ዘኪሮም ከካቦቱ ዝበፅሐና ትሕዝቶ ብመልክዕ ጸብጻብ ተወሃሂድሎ ዳናይት ተስፋ ዝግኸ ተቕርበ እያ
2: ኣብ ዝተፈላለያ ከተማታት ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ደውሓ ቀጠርን ሺካጎ ሕቡራት መንግስታት ኣሜሪካን ዝነብሩ ኤርትራውያን ንሰማእታቶም ብልዑል ክብርን ሓበንን ዘኪሮም ኤርትራውያን ነበርቲ 26 ካንቶናት ስዊዘርላንድ ዝወደብዎ መደባት ዝኽሪ ሓበን ብሰልፊ ሽምዓ ናይ እግሪ ጉዕዞን ስነ ጥበባዊ መሰናድኦታትን ዝተሰነየ ምንባሩ ካብ ኤምባሲ ኤርትራ ዝበፅሓና ሓበሬታ ኣፍሊጡ ኣብ ጀኔቫ ኣብ ዝተኻየደ ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተረኽበትሉ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይ ንታሪኻዊ ፍጻሚ 20 ሰነ ድሕሪ ምግላጽ ዝኽረ ሰማእታት ንኤርትራውያን ታሪኻዊ ሓላፍነትን ዕለተ ምሕዳስ መብፅዓን ምዃኑ ሓቢሩ ኣቦ ምንበራትን ሓለፍትን ካንቶናት ብወገኖም 20 ሰነ ንዝተኸፍለ ረዚን ዋጋ ብሓበን እናዘከርና ሕድሮም ንምትግባር መብፅዓና ንውፉይ ስራሕ እነረጋግፀላ ዓለት ምዃና ብምግላጽ ስድራ ስዋኣት ምጥዋር ንመንግስቲ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ነፍሲ ወከፍ ዜጋ እጃሙ ከበርክት ኣዘኻኺሮም ኣብ ከተማ ለንደን ዓባይ ብሪጣንያ ኣብ ዝተኻየደ ዝኽርሓበን ተሳተፍቲ ብመንእስያትን ዝተመርሐ ሰልፊ ኣሰኒዮም ቀንዴል ብምብራኽ ናይ ሓባር ናይ እግሪ ጉዕዞን ናይ ሓደ ደቂቕ ናይ ሕልና ጸሎትን ኣካይዶም። ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝቢ ኤርትራ ናጽነቱ ንምርግጋጽን ንምውሓስን ንዝሓለፎ መሪርን ጽንኩርን መድረኻትን ዝኸፈሎ ረዚን ዋጋን ብምጥቃስ ኤርትራውያን ነበርቲ ዓባይ ብሪጣንያን

0: ኣየርላንድን ሕድሪ ሰማእታት ብምኽባር ማዕከን ሕድሪ ሰማእታት ንምስሳንን ስድራ ሰማእታት ንምጥዋርን ግብራዊ ኣበርክቶ ክገብሩ ፀዊዑ። ኣብ ከተማታት ሼፊልድ፣ ሌስተር ሲቲ፣ ኒውካስል፣ ሊቨርፑል፣ ኖቲንግሃም፣ ኮቨንትሪ፣ ብሪስቶል፣ ካርዲፍ፣ ዌክፊልድ፣ ሚድልስብሮ፣ ሳውዝሃምተን፣ ሚልተን ኬነስ፣ ግላስጎ፣ በርሚንግሃም፣ ማንቸስተር፣ ሊድስን ብራይተንን እውን 20 ሰነ መዓልቲ ሰማእታት ኤርትራ ብልዑል ሓበን ተዘኪሮም። ኣብቲ ኣጋጣሚ ብጠቕላላ 25357 ፓውንድ ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ኤርትራውያን ነበርቲ ሃገረ ቀጠር ብ19 ሰነ ኣብ ዝወደብዎ ተመሳሳሊ ናይ ዝኽሪ መደብ ማሕበረኩም 10,000 ርያል፣ ተሳተፍቲ ናይቲ መደብ ድማ 7200 ርያል፣ ብድምር 17200 ርያል ደገፍን ስድራ ስዋኣት ኣበርኪቶም ብድምር 17200 ርያል ደገፍ ንስድራ ስዋኣት ኣበርኪቶም። ኣብቲ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ዝርከቦም ብርክት ዝበሉ ዜጋታት ዝተሳተፍዎ ናይ ዝኽሪ መደብ ምብራህ ሽምዓ ክካየድ እንከሎ ንሰማእታት ዘመጉስን ሓላፍነት ምሕብሓብ ስድራ ቤቶም ናይ ነፍሲ ወከፍ ዜጋ ከም ዝኾነ ዘገንዝብ መደረታትን ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማ ሺካጎ ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን ንሰማእታቶም ብሓበና ብዝዘከርሉ ኣጋጣሚ መብፅዖም ንምትግባር ሕድሪ ሰማእታት ኣረጋጊፆም። እቲ ሃገራዊ ክብርታት ናብ ህፃናት ብዘስርፅ ኣገባብ ዝተካየደ ናይ ዝኽሪ መደብ ብናይ እግሪ ጉዕዞን ስነ ጥበባዊ ትሕዝቶን ዝተሰነየ ነይሩ። ኣብ መወዳእታ ሓላፍነት ምንባይ ተወሰኽቲ 35 ስድራ ሰማእታት ን2 ዓመት ከም ዝወሰዱ እቲ ዝበፅሐና ሓበሬታ ኣፍሊጡ።
1: ነመስግነኪ ዳናይት። ኣብ ንኡስ ዞባ ጎልጅ ኣብ ዓመተ ትምህርቲ 2025-2026 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ዝተገብረ ወፍሪ ኣተባባዕ ውፅኢት ከም እተረኽቦ ሱፐርቫይዘር መዋእለ ህፃናት ኣብቲ ንኡስ ዞባ መምህር ታልከ መሓመድ እድሪስ ገሊፆም። ንኤሪና ኣብ ዝሃቦ ሓበሬታ መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ብፍላይ ኣብ 2025 ብዝተወስደ ስጉምቲ ኣብ ኩለን ምምሕደራት ከባቢ ንተምሃሮ ብዝምችእ ብርክት ዝበላ ትካላት ከም እተሃንፃ ኣብሪሆም። ድሮ 41 መዋእለ ህፃናት ክህነፃ ንክለዋ ንልዕሊ 2390 ተምሃሮ ኣገልግሎት ክህባ ከም ዝሓገያ ዝሓብረ ምምህር ታልከም ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ መሻርክቲ ኣካላት ስድራ ቤታትን መምህራንን ክሕየላ ተሓሳሲቦም። ርእሰ መምህር መዋእለ ህፃናት መምህር ሮሜላ ገብረ ሚካኤል ብወገና ብቅድመ ትምህርቲ ዝሓለፈ ተምሃራይ ኣብ ዝቕፅል ጉዕዞ ትምህርቱ ዕውት ከም ዝኸውን ብምግላፅ ስድራ ቤታት ነዚ ብግቡእ ክግንዘብኦ ተላብያም። ኣብ ንኡስ ዞባ ድባርባ ነበርቲ ዓዲ ገብራይን ዓዲ ከፈለትን ብተበግሶኦም 15 ክፍልታት ዘለዎ መፀበይ ነፍሰ ፁራት ይሰርሑ ኣለዎም። እዚ ኣብ መደበር ጥዕና ምምሕዳር ከባቢ ዓዲ ገብራይ ዝሰላሰል ዘሎ ህንፃው ስራሕ ድሮ 75 ሚታዊት ከም ዝበፅሐ ነቲ ዕማም ዝከታተሉ ዘለዉ ገሊፆም። ኣካየደ ስራሕ ምምሕዳር ንኡስ ዞባ ድባርባ ኣቶ ተክለ ማርያም ገብረ ኢየሱስ ኣብ ዝሃቦ ቃል መደበር ጥዕና ዓዲ ገብራይ ንዓድታት ዓዲ ገብራይ፣ ዓዲ ከፈለት፣ ዓዲ ከልከልቲ፣ ዓዲ ሃሎ፣ ዓዲ ሰልዳይት፣ ዛውል፣ ጣላን ባምቆን ኣገልግሎት ከም እትህብ ብምሕባር እቲ ህንፃ ንክዛዘም ምምሕዳር ንኡስ ዞባ ካብኡ ዝሕተት ደገፍ ከም ዝገብር ሓቢሮም። ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማንኤል ምሕረት ኣብ ወገኑ ነቲ ተበግሶን ዝወሰዱ ነበርቲ የውሃንኡ ድሕር ምግላፅ ሚኒስትር ጥዕና ናይ ሞያውያንን ናውቲ ጥዕናን ጠለባት ንምምላ ድሉ ምህላው ኣረጋጊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ብክብሪ ንዕድም። ሊባኖሳዊ ምንቅስቃስ ሕዝቡላህ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎም። ዝተገልፀ ቀዳማይ ሚኒስተር እስራኤል ቤንጃሚን ናታንያሁን ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ፀጥታ ዞባ ክልሉ ከም ዝፀንሕ ትማሊ 21 ሰነ ድሕሪ ምሕባሮም እዮም። መራሒ ምንቅስቃስ ሕዝቡላህ ነዒም ቃሲም ኣብ ዝሃቡ መግለፂ ሰራዊት ሊባኖስ ልዕላውነት ሃገሩ ናይ ምሕላው ሓላፍነት ዘለዎ እንኮ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ንወተሃደራዊ ህላወ እስራኤል ዝኸውን ቦታ ከምዘየለ ኣፍሊጦም። ደገፍ ኣሜሪካ ንእስራኤል ወተሃደራዊ ስርሒታታ ክትቅፅል የተባብዓ ከም ዘሎ ብምውቃስ ኣብ መጻኢ ዝብፃሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤልን ካብ ደቡባዊ ሊባኖስን ዘጠቓልል ክኸውን ከም ዝግባእ

ሚሩሎም እስራኤል ኣብ መወዳእታ 224 ምስ ምንቅስቓስ ሕዝቡላህ ዝበፅሓቶ ስምምዕ ምቁራፅ ተኽሲ ሰራዊታ ካብ ሊባኖስ ክስሕብ ዘጠቓለለ እኳ እንተነበረ ዛጊድ ተግባራዊ ከም ዘይኮነ ጸብጻባት የረድኦም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ጸብጻባት ይሕብሮም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጃ ከም ዝበፅሐ ተገሊፆም። ብመሰረት ጸብጻባት ፍርያት ነዳዲ እቲ ሃገር ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጦም። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2 ክሳብ 4 ቢልዮን ዶላር ክትረክብ ከም ዘላ ተገሊፆም። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቤት ይግበረሉ። ቀንዲ ምንጭ ቁጠባዊ እቶት ሊብያ ዝኾነ ፅላት ነዳድን ጋዝን ካብ 2013 ኣብቲ ሃገር ተኸሲቱ ብዘሎ ፀጥታውን ወተሃደራውን ቅልውላው ብከቢድ ከም እተሃሰየ ይጥቀስ። በቲ ግዳማዊ ምትእትታው ዝጠንቅ ቅልውላው ኣስታት 500,000 ሰባት ክቕተሉ ከለዉ ሚልዮናት ከም ዝተመዛበሉ ጸብጻባት የረድኦም። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ሎሚ 22 ሰነ ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም። ቀዳማይ ሚኒስትር ስታርመር ነዚ ስጉምቲ ክወስድ ዝተገደደ ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቀጠባውን ቅልውላው ከምኡውን ካብቲ ንሱ ዝመርሖ ሰልፊ ሰራሕተኛታት ብዝመፆ ፀቕጥን ተቃውሞን ምዃኑ እዩ ዝግለፅ ዘሎም። በዚ ድማ ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻርሻይ ቀዳማይ ሚኒስትር ብሪጣንያ ኮይኑ ተመዝጊብሎም። እንተኾነ ግና ክሳብ ዝመፀ ወርሒ መስከረም 2026 ተካይኡ ዝምረፅ ካብ ስልጣኑ ክፀኒሕ እዮም። ኬር ስታርመር ኣብ ወርሒ ሓምለ 2024 እዩ ብዓብላሊ ድምፂ ቀዳማይ ሚኒስትር ብሪጣንያ ኮይኑ ተመሪፆም። ቀዳሞት ሚኒስትራት ዝነበሩ ቦሪስ ጆንሰንን ሊዝ ትራስን ቁጠባዊ ቅልውላው ኣብ ብሪጣንያ ብዝፈጠሮ ፀቕጢ ኣቐዲሞም ስልጣኖም ምግዳፎም ዝዝከር እዮም። መስርሕ ምምራፅ ሓድሽ ቀዳማይ ሚኒስትር ብሪጣንያ ዝመፅእ 9 ሓምለ ክጅምር ምዃኑ ተፈሊጡሎም። ኣብ ኢንዱስትራዊት ከተማ ራስ ላፋን ቀጠር ኣብ ዝርከብ ዓብ ትካል ባህርያዊ ጋዝ ብዘጋጠመ ሓደጋ ኖት ግንባርዕን ብውሕዱ 13 ሰባት ከም ዝሞቱን 66 ሰባት ከም ዝቆሰሉን ማዕከናት ዜና ቃሊሐን። እቲ ነትጊ ሰራሕተኛታት ብሰንኪ ግጭት ኢራንን ኣሜሪካን ተቋሪፁ ዝፀንሐን ጥፈታት እቲ ትካል ዳግማይ ንምጅማር ኣብ ዝፍትንሉ ዝነበሩ እዋን ኣጋጢሞም። ሚኒስተር ውሽጣዊ ጉዳያት ቀጠር እቲ ሓደጋ ብሰንኪ ቴክኒካዊ ፀገማት ከም እትኸስተ ሓቢሩሎም። ብዘይካዚ ኣህዱታት ሲቪላዊ ድሕነት ድሃዮም ዝጠፍአ ግዳያት ናይ ምድላይ ስርሒት የካይዱ ከም ዘለዎ ኣፍሊጦም። ምዝ ሓደጋ ብዝተኣሳሰር ዋጋ ባህርያዊ ጋዝ ኣብ ሃገራዊ ዕዳጋታት ብ400 ሚታዊት ክብ ኢሉሎም። ኣብ መንጎ ኣሜሪካን ኢራንን ኣብ ስዊዘርላንድ ዝተካየደ ቀጥታዊ ዝርርብ ብፅቡቅ ምርዳእ ከም እተዛዘመ ተገሊፆም። ኣብቲ ብ21 22 ሰነ ዝተካየደ ርክብ ክልቲኤን ዛሃገራት ናይ መወዳእታ ስምምዕ ንምኽታም ዝኽእል መርሓ ጎደና ከም ዘዳለዋን ኣብ ውሽጢ 60 መዓልታት ስምምዕ ንምኽታምን ንእትዝትን እትከታተልን ሓበራዊት ኮሚተ ክቆማ ከም ዝተሰማምዓን መንጎጅናታት ናይ ትዘተ ዝኾና ፓኪስታንን ቀጠርን ኣፍሊጠን። ብዘይካዚ ድሕነት መጻብቢ ሆርሙዝ ዝካየድ ምንቅስቓስ ንግዳውያን መራኸብ ንምርግጋፅን ዘይምርጋእ ንምውጋድን ቀጥታዊ ናይ ርክብ መስመር ንምምስራት ከምኡውን ኣብ ልዕሊ ሊባኖስ ንዝካየድ ወተሃደራዊ ስርሒት እስራኤል ንምቁራፅ ዝኽእል ፍሉይ ኣሃዱ ንምቓም ከም እተረዳድኣ እውን ተቓሊሖም። ንልኡኽ ኣሜሪካ ዝመርሐ ምክትል ፕሬዚደንት ጄዲ ቫንስ ኣብ ዝሃቦ መግለፂ እቲ ዝርርብ ናይ መወዳእታ ስምምዕ ንምኽታም ዝኽእል ጽኑዕ መሰረት ከም ዘንጸፈ ብምጥቃስ መጻብቢ ሆርሙዝ ከም እትኸፍተን ኢራን ተቆጻጸርቲ ኣህገራዊ ትካል ኒክሌሳዊ ጸዓት ናብ ሃገራ ክኣትዉ ከም ዘፍቀደትን ሓቢሮም። ኣብቲ ርክብ ኢራን ብኣፈኛ ባይቶ መሓመድ ባግር ቃሊፍ ባብን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ብዝተመርሐ ልኡኽ እያ ተወኪላ። እዚ ከምዚ ኢሉ እንከሎ ኣብ መንጎ ኣሜሪካን ኢራንን ዝካየድ ናይ ታሕተዋይ ደረጃ ቴክኒካዊ ዝርርብ ዝመፅእ መዓልታት ክቕፅል ምዃኑ ተፈሊጡሎም። ብኻልእ ወገን ቤት ፅሕፈት ግምጃ ኣሜሪካ ንኢራን ንዝቕፅል 60 መዓልታት መሸጣ ነዳዲ ከተካይድ ግዜያዊ ፍቓድ ከም ዝሃበ ሓቢሩሎም።
ብዝብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ናብ 77 ዶላር ከም ዝነከየ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት

ካብ ዝጅምር እቲ ዝተሓተ ከም ዝኾነ ተቓሊሕሎም። ህዝባዊት ሪፐብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገባ ኣስፊራ። እቲ ስጉምቲ መልሰ ግብሪ ናይቲ ኣሜሪካ ኣብ ዝሓለፈ ቀረባ እዋን ኣብ ልዕሊ ዝተወሰና ትካላት ሃገሩ ዘፅናዓቶ ንግዳዊ እገዳ ምዃኑ ሚኒስትሪ ንግዲ ቻይና ትማል 21 ሰነ ኣብ ዘውፅኦ መግለፂ ሓቢሮም። እቲ እገዳ ተኣጊደን ዘለዋ ኩባንያታት ንሲቪላውን ወተሃደራውን መዓላታት ዘገልግል ፍርያት ናብ ቻይና ከይልእኻ ዝዓግድ ኮይኑ ረብሓታት ሃገሩ ንምሕላው ኣገዳሲ ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣረዲኦም። ኣሜሪካን ቻይናን ብኣንጻር እቲ ንግዳዊ ፍልልያት ንምፅባብ ዘካይድኦ ዘለዋ ዝርርብ ኣብ ሕድሕደን እገዳታት ይውስና ስለ ዘለዋ ኣብ መንጎአን ዝግበር ንግዳዊ ምልውዋጥ ብኣሉታ ይፅሎ ከም ዘሎ ይጥቀስ። ኣብ 224 ኣስታት 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ቻይናን ኣሜሪካን ኣብ 225 ናብ ኣስታት 570 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም። ኣውስትራልያን ካናዳን ኣብ ምምዕባል ወተሃደራዊ ዝምድናአን ዘተኮረ ናያስታት 2 ቢልዮን ዶላር ውዕል ተፈራሪመን። እቲ ትማሊ 21 ሰነ ዝተኸተመ ውዕል ኣውስትራልያ ንካናዳ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ሚኒስትርታት ምክልኻል ክልቲአን ሃገራት ሓቢሮም። እቲ ዘመናዊ ወተሃደራዊ ቴክኖሎጂ ካናዳ ፀጥታ ዞቦ ኣርክቲክ ንምሕላው ኣብ እተካይዶ ሰልያዊ ንጥፈታት ሓጋዝ ምዃኑን ገሊጻ ኣላ። ኣውስትራልያ ነቲ ቴክኖሎጂ ንካልኦት ሃገራት ክሸጦ ንፈለማ ምዃኒኦም ጸብጻባ ዝጠቕሶም። እቲ ስምምዕ ኣብ ምድንፋዕ ወተሃደራውን ፀጥታውን ዝምድና ክልቲአን ሃገራት እወንታዊ ስራሕ ከም ዝህልዎ ይእመት ኣሎም። ግብፅን ቱርክን ን10 መዓልታት ዝፀንሕ ሓበራዊ ልምምድ ሓይሊ ኣየር ኣብ ግዝኣት ግብፂ ኣካይደን። ዕላማቲ ካብ 11 ክሳብ 21 ሰነ ዝተኻየደ ልምምድ ወተሃደራዊ ዝምድንአን ብቐንዱ ድማ ዝምድና ሓይሊ ኣየረን ንምድንፋዕ ምዃኑ ገሊፀን። ኣብቲ ልምምድ ኤፍ16 ዝርከብአን ዝተፈላለያ ዘመናውያን ነፈርቲ ከም እተሳተፋ ተሓቢሮም። ግብፅን ቱርክን ሓበራዊ ልምምድ ሓይሊ ኣየር ከካይዳ ኣብ ውሽጢ ኣስታት 20 ዓመታት ንፈለማ ምዃኑ ጸብጻባት የረድኦም። ክልቴን ሃገራት ካብ 2013 ብኣሉታ ተጸልዩ ዝጸንሐ ዝምድንአን ናብ ንቡር ንምምላስ ጽዑቕ ዲፕሎማስያዊ ርክባት ከካይዳ ምጽንሐን ይግለጽ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንእዞብ ሃይኮታ ምሳል ማዕቲ መስናኣዊ ሕርሻ ዘትዮም። ኣብ ንእዞባታት መልቁን ጎልጅን 890,000 ናቕፋ ንስድራ ዝዋኣት ተመቓሪሖም። ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡ ውን ቀጠርን ቺካጎን ሰማእታቶም ብሓበን ዘኪሮም። ሊባኖሳዊ ምንቅስቃስ ሕዝቡላሕ ንወተሃደራዊ ህላወ እስራኤል ኣብ ግዝኣት ሊባኖስ ዘይቅቡል ክብል ነጺግዎም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጃኡ ከም ዝበጽሐ ተገሊጾም። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም። ዜና ተዛዚምሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ጋዜጠኛ ሱለማን ኣሕመድ ዓይነታት ሕማም ኒሞንያ ክንደይ ምዃኖም ኣብ ዓምዲ ጥዕና ዳሲሱሎ። ኒሞንያ ኣብ ሓደ ወይ ኣብ ክልቲኡ ክፋል ናይ ሳምቡእ ብዝረአ ረክሲ ዝፍጠር ሕማም እዩ። ነድሪ ሳምቡእ ተባሂሉ ይግለጽ። ብባክተርያ ቫይረስ ወይ ዕሰ ማለት ፋንጋይ ክኽሰት ይኽእል። ብባክተርያ ዝፍጠር ሕማም ኒሞንያ ብፍላይ ኣብ ኣባፅሕ ብብዝሒ ዝረአ ዓይነት ናይቲ ሕማም እዩ። ኒሞንያ ኣብ ልቆታ ንፋስ ወይ ኣየር ናይ ሳምቡእ ማለት ኣልቪዮሊ ምቅጻል ይፈጥር። እቲ ልቆታ ኣልቪዮሊ ብፈሳሲ ወይ ምጉሊ ይመልእ፣ ንኽተስተንፍስ ድማ ከቢድ ጸገም ይፈጥር። ዓልገት ወይ ዓኽታ ዝፈጥር ሰዓል፣ ረስኒ፣ ረሃፅ፣ ቁርቁር ምባል፣ ሕፅረት ምስትንፋስ፣ ቃንዛ ኣፍ ልቢ ገለ ካብቶም ብቐዳምነት ዝጥቀሱ ምልክታት ሕማም ኒሞንያ ማለት ነድሪ ሳምቡእ እዮም። ካልኦት ምልክታት ናይቲ ሕማም ድማ ብመሰረት ጠንቅን እቲ ሕማም ዘውርዶ ጉድኣትን ይፈላለየ እዮም። ዕድመን ሓፈሻዊ ኩነታት ጥዕናን ናይቲ ግዳይ እውን ንክብደትን ጠንቅታት ናይቲ ሕማምን ዝተፈላለየ ከም ዝኸውን ይገብሮ። ኒሞንያ ብደረጃ ዓለም ካብቶም ኣብ ቅድሚት ዝስርዑ ቀተልቲ ተላባዕቲ ሕማማት ሓደ እዩ። ብመሰረት ፀብጻብ ውድብ ጥዕና ዓለም ዓመታዊ ኣስታት 2.5 ሚልዮን ግዳያት ናይዚ ሕማም ሂወቶም ክስእኑ ከለዉ ልዕሊ 700,000 ካብዚኦም ትሕቲ 5 ዓመት ህፃናት እዮም ተጠቂሱ። ግርማይ ወልደ ጊዮርጊስ መንከኒኖ ሰማእታትና ዘርእስቱ ትሕዝቶ ዝኽረሓበን ኣስፊሩ ይርከብ። ኤርትራ መሬታ፣ ኣየራ ይኹን ባሕራ፣ ሰባ ይኹን ጸጋታታ ዋናታቱ ሰማእታት እዮም። ብኣዕፅምቶምን ደሞምን ዝተነጥቀን ዝተሓፅረንካ እዩ። ሕልምናን ባህግናን እውን ከም ግራት ገደና ብተልእኾ ስውኣትናዩ ዝሕሎን ዝኽስኮስን ዝምእዘንን ጎይቶት ህላወናን ቀጻልነትናን ቀንዴልናን ብርሃናን ትሕቲ ፈጣሪ ንሳቶም ስውኣት እዮም። ንሳቶም ኣብ ዝጸረግዎ ሜዳ፣ ንሳቶም ኣብ ዝሓንፀፅዎ መስመር፣ ንሳቶም ኣብ ዝመድመድዎ ጽንዓት ረጊጽና ኢና ንመላለስ ዘለና። ስለዚ ኸ ኢና ዝሓለፈ ዝኽሪ ልደተና ጽነት ጽንዓትና ወሕስና ዝበልና ብሂምሂምታ መደፍዕን ሕጭጭታ ነፈርትን ኣብ ዝተበከለ ኣየር ሰላሙ ኣብ ዝተዘርገ ቤት ምንባርን ምንብባርን ይከኣል ዶ? ሳላ ንሳቶም ዝተኸተልዎ ሰላም፣ ሳላ ንሳቶም ዝቐንጠጥዎ ጸላም፣ ሰላም መዝሙርናን ባህልናን እምነትና ኮይኑሎ ይርከቦ። ኣብ ዓምዲ ሸባብ ንውስ ዓምዲ ሓሳባት መንእሰይ መጻኢኻን ሕሉፍካን ሓሉ ዘርእስቱ ጽሑፍ ስምዖን ወልደ ሚካኤል ይጸንሐና። መጻኢ ማለት ሎሚ እትዘርኦ ዘለኻ ፍረዩ። መንእሰይ ኣብ ግዜ ንእስነቱ ሓይሉን ግዜኡን ብግቡእ እንተዘይተጠቂሙሉ መጻኢኡ ኣብ ሓደጋ ዝወድቕ። ኣብ ዘለናዮ ናይ ቴክኖሎጂን ፍልጠትን ዘመን ብፍልጠትን ክእለትን ዓቕምኻ ምዕባይ እቲ ዝዓበየ ውሕስነት መጻኢ እዩ። መጻኢ መንእሰይ ካብ ዘበላሹ ብዙሓት ረቑሒታት ብዘይ ዕላማ ግዜኻ ምብኻን እዩ። ብዘለዎ ዝከኣለዎ እናገበረ ዝነብር መንእሰይ መጻኢኡ ከም ዝጽብቕ ፍሉጥ እዩ። ዕድላት ክመጽዎ ከይተጸበየ ብጻዕርን ብልሓትን ዝነብር መንእሰይ ኩሩዕን መኹርዕን እዩ። መንእሰይ ኣብ መንጎቲ ዘሕብን ታሪክ ወለዱን እቲ ብሩህ ክኸውን ዝደልዮ መጻኢኡን ከም ድልድል ኮይኑ ክዝርጋሕ ኣለዎ። ሕሉፍካ ምፍላጥ መኔ ንዝብል ሕቶ ይዝምልስ። መጻኢኻ ምሕላው ድማ ናበየ ዝኸይድ ዘለኹ ንዝብል ሕቶ ይምልስ። ታሪኹ ዘይፈልጥ ህዝቢ ከምቲ መንገዲ ዝጠፍኦ ገያሽ እዩ እናተባህለ ይግለጽ እዩ። ስለዚ መንእስያት ነቲ ክቡር ዋጋ ዝተኸፍሎ ታሪክ ሃገርና ከይድወን ክንሕልዎ ሓላፍነት ኣለና።

ማዕሪ ማዕሪኡ ከዓ እቲ ብሩህ መፃኢና ፋኑስ ፍልጠትን ስነ ምግባርን ክንውልዓሉ ኣሎና። ሎሚ ንወስዶ ስጉምቲ ናይ ፅባሕ ታሪክና ምዃኑ ክንርስዕ የብልናን ይርከቦ። ብተወሳኺ ኣብ ዓምዲ ሸባብ ነብሰ ምሕደራ ኣብ ውልቃዊ ህይወትካ፣ ስድራኻ፣ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለዩ ሓሳባት ልዋም ሓጎስ ሰፊሩሎ። ብጋዜጠኛ ሃይለ ሚካኤል ዕቧ ሚካኤል ኣብ እትዳሎ ዓምዲ መዛነይ ንኽትሕጎስ ጥቕስታት መዛነይ ቅሱን ንኽትከውን ኣሉታዊ ሳዕቤናት ፀዕቂ ስራሕ ፅልዋ ውሳነን ዋግኡን ከምኡ ድማ መልሲ ዝተመሳቐለ ቓላት ቀሪቦም ኣለዉ። ብጋዜጠኛ ኤፍሬም ሃብተፅዮን ኣብ ዓምዲ ባህልን ስነ ጥበብን ኣብ ማዕባብላ ቀንዲ ጠባይ ኣብ መፅሓፍ ኔውነጀው ተዳሲሱ ይርከብ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ማሌዥያ ኣብ ሕብረተሰባ ንዝነበረ ዘይንቡር ጋግን ፍልሊ ቁጠባን ኣምስትኽኻልን ርትዓዊ ኣብ ምግባርን ዝተኸተለቶ መርሓ ጎደናን ዘረጋገፀቶ ዓወትን ዝምልከት ፅሑፍ ዓብደልቃድር ሓጂ ሓምዳን ሰፊሩ ይፀንሐና። ኣብ ዓምዲ መልሓቐላዳ ብዋልፍኖን ግጥምታት ኣፍቃሪ ኤርትራ ኣሕመድ መሓመድ ሰዓድ ብደራስን ተመራማርን ዶክተር ኣሕመድ ሓሰን ዳሕሊ ቀሪቡ። ብሚኒስትሪ ዕዮን ሰብኣዊ ድሕነትን ኣብ ዝቐርብ ዓምዲ ማሕበራዊ ዕቤት ኣገዳስነት ባህሊ ኣብ ማሕበራዊ ዕቤት ዝደስስ ፅሑፍ ይፀንሐና። ብጋዜጠኛ መሓመድ ዓብደላ ብኪፋሕ ኣብ ዝዳሎ ዓምዲ ስያሓ ዋእሰር ቱሪስታዊ ፀጋታት ጋሽ ባርካ ተላልዩ ይርከብ። ብጋዜጠኛ ወርዳ ገብሪ ህይወት ኣብ ዝዳሎ ዓምዲ ዕልወሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ረኽበታትን ምዞታትን ምስ ረቑሒታቶም ሰፊሮም ኣለዉ። ህዝቢ ኤርትራ ንሰብኣዊ መሰል ረዚን መስዋእቲ ዝኸፈለ ህዝቢ ኩሉ እዚ ተጻብኦታት ዝግና ብሓያል ጥምረትን ፍናንን ህዝቢ ኤርትራ ተመኪቱ ኣብዚ ንልዕሊ ርብዒ ዘመን ዝኸደ በዳሂ መድረኽ ህዝቢ ኤርትራ ከምቲ ተጸባእቱ ዝሓለምዎ ብውዲታቶም መሳርዑ ኣይተዘርገን። እኳ ደኣ ውሽጣዊ ሰላሙን ቅሳነቱን ኣውሒሱ ብልዑል ፍናን ኣብ ድርብ መኸትኡ ተጸሚዱ ከይረብረበ መኪቱ ጥምረቱ ምስ መንግስቱ ኣይላሕልሐን። እኳ ደኣ ዝያዳ ተሪሩን ሰጢሞን ጉዕዞ ልምዓቱ ጅሆ ኣይተታሕዘን። ብኣንጻሩ ዓፀፋ ሰሪሑ ብዘሰላሰሉ ዕዮ ንቕልጡፍ ቁጠባዊ ዕቤት ድልዱል መሰረት ኣብ ምንጻፍ ጸኒሑ ናብ ገዚፍ ዕማም ህንፀት ሃገር ኣብ ዝነቕለሉ መድረኽ በፂሑ። ኣብዚ ብዙሕ ገበናት ዝፍፀመሉ ጎነፅ ጃምላዊ በደላት ጥርንፍነት ሽበራን ዝሃወፆ ዞባ ቀርኒ ኣፍሪቃ ኤርትራ እታ እንኮ ሰላምን ርግኣትን ዝዓሰላ ኣብ መዳይ ሰብኣዊ ምዕባለ ብደረጃ ዓለም እተመስክረሉ ገስጋስ ዘመዝገበት ሃገር ክትከውን ምብቃዓ ንዓወት ህዝቢ ኤርትራን መንግስቱን ኣጉሊሑ ዘርእዩ ተጠቒሱ። ንሞት ዘይፈራሕናስ ዘርእስቱ ዛንታ ኤርምያስ ኣብርሃም ወዲ እሞ ብኣጋጣሚ ዘረሓበን ሰፊራ ትርከብ። ሃገር ምውሓስን ምሕላውን ድሕሪ ሃገር ምምጻዩ ስራዕ ክበሃል ንከሎ ግዳ ቀሊል ማለት ኣይኮነን። ብቐንዱ ኣብ ዕላማኻ ምፅናዕ ንርሑቕ ምምዕዳውን ብተስፋ ከይባተኽካ ምዕያይን ይድሊ። ካብ ንነፍስኻ ንህዝብኻ ምቕዳም ይደሊ። ከምዝን ከምትን ገይረ ዘይኮነ እንታይ ኣሎ ዝተረፈኒ ኢልካ ምትጋህ የድልዮ። ትማሊ ንሞት ስዒርካ ህይወት ኣላፋት ምልቓብን ምውሓስን ብግብሪ እንተ ደኣ ተኻዊኑ ንጽባሕን ድሕሪኡን ዝበረኸ ጫፍ ንምብጻሕ ምንቃሕ የገድስ። ንሞት ክንመውት ዘይፈራሕናስ ንኽንነብር እንታይ ይጸግመና ዝብላ ቓላት ሸገርገር እምበኣር ድሕሪ ንሞት ስዒሩ ብዓወት ምውፅኡ ነቲ ናይ ኣይ ሰላም ኣይ ኪናት ሃዋህ ምስጋሩ ከምዘይ ሽገረን ዘተንብሃ ነይረን። ሰጊርዎ ድማ መንእሰይ ወለዶ ናይ ዝሃገር ንዝኾነ እንተታት ወትሩ ምስ ተዳለወ እዩ። ምድላው ጥራሕ ዘይኮነ ድማ ኣብ ኩሉ ዓውድታት ብዓወት ፈንጢሱ ይወፅእ። ንቕሓት ኣበሪኹን ብውዳብኡ ደልዲሉን ኣብ ኩሉ ይዓጥቕ። ትማሊ ንስለ ሃገርን ህዝብን ክሳዕ ህይወቱ ምሃብ ዝተወፈየ መንእሰይ ንልምዓትን ብልፅግናን ሪሙ ከመይ ኣብ ቅድሚ ዘይስለፍ ሳላ ዝፀንዐ እንዳኣሉ ውሕስነቱ ዓቂቡ ከም ሃገርን ህዝብን ቀጻልነቱን ርግኣተ ሰላሙን ኣድሚቑ። ዛዛምን ክፋል ርክብ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ሰፊሩሎ። ዕድላት ምሸታዊ ትምህርቲ ኣብ ታሕተዋይ ደረጃ ጥራይ ዘይኮነ ክሳብ ኮሌጃትና ክህሉ ኣሎ።

ዎ ይርከቦ ብጋዜጠኛ ምሎ ብርሃን ሃብተ ገብርኤል ኣብ እትዳሎ ዓምዲ ልቦናን ፍልስፍናን መበል ሳልሳይ ክፋል ፅፈት ስራሕ ገለ ዕዮታት ብፍሉይ ኣብ ስራሕ ከም እትፅመድ ማለት ቤዚ ወርክ ዝገብሩ ከለዉ ከም እዚኣቶም ዓይነት ዕዮታት ንኩሉ ግዜኻዮም ፀሚዶም ዝሕዙኻ የግዳስ ኣብ ፍርያት ትካልካ ብዙሕ ዘምፅዎ ለውጢ የብሎምን ገለ ካብቶም ከምዚኦም ዓይነት ስራሓት ኣብ ዘየድልዩ ሰነዳት ክትገላበጥ ምውዓል ብዘይዝኾነ ንፁር ኣጀንዳ ኣኼባታት ምስልሳል ክጥቀሱ ይኽእሉ መብዛሕትአን ፅሑፋት ትካላት ዝበሃላ ነዚ ፀገም እዚ ኣቐዲመን ስለ ዝንቕሓሉ ግዜአን ብሻላማላ ክሕልፍኦ ከቶ ፍቓደኛታት ኣይኮናን እየን ኣብ ስራሕ ነፍሲ ወከፍ ካልኢት ናታዋጋ ኣለዋ ካልኢታት ተደሚረን ኮይን ደቃይቕ ዝኾና እትን ደቃይቕ ዘስተነዓቆ ስራሕተኛ ንሰዓታት ከስተነዓቕ ፀገም ይብሉን ኣብ መጠረሽታ ግዳ እቲ ትካል ምስ ጠፈሸ እቲ ሰራሕተኛዩ ግዳይ ዝኸውን ተጠቂሱ ብሱራፍኤል ተስፋ ብሩኻ ብዝዳሎ ዓምዲ ዳይሪ ኪኖቲ እምባ ሓርጎፅጎፀይ ኣብ ጉዕዞ ምልሶተይ ዕሙር ፅምዋ መባእስትኻ ለባም ይግበረልካ ዝብሉ ዛዕባታት ዳይሪ ይፀንሑና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደለኣባብ ቀዳማይ ክፋል ሓዳሽ ተኸታታሊ ዛንታ ዓለለ ሓንበሬ ትፀንሐና ኣብ ዓምዲ ተቓሪር ትርጉም ሪፖርታጅ ዑደት ክቡር ፕሬዚደንት ኢስያስ ኣፈወርቂ ኣብ ግብፂ ብጋዜጠኛ ሳልሕ ጋማ ቀሪቡሎ ብጋዜጠኛ መሓመድ እድሪስ ኣብ እትዳሎ ዓምዲ መንስጅል ራብዓይ ክፋል ናይ ደንጎባ ማዕረካት ተሕረር ሰፊራ ኣላ ብጋዜጠኛ ካልሺ መሕመድ ኣብ እትዳሎ ዓምዲ ዓፍየት መግለፂ ማሕበር ወለንተኛታት ለገስቲ ደም ኤርትራ ብኣጋጣሚ 14 ሰነ ቀሪቡ ብሚኒስትሪ ሕርሻ ኣብ ዝዳሎ ዓምዲ ፍሬካደም ውፅኢታውነት መደብ ንርቃሕ ተዳሲሱሎ ኣብ ዓምዲ ሸባብ ካልኣይ ክፋል ቀለም ሕተት ምስ ኣብነታዊ ሓኪም እንስሳ መንእሰይ እድሪስ ዓብደላ ሰፊራ ኣላ ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ጥቀስ ኣዘናጋዕትን ትሕሶታት ይፀንሑና ኣብ ዓምዲ ፈንዋዓዳት ቅድሚ ምዕቡል ሕክምና ኣብ ሕብረተሰብ ትግረ ዝስራሓሎም ዝነበሩ ኣድማዕቲ መድሃኒታዊ ጥቕሚ ዘለዎም ባህላዊ ፍወሳታት ከምኡ ድማ ጣዕሚ ዜማታት ናይ ቀደም ተዳሲሶም ይፀንሑና ኣብ ዓምዲ ምህሮ ወዓቦት ህግያ ብዶክተር ሳልሕ ማሕሙድ እትቐርብ ኩነታት ምምሃርን ምስትምሃርን ኣብ ግዜ ፌደሬሽን ተዳሲሱ ይፀንሐና ዕቤት ቋንቋ ግድል ቃላት ኣብ ሰንጠረጅ ይፀንሑና ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳም እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ሕክምና ዓይኒ በብእዋኑ እናማዕበለ ተረጋጊፁ ዝርከብ ውሕስነት ድሕነት ካብ ዝተፈላለየ ደረጃ ዘለዎም ፀገማት ጥዕና ዓይኒ ዳሲሳኣላ ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ሽመንዲ ኣብ ታሪክ ክውንነት ሓበንን ቀጻልነት ናፃ ህዝቢ ኤርትራ ብርሃን ሽምዓ ዝውክሎም ረቅቕቲ ሕላግታት ዳሲሱሎም ኣደላዊ ዓምዲ ሪፖርታጅ ጋዜጠኛ ሃብቶም ተስፋ ሚካኤል ኣብ ኤርትራ ንዝተፀንበለ መዓልቲ ኣፍሪቃ ዝምልከት ፀብጻብ ኣስፊሩሎ ኣብ ዓምዲ ዴቨሎፕመንት መልእኽቲ ሚኒስትሪ ሕርሻ ብኣጋጣሚ ዓለምለኻዊ መዓልቲ ምምካት ምድረ በዳነትን ደርቅን ሰፊሩሎ ኣብ ዓምዲ ኪንኤ ኤርትራ ሞዴል መሰረታዊ ክንክን ጥዕና ኣብ ትሕቲ ዝብል ምስ ፕሮፌሰር መሓመድ ያኩብ ጀነቢ ዞባዊ ዳይረክተር ውድብ ጥዕና ዓለም ዝተኸየደ ርክብ ሰፊሩሎ ብጋዜጠኛ ተስፊት ሓጎስ ኣብ እትዳሎ ዓምዲ ቁጠባን ዋኒንን ቻይና ካብ ፍወሳ ነውፂ ከመይ ኣምለጠት ተሻዓይ ክፋል ትሕዝቶ ትፀንሐና ገለ ኣብ ጉጅለ ልምዓት ገጠር ዝነበሩ ኣብ ዋጋ ቅልጡፍን ሱርበት ተኻውን እረማ ምክያድ ይከኣል እዩ ዝብል እምነት ዝነበሮም ድማ ካብቲ ፍሹል ፈተነ እኹል ምህሮ ቀሰሙ ሕርሻዊ እቶት ምስ ጉናብ ዝኾነሉ እዋን እውን ከይተረፈ ቁጡብ ዝኾነ ኣገባብ እረማ ካብቲ ብደረጃ ፖሊሲ ዝትግበር ነውፃዊ ናፅነት ዝበለፀ ምዃኑ ተራየ ብተወሳኺ እቲ ብመንግስቲ ዝካየድ ዕድጊ ከም ምንጪ ፊዚካላዊ እቶት ዘገልግልን ዑደት ኣቕሓ ኣብ ዞባታት ውሑስ ዝገብርን ጥራይ ዘይኮነስ ንሸመትን ሸየጥትን እውን በብእዋኑ ካብ ዘጋጥም ነውፂ ናይ ዋጋ ለውጥታት ዝከላኸል ምዃኑ ነታ ኣብ ልምዓት ገጠር እተተኩር ጉጅለ ግልፂ ኮነላ

እቲ ምስምሃብ ውዕል ሕርሻን ስድራ ቤታት ዝካየድ መንግስታዊ ዕድጊ ድማ ልክዕ ከምቲ ብጥንታዊ ቻይና ዝነበረ ኣገባብ ኣብ ዋጋታት ንዝፍጠር ክብን ለጠቕን ዘህድእ ነበረ እቲ ፈተነ እቲ ክልተ ኣንፊ ዘለዎ ስርዓተ ዋጋ ከምቲ ደገፍቲ ሓድሽ ክላሲካውነት ዝብልዎ ኣብ ከፊላዊ ሕርሻዊ እቶት ዝውሰን ልዑል ዝመጠኑ ግብሪ ጥራይ ዘይኮነስ ብተሳትፎ መንግስቲ ኣብ ዕዳጋ ዝካየድ ሕርሻዊ ምህርቲ ዘዕቢ ስሩዕ ኣገባብ ምዃኑ እውን ዘርአየ ነበረ ብሳሙኤል ብርሃነ ካብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ ድምፂ ሰማዕታት ካብ እምባታት ፅንዓት ዘርእስቱ ትሕዝቶ ዝኽረሓበን ቀሪቡሎ እዚ ካብዞም እምባታት ፅንዓት ዝመፅእ ድምፂ ሰማዕታትና ግን ናይ ተስፋ ምቁራፅ ወይ ናይ ቃንዛን ምረትን ድምፂ ይኮነን ብኣንጻሩ ናይ ሓበንን መስተንክራዊ ፅንዓትን ናይ ዓወትን ብስራትን ድምፂ እዩ እቶም ሰማዕታት ክወድቁን ከለዉ ንብሕታዊ ረብሖኦም ወይ ንግዜያዊ ምቾቶም ዘይኮነስ ንናፃን ክብርትን ኤርትራ ንክብሪ ናይቲ ዝፈትውዎ ህዝብን ኢሎም እዮም ነፍሶም በጅዮማ ስለዚዩ ከዓ እቲ ሎሚ ካብቶም እምባታት ዝስማዕ ድምፂ ንሕና ክንሓልፍን ከለና ሓንቲ ናፃን ክብርቲ ኤርትራ ንምርኣዩ ነይሩ እሞ ሎሚ እታ ብደምና ዝተረክበት ሃገር ኣብ ኢድኩም ኣላ ዝብል ሓደራ ኮይኑ ዘቃልሕ እዚ ድምፂ እዚ ነቲ ብፅንዓትን ብፃዕርን ዝተሃንፀ መለለይ መንነትና ከይንስሕቶ ዘጠንቅቕ ሕልናዊ መፀዋዕታ እዩ ኣብ ነፍሲ ወክፍ ኩርናዕ ናይዞም እምባታት ብዘይፍልሊ ሃይማኖት ቋንቋ ብሄር ወይ ፆታ ብሓባር ዝተኸፍለ መስዋእቲ ስለ ዘሎ ንሕና ሎሚ ክንዕቅቦ ዝግብኣና ዓብዪ ናይ ሓድነት ትምህርቲ እዩ ዘመሓላልፈልና እዞም እምባታት እዚኦም ዝነግሩና ካልእ ዓሚቕ ምስጢር እንተሃልዩ ድማ እቲ ኣብ ግዜ ቃልሲ ዝተሃንፀ ናይ ብፃይነትን ናይ ርእሰ ምርኮሳን መንፈስ እዩ ኣብቶም ፅንኩራትን ተፃብኦ ዝመልኦምን ዓመታት እቲ ዝበለፀ መተዓያይ ተገረልቲ እቲ ኣብ መንጎኦም ዝነበረ ፍቕርን ተወፋይነትን እዩ ነይሩ ሓደ ምእንቲ ኩሉ ዝብል መምርሒ ኣብቶም እምባታት ተፃሒፉሎ እዞም እምባታት እዚኦም ብማይ ፈለግ ክሕፀቡ ከለዉ ነቲ ትማሊ ብዘይ ናይ ሃይማኖትን ብሄርን ፍልሊ ሓቢሩ ዝፈሰሰ ደም ጀጋኑ የዘኻኽሩና እዚ ናይ ሓባር ደምን መስዋእትን እዩ ድማ ነዚ ሃገር ብፅኑዕ መሰረት ዝቆማ ስለዚ እቲ ካብቶም እምባታት ዝስማዕ ድምፂ ሓድነትኩም ኣፅንዑ ንሱ ጥራዩ እቲ ናይ ዓወትኩም መፍትሕ ብምባል ንመጻኢ ሃገራዊ ጉዕዞና መወዳእታ ዘይብሉ ስንቂ ይኾነና ይርከቦ ኣብ ዓምዲ ሸባብ ንስ ዓምዲ ሓሰባት ፅላል ጎባጥ ገረብ ዝብል ፅሑፍ ሰፊሩሎ ኣብ ሓደ እዋን ድኽመት ዝመስል ሓይሊ ወፅዓ ዝመስል ፀጋ መርገም ዝመስል ምርቓ ክኸውን ከም ዝኽእል ምእማን ከም መንእሰያት ንዕቤትና ሓጋዝ እዩ ፈተና ብድሆ ፀገም እትምንዮ ነገር እኳ እንተዘይኮነ ንነብስና ካብ ፈተና ከነህድማ ግን ተመራፂ ይኮነን ፈተና ገጢማ ዘይትፈልጥ ሂወት ከምታ መብረድ ሓሊፍዋ ዘይፈልጥ ካረያ ሂወት ብዘይ ፈተና ሱር ኣይትሰድድን እያ ብፈተና ዝሓለፈት ሂወት ኣብ ክረምቲ ጥራይ ዘይኮነት ኣብ ሓጋይ እውን ትለምዐያ ጎባጥ ገረብ ተኽስለ ዘይበለት ጥራይ ክትቆረፅ ክንፈርዳ የብልናን ብጎባጣ እውን ብዙሕ ጥቕሚ ኣለዋ ንሰብ ከም ዘለዎ ናይ ምቕባል ክእለት ወይ ተፀዋርነት ከም ዘድሊ ትምህርቲ ንምትሕልላፍ ዝተባህለት ምስላ እውን ክትከውን ትኽእል እያ ብልምዲ ንዝኾነ ሰብ ኣብ ናይ ባዕልና መዕቀነ ኣእቲና ናይ ምፍራድ ዝምባል ኣለና ንዓና ክመስል ንፈትዎ ክፈቱ ንፀልኦ ክፀልእ ማዕርና ክስጉም ንፅበእ ጫማና ንዘፅበቦ ወይ ዝገፍሖ ሰብ ምሳና ክኸይድ ዘይክእል ስግንጢር ኮይኑ ክስምዓና ይብሉን ከም መንእስያት ብፍላይ ካብ ገለልቲ ሓቆፍቲ ካብ ፈረድቲ ከዓ ተቐበልቲ ክንከውን ኣለና ንሰብ ከምታ ዘለዋ ክንቅበሎን ክንኽብሩን ኣሎና ብተወሳኺ ኣብ ንኡስ ዓምዲ ሓሰባት ውርያትን ዓቕምን ኣብ ትሕቲ ዝብል ውርያት ምስ ዝተፈላለዩ ኣጋጣሚታት ዝተፈላለየ ዕቤት ክህልዎም ይኽእል እዩ መርዓ ሓደ ካብ ዝዓበይ ውራያት ኮይኑ ሕብረተሰብ ዓብ ግምት ዝህቦ ጉዳይ እዩ ውራይ መርዓ ካብ ግዜ ናብ ግዜ ብዝተፈላለዩ መድረኻት እናተፀልወን ዝተፈላለየ ናይ ኣገባብ ለውጢ እናገበረን ክኸይድ ዝፀንሐ ባህል እዩ ኣብ ዘለናዮ ግዜ ድማ ኣገባባት ውራይ መርዓ ብጥንቀቐ ክቕለሰሉ ዝግባእ ግዜ በፂሕና ኣሎና መብራህቶም ገብሪ ሂወት ህዝባዊ ርክባት ሚኒስትሪ ሕርሻ ዘባጋሽ ባርካ ካብ ደብሪ ናብ ገድሊ ተኸታታሊ ፅሑፍ ታሪክ ኣቕሪቡ ይፅንሐና ገብረ ኢየሱስ ገብረ ገርግስ ተፈሪ ይበሃል ብዝያዳ ግን ሃለቃ ብዝብል ሳጓየ ዝፍለጥ ብ1954 ዓመተ ምህረት የተወሊደ ቁሩብ ብዛዕባ ድሕረ ባይታይ ንምግላጽ ኣብ 1976 ዓመተ ምህረት ናብ ሜዳ ተሰሊፈ ኣብቲ ዋጋ ሰራዊት ተመዲበ ከዓ ኣብ እተፈላለዩ ዓውደ ውግኣት ተሳቲፈ ኣብ እተፈላለዩ እዋናት እውን ፈኮስትን ከበድትን መውጋእቲ

ኣጋጢሙኒ ብሰንኪ ኣብ እግረይ ዘጋጠመኒ ክብድ ዝበለ ምውጋእት ከዓ ካብ ተዋጋኢ ሰራዊት ተሳሒበ ኣብ እተፈላለየ ውድባዊ ስራሓት ተመዲበ እጃመ ኣበርኪተ ድሕሪ ናፅነት ኣብ እተፈላለዩ ዕማማት ተመዲበ ኣገልጊለ ኣብዚ እዋን ድማ ኣባል ምምሕዳር ዞባ ጋሽበርካየ ይርከቦ። ኣብ ዓምዲ ቃለ መሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቋሚት ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተኸየደ ርክብ ኣስፊሩ። ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ ዝዳሎ ዓምዲ ምን ሁና ውህናግ ከም ኣሳሳይ ኮይኑ ከገልግል ዝፀንሐ ተምሃራይ ድሮን ዘፍሪ ትካል ክምስርት በቂዑ ዝዓበየ ሌጎ ሱስ ዝሰርሐ ጀርመናዊ ኣብ መዝገብ ጊነስ ሰፊሩ። ስትራቴጂካዊ ዝምድና ኤርትራን ግብፅን ዞባዊ ኣመታቱን ብዝምልከት ዶክተር ኣሕመድ ሓሰን ዳሕሊ ዝፀሓፎ ትሕዝቶ ንረክብ። ብጋዜጠኛ ሓጅር ሓመድ ኣብ ዝዳሎ ዓምዲ ኣልኡስራ ኣብ ግዜ ድቃስ ወልፊ ተጠቃምነት ተንቀሳቃሲ ብልሂ ቴሌፎን ንምጉዳል ዝኽእሉ ሜላታት ጥቕምታት ቆፅሊ ናዕናዕ ኣብ ጥዕና ወዲ ሰብ ተፈጥሮዊ ኣማራፂታት ንምቕናስ ፅልዋ ፀሓይ ኣብ ቆርበት ኣብ ክሽነ ስድራ ብዝተፈላለዩ ኣሕምልቲ ዝዳሎ ምግብታት ሒዛ ቀሪባኣላ። ጋዜጠኛ ሱሌማን ኣሕመድ ኣብ ዘዳለዎ ዓምዲ ጥዕና ምውስዋስ ኣካላት ኣብ ምሕያል ኣእምሮ ዘለዎ ግደ ተዳሲሱ ኣእምሮና ንምሕያል ብቐዳምነት ከነዘውትሮ ዝግባአና ልምዲ ምውስዋስ ኣካላት ምክያድ እዩ። ቀጻሊ ምውስዋስ ኣካላት ምክያድ ካብ ቃዘኖት ጭንቀትን ወጥርን ነፃ ክንከውን ይገብር። ምውስዋስ ኣካላት ተጎንዝባኣዊ ሓይሊ ይዕቢ፣ ኩነተ ኣእምሮ የሐድስን ይሐይልን፣ ነቲ ክእሎታት ሕማም ኣእምሮኣዊ መትኒ የጉድል። መፅናዕታት ከም ዘመልክትዎ ብኽኢላታት ዝውሃበና ግዜን መጠንን ምውስዋስ ኣካላት ብግቡእ ምስ ንተግብሮ ብሕማም ቃዝኖትን ወጥርን ዝኣመሰሉ ፀገማት ኣእምሮ ክንጥቃዕ ዘለና ተኽእሎ ብልዕሊ 50 ሚታዊት የጉድሎ። ይኹን እምበር ልዕሊ 20 ሚታዊት ኣባፅሕ ነቲ ዝውሃብ መጠን ምውስዋስ ኣካላት ሸለል ክብልዎ ስለ ዝረኣዩ ዝረአ ዘሎ ጥዕናዊ ፀገማት ብፍላይ ኣብ ኣእምሮኣዊ ምዝንባዕ ገኒኑ ይኸይድ ምህለው እቶም መፅናዕታት ይሕብሩ ይርከቦ። ኣብ ዓምዲ ትንታነ ዜና ጋዜጠኛ ሜርያም ኣብርሃም ዋዕላ ሃገራት ጉጅለ ሸውዓተን ውፅኢቱ ናብ ትሕቲ ዝብል ካብ ፈረንሳ ብዝቐረበለን ዕድመ መሰረት መሻርክቲ ሃገራት ጉጅለ ሸውዓተ ምዃነን ዝንገረለን ብራዚል፣ ህንዲ፣ ዩክሬን፣ ቀጠር፣ ሕብራት ኢማራት ዓረብ፣ ደቡብ ኮርያ፣ ግብፅን ኬንያን እውን ኣብቲ ዋዕላ ከም ተዓዘብቲ ኮይነን ተሳቲፈን ነይረን። ቻይና ግን ከም ሓንቲ ብቁጠባ ዝማዕበለት ሃገር መጠን ክሳብ ሕጂ ኣባል ጉጅለ ሸውዓተ ዘይኮነትሉ ምክንያት ኣዘራራቢ ኮይኑ ይቕፅል ኣሎ። ይኹን እምበር ምስ ናይ ዜጋታት እዘን ጉጅለ ሸውዓተ ክነፃፀር ንከሎ ሓደ ውልቀ ዜጋ ቻይና ዘለዎ ኣታዊ ብተዘማዲ ትሑት ስለ ዝኾነ ብኡ መጠን ቻይና ምዕቡል ቁጠባ ከም ዘለዎ ሃገር ኣይትርአን እያ ብመሰረት ፅብፀባት። ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ የማነ ኣብ ባሕሪ ጥበባት ዘርእስቱ ፅሑፍ ብኣጋጣሚ ዝኽሪ ሓበን ኣቕሪቡሎ። ብሽሞንዲ ዕባ ሚካኤላ ብትዳሎ ዓምዲ ማህደር ጀጋኑ ግፍዒ ሰለስተ ዓድታት ደቂ ድግና ተኸታታሊ ዛንታ ታሪክ ፈሊማላ። ኣቶ ወልደ ገርግስ ገብረ ሙሴ ካብታ ምስተ ተጋዳላይ ዝዛረበላ ዝነበረ ቦታ ብዙሕ ከይርሓቐ ብጢት ናይቶም ወተሃደራት ወደቐ። ኣቶ ገብርሄት ካሕሳይ፣ ወይዘሮ ኣመተ ሰይቲ ኣቶ ገብረነ ማርያም ንባዕሎም ኣቶ ገብረነ ማርያም ሰብኣይን ሰበይትን ኣብ ውሽጢ ገዝኦም ብሓዊ ሓሪሮም፣ ወይዘሮ ለተስላሴ ገብረ ስላሴ ሰይቲ ኣቶ ተክላይ ገብረ ሙሴ ኣብ ውሽጢ ገዝኣ ብሓዊ ዝሓረረት፣ ኣቶ ወልደ ገርግስ ገብረ ሙሴ ኣብ ማእከል ዓዲ ውግእ ንኸይውላዕ ምስ ሓለፍቲ ተጋደልቲ እናተዘራረበ፣ ወይዘሮ ማህሌት ፍስሃፄን ሰይቲ ኣቶ በየነ ቀሺ ወልደ ኪሮስ በየነ ብኻራ ኣብ ደንበ ገዝኡ መዓንጥኡ ዝተዘልዘለ፣ ኣቶ ተላ መዘንግዕ ምን እሰይ ብርሃነ መሓሪ ሓድጉ፣ ወይዘሮ ዛይድ መሓሪ ህፃን ቆልዓ ከይቅተል ክትከላኸል ኣብ ዝፈተነትሉ ብጢት ዝተቐትለት። ኣብዚ ግዜ እዚ እቲ ወይዘሮ ዛይድ በጃ ብምዃን ካብ ሞት ዘተረፈቶ ቀሺ ለኣከ ወዲ ቀሺ ደብረፅን ብሂወት ኣሎ። ወይዘሮ ኣብርሃት ተላ ሰይቲ ባሻይ ገረንስአ ተረኣምኒ ኣብ ጉላ ፀኒሓ ንዓዳ ተረኣምኒ ክትከይድ ተኽሲ ምስ ተኸፍተ ኣብ ቢንቶም ሳእተወት፣ ኣብታ ቢንቶን ከላ ብጢት ዝተቐትለት እዮም። ብሓፈሻ ኣብዛ ዓለት እዚኣ ኣብ ጊላ ጥራይ 11 ሰላማውያን ሰባት ተቐቲሎም። መብራህቶም ግብሪ ህይወት ህዝባዊ ርክባት ሚኒስትር ሕርሻ ጋሽ ባርካስ ፀሓፎ መበል ካልኣይ ክፋል ትሕዝቶ ታሪክ ገድሊ ካብ ደብሪ ናብ ገድሊ ቀሪባ ኣላ።
ብፍላይ ጽባሕ ናይታ ተጋደልቲ ዝመጽሉ ዕለት ብፅንፅንታ ወይ ብገለ ኣንፋት ሓበሬታ ወይ ሲ ብኣጋጣሚ መጺኦም ኣይፈለጥናን። ቀትሪ ፍርቂ መዓልቲ ምስለይነ ደርኮ ሸቃ ተክልሃንስ በቕሊ ተሰቂሎም ምስ ኮማንደስ ዕጡቃት ሰራዊት ብዓዲ ጋርፋ ወሪዶም ናብ ገዳም ኣቡነ ብሩኽ ኣትዮም ፈለስቲ ኣኪቦም ኣብቲ ገዳም ተመሲሖም። ድሕርዚ ምስለይነ ደርኮ ሸቃ ተክልሃንስ ብዓዲ ጋርፋ ንመራጉዝ ተመሊሶም። ሓደ ኣቦ ፈላሲ ደቀይ ብሩኻት መንገዲ ሓብርዎም ኢሎምና ኮማንድስ ማለት ኣባላት ሰራዊት ኢትዮጵያ ነበር ከዓ ንሕና መንገዲ መሪሕና ንሸኻያሙ ኣብፅሕናዮም። ኣብ ዓምዲ ንቑሕ ደመና መስዋእቲ ዋጋ ሓርነት እዩ ዘርእስቱ ትሕዝቶ ፅንዓትን ዝኽርን ይፅንሓና። መስዋእቲ ዋጋ ሓርነት ካብ ወገንነት፣ መስዋእቲ ዋጋ ሓርነት ካብ ውልቃውነት፣ መስዋእቲ ዋጋ ሓርነት ካብ ፍርሒ፣ መስዋእቲ ዋጋ ሓርነት ካብ ትርጉም ኣልቦነት ይርከቦ። ሪፖርታጅ ኣግሮ መዓልቲ ወለንታዊ ልክስደም ብጋዜጠኛ ዓረቢ መሓመድ ጌታ ቀሪቡሎ። ብሚኒስትር ሕርሻ ኣብ ዝዳሎ ዓምዲ ሰምራ ጅህድ ኣብ ዝሓለፈ 35 ዓመታት ኣብ ፅላት ሕርሻ ዝተረጋገፁ ዓውታት ይፀንሑና። ብጋዜጠኛ ጀማል መሓመድ ዓልያ ብትዳሎ ዓምዲ ወቕፋ ፈንያ ኣብ ንዙባ ዓሰብ ብቑዓት ስነ ጥበበኛታት ንምስልጣን ዝካየድ ዘሎ ፃዕርታት ብደረጃ ዓለም ኣብ ዓውዲ ስነ ጥበብ ዝተሰነዱ ፍጻሜታትን ሒዛ ቀሪባላ። ብጋዜጠኛ ማሕሙድ ዓብደላ ብኪፋ ሓብ ዝዳሎ ዓምዲ ሸባብያት 20 ሰነ ዝኽረሓበን ዝደስስ ትሕዝቶ ይርከብ። ብኣጋጣሚ 20 ሰነ ቦርድ ክፍሊ ጋዜጣ ሃገር ኣብ ከቢድ ዝኽረሓበን ህዝቢ ኤርትራ ባህጊ ሰማእታቱ ብምግንዛብ ሕድሮም ኣብ ምፍጻም ዛጊት ብዘርኣዮ ትግሃት እታ ዘረከብዎ መሬት ሕድሪ ቀጻልነታ ኣምውሓስ ብዘርኣዮ ዳግማይ ጅግንነት እሙን ተቐባሊ ሕድሪ ምዃኑ ኣመስኪር እዩ። ብሕጂ እውን ሕድሪ ሰማእታትና ፀዓት ቀጻልነትናን ዕቤትናን ውሕስ ህላውናን ልምዓትናን ስለ ዝኾነ ዕለታዊ እንውከሶ መዝገብ እዩ። ሰማእታትና ዝሓለምዎ ሃገር ብግብሪ ሃኒፅና መንፈሶም ክነቕስን እንተኮይና ድማ እቲ ንሶም ዝልለይሉ ክብርታት ግድን ዘይፍለ ዕጥቅና ክንገብሮ ይግባእ። እቲ ምንታይ ብዘይብኡ እቲ ዕማም ዝከኣል ኣይኮነን። ካብ ውልቃዊ ጥቕሚ ረብሓ ህዝብን ሃገርን ምቕዳም ፍትወት ሓቅን ፍትሕን ተወፋይነት ጅግንነት ፃዕረኛነት ተፀዋርነት ፅንዓታ መስመር መለለይ ክብርታት ሰማእታትናዮም። እዞም ካብ ክቡራት ዙሃራት ዝምረፁ ውርሻ ሰማእታትና ከም ብሌን ዓይንና ክንሕልዎምን ክንከነኸነኖም ከዓ ብኣጋጣሚ እዛ ክብርቲ ዕለት መብፅዕና ክንሐድስ ይግባእ። ከመይሲ ግብርናዩ ደበስ ሰማእታትና ይርከቦ። ስእላዊ መግለፂ ሃገር ኣብ ከቢድ ዝኽረሓበን ዝኽረሓበን ኣብ ሚኒስትር ሕርሻ ኣብ ዓምዲ ሸባብ ንስ ዓምዲ ዛዕባ ሰማእታት ማሕደራ ሽሓት ዘርእስቱ ጽሑፍ ይጸንሐና። እቶም ምሕደር ሽሕ ዝኾኑ ሰማእታትና ጓሎም ወዶም ዓበይቶም ንኣሽቶም ኣነ ክሓልፍ ንስኻ ጽናሕ ኢሎም ናፃ መሬትን ውሑስ መጻእን ኣረኪቦምን ኣለዉ። ሰማእታትና ብደሞም ተኺሎም ዘጽደቕዎ ምሕደር ጽላል ንሕና ብፍልጠት ብስራሕ ብጽንዓት ክንዕቅቦ ግብኦና እዩ። ሕድሪ ሰማእታት ዕለታዊ መብጻዕ እዩ። መንእሰይ ወለዶ ናይቲ ዝተኸፍለ ረዚን ዋጋ ክፈልጥን ክብሪ ክህብን ኣለዎ። ምሕደር ሽሕ ብምዃን ህይወታ ሽሓት ንምጽባቕ ከዓ ክንዕጠቕ ይግባእ። ሳሙኤል ገብረ ብርሃን ክፍሊ ኢሚግሬሽንን ዜግነትን ዘለኣለማዊ ዝኽሪ ንሰማእታትና ትርጉምን ምስጢርን ዘይሃስስ ሃገራዊ ኪዳን ኣብ ትሕቲ ዝብል ዝኽሪ ትርጉም ክህልዎ ዝኽእል ግን ካብ ኣፍ ናብ ልቢ ካብ ልቢ ድማ ናብ ግብሪ ክትርጎም ከሎ ጥራዩ። ዘለኣለማዊ ዝኽሪ ንሰማእታትና ዝብል መብፅዓ ኣብ መዓልታዊ ህይወትና ብተኣማንነትን ብትግሃትን ክንሰርሕን ከለና ኣብ ዘለና ናይ ስራሕን ትምህርትን ዓውድታት ሃገርና ንምምዕባልን ንምህናፅን ክንጋደልን ከለና እዩ ምሉእ ትርጉም ዝረከብ። ዜጋታት ኣብ መንጎኦም ዘሎ ሓድነትን ምክብባርን ብምዕቃብ ንልዑላውነትን ክብርታትን ሃገር ድልዋት ኮይኖም ክፀንሑ ከለዉ እዩ እቲ መስዋእቲ ብሓቂ ዝኸብር። ስለዚ ነቲ ዝኽሪ ኣብ ሰሌዳታት ታሪክ ጥራይ ዘይኮነስ ኣብ ውሽጢ መዓልታዊ ተግባራትና ኣብ ፍትሓዊ ኣተሓሳስባናን ንሃገርና ብምሉእ ልቢ ኣብ ምግልጋልን ክንፅሕፎ ይግባእ። ነቲ ብደሞም ዝተሃንፀ መሰረት ብርሃፅናን ብፍልጠትናን ክንውልዖን ከለና ጥራዩ እቲ መብፅዓ ብግብሪ ዝፍፀም።
ንሰማዕታት ምዝካር ኣብ እዋን ፈተናን ብድሆታትን ዓብዪ ናይ መንፈሳዊ ሓይልን ተስፋን ምንጪ እዩ ኣብ ሂወት ዝገጥሙ ቁጥባዊ ማሕበራውን

ፖለቲካውን ፀገማት ንተስፋና ክፈታትንዎን ከለዉ ንድሕሪ ተመሊስና ታሪክ ሰማዕታትና ክንርእን ከለና ግን ሓድሽ ናይ ተቐላሳይነት መንፈስ ይሓድረና። ብምርያም ዮሴፍ ኣብ ዝዳሎ ዓምዲ ደቂ ኣንስትዮ ድርብ መስዋእቲ ኤራብ ኢሎማ ታሪክ ስውእቲ ኣለም ፀጋይ ኤራብ ይፀንሐና። ብስውእ እስያስ ፀጋይ ዝተፃሕፈት ብድምፃዊት ኣበባ ሃይለ ዝተደርፈት ግጥሚ ኤራብ ኢሎማ ንእዝንና ሓዳስ ኣይኮነትን ንሓቀኛ ፍጻመ ተጋዳሊት ኣለም ዝገልጽ ግጥሚ እዩ። ተጋዳሊት ኣለም ኣባል ብርጌድ ሰብዓ ዝነበረት ቀጣን ነዋሕ ተጋዳሊት እያ ነይራ። ኣብ ሰላሕታ ውራር ነፍሰ ፀርን ከላ ናብ ኩናት ድሕሪ ምእታው ካብ ድፋዕ ክትወርድ ብተደጋጋሚ ትእዛዝ እኳ እንተተዋህባ ካብ ድፋዓ ግን ምንቕ ምባል ኣብየት ምስ ጥንሳ ድማ መውጋእቲ ይጋጠማ። ኣብ ድሕሪኡ ዝነበረ ውጋኣት ከዓ ዳግማይ ተሃሪማ ተሰውአት። ክትዘልል ክትዋጋእ ካብ ድፋዕ ናብ ድፋዕ ክትናጠር ዝረኣይ ብፆታ ኢራብ ዝብል ሳጓ ኣጠመቕዋ። ኣብ ሰሙን ገለ ካብ ብፆታ ተጋደልቲ ብዛዕባኣ ክዕልላ ምስ ተማዕኩ ሓንቲ ኣጋጣሚ ዘኪረ። ኣብ ሓደ ኣጋጣሚ ምስ ሓርበኛታት ስንኩላን ተጋደልቲ ኣብ ዝነበረና መደብ ሓንቲ ብፀይትና ነታ ደርፊ ደጊማ ኣቕሪባታ ነይራ። ነተን ከም ኢራብና ዘለላ ዝሓለፋ ኣካላተን ተበሳሲዑን ከሎ ስነነኸይሰን ዝመረሻ ዘኪርና። ነተን ከም ኢራብ ዝነጥራ ዝነበራ ምእንተናን ምእንትና ፅነትን መሓውረንን ካልእ ክፋል ኣካላተንን ዝበጀዋ ጀጋኑ ደቂ ኣንስትዮ እውን ግልፅ ኢልና ክንጥምተን ኣይደፈርናን። ካብ ንነብሰን ሓሊፉ ንዓና እውን ኣኺሉ ዝሰርፍናን ሃገራውነት ሞራል ስንቂ ግን ኣለወን። ንኹሉ ለበውአን ክንበቅዕ ነስራሕ ተጠቂሱ። ብጋዜጠኛ ሙሴ ገብረ እግዚኣብሔር ኣብ ዝዳሎ ዓምዲ ስፖርት ዝኽሪ እዞም ዝስዕቡ ፍሉጣት ስፖርታውያን ሰማዕታት ብዮናስ ሃይለ ፔፖ ጨንፈር ዜና መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ቀሪቡሎ። ተፃዋታይ ኩዕሶ እግሪ ስቡእ መርሃዊ ፀጋይ፣ ተፃዋታይ ኩዕሶ እግሪ ስቡእ ሚካኤል ተስፋይ ወዲ ባፅዕ፣ ተቐዳዳማይ ብሽክለታ ስቡእ ኤልያስ እዛዙ፣ ኣባላት ሰርክስ ኤርትራ ስቡኣት ቢንያም ኣብርሃ፣ ኣተኽልቲ ተኽለኣብን ይርከብዎም። ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ ዝዳሎ ዓምዲ ሜን ሁናዊ ሁናግ ኣብ ቻይናዊት ከተማ ሮቦት ኣብ ልመና ተዋፊሩ ተረኺቡ። ካብ ኣልማዝን ወርቅን ዝተሰርሐ ናይ 16 ክፍለ ዘመን ጥንታዊ ካቲም ከም ዝተረኽበ ተገሊጹ። ካብ መካነ እንስሳ ዘገዳም ኣውስትራልያ ጠፊኡ ዝፀንሐ ኣራዊት ኣብ ሕማቅ ኩነታትን ከሎ ከም ዝተረኽበ ተሓቢሩ። ኣብ ብኤሌክትሪክ እትሰርሕ ብሽክለታ ተወጢሓ ኣብ ሰብ ዝበዝሖ ሞል እትሽምት ኣውስትራልያዊት ኣቓልቦ ማሕበራዊ ሚድያ ስሒባ ዝብሉ ይፀንሕና። ኣብ ዓምዲ ዝራዕ ወቕትሳድ ዓለማዊ መዓልቲ ምምካት ምድረበናነትን ደርቅን ዝምልከት ሪፖርታጅ ቀሪቡሎ። ብጋዜጠኛ ሃጅር ሓመድ ኣብ ዝዳሎ ዓምዲ ውሓት ኣልጢፍል ፀብጻብ ዝኽረሓበን ብህፃናት ተምሃሮ ቤት ትምህርቲ መባእታ ፀብጻብ ብሃጅር ሓመድ ዓብዱራሕማን ሪፖርታጅ ገምገማዊ ኣኼባ ጨንፈር በዓል ስልጣን ኣግራብን እንስሳታት ዘገዳምን ዞባ ማእከል ብሱሌይማን መሓመድ ሰዓድ ቀሪቡሎ። ብሃዋ እስማዒል ኣብ ዝዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጠቀስ መፅናዕትታትን ምኽርታትን ቀሪቦም ኣለዉ ምርምራትን ርኽበታትን። ብጋዜጠኛ ዓብደላ መሓመድ ዓልያ ብትዳሎ ዓምዲ ኣልርያዳ ዝኽረሓበን ፍሉጣት ስፖርተኛታት ነበር ሰማዕታት ተዘኪሮም ይርከቡ። ስእላዊ መግለፂ ሃገር ኣብ ዝኽረሓበን ኣብ ዓምዲ ኦፒንን ኣብ ኤርትራ ዝተኸፍለ መስዋእትነት ኣብ ባይታን ክውነትን ኤርትራ ጥራይ ኮንካ ብርድኢት ትውሕጦን ትቕበሎን ሕላገት ምዃኑ ብጋዜጠኛ ናትናኤል ያዕብዮ ተተንቲኑ ይርከብ። 20 ሰነ ሃገር ኣብ ረዚን ዝኽረሓበን ብጋዜጠኛ ባና ንጉሰ ዝተዳለወ ፅሑፍ ይፀንሐና። ባንዴራ ኤርትራ ብንፋስ ዘይኮነስ ኣብ ምምፃእን ምዕቀባን ብዝኽፈል ትንፋስ ስዋኣትናያ እተንበልበል ዝብል ይርከቦ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ውሑስን ወለንታውን ደም ኣብ ምልጋስ ተረጋጊፁ ዝርከብ ምዕባለ ብጋዜጠኛ ልዋም ካሕሳይ ተዳሲሱሎ። ኣብ ዓምዲ ስፖትላይት መስዋእቲ ተኣምራዊ ሓወልቲ ኤርትራውነት ዘርእስቱ ፅሑፍ ዝኽሪ ሓበን ብኪዳነ ሽሙንዲ ቀሪቡሎ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

0: ሶ ብንእሾ ምስ ጀመረ ብዙሓት ዝስዕብዎ ብድልየትካ እትዓሞ ሰናይ ተግባር እዩ። ኣብ ጉዕዘ ህይወትና ብዙሓት ወለንታውያን ሰባት ከም እንዕዘብ ዘማታ ኣይኮነን። ወለንታዊ ምዃን ንሕብረተሰብ እትኽእሎን ኣቕምኻን ብምብርካት ተዘካሪ ወይ ውፅኢታዊ ዝኾነ ነገር ምፍራይ ወይ ምዕማም ማለት እዩ። ንሎም እምበኣር ናብ ንእዞባ ዓረዛ ብምንቅስቓስ ጐድኒ ጐድኒ ትምህርታዊ ንጥፈታቱ ሓምላይ ክለብ ብምምስራት ኣብ ዝኸደ ቤት ትምህርቲ ኣብ ምግራብ ኣግራብ ምስ ዝነጥፍ መምህር ከነላለየኩም ኢና ሰናይ ምክትታል
1: ብዙሓት ስታይ ንደሎ ዲፓርትመንታት ማለት እዩ ሕሳብ እጂ እዚያ ቁፅሩ ማለት እዩ ሳይነስ እውን ኣለና ንፅሬቱ ነዚ ቤት ትምህርቲ ትከታተል ሕሳብ ከዓ ነቶም ተምሃሮ ትከታተል ቋንቋ እውን ኣለና ሓምላይ ክለብ ማዚ ሕጂ ንሒዝና ዘለና ማለት እዩ ብከምዚኢና ንኸይድ ማለት እዩ ሕጂናትና ሓምላይ ክለብ እያ
0: መምህር መድሃኔ ተስፋ ይበሃል ኣብ ንኡዞባ ዓረዛ ተወሊዱ ኣብኡ ድማ ዓብዩ ኣብቲ ንኡዞባ ድማ ትምህርቱ ተኸታቲሉ ብድሕርዚ ናብታ ብመዲና መንእስያት እትፍለጥ ሳዋ ብምውራድ ወተሃደራውን ኣካዳማውን ስልጠና ወሰደ ካብዚ ቐፂሉ ናይ ስነ መምህርና ስልጠና ብምውሳድ ካብ 211 ስጋብ ሕጂ ኣብ ንኡዞባ ዓረዛ ኣብ ምምሃርን ምስምሃርን ይነጥፍ ኣሎ ኣብ ዝተመደቦ ቤት ትምህርቲ ድማ ጐኒ ጐኒ እቲ ናይ ምምሃርን ምስምሃርን ዕይኡ ናይ ምግራብ ንጥፈታት እውን ዘካይድ መምህር ድማ እዩ
1: ንኣብነት ሕጂ ኣብ ኩለን ቤት ትምህርትታት ዝበፅሐ እዮም ዘለኹ ማለት እዩ ንኣብነት ኣድራኣባ ዓደቕመሾ ማይ ድማ ኣብዚ ብባህረይ ተኽሊ ይፈት እየ ዋላ ማለት ክፍለ የለኒ ግን ኣብተን ቤት ትምህርትታት ዶ ደኸድክዎን ከዓ ከምዚ ናይ ክለብ ሓምላይ ክለብ ዝምድጉኒ ነይሮም ማለት እዩ ዋላ ናይ ሓምዳይ ክለብ ዝተቋፃፀሮ ረገዳታት ብ ሕጂ ክቋፃፀሮም ከለኹ ብጥብቂ ያነ ድቋፃፀሮ ምክንያቱ ሎ መዓልቲ ማይ ከሰተየ ዝውዒሉ ተኽሊ ፅባሕ ንጎ ዓመት ሙሉእ እትኸይናኸንከ ሓንቲ መዓልቲ እንተዘይብርስ ናምሕራር ወፂኢ ድኸይድ ሕጂ ግዜ ኣይሕልፈሉን እዩ ማለት እዩ ሕጂ ብኸም ክሳብ ሕጂ ፀኒሐ ሕጂ እውን ከም ይቕፅሉ ኣለኹ ማለት እዩ እቲ ምግራብ ማለት እዩ ሕጂ እቲ ምግራብ ሓደ ካብኡ ትረኽቦ ነገራት ንመፃኢ እንድሕር ጠሚትካዮ እዞም ክንጠቕሶም ፀናሓና እዮም ንኣብነት ለጓሓፍ ኣለና በዚ ነቃፅሊ ኢና ሓዊ ብቐጥታ ክቕብሎም ዝኽእሉ እቶም ኣግራብ እዮም ኣብ ከባቢ ኣግራብ ክህልው ኣሎ ስለዚ ባህሪ ማለት እቲ ቅርናይ ገረብ ሳይ ባህሪ ብባህሪ እየ
0: ብተወሳኺ ኣብዚ ሕጂ ዝሰርሐሉ ዘሎ ቤት ትምህርቲ እውን ጎኒ ጎኒ ኣካዳምን ጥፈታቱ ኣካይዲ ስራሕ ናይታ ብሓምላይ ክለብ እትፍለጥ ጉጅለ ብምዃን ኣርኣያ ክኾኑ ዝኽእሉ ጉዱሳት ተምሃሮ ኣብ ቦኑ ምግባር እዩ ኣብ ምግራብ ዝነጥፍ ዘሎ
1: ፀኒሑ ወ እዩ ፀኒሕና እዩ ማለት እዩ ኣብቲ ፀንሐ ኢና ንሕና ንቕፅሎ ዘለና እዚ ዓበይ ትግራፍ ዘሎ ሕጂ ካብ ቀደም ተተኺሉ ፀኒሐ እዩ ማለት እዩ ገና እውን እዚ ሕጂ ኮፍ ኢልና ዘለና ቤት ትምህርቲ ንቤት ትምህርቲ ተባሂሉ ተኣልዩ እምበር ነይርዎ እዩ ዓበይ ትግራፍ ዝተተኸለ ማለት እዩ እጂ ኣነ ካብ ማይ ድማ ናብዚ ካብ ዝቕየር ሳልሳይ ዓመት ሒዘ ዘለኹ ሳልሳይ ዓመት ክሕዝ ከለኹ መጀመርያ ምስኣተኹ እዚ ንሪኦ ዘለና ጎይሶ ዘይትን ፓፓዮ ቡን እውን ተኸልናሉ ዘለና ወላ ሓንቲ ነገር ኣይነበሮን መጀመርያ ቅርፂ ኸነትሕዞ ኢልና ቅርፂ እያ ትሒዝኒ እያ
0: ጥቕሚ ገረብ ኣቕሊልካ ዝርአ ከም ዘይኮነ መቸም ዝዝንግዖ ዘሎ ኣይመስለንን እዛ ሓምላይ ክለብከ ዕላማ ናይ ዝምግራብ ብኸመያ ትሪኦን ትርድኦን
1: ብቶም ቆልዑ ማለት እዩ ሓደ እቶም ቆልዑ ፍቕሪ ስራሕ ንክዕድሩ ምስቶም ቆልዑ ንዋስኦም ነርና ካልኣይ እቲ ቤት ትምህርቲ እውን ፅቡቕ ቅርፂ ዘለዎ ኮይኑ ፅቡቕ ኣግራብ ዘለዎ ፅሩይ ኣየር እናስነፈስካ ምስቲ ዕለታዊ ዝውሃብ ትምህርቲ እውን እንዳቃናበርካ ትምህረሉ ኣገባብ ንክፍጠር ኢልና ኢና ጀሚርና ይሓፈሻዊ ማለት እዩ እዚ ገና

0: ኣብ ምግጋስ ኢና ዘለና ማለት ዋላ ሕጂ
1: ገረብ ምትካል ጥራሕ ኣኻላ ኣይኮነን ዝበለ መምህር መድሃኔ እንታይ ደኣ ካብ ዓይነት ሓመድ ኩነታት ኣየር ድኽዒ ወዘተ ጀሚርካ እቶም ንዕብቲ ወሰንቲ ዝኾኑ ባእታታት ብምምላእ እስካብ መወዳእታ ክትከናኸነ ኣለካ
0: ሕጂ ሓፈሻ ውነ ዝተክልቲ ከምኡ ጌርና ክንቃለሶ ከለና ብዓቕምና ነዳልዎ ነቲ ጓሓፍ ወይ ናይቲ ገረብ ሕምሻሽ ቆፅሊ መፅሊ ንእክበሉ ጉድጓድ ኣለና ኣብኡ ጌርና ማይነስቲ ኢና ና ከምዚ ኮምፖስ ዓይነት ቀይረ ኣለና ማለት እዩ ካልእ ኣብቲ ገዛውቲ ከይድና እውን እንስሳታት ዘለዎ ገዛ ከይድና እውን እቲ ዝተፈላለዐ ሓመድ ርኢና እውን ኣምፂና ንገብረሉ ኢና ማለት እዩ ሕጂ ዝያዳ እሱ ይኸየሰጉሞ ማለት እዩ ሓደ ምስቲ ቦታ እኳ ንኸምኡ ኣይሆ በካ እቲ ቦታ ተሪር ትቃለሶ ኢኻ መጀመርያ መነንኪኖ ፍራዛ ጌርካ ዕንቆት ኢኻ ትኩዕት ማለት እዩ ምእንቲ ሰራውር ክሰድድ ሽዑ ዋላ ድኩዒ ባህርያዊ ድኩዒ ማለት እዩ እንዳተጠቀምካ ሽዑ ትመሎ ሽዑ ተክልን ትክልሉ ብከምዚ ኢና ንከይድ ዘለና ማለት እዩ
1: ሞያውነት ኣብ ኣድማዕነት ወሳኒ ምዃኑ ዝኣመነ መምህር መድሃኔ ምስ ዝምልከቶም ኣካላት ሚኒስትሪ ሕርሻ ብምምኽኻር እውን ኣብ ዕብቱ ሓጋዚ ዝኾኑ ተወሳኺ ሓሳብ ከም ዝርክብ እዩ ወሲኹ ዘረድእ
0: እጂ እንታይ ኢና ንገብር ንሕና መጀመርያ ተተኺሎም ዝፀንሕና ንኣሽተ ገራብ ከምቲ ዘለዎም ቆፂ ኢሎም ማለት እዩ ብድሕሪ ግን እንታይ ከ ርባሓና ይኽእል ኢልና ምስ እንዳ ሕርሻ ማለት እዩ ተወኪስና ገለ ሓሳባት ካብ እንዳ ሕርሻ ዝወሰድ ሓሳብ ጌርና ኢና ነበግሶ ማለት እዩ ብድሕሪኡ ተጠለብ እውን ንኣብነት ካሜሮን ትርድ ዝበሃል ኣለና ኣብዚ ነቲ ተሪር መሬት ክፀወሮ ይኽእል እዩ ፅቡቅ ክዓቢርኩም ይኽእል ኢሎም ብጠለብ ናቶም ዝመፀ ማለት እዩ ንስኻ ፅቡቅ ወፂ ብሎ እምበር ቅድሚኡ ብዙሓት ክልቲ ሓሪርና እዩ ብሰንክልቲ መሬት መሬት እውን ፀባኣና ማለት እዩ ከውሒ ስለ ዝኾነ ከምዚ መፃወቲ ኩዕሶ ዝዓለ ዘሎ ሪኦም ኣሎ ከምኡ ቁርብ ተኩዒት ከያስ ኣዋይ ኣቱን እጂ ንሰራውር ንክሰደድ ኢልካ ኢኻ ቁሩብ ትኩዕቶ ትቃለሶ ቁሩብ ዝተኸዓት ከዓ ይሓርር ማለት እዩ ብዝኾነ ግን ኣብኡ ንተወኪስና ዘምፃ ናይ ገረብ እዚ ካሜሮን ትርምለና ሕጂ ፅቡቅ ደረጃ ኣሎ ዓመት ሒዙ ዓመት ይገርዶ ኣሎ እዚ እንዳርእናዮ ፅቡቅ ወፂ ኣሎሱ ስም ውፅኢታዊ ረኪብና ዘለና ማለት እዩ ሓፈሻዊ ግን ንሕና ክንተክል ደሊና ዘለና እቲ ባህርያዊ ኣግራብ ንብሎ ከም በዓል ኣውሊዕ ወይባ ጭጎኖ ዝኣመሰሉ እዚኦም ዓበይቲ እዮም ንነዊሕ እዋናት ክኸደሉና ስለ ዝኽእሉ ተሪፈናና ኣለዎ በዚኣ ቦታ ብኸምኡ ኢና ክንሽፉኖም ደለ ዘለና ማለት እዩ
1: ዝኾነ ዋዕላ ወይ ባይቶ ኣብ ትሕቲ ፅላል ዓብ ገረብ ይካየድ ከም ዝነበረን ዘሎን ኩሉ ዝፈልጦ ሓቂ እዩ ከም ኣባህላ መምህር መድሃኔ ኣብዚ ቤት ትምህርቲ ብዘይካቶም ልሙዳት ኣግራብ ንመፅለሊ ክኾኑ ዝኽእሉ ብዙሓት ተወሳኽቲ ዓሌታት ኣግራብ ከም ዝተኽሉን ገና እውን ኣብ ምትካል ከም ዝርከቡን እዩ ዘብርህ
0: ሓፈሻ ወይቶም ኣግራብ 260 ገረብ እዮም ደለዉና ካብዞም 260 20 ሓሪሮምና ማለት እዩ እቶም ዓይነት ኣግራብ ጭጎኖ ኒምከረን ኣውሊዕ እዚኦም ካሜሮን ትሪ ከዓ ንሪኦም ዘለና ማለት እዩ ካሜሮን ትሪ ሕጂ ዕሪ ገረብ ዝኾኑ ዘይኮነስ ቁሩብ ወፂኡ ማዕርቁ መስተሰብ ኮይኑ ድሙቕ ፅላል ዘለዉ እዩ ማለት እዩ ሕጂ ዝያዳ ነዘን ህዝቢ ክእከበለን ዝኽእል ስተች ኢና ንዕአን ዝያዳ ተጠቂምናለን ዘለና ሰብ ምፅ ኢሉስ ፅላል ክረክብ ካልእ እዞም ናእሹ ሓደ ኣታዊታት እንዳገበሩ ካልኣይ ከዓ ግርማ ናይቲ ቤት ትምህርቲ በቲ ሓደ ከዓ ፅላል ክኾኑና ኢልና እውን እዞም ፓፓዮ ዘይቱን ቡን ጎይሶ ተኺልና ሎም ኣለና ማለት እዩ ሓፈሻዊ ከዓ በተዓቕሞም ድማ ቁርብ ነቲ ቤት ትምህርቲ ኣታዊታት ማ ይገብሩ
1: መምህር መድሃኔ ነዚ ቦሎንቲኡ ዘካይዶ ዘሎ ናይ ምግራም ንጥፈታት ምስቲ ናይ ምምሃርን ምስትምሃርን ዕይኡ ተደማሚሩ ህርኩታትን ናይ ስራሕ ባህግን ድሌትን ዘለዎም ተምሃሮ ኣብ ምፍራይ እውን ቀሊል ኣስተዋፅኦ ኣይኮነን ዘለዎ
0: ኣብ ስራሕ ክጎበት ልካ ብላ ሓንቲ ዝፀግም ነገር የለ ንኣብነት ኣነ ሕጂ ቅድሚ 720 ኢና ክላስ ንጅምር 610 ክኾን ከሎ ኣነ ሕጂ ስራሕ ኣቋሪፀ ናብ ኣንፈት ናቆተብ ትገብር ቅድሚ ሰዓ 6 ዝመፅእ ማለት እዩ ቅድሚ ሰዓ 6 ይመፅእ በቶም ቀዲሞም ዝመፁ ተምሃሮ ጌርና ከዓ ንኣልዮም ማለት እዩ እጂቶም

0: ንበዓሎቶም ፍቕሪ ይሕድረሎ ከመይ መፅእኻ ከለካ ሰብቲ ኣፍ ደገ ይፀንሑኻ መምህር ኣነ ናይ ከስቲ መምህር ኣነ ክኩስኩስ ይብሉካ ማለት እዩ ሕጂ ስኻ እቲ ቅድም በዕልኻ ናይና ናዴንበርናዞም መምሃራን ማለት እዩ ሕጂ ዳርጋቶም ቆልዑስ እና ዋላ ንሓንሳብ ኣብ ክላስ እንዳሃለዎ ከሎ መምህር ኣነ ናይ ከስቲ ዳሕራ ይብሉካ እቲ ናቱ ክሳይሲ ፅቡቅ ፍቕሪ ይገብረሎም ኣሎ ማለት እዩ ሕ ኩላትና ተሓጋጊ ዘና ንጥቀመሎም ወይ ኩላትና ተሓጋጊ ዘና ንሰርሖ ማለት እዩ እጂ ኣባላት ኣለውኒ ሓምላይ ክለብ ማለት እዩ ንሳቶም ከዓ ከመይ ሓሳብ ኢልና እውን ተዋሂድና ኢና ንተጉሮት ጉዳይ ማለት እዩ
1: ወለንታዊ ምዃን ውሕዳት ዝውንንዎ ህርኩትነት ወይ ዓቕመይ ዘፍቅዶ ክገብር እየ ዝብል ባህሊ ስራሕ ምውናን እዩ ብወለንታኻ እተፍርዮም ነገራት ኣብ መዓላ ምስ ውዕልልካ ድማ ዕላማኻን ድኻምካን ፍረ ረኺብካሉ ኣለኻ ማለት እዩ መምህር መድሃኔ እውን ኪኖቲ መሰረታዊ ጥቕሚ ገረብ ተምሃሮ ብቐሊሉ ዝመሃሩሉ ኣገባብ ምጥጣሕ እውን ቀዳማይ ዕላሙኦም ምዃኑ ይዝዛርብ
0: ዕላሙኡ ተምሃሮ ኣብ ክላስ ሓፈሻዊ ሕጂ እቲ መበገሲ ንተምሃሮ እንዲቲ ረብዓታት ኣብ ክላስ ብክልሲ ሓሳብ ዝተምሃርዎ ኣውፂኻ ኣውኢኻ ተሪኦም ባዕላቶም እዮም ድዋስዎ ማለት እዩ እቲ ገረብ ካብ ፈልሲ ተኺልካ ንክሳብ ዝዓቢ ማዩን ድኽዑን ክገብሩ ከለዉ ካብኻ ሓበሬታ ሕጂ ካብቲ መፅሓፍ ዳርጋ ብዙሕ በዓሎም ዝገብርዎ ስለ ዘለዉ ኣይትብኒኻ ማለት እዩ ንኩሉ ክፋላት ነቲ ተኽሊ ክውክለልካ ዝኽእል ሲ ብዓብኡ ተቐሪብልና ኣሎ ማለት እዩ ብዓብኡ እውን ካብ ሕርሻ ብዙሕ እቶት ክትረክብ ትኽእል ምዃንካ እውን እዚ ንጎይሶ ንስታይ ንብሎ ዘለና እውን የርእየና ኣለዉ ድሮ ሕጂ ክንቁንጥቦ ጀሚርና ቐንቲብና የለና ማለት እዩ በቃ ክቁንጥቡ እውን ንባዕሎም ነቲ ደዕበይዎ ክቁንጥቦ ከምዚ ፍረሪኢና ክብሉ እውን ህንጠይ ስለ ዝኾነ ንኮል ይቀዳዶም መዓል ንዑስክ እስኩን ኣኩፋት ሓጉዝ እንታይ ኢልካዮ ኩሎም እዮም ድሞዝኻ ምክንያቱ እቲ ክስታይ ስለ ዝኾነ ማለት እዩ ሕጂ ሓፈሻዊ ትዕላምኡ ፍቕሪ ናይቲ ኣትክልቲ ሓዲሮም ተንቆልዑ ፅባሕ ንጎም ተዓበይ እውን ኣብ ሕርሻ ዘለዎም ዝንባደታት ካብ ሕጂ ሒዝቦ ስለ ዘለዉ ፅቡቕ ሓሳብ ሒዞም ክዓብዩ ዝብል ርዲኢት እዩ ዘለና ማለት እዩ ብዓብዩ ካ ዝተፈላለዩ ዓይነት ኣትክልቲ ስለ ዘለዉና ካብቶም ዝተፈላለዩ ዓይነት ኣትክልቲ ዝተፈላለየ ዕንባባታት ኣሎ ክፈላት ኣሎ ብኡን እንዳተምሃሩ ይዓብዩ ዝብል ሓሳብ ኢና ሕና ነመግሶ
1: መምህር መድሃኔ ብዘይካ ምስሳን እቲ ዝተኸሎ ዓዲኣት እዩ ዘለ ገረብ ኣብቶም ተምሃሮ ኣንጊሶሞ ዘለዉ ባህሊ ስራሕ ኣብ ሓድሕዶም ዘለዎም ፍቕርን ሰኒትን ኣብ መንፈሶም ሰሪፁ ዘሎ ናይ ክገብር እየ ዝብል ሓቦ ኒሕን እውን ተወሳኺ ምህርቲ እዛ ክለብ እዩ
0: እወ ሕጂ ብዛዕባ ዝምግራብ ብፍላይ ኣብዚ ቤት ትምህርትና ማለት እዩ ኩሉ ግዜ ብዘይ ገረብ ሂወት የለን ማለት እንዲ ምክንያቱ ሓመድ ኣይቀምኒ እዩ እቲ ንሕና ዝተንፍሶ ፅሩ ኣየር እውን ኣብኡ ውን ዝተመርኮሰ እዩ ሰም ክህልዉ እተኮይኖም ንሕና ክንህሉ እተኮይናስ እቶም ኣግራብ ካ ክህልው እዩ ዘለዉ ሕጂ ኣብ ክላስ ኮፍ ኢሎም ክምሃሩ ከለዉ ፅሩ ኣየር የዝተንፍሱ ኣብኡ ውን ተፀጊዑ ዘሎ እቲ ገረብ ማለት እዩ ስለዝኾነ ሓፈሻዊ ኣብ ዝኸድክዎ ትካላት እጂ ንኣብነት ኣድራባ ከለኹ ነር ንተኽሊ ባዕሊ ስታይ ዝተወገስኮ ንኣብነት ንቤት ትምህርቲ ዓዲ ሕሳእ ተባሂሉ ተጠልዩ ብዝነበረ ገረብ ናርጋ 25-30 ይኸውን ኣውሪደ ነረና እውን ኣድራባ ከለኹ ሓንቲ ገረብ ዝበሃል ኣይነበሮን ኣብ ዳሲና ንምህር ነርና ካብዚ ወሲደ ተኺለ ብስመይ ወፅን ሕጂ ኣዳኺዩ ሕጂ ኣብቲ ዝኸድካዮ ቦታ እንድሕሪ ገረብ ናይ ምትካል ልምዲ ኣለካ ኮይኑ ነቲ መፃኢ ወለዶ ተውሕሰሉ ኣለካ ማለት እዩ ባሂልዎም ደቀና ደቂ ደቀና ባሂልዎም ክምሃሩ ፅባሕ ንጎ እቲ ድምሃርዎ ኣብ ክላስ እውን ብቐጥታ ብቀረባ ረቂ ከዱ ከፅንዕዎ ስለዚ ዝኾነ ሰብ ማለት እዩ ተኽሊ ናይ ምትካል ፍቕሪ ክሓድሮ ጥራሕ ዘሎ ማለት እዩ ብዓብዩ እኳ ዞም ተምሃሮና ዳርጋ 900ታዊት ፍቕሪ ተኽሊ ኣለዎም እየ ዝብል እጂ ንክርኢኑ ከለዉ ንዓይ ንዓይ መምህር ይብሉኒ ካብቶም ካልእ መምሃራን ሕጂ ንዓይ ዝያዳ ነቲ ተኽሊ ምሳይ ኮይኖም ክዋስኡ ባህ ይብሎም ማለት እዩ እጂ ፍቕሪ ኣትክልቲ ዘለዎ ዜጋ ሒዝና ክንዓቢ እተኮይንና ፍቕሪ ናይ ኣትክልቲ ከዓ ክንሪኦም ክክእል ኣለና ማለት እየ ምስ ኣትክልቲ ዘለና ፍቕሪ
1: ጥቕሚ ገረብ ኣብ ደቂ ሰባትን እንስሳታትን ኣዝዩ ኣገዳሲ እዩ ገረብ ምትካልን ምክትታልን ድማ ተበግሶ ደኣ እምበር ብዙሕ ሰዓ ቦጋቶቶ ዘየድልዮ ዝቐለለ ነገር እዩ መምህር መድሃኔ እውን ኣብ መወዳእታ ነዚ ብምርዳእ ኩሉ ሰብ ገረብ ክተክልን ክከናኸንን ካብ ተጻባዕቲ ነገራት ክከላኸልን ከም ዘለዎ እዩ መልእኽቱ ዘመሓላልፍ።
0: ኣነ እኳ ኣሓ መጀመርያ እቲ ከመይ ኢልኩም ኣኽቢርኩም ከምዚ ምክያድኩም እንዳመስጎም ክንዴ ሓፈሻዊ ግን እቲ ክበሃል ዘለዎ ክብሎ ዝኽእል ኣነ ዝኾነ ሰብ እንተወሓደ ሓንቲ ተኽሊ ብዋንነት ናቱ እንድሕር ክተክል ከናኸለንን ክከናኸንን ክኢሉ እሱ ትዛዕበየ ዝበለፀ ዝብል ማለት እዩ። ግድና ቤት ትምህርቲ ጥራሕ ዘይኮነ ኣነ ትካል ስለ ዘሎ ኮይነ ትካል እየ እምበር ግድና ቤት ትምህርቲ ጥራሕ ዘይኮነ ዋላ ኣብ ገዛኻ ድዩ ዋላ ኣብ ገለሲ እንተወሓደት ሓንቲ ተኽሊ ክትዕቢ ክትክእል ኣለካ ዝብርድኢት የለኒ ምክንያቱ ዓፀይፈታ ረብሓ ትረኽበሉ ስለ ዝበዝሕ

0: ሰላምታና ተቐበሉ ፈንወይ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ 22 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም 20 ሰነ ኣብ ዞባ ደቡብን መዲና መንእስያት ሳዋን ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ኣብ ንኡዞባ እምኒ ሓይሊ ዓስከረናት ሰማዕታት ኣብ ናይ ክብሪ ቦትኡ ዓሪፉ ኣብ ዞባ ደቡባዊ ቄሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ብፅቡቅ ይሰላሰል ኣሎ ኣሜሪካን ኢራንን ስምምዕ ንምኽታም ዘኽእል መርሓ ጎደና ከም ዘዳለዋ ተገሊጹ ህዝባዊት ሪፓብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገብ ኣስፊራ ኣውስትራልያን ካናዳን ኣብ ምምዕባል ወታደራዊ ዝምድንአን ዘተኮረ ውዕል ተፈራሪመን ዝርዝር ዜና 20 ሰነ መዓልቲ ሰማዕታት ኤርትራ ኣብ ዞባ ደቡብን መዲና መንእስያት ሳዋን ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ ወከልቲ ኤሪና ሸዊት ገብረ ብርሃንን ሙሴ ኪዳንን ዝለኣኽዎ ትሕዝቶ ኣብ ሓደ ፀብጻብ ተወሂድሎ ሸዊት ገብረ ብርሃን ከተቕርቦ እያ
1: 20 ሰነ ተራ ዕለት ኣይኮነትን እዛ ዕለት ምስለ ዝነስተማቕሮ ዘለና ንፋስ ሓርነት በጃ ዝሓለፉ ሰማዕታትና

0: ወትሮ ኣብ ልብና ኣለኹም ብምባል ሕድሮም ንምትግባር ቃልና እንሕድሰላ ዝኸበረትን ዝረዘነትን ዕለተ ኤርትራውያን እውን እያ። ስለዝኾነ ኢና ድማ ዓመት መፀ ኣብዛ ዕለት ኣብ ረዚን ዝኽርሓበን ብምፅማድ ብዝተፈላለዩ መደባትን ምውላዕ ሽምዓን እነኽብራ።
1: 20 ሰነ መዓልቲ ሰማዕታት ኤርትራ ብደረጃ ዞባ ደቡብ ብ19 ሰነ ኣብ ከተማ መንደፈራ ብሰልፊ ሽምዓን ምንባር ዕንበባን ተዘኪራ። ኣብቲ ዕለት ኣብ ሰዓታት ምሸት ብኣሽሓ ዝቁፀር ህዝቢ ኣብ ማእከልቲ ከተማ ብምትእኽኻብ ጥዋፍን ሽምዓን ኣብሪሁ ክሳብ ቀፅሪ መቓብሪ ሓርበኛታት ብምጓዓዝ ንሰማዕታቱ ብሓበን ዘኪሩ። ኣመሓዳር ንዞባ መንደፈራ ኣቶ ህዝቅያስ ውህበት ኣብ ዘስምዖ ቃል 20 ሰነ ሰማዕታትና ዝገደፍዎ ሕድሪ ንኽነተግብር ቃልና እነሕድሰላ ዕለት ስለ ዝኾነት ኩሉ እነካይዶ ንጥፈታት ብዝረዚን ሕድሪ ክቃና ከም ዝግባእ ኣገንዚቦ። እዚ ከምዚ ኢሉ ከሎ ክፍሊ ባህልን ስፖርትን ዞባ ደቡብ ብ18 ሰነ ኣብ ቀፅሪ ህንፃ ምምሕዳር ዞባ ደቡብ መደብ ስኽሪ ዜማ ወዲቦ። እቲ ካብ ኩለን ሚኒስትርታት ዝተዋፅኡ ሰራሕተኛታት ዝተሳተፍዎ መደብ ግጥምታት፣ ደርፍታትን ድራማን ዘጠቓለለ ነይሩ። ብ19 ሰነ ኣብ ሳዋ ዝተገብረ ኣዛዚ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያይን ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮነሬል ደበሳይ ግደን ዝተሳተፈዎ ስነ ስርዓት ብምብራህ ሽምዓን ስነ ጥበባዊ መሰናድኦን ዝተሰነየ ነይሩ። ምክትል ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ሌተናል ኮነሬል ተመስገን ሳሙኤል ኣብ ዘስምዖ ቃል 20 ሰነ ንኩሎማ ምምፃእና ፅነትን ምውሓስ ልእላውነትን ዝወደቁ ጀጋኑ ሰማእታትና እንዝክረላን ሕድሮም ንምትግባር መብፃዕና እንሕድሰላን ረዛን ዕለት ምዃና ገሊጹ። ሌተናል ኮነሬል ተመስገን ኣስዒቡ እዚ ኣብ ውሽጢ ሃገርን ወፃእን ዝነብር ህዝቢ ኤርትራ ሽምዓን ጥዋፍን ብምብራህ ቅሰኑ ሰማእታትና እናበለ ዝዝምረላ ዕለት ንውሉድ ወለዶ ክትሰጋገር ዘለዋ ዋጋ ክብረት ህዝቢ ኤርትራ ስለ ዝኾነት ሕድርን ለበዋን ሰማእታትና ክንፍፅም ዘይግነታዊ ግዴታ ከም ዘለና ኣተሓሳሲቡ። እቲ መደብ ዝተፈላለየ ስነ ጥበባዊ መሰናድኦታት ዝተሰነየ ነይሩ። ብዘይካዚ ንስልቲ ወፂን ዝርከባ ኣሃዱታት በብወገንን ሽምዓ ብምብራህን ስነ ጥበባዊ መደባት ብምክያድን ንሰማእታትን ከም ዝዘከራ ወኪል ኤሪና ሓቢሩ።
2: ብተመሳሳሊ መዓልቲ ሰማእታት ኤርትራ ኣብ ዞባታት ጋሽ ባርካን ዓንሰባን ብዝተፈላለየ መሰናዶታት ብክብ ዝበለ ሓበን ተዘኪራ። ውክል ኤሪና ኣልማዘ ወልደ ገብርኤልን ኢብራሂም ዓልን ንዘዳልዎ ፀብጻብ ኣልማዘ ወልደ ገብርኤል ከተቕርቦ እያ።
3: ብደረጃ ዞባ ጋሽ ባርካ ኣብ ባሮንቱ ኣብ ዝተገብረ ናይ ዝኽሪ መደብ ኣምባሳደር ማሕሙድ ዓልሑሪ ኣዛዚ ህዝባዊ ሰራዊት ምዕራባዊ ግንባር ኮነሬል ሃብቱ ገብረ እንድርያስን ኣብ መካነ መቃብር ሓርበኛታት ኣክሊል ዕንባባን ቢሮም ኣመሓዳር ንኡስ ዞባ ባሮንቱ ኣቶ ተስፋ ኣለም ባህታ ኣብ ዘስምዖ ቃል ዝኽሪ 20 ሰነ በጃን ዝሓለፉ ሰማእታትና ናብ ናይ ክብሪ ቦትኦም ብምምፃእ ሕድሮም ንምፍፃም ቃልና ንሕድሰሉ ኣጋጣሚ ከም ዝኾነ ገሊጹ። ብ19 ሰነ ድማ ብኣሽሓ ዝቁፀሩ ህዝብን ሰራዊትን ኣብ ጎደናታት ወፂኦም ሽምዓ ብምብላዕ ሰማእታቶም ብሓበን ክዝክሩ እንከለዉ ንትርጉሙን ርዝነትን መስዋእቲ ዝገልፅ ስነ ጥበባዊ መሰናድኦታት ቀሪቡ። ኣብ ዞባ ዓንሰባ እውን ብደረጃ ዞባ ኣብ ከተማ ከረን ኣብ ዝተኻየደ ስነ ስርዓት ብኣሽሓት ዝቁፀር ህዝቢ ክሳብ መቃብር ሓርበኛታት እብሪ ጉዕዞ ድሕሪ ምክያድ ወኪል ኣመሓዳሪ ዞባ ዓንሰባ ኮሎኔል ክብሮም ንርኣዮ ንክብሪ ሰማእታት ኣኽሊል ዕንበባ ኣንቢሮን ናይ ምግራብ መደብ ተሰላሲሎን። ኮሎኔል ክብሮም ንርኣዮ ኣብ ደስምዑ ቃል 20 ሰነ ንሰማእታት ኤርትራ ሰላኹም ተሓቢና ብሰላም ንነብር ኣለና እናበልና ብልዕል ኩርዓት እንዝክረላ ዕዝዝቲ ዕለት ምዃና ብምግላፅ መዓልቲ ሰማእታትና ኪኖ ዝኽሪ ምስ ነብስና እንዝትየሉን ውሽጥና እንሓተሉን ኣጋጣሚ ከም ዝኾነ ኣረዲኡ። እዚ ከምዚ ኢሉ እንከሎ ብ19 ሰነ ኣብ ምላእ ዞባ ሰልፊ ሽምዓ ተኻይዱ። እቲ ስነ ስርዓት ድማ ብስነ ጥበባዊ መሰናድኦታት ዝተሰነየ ነይሩ።
4: ስዋኣትና ዘይተሓልፍ ሓራ ኤርትራ ስለዝተኽሉልና ዘለኣለማያን እዮም። ስለዚ ነዚ ክቡር ዋጋ ዝተኽፍለሉ ውርሻ ብሓባር ሒዝና ንቅድሚት ክንስጉም ንሃገርና ክነልምዕ ታሪካዊ ግዴታ ኣሎ። ስዋኣትና ብስራሕና ይደበሱ። ምስ ሰኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤል ካብ መቓብር ሰማእታት ከተማ ከረን።
2: ኣብ ንኡስ ዞባ እምኒ ሓይሊ ኣብ እዋን መኸተ ምኽባር ልእላውነትን ናይ ዝተበጀዎ 28 ሰማእታት ኣስከሬናት ከካብ ዝነበሩ ቦታታት ተላዓሉ ናብ ናይ ክብሪ ቦትኡ ዓሪፉ። ብ20 ሰነ ኣብ መቓብር ሓርበኛታት ኣብ ዝተፈፀመ ስነስርዓት ህዝብን ኣባላት ሓይልታት ምክልኻልን ነቲ ኣስከሬናት ብሰልፊ ኣሰኒዮም ብክብሪ ሓመድ ኣዳም ኣልቢሶምዎም። ኣዛዚ ናይተ ናብ ምእካብ ኣስከሬናት ሰማእታት ተዋፊረን ዝነበረ ኣህዱታት ሓይልታት ምክልኻል ኣብ ዘስምዖ ቃል እቲ ናይ ምእካብ መስርሕ ኣብ ፃዕዳ ቀላይን ኣዲናን ዝበሃል ቦታታት ከም እተኻየደ ሓቢሩ። ኣመሓደር ዘዋደቡ ብኣቶ ሃብታብ ተስፋፅዮን ኣብ መቓብር ሓርበኛታት ሕቋፍ ዕንበባ ድሕር ምንባር ኣብ ዘስምዖ ቃል ነቲ ኣስከሬናት ሰማእታት ኣብ ምእካብን ምግዓዝን ዝተረኣየ ንጡፍን ዕዙዝን ተሳዝፎ ምምሕዳራት ከባቢ ዓዲ ብሓይለን ዓዲ ቃዓያን መጊሱ ኣብቲ ኣጋጣሚ ንቕያን ጅግንነትን ሰማእታት ዘመጎሰ ስነ ጥበባዊ ዕዮ ቀሪ

0: ቦም እዚ ከምዚ ኢሉ እንከሎ ተምሃሮ ካልኣይ ደረጃ ኣብያተ ትምህርቲ ደቂ ኣምሓረን ባና ሓርነትን ንእዞባ ደቂ ኣምሓረ ዘዋፀእዎ ልዕሊ 21,000 ናቕፋ ብምምሕዳራት ንዝተለለያ ስድራ ስዋኣት ተመቃሪሑ ነበርቲ ደቂ ኣምሓረን ኣብታ ከተማ ዝነጥፉ ሰራሕተኛታት መንግስቲ እውን ኣብ ቀፅሪ ፓርክ ሰማእታት ወፈራዊ ስራሕ ከም ዘሰላሰሉ ወኪል ኤሪና ሓቢሩ። ብተመሳሳሊ ተምሃሮ መምሃራንን ሰራሕተኛታትን ኮሌጅ ትምህርትን ስነ ቋንቋ ዓደቅይሕ 58,000 ናቕፋ ንስድራ ስዋኣት ከበርክቱ ከለዉ መደብ ዋርሳ ብገዳይም ተጋደልቲ ተኻይዱ። ኣባላት ክፍለ ሰራዊት 1670 ነበር ድማ ንስድራ ስዋኣት ገንዘባዊ ሓገዝ ምሕራስ ጉሩህ ምፅጋን ኣባይትን ምዕዳል ዘርእን ዘጠቃልን መደባት ኣካይዶም። ኤርትራ ነበርቲ ላስ ቬጋስ ሕቡራት መንግስታት ኣሜሪካ እስታንቡል ቱርኪ ከምኡውን ጁዳ ርያድን ስዑድ ዓረብ ብምክንያት 20 መዓልቲ ሰማእታት ኤርትራ ኣብ ዝወደቦ መድባት እዚ ክረሓበን ንመሰሰኒ ማዕከን ሕድሪ ሰማእታት መጠወሪ ስድራ ስዋኣትን ዝውዕል ገንዘብ እወፍዮምን ተመባፂዖምን ከከበጡ ንዝበፅሓና ፀብጻብ ሳሙኤል ሃብቶ ሚካኤል ኣዋሂድዎሎ ገርመስቀል ገርዝግሄር ከቅርቦ እዩ።
1: ብመሰረት ከካቦቱ ዝበፅሓና ሓበሬታ ኤርትራውያን ተቐማጡ ላስ ቬጋስ ብ17 ሰነ ኣብ ዘካየድዎ መደባት ዝኽሪ ሓበን ንመሰሰኒ ማዕከን ሕድሪ ሰማእታት ዝውዕል 33,000 ዶላር ኣሜሪካ ኣበርኪቶም። ተሳተፍቲ ናይቲ ስነ ስርዓት ዝኽሪ 20 ሰነ ባህልን ክብርታትን ጀጋኑ ሰማእታትና ንምዕቃብ መብፅዓና እንሕድሰላ ዕለት ምዃና ገሊፆም። ኣብ ቱርኪ ዝነብሩ ኤርትራውያን ብወገኖም ዝኽሪና ክብሮም ግብርና ደበሶም ብዝብል ቴማ ብ19 ሰነ ኣብ ከተማ ኢስታንቡል ሽምዓ ብምብራህ ሰማእታቶም ዘኪሮም። ናይ ክብሪ ቆንስል ኣቶ ሚሕድን መሓመድ ኣብ ዝስምዖ ቃል ነቶም መሰረት ህላወናን ምንጪ ዝሕብን ታሪክናን ዝኾኑ ጀጋኑ ስዋኣትና ኣብ ንዝክረሉ ሕድሮም ንምትግባርን ውዕልኦም ናብ ወለድታት ንምስእጋርን ሓላፍነት እንወስደሉ ኣጋጣሚ ከም ዝኾነ ገሊፀው ብተ

0: ሰላም ዝኸበርኩም ተዓዘብቲ፣ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ብምኽንያት 20 ሰነ መዓልቲ ሰማእታት ብማሕበር ወነንቲ ታክሲ ዞባ ማእከል ተወዲቡ ዝካየድ ግጥማት ኩዕሶ እግሪ ብ18 ሰነ ኣብ ሰዓት ኣድሕሪ ቀትሪ ኣብ ካምፖ ቺቼሮ ብወግዒ ተኻይዱ። እዚ ንኣርባዕቲ ክለባት ናፅነት ሓድነት ውፍያትን ማይደምነትን ሓቒፉ ንኣውዴካ ምሕላፍ መልክዕ ሒዝዩ ተኻይዱ። ንጋንታ ሓድነት ዝሰዓረት ማይደምነት ኣንጻርታ ንጋንታ ናፅነት ረቲዓ ዝሓለፈት ጋንታ ውፍያት እያ ኣብ ግጥም ፍጻመ ተረኺባ። ኣብዚ ብወገን ክልቲን ክለባት ልዑል ተወዳዳርነት ዝተረኣየሉ ግጥም ጋንታ ውፍያት ቅድሚን ድሕሪ ዕረፍቲ ካብ ሳሙኤል ገብረ እግዚኣብሔር ብዘመዝገበተን ክልተ ሸቶታት ድማ ኣብ ልዕሊ ጋንታ ማይደምነት ክልተ ብሓደ ብምዕዋት ተሸላሚት ዓባይ ዋንጫ ኮይና ኣብዛ ግጥም ክልተ ሸቶታት ዘመ ዝገበ ሳሙኤል ገብረ እግዚኣብሔር ብሉፅ ተፃዋታይ ናይ ዝግጥም ኮይኑ ተሸሊሙ። እዚ ዓመታዊ ብምኽንያት 20 ሰነ መዓልቲ ሰማእታት ዝካየድ ውድድር ሎሚ ዓመት ንሓምሻይ ግዜ ዝተኸየደ ኮይኑ ጋንታ ውፍያት ድማ ነዚ ውድድር 4 ግዜ ብምዕዋት ልዕሊ ካልኦት ክለባት ፀብለል ክትብል ክኢላላ። ካልኣይ ናይ ምድብ ግጥማት ዋንጫ ዓለም ትማሊ ምሸትን ናብ ሎሚ ኣብ ዘውጊ ሕለይትን ኣባላት ምድብ 7-8 ብዘካየዶ ግጥም ቀፂሉ ተኸይዱ።
1: ኣብ ቀዳማይ ናይ ምድብ ግጥማ ኣንጻር ሓዳስ ሃገር ናይ ዝውድድር ኬፕ ቨርደ ብዘይሸቶ ባዶ ባዶ ዝተፈላለየት ቻምፒዮን ዓለም 2010 ስጳኛ ኣንጻርታ ኣብ ቀዳማይ ፀወታ ኣንጻር ኡራጋይ ማዕረ ዝተፈላለየት ሓደ ካብ ዝዓበዩ ሊጋት ዓለምና ንምምስራት ኣብ ስራሕ ትርከብ ስዑድ ዓረብያ ገጢማ። እስጳኛ ቅድሚ ዕረፍቲ ካብ ሚከል ኦያር ዛባል 2 ሸቶታት፣ ካብ የማል 1 ሸቶ፣ ድሕሪ ዕረፍቲ ድማ ካብ ሓሰን ኣልታምባክቲ ናብ ልዳቱ ብዘመዝገባ ሸቶ ብገፊሕ 4 ባዶ ብምዕዋት ፋልማይ ናይ ዝውድድር ዓወታ መዝጊባ። ኣብዛ ግጥም ኣሰልጣን ስጳኛ ሉዊስ ዴላ ፎንቴ ኣብ ቀዳማይ ፀወታ ብስንኪ ናይ ፊትነስ ምምላ ፀገም ካብ ወንበር ተቐየርቲ ንኽልዓል ዝገበሮ ላሚን ያማል ንፈለማ ግዜ ምስ ቀዳሞ ተሰለፍቲ ናይ ዋንጫ

ዓለም ፀወቱ ከካይድ ፈቂድሉ ኣብዛ ግጥም ወዲ 18 ዓመት ዝነበረ ላሚን ያማል ልዕና 1958 ፔለም ወዲ 18 ዓመትን ትሕትኡን ክንሱ ንቐዳሚት ሸቶ ናይ ሓደ ግጥም ዘመዝገበ ተፃወታይ ኮይኑ ብዘይካዚ ያማል ኣብ ዋንጭ ዓለም 2022 ኣብ 18 ዓመትን 110 መዓልታትን ኣብ ግጥም ኣንጻር ኮስታሪካ ሸቶ ንዘመዝገበ ጋቢ ስዒቡ ካልኣይ ንስጳኛ ኣብ ዋንጭ ዓለም ሸቶ ዘመዝገበላ ዝነኣሰ ኮተተይ ኮይኑ ብዘይካዚ ኣብዛ ግጥም ወዲ 18 ዓመትን 343 መዓልታትን ዝነበረ ያማል ሻምናይ ብዕድመ ዝነኣሰ ኣመዝጋቢ ሸቱ ዋንጭ ዓለም ኣብ ርእሲ ምዃኑ ንሮማንያዊ ኒኮላይ ኮቫክን ወዲ ሃገሩ ጋብን ስዒቡ ድማ ምስ ቀዳሞ ተሰለፍቲ ወሪዱ ሸቶ ዘመዝገበ ሳልሳይ ተፃወታይ ናይ ዝውድድር ኮይኑ ያማል ኣብዛ ግጥም ክልተ ዕውታት ምሽካዕን ሓሙሽተ ፈተነታት ድማ ካየዱ ድሕሪ ረፍቲ ተቐይሩ ወፅዩ ኣብዛ ግጥም ክልተ ሸቶታት ዘመዝገበ ሓንቲ ናይ ሸቶ ቀረብ ዝገበረ ሚክል ኦያር ዛባል ብሉ ተፃዋታይ ናይዛ ግጥም ተፀዊዑ ኦያር ዛባል ኣብ ግጥም ኣንጻር ኬቨርደ ኣብ ቀዳሞት 30 ደቃየ ኩዕሶ ክትንክፍ ብዘይምኽኣሉ ኣብ ታሪክ ናይ ፈለማ ተፃዋታይ ብምባል ጸሊም ታሪክ ተፀሓፈ ኮይኑ ኣብዚ ናይ ትማሊ ምሸት ግጥም ግን ነቲ ምርኢት ዝሰረቐ ተፃዋታይ ኮይኑ ኦያር ዛባል ካብ ዝሓለፈ ዓመት ጀሚሩ ብማልያ ላሮኻ ኣብ ዘካየዶም 14 ግጥማት ኣብ 21 ሸቶ ተዋሲኡ ኦያር ዛባል 14 ሸቶ ከመዝግብ እንከሎ 7 ድማ ናይ ሸቶ ቀረ ባት ገይሩ ሃገራዊት ጋንታ ስጳኛ ኣብ ናይ መወዳእታ 32 ግጥማት ናይ ኩሎም ውድድራታ ኣይተሳዕረትን ኣብ 23 ተዓዊታ ኣብ 9 ድማ ማዕረ ወፅያ እቲ ዝነውሐ ስጳኛ ብዘይስዕረት ዝኸደቶ ካብ 2007 ክሳብ 2

ላዕ ዘመዝገበት ሃገር ኮይና ንካልኦት ሸቶ ኬፕ ቨርደ ተቐይሩ ዝኣተወ ቫሬላዩ ልዕሊ 2 ደቂቕን 16 ካልኦትን ኣብ ሜዳ ጸንሓሉ ሸቶ ኣመዝጊቦ ድሕሪ ካሜሩናዊ ሮጀር ሚላ ድማ እቲ ተቐይሩ ኣትዩ ኣብ ውሽጢ ሓፅርቲ ደቃይቕ ሸቶ ዘመዝገበ ካልኣይ ኣፍሪቃዊ ተቐያራይ ተጻወታይ ኮይኑ ሮጀር ሚላ ኣብ ዋንጫ ዓለም 94 ኣብ ግጥም ኣንጻር ሩስያ ኣብ ውሽጢ ደቂቕን 24 ካልኦትን ናብ ሜዳ ምእታዉ ሸቶ ኣመዝጊቡ ምንባሩ ዝዝከር እዩ ኣብዛ ግጥም 2 ነጥቢ 34 ተኽእሎ ምምዝጋብ ሸቶ ዝነበራ ኡራጋይ ክልተ ዕላመን ዝሓለዋ 17 ፈተነ ክተካይድን ከላ ብኣንጻሩ እቲ ኣገራሚት ጋንታ ናይዚ ውድድር ኮይና ዘላ ኬቨርደ ድማ ባዶ ነጥቢ 28 ተኽእሎ ምምዝጋብ ሸቶን 4 ዕላመን ዝሓለዋ ፈተነታት ኣካይዳ ኬቨርደ ድሕና 2002 ሴኔጋል ኣብ ቀዳማይ ስታፍያ ኣብ ዋንጫ ዓለም ኣብ ቀዳሞት ክልተ ግጥማት የተሳዕረት ሃገር ኮይና ኬቨርደ ኣብዞም ዝሓለፉ ክልተ ግጥማት ተጻወታ 5 ፋውላት ጥራዮም ሰሪሖም እዚ ቁፅሪ ድማ ቁፅርታት ናይ ዝውድድር ካብ 1966 ክትሓዝ ካብ ዝጅምር እቲ ዝዋሐደ እዩ ወዲ 4 ዓመትን 18 መዓልታትን ሓላው ሉዳት ኬቨርደ ቮዚንሃን ወዲ 4 ዓመትን 5 መዓልታትን ተጻወታይ ኡራጋይ ፈርናንዶ ሙሴራ ድማ እቶም ናይ ፈለማ ደቂ 40 ኣብ ሓደ ግጥም ዝተሰለፉ ተጻወቲ ብምዃን ኣብ ታሪክ ሰፊሮም ነዚ ምድብ እስጳኛ ብ4 ነጥብን 4 ፅብለልታ ሸቶን ቀዳመይቲ ኮይና ትቕልሶላ ኡራጋይን ኬቨርደን ብማዕረ 2 ነጥብን ባዶ ዕዳ ሸቶን ካልኣይን ሳልሳይን ተርታ ክሕዛን ከለዋ ስዑድ ዓረብ ድማ ብሓንቲ ነጥቢ 4ብዓይ ተርታ ሒዛላ ኣብ ምድብ 6 ወርቃዊ ወለዶኣ ከንቱ ዘባኽነት ቤልጅም ኣንጻርቶም ምስ ህሉ ኩነታት ቅድሚ ጸወታ ሓደ መዓልቲ ኣቐዲማ ናብ ኣሜሪካ ክትኣቱ ፍቓድ ዝረኸበት ኢራንን ገጺመን እዘን ክልተ ጋንታታት ኣብ ቀዳማይ ጸወተን ኣንጻር ግብፅን ኡራጋይን ብተኸታታሊ ነጥቢ ተመቒለን ብምንባረን ናብ ዝቕፅል ዙርያ ንምስጋር ኣብ ዝግጥም ዓወት ልዕሊ ዝኾነ ግዜዩ ኣገዲስዎን ኣትዩ ቤልጅም ዝያዳ ሚዛን ጸወታ ዝነበራ ጋንታ እኳ እንተነበረት ብስጋት ደረጃ ግን ኢራንያ ዝሓሸት ጋንታ ኮይናምስያ ተጻወታይ ቤል ጁም ንዶየ ንመሃዲ ተራሚ ካብ ምምዝጋብ ሸቶ ብምዕንቃፍ ድማ ብቐጥታዊት ቀያሕ ካርድ ካብ ሜዳ ተሰናቢቱ ኢራን ጎድሎ ተጻወቲ ቤልጅም ክትረብሓሉ ይከኣለት

ማዕረ 2 ብ2 ተፈላለያ 700ዊት ሚዛን ፀወታ ዝተቆፃፀረት ቤልጅም 7 ዕላሞም ዝወቕዑ 23 ፈተነ ክተካይድን ከላ ኢራን ድማ 3 ዕላመን ዝወቕዓ 7 ፈተነታት ኣካይዳ ገምጋም ዕድመ ተፃወታ 32 ዓመትን 181 መዓልታትን ዝነበረ ኢራን ኣብ ታሪክ ዋንጭ ዓለም እታ ብዕድመ ዝዓበየ ተፃወቲ ናብ ሜዳ ዝለኣኸት ጋንታ ብምዃን ኣብ ታሪክ ሰፊራ ፍርዖናውያን ግብፂ ኣንጻር ኒውዚላንድ ኣብ ዘካየድዎ ግጥም ካብ ድሕሪ ተበጊሶም 3-1 ብምዕዋት ኣብ ታሪኾም ናይ ፈለማ ናይ ዋንጫ ዓለም ዓወቶም ኣመዝጊቦም ኒውዚላንድ ዋላ እኳ ሳርማን ኣብ ምብል 15 ደቂቕ ብዘመዝገበላ ሸቶ ንዕረፍቲ መሪሓን ተወፀት ግብፂ ድሕሪ ረፍቲ ካብ ሙስጣፋ ዚኮ ሙሓመድ ሳላሕን ትረዚገትን ብዘመዝገበተን 3 ሸቶታት ካብ ድሕሪ ተበጊሳ 3-1 ተዓዊታ ንጉስ ግብፂ ሙሓመድ ሳላሕ ኣብዛ ግጥም ሸቶ ካብ ምምዝጋብን ቀረብ ካብ ምግባርን ተወሳኺ ኣብዛ ግጥም ብዘካየዶም 5 ፈተነ ኣብ ልዳት ኣንጻር ጋንታ ብዝተንከፈን 13 ኩዓሳሱ ብዝፈጠሮም 5 ዕድላት እቲ ዝለዓለ ቁፅሪ ናይ ዝግጥም ዝሃረመ ተፃወታ ይገብሮም ብዘይካዚ ሙሓመድ ሳላሕ ኣብ ዋንጫ ዓለም ሳልሰይቲ ሸቶ ብምዝጋብ ብዓብደል ፋውዚ ብ2 ሸቶታት ተታሒዙ ዝነበረ ክብረ ወሰን ሸቶ ግብፂ ኣብ ዋንጫ ዓለም ናብ ናይ ብሕቶ ኣሰጋጊርዎሎም ኣብዛ ግጥም ወዲ 34 ዓመትን 7 መዓልታትን ዝነበረ ሙሓመድ ሳላሕ ብዕድመ ዝዓበየ ግብፃዊ ኣመዝጋብ ሸቶ ዋንጫ ዓለም ኮይኑ ንቀዳሚት ሸቶ ግብፅን ብሰላሕ ንዝተመዝገበት ካልኦት ሸቶ ዝሃንደስተ ሙስጠፋ ዚኮ ኣብ ታሪክ ዋንጫ ዓለም ናይ ፈለማ ተፃወታይ ግብፂ ናይ ሸቶን ቀረብን ኣበርክቶ ዝገበረ ተፃወታይ ንምዃን በቂዑ ግብፂ ኣብ ዋንጫ ዓለም ንፈለማ ግዜ 3 ሸቶን ናይ ፈለማ ዓወትን ኣብ ዘመዝገበትሉ ግጥም ትረዚጌት ካብ ወንበር ተላዒሉ ናይ ፈለማ ሸቶ ግብፂ ኣብ ዝውርድር ዘመዝገበ ተፃወታይ ኮይኑ ኒውዚላንድ ኣብ ግጥም ዋንጫ ዓለም ቀዲማ ሸቶ ኣመዝጊባ ተረቲዓ ክትወፅእ ንፈለማ እዋናዩ ዘጊት 8 ናይ ዋንጫ ዓለም ግጥማት ኣካይዳ ዘላ ኒውዚላንድ ዓወት ከተመዝግባይ ከኣለትን ኣብ 4 ተዓዊታ ኣብ 4 ድማ ማዕረ ወፅያ ግብፂ ኣብ ዝቕፅል ፀወታ ኣንጻር ኢራን ብውሕዱ ማዕረ ምስሊ ተፈላለ ናብ ዝቕፅል ዙርያ ምሕላፋ ከተረጋግፅ እያ ነዚ ምድብ ግብፂ ብ4 ነጥብን 2 ፀብልታት ሸቶን ቀዳመይት ኮይና ትቕልሶ ኢራንን ቤልጅምን ብማዕረ 2 ነጥቢ ይኽተልኣ ኒውዚላንድ ድማ ብሓንቲ ነጥቢ ራብዓይ ተርታሒዛላ ግጥማት ዋንጫ ዓለም ሎምሸትን ናብ ፅባሕ ኣብ ዝውግሕ ለይትን ብ4 ግጥማት ቀፂሉ ከምስዩ በዚ መሰረት ኣርጀንቲና ኣንጻር ኦስትርያ ሰዓት 8 ፈረንሳ ኣንጻር ዒራቅ ፍርቅለይቲ ኖርዌይ ኣንጻር ሴኔጋል ሰዓት 3 ጆርዳን ኣንጻር ኣልጀርያ ድማ ንጎ ሰዓት 6 ፀወተን ከካይዳየን ባርከ ዝኸበርኩም ተኸታተልቲ ናይ ሎሚ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ስለምክታልኩም ኣዝየ መስግን ሰላም።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታትና ዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናዮ ዘለና ትሕዝቶ ዝኽሪ 63 ሰማእታት ኣብ ትሕቲ ዝብል ኣርእስቲ ዝተዳለወ ክኸውን ሓቢርና ንከታተሎ።

0: ዕለት 22 መጋቢት 2026 ኣብ ዞባ ዓንሰባ ንዞባ ሓመልማሎ ምምሕዳር ከባቢ ሊበና ጀንገረን ኩሉ ህዝቢ ልመዓልቲ መዓልቲ ዝኽረሓበን እያ ብምባል ምስቶም ካብ መላእ ኤርትራ ዝመፁ ውፃእ መዓቱ ዝኾኑ ጀጋኑ ተጋደልቲ ክፍለ ሰራዊት 96 ነበር ነቶም ድሮ 38 ዓመት ተቖፂሮም ዝርከቡ ንስለዛ ክብርቲ ሃገሮም በጃ ህዝቦም ህይወቶም ዝኸፈሉ ጀጋኑ ሰማእታት ውዕሎ ታሪኾም ንምግላጽ ብሰብ ውዕሎ ተመሪሖም ብውዕው ዓገባብ ሰልፊ ናብ ሓወልቲ ስፍራ ጀጋኑ ጎቦ ወኽጁ ቶም ብምሕኳር ዝጀመሩ ኩሉ ሰልፈኛ ኣብ ስፍራ ጀጋኑ በፂሑ በቦቱኡ ምስ ሓዘ ድማ እቲ ሓበን ዝኽሪ ብኣመሓዳሪት ንእዘባ ሓመልማሎ ወይዘሮ ኣምና ሓጅ እዩ መእተዊ ተገይሩሉ። ወይዘሮ ኣምና ሓጅ ኩሉና ከም እንፈልጦ ነፍሲ ወከፍ ስድሪ መሬትና ሰማእታት ከፍ ኢልና ኣላ ኢና። ታሪኽ ህዝቢ ኤርትራ ተሪኽካን ጽሒፍካን ዝውድእ ኣይኮነን። እዚ ከምዚ ዓይነት ኣብ ስፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድ ንሓደስቲ ወለዶ ድማ ፍጻሜታት ገድሊ ብሰብ ውዕሎ ክዝንቶ እንከሎ ዝያዳ መቐረትን ርዝነትን ስለ ዝህልዎ ሕድርና እንሕድሰሉን መብጻዕታት እንኣትወሉን መደባት ክነካይድ እላቦ ብምባልያ ለበዋኣ ኣመሓላለፋ
1: ቃል ምምሕዳር ንእዞባ ሓመልማሎ ንዝክሪ ሰማእታት ክፍለ ሰራዊት 96 ዝኸበርኩምን ዝኸበርክንን ነዚ ረዚን ታሪክ ዝሓዘለ ሰፈር ጀጋኑ ሰማእታት ክትበፅሑ ዝመጻእኹም ብመጀመርያ ኩላህና ከም እንፈልጦ እንዝክሮ ነዚ ክቡር ናጽነት ንምርካብ ኣብ ነፍሲ ወከፍ ስድሪ መሬትና ጀጋኑ ሰማእታትና ዝኸፈልናሉ ስለ ዝኾነ ይዕበ ይነኣስ ኣኽራናትናን ጎላጉል ስንጭሮታትን እንተላይቲ ክቡር ኩሉ ጸላኢናን ፈታዊና ዝምነዮ ሃብታን ባሕርና ዘለዎ ረዚን ታሪኽ ጽሒፍካን ገሊጽካን ዝውዳእ ስለ ዘይኮነ እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድን ኣቦተ ፍጻሜ ነዚ ነበርና ዝኽርታትና እንሕድሰሉ ንሓደስቲ ወለዶ ተረከብቲ ሕድሪ ድማ ፍጻሜታት ገድልን ብኣካል ብሰውዕሎ ክዝንቶ እንከሎ ዝያዳ ምቕረትን ርዝነትን ስለ ዘለዎ ብኣተክሮ ብምሓዝ ከም ዓመታዊ ንግደትና ምስ መዓልቲ ሰማእታትና ብምትሓዝ ካልእ እዋን እውን መደባት ብምስራዕ ኣብ መዕረፊ ቦቶኦ መፅኢና ሕድርና ንሕድሰሉ መብፃዓታትና እናኣትወሉ መደባት ክንካይድ እናተላበኹ ደጊሜ ነዚ መደባት እዚ ክውን ንምግባር ንዝወደብኩምን ዝሓሰብኩምን ኣባላት ክፍለ ሰራዊት 96 ነበር ብስም ህዝብን ምምሕዳር ንእዞባ ሓመልማሎ የመስግን።
0: ኣብቲ እዋን ማለት ብዕለት 11 ወርሒ 5 1988 ኣዛዝ ብርጌት 49 ክፍለ ሰራዊት 96 ዝነበረ ኮሎኔል ኣሕመድ ዑስማን ፍሩጅ ወዲ ፍሩጅ ነቲ ዝነበረ ህሞትን ምረትን ኣብ ሓወልቲ ሰማእታት ኮይኑ ናብ 4 ማእዝናት እቲ ጎቦታትን ሽንጮርታትን ኣጻድፍን በዓትታትን በብሓደ ድሕሪ ምዕዛብ እዚ ዕለት እዚኣ ዕለት 11 ወር 5 1988 ኣነ ጸላም መዓልቲ እየ ዝሰምያ ኢሉ እዩ ዝኽርታቱ ጀሚሩ።
2: መጀመርታ ህዝቢ ሊባና እንቋዕ ገጽ ንገጽ ኣረኣየና። እዚ ቦታ እዚ ታሪኻዊ ቦታ እዩ። ኣነ ኣብ ተዘክሮታተይ ካብ 68 ክሳብ ሕጂ ማእላያ ዘይብሉ ውግኣትን ርብርብን ተኻይድሉ እዩ ኣብ ግዜ ጀብሃ ኣብ ግዜ ህዝባዊ ግንባር።
3: ስለዚ ስያሜኣ ጸላም መዓልቲ እየ ዝብላ ታሪኽና ይተኣሕዱ። ብዝኾነ ግን ዝተወሰው እየ ሰዋ ስውእናት እዩ ክብረትና እዩ ማዓርግና እዩ መትከልና እየ ሕልናና እዩ ሕድሩ ክንፍፅም ግዴታ እዩ። መቓብሪ ስዋኣት ንዚ ከባቢ ዝጥርነፈሉ ኣለዎ ኣብ ሊባና ከም ሰቡ ጠርኒፉ ኣብኡ ምእተዎ ነይሩ። ኣብዚ ከባቢ ዝነበረ ግን ተምረስ ሽዑ ዝጋጠመን ስለ ዝፈልጣ ኣብታ ቦታኦም ንግበሮም ኢሉ ኣብዚኣ ቦታ ምግባሩ ኣዝዮም ምስጋና ይብፅሖም።
4: ሰማይ ጅግና
0: ኣዛዚ ካልኣይ ቦጦለኒ ብርጌድ 49 ዝነበረ ኮርኔሌል ኣፈወርቂ ገብረ ስላሴ ብምስጋና ህዝቢ ጀንገሬን ምምሕዳር ከባቢ ሊበና እዩ ዝኽርታቱን መደርኡን ጀሚሩ ካብ እኽለ ማይ ሓሊፉ ኣብ ውሽጢ ሕምብርቲ ጸላኢ ኮይኑ ታሪክ ዝሰርሕ ንወገኑ ምስጢር ጸላኢ ዘስንቕ ልክዕ ከም ተጋዳላይ ንስለ ሃገሩ ዝስንክልን ዝስዋእን ህዝቢ እዩ ብምባል እዩ ዝኽርታቱ ጀሚሩ
4: እዚ ጉዳይ እዚ ሕጂ ብዓብዩ ንሕና ሕጂ እቲ ጉዳይ ውኣድናን ስዋኣድናን ከነውፅ ኢልና ተማዊትና ሓንቲ ብርጌድ ናይ በዓል መንጥሎ ዜራ እታ ቀዳመይቲ ብርጌድ ጃበራ የለኒ ጅሎድ የለኒ ወዲ ጎበዛ ከኣሎ ዚ ሳጅ ሓንቲ ሓይሊ ከይነገርና ኮለና ምስ ጃበራ ኮና ኣዚ ወዲ ጎበዛ ገይሩ እቲ ናይ ኣብዝኸቦ እዚ ኣብኡ ክንከላኸል ውዒልና እዚ ጉዳይ እዚ ግን ብዝኾነ ይኹን ነገር እቲ ስጋብ ሕጂ ኣብዚ ከምዚ መፅሒ ምፅሑት ነገር ንሕና ንዓኹም ሒዝና ዓድለኛት ኢና ክብል ዝኽእል ነዚ ጉዳይ እዚ ተራኒፍኩም ኩሉ ጌይርኩም ኣብዚ ደረጃ ዝምፃኹም ናይ ብሓቂ ኣነ መጠን ደብሉ እየ ከመስግን ትኽእልና
0: ገዲም ተጋዳላይ መንግስቲ ኣብ ፍስሃየ ወዲ ቐሺ ኣብቲ ግዜ እቲ ኣዛዝ ሓይሊ ዝነበረ ከምኡ ውን ካፒተን ወልደ ገብርኤል ወልዱ ኣብቲ ግዜ እቲ ኣዛዝ ጋንታ ዝነበረን በብወገኖም ነቲ ዝነበረ ውዕሎ ክገልጽዎን ከለዉ ነፍሲ ወከፍ ኣባሎም ብዝርዝር ኣስማት እንዳገለጹኦም ኣበይ ተሃሪሞም ዝወደቑላ ሩባን ሽንጭሮን ኩርባን ታባን እንዳገለጹ ታሪኽ ውዕለቶምን ታሪኽ እቶም ኣብታ ታባ ዝገደፍዎም ጀጋን ንምፀቶምን ገሊፆም
5: እዚ ቦታ እዚ ክነጠቃዕ ክናዕለት 11 ወርሒ 5/88 እዚ ሸቶታት እዚ ካብ ርሑቕ እዩ ተሓቢርና ዝያዳ ናብዚ ቦታ እዚ እንዳለገብና ምስ መፃና ግን እዘን ግልተ ሓይሊ ናብዚ ዘለናዮ ዝቕድሜና ዘሎ ቁጀጅት ኢና ተፀጊዕና መፅና መጀመርታ ክንኣቱ ከለና ፀልማ ስለ ዝነበረ ብየመና ነበረ ዓቕሚ ከምቲ ከኣትዎ ዝግብኦ ኣይኣተወን ኣቲ ደ ኣተወን ክንራግፅ ኣይንኽእል እኒአና ኣቲና ዝግስጋሴና ናብዚ ዘለናዮ በሪኽ እናደየምና ከለና ግን ሃንደበት ጠላኢ ብየማና ረሻሻትን ታንክታት ገይሩ ካድማና ፈትዩ
6: ጋንታ ሓደ ንጉሶ ቆራይ ንብሎ ተመስገን ንጉሶ ቆራይ ተመስገን ይበሃል ኣብ ሓደ ከዓ ብርሃን ኮንከ ትበሃል ስትዮ ሰለስተ ጋንታ ንኸውን ሕ ሰለስተ ጋንታ ምስ ኮና ክንሃር ምክይድ ንፍጥን ግን ፀላኢ ገቲሩ ሕዩና ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጅሮን ትበሃል ወገነት ትበሃል ኣብኣወድካ ድሕሩ ዛቱ ንብሎ ወይ ታደሰ ዝበሃል መራሕ መስ ናይ ካብሳሪ መፃና ንስ ኣብኣወዶ ሰለስተ ጋንታ ንኸውን ሰለስተ ጋንታ ምስ ኮና ክንሃር ምክይድ ንፍትን ግን ፀላኢ ገቲሩ ሕዩና ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ዝሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጅሮም ትበሃል ወገነት ትበሃል ኣብኣወድካ ድሕሩ ዛቱ ንብሎ ወይ ታደሰ ዝበሃል እዩ መራሕ መስርዕ ናይ ካብሳሪ መፃና ንስ ኣብኣወ እዚ ኩላህና ተኣኪብና ኣነ ወዲ ቐሺ ሓንሳ ኮይና ሂንታ ወዲ ቐሺ እንታይ ንግበር እዚ ፀጋምና ከዓ እዚ ስለ ዝኮነ ፀጋምና ጥራሕና ዋላ ሓንቲ ፀጋምና ሃሴና ዘሎ ዘሎ ካልእ ኣይመሃሴና ኣና ሕዚ ኣጀድ ክነብረ ዋላ ካልእ ካልእ እተ ኣብ መጨረሻ ኩሉ ምስ ፈለው ምስ በለ ንታሕቲ ገፁ ኣነ ከርፍ ምስ ሰለስተ
0: ገዲም ተጋዳሊት ብስራት ዓንደ ብርሃን ገዲም ተጋዳላይ ኣሕመድ ኢብራሂም ሳበ ብወገኖም ህዝቢ ኤርትራ ብዓብኡ ድማ ተጋዳላይ ህዝባዊ ግንባር ዓመትትኹን ወርሒ ሰሙንትኹን መዓልቲ ሰዓትትኹን ደቂቕ ታሪኽን ቅያን ዘይተመዝገበለን ዘይተሰርሓላን የላን እንትበልካ ምግናን ኣይኮነን ናብ ዛዕለት እዚኣ ግን ፍሉይ ዝኾነ ኣጋጣሚታት እዩ ኣጓኒፍና
7: ፅቡቕ ኢና ገስጊስና ፅቡቕ ከይዱ እቲ መጥቃዕቲ ዳርጋ ፀላኢ ድፉዑ ገዲፎ ሃዲሙ ኣብ ፅቡቕ ኩነታት ነርና ማለት እዩ ኣብ መወዳእታ ኩነታት ተቀያይሩ ኣብ ከበባኣቲና ማለት እዩ ብታንክታትን እቲ ፀላኢ ከዓ ኣብ ድሕሪና ተጠውዩ ኣብ ከበባኣቲና ሽዑኡ ኣዝዩ መሪር ደማዊ ኩናት ተኻይዱ ኣዝዮም ብሉፃት ላህመት ሕብረተሰብ ዝኾኑ መንእስያት ኣዝዮም ንኣሽቱ ነዚ ሃገር ስለዚ ሃገር በጃ ሓሊፎም ማለት እዩ። ኣዝዩ ኩሉ ግዜት ኩነታት እንድሕር ዘይተዓዊት ካልኦት ኩናት ብናትካ ዓወት እንድሕር ዘይተዛዚሙ እቲ መስዋእት እሲ ድርብ እዩ ዝኸውን ማለት እዩ። እቲ መስዋእቲ ከፊልካ ስ ሓደ ነገር ክትዕወት ኣለካ ሽዑ ክንዕወት ኣይከኣልና። ኣዝዩ ከቢድ መስዋእትን ዋጋን ከፊሉ ተጋርዕናይ ማለት እዩ። ካብኡ ውሑዳት ሰባት ኢና ወፂና
8: መወዳእታ መዓልቲ እታ ጋበ ወጋሕታ ካብዛ ፀግዒ እዛ ሕጂ እዛ ሓወልቲ ንተፈላላ ዝዋዓልና ሎሚ ካብ እግራ ካብዚ እግሪ ግባ ፅግዒ ካብኣ ናይ መወዳእታ ውግኣት ሒዘ በታ ናይ መወዳእታ ባሬላ ዝመርሖም ዝነበርኩ በዓለይ ነይረ ብኣካ ዋጋሕታ ሰራዊት ኩሉ ስሒቡ ንሕና ኣብዛ ጫፍ እዚኣ ካብዛ ሮባ ተሰኪምና ቤን ንኸይድ ነርና። እዛ ፅርጊ ሕጂ ወፅያ ዳላ ቀደም ኣይነበረትን በዛ እንጁና እዛ ትኽኢላ ትወርድ በዚ ክሻፈያ ነራ ንሕና ግን በዚ ዝባንቲ ሒዝናዮ በቲ ላዕሊ ተጠዊና መገዲ ክንደይ ሰዓት እዩ ዋጋሕቶ እሞ ንሓልሓል ካብዚ ክተብፅሖ ቀሊል ኣይኮነን።

0: ኣዛዚ ቀዳማይ ቦጠለኒ ብርጌድ 49 ክፍለ ሰራዊት 96 ዝነበረ ኮሎኔል መንግስቲ ኣብ ነጋሲ ጎበዛይ እቶም ብሓባር ተጠርኒፎም ኣብቲ ስፈር ጀጋኑ ዝውዓሉን ብሓባር ኣብቲ መፅለሊ ቦታ ምስ ተራኸቡ እዩ መግለፂ ዝሃበ።
1: እዚ ኣጋጣሚ ነዞም ዝስዕቡ ኣካላት መልእኽቲ ምስጋና ክመሓላልፍ ልዑ ምስ ክብሪ ይስምዓኒ። ነፍሲኤር ኣባያቆ ብስካ ካብቲ ተፈሊና ሕጂ ምስቶም ናብና ክብሪ ቦትኦም ክዕርፉ ዝገበርዎምን ሓወልቲ ክሰርሕሎም ዝለዓለ ደረጃ ዝሰዓርሎምን ጀጋኑ ኮይኖም ነዚ ዕለት እዚ ይዝክርዎ ከም ዘለዉ ዘጠራጥር ኣይኮነን። ክብርን ምስጋና ይፀዓዮም። ሕጂ ኣብ መንደፈራ ናይ ዞባ ደቡብ ናይ ስታቲክስን ምሕዳርን ሓላፊ ናይ ሽዑ ምክትል ማዓዳን ንኡስ ኣውራጃ ሓልሓል ቦጎስ ነቲ ቅድሚ 36 ዓመት ዝገበርዎ መሰንክር ኣበርክቶ ድኻሙ ከይፀብፀበ ኣብ ውሽጢ ሓፂር መዓልትታት ብፅሑፍ መልክዕ ከም ዝቐርብ ብምግባሩ ካብ መንደፈራ ብምምፁ ኣብ ዝኽቡር ዕለት ምሳና ክውዕል ፈቓደኛ ምዃኑ ኣዝዩ ልዑል ምስጋና ከቕርበሉ እፈትን። ኣቶ ማቴዎስ ማሪቆስ ናይ ሽዑ ኣነባሪ ዓዲ ሊባናይ ንታሪክ ናይዞም ጀጋኑ ብዘደንቕ ብቕዓት ዓቂቡ ብምፅናሕ ንዝገበረልና ኣበርክቶ ብምዝካር ልዑል ምስጋና ክቕርብ ከለኹ ደስታ ይስምዓኒ።
0: ካብ ሰብ ውዕሎ ክፍለ ሰራዊት 96 ነበር ከምኡ ውን ኣቦ ወንበር ማሕበር ምትሕጋዝ ክፍለ ሰራዊት 96 ነበር ሌተናል ኮሎኔል ረዘነ ተስፋሃነስ እዩ ንሕልና ዘቕስንን ሓላፍነት ዘሰክምን ናብ ወለዶታት ዘሰጋግር ረዚን ታሪኽ ሰማዕታትና እንስንደሉ መዓልቲ ዝኽሪ ኣብቅዓና ድሕሪ ምባል እዩ። ናብቲ ብዕለት 11 ግንቦት 1988 ዘጓነፈ ብሸነኽ ወገንን ብሸነኽ ጸላእን ዝነበረ ውዕሎ ገሊጹ።
2: ዕለት 11 ወር 588 ዝተኻየደ ናይ ወገን መጥቃዕቲ ኣሃታት ክፍለ ሰራዊት 96 ንጸላኢ ከቢድ ክሳራ እናወረዳን እናቐፍጠፋን ኣብዚ ዘለና ከባቢ ምስ ኣብፅሖኦ ጸላኢ ነታ ንወኪጁ ንምቁፅጻር ትጠማጠም ዝነበረ ተባሃሉ ታንክታቱ ብድሕሪት ምጥዋይ

0: ኣብ ከበባ ብምእታው ከቢድ ክሳራ ከም ዘውረደላ ይፍለጥ።
1: እቲ ብዕለት 11 ወርሒ 5 1988 ኣብ ልዕሊ ክፍለ ሰራዊት 96 ከምኡውን ኣብ ልዕሊ ህዝቢ ሊበና ብሓፈሻ ህዝቢ ጀንገረን ዝነበረ ክብደትን ምረትን ሓደ ካብቶም

0: ወው ናንዳ ካክ ላዕሊ ገዛ ተውፅ ተቐምጦ ዘላታ ኣብኡ ድማ ካብ ዓሰርተ ዘይበዝሑ ስዋት ብሓንሳ ፀኒሖ ውረት ንስበልና ከዓ ኣብ ክልተ ቦታ ዮም ፀኒሐናና ዘን ደቂ ኣንስትዮ ብምንታይ ኣልየልናየን እዚ ረጆ ቤቶ ስለዚ ዘየና ዩ ንበር ዓስሚ እዩ ነይሩ ረጆ ቤቶ ቁርብ ሕንትኽታ ክፀኒሕና ሳልሰይቲ በዚ ተቆምጠ ጋባ ኣላብታ ምሽናን ኣብታ ንደ ወፃ መውፅኢት ዘላ ትሕታ ጋባ ኣብኣ ሱር ጋባ ተተርእሳ ፀኒሓት እዛ ሱር እታ ጋባ ተተርእሳ ፀኒሓት ካልኦት ኣብዚኣ ተሰውኦም ዘለዉ እዚኣ ተቐብሩ 63 ስዋት እዩ እተን ሰለስተ ደቂ ኣንስትየን ንብል እተን ሰለስተ ደቂ ኣንስትየን እቶም 60 ደቂ ተባዕትዮ እዮም እዚ ምስለየና ኣባ ያቆብ ዝበሃሉ ካህን መፂኦምና ምስ መፁ ነቲ ቦታ እዚ ነዞም ስዋት ምስ ረኣየ ላዕላይ ማቴዎስ ኣበይ ኣብ ምምሕዳር ኣብ ምምሕዳር መፂና ወዲ ሃይገትኒ ፍፁምኒ ዝፋኒ ፀኒሖምና እዚኦም ውባኦም ክንገብረሎም ዝፈቕዱልና ዲኹም ኢልናዮም ብቑድኡ ንሕና ከ ኣጓንኹም ኣለና ኢሎም ካብ ጎንና ከ ኣይተረፉን ዝያዳ ሰሪሖም እምበር ኣየጉደሉን እዚ ክቡር ህዝቢ እዚ ትርእይዎ ዘለኹም ካብቲ ሩባ ነሶም ዝተሰውኡሉ ሑፃ ብገመል ንባኣት ግን ማይ ብገመል ንባኣት ግን እናተጓረተ እዚ መቓብር እዚ ክስራሕ ክኢሉ እዚ መቓብር እዚ ክስራሕ እንከሎ ኣባ ያቆብ ንግስተ ሰማይ ኣዋርሶም ብሓቂ ሰብ ታሪኽ እዮም ታሪኽ ከዓ ገዲፎምልና ኣለዉ ንሂሮምና እውን እዩ ኣብ ህዝቢ ከረን ላዕላይ ቆመስ ነይሮም ህዝቢ ከረን ላዕላይ እንታይ ትገብሩ ከምዚ ርእየ ወፂእ ኣለኹ ኢልዎም ኣጃኹዋ ተበገስ ዓተቕ ኢሎም ብህዝቢ ከረን ላዕላይ ዝሃብዎ ባጀትካ 10 ሳንዱቕ ኣብታ ልዕሊ ቀዳማይ መደበር ዘላ ፈለኛ ሜኖ ኣብኡ 10 ሳንዱቕ ዓበይቲ ተሰሪሐን ካብ ሹቕ ከድና ካብ ድኳን እንዳፀጋ ሓጎስ ዝበሃል 5 ጣቓ ወሲድና ጣቓ እዘን 5 ጣቓ ክትብርዓት ይብና ክትብርዓት ይብና ሓሊፍና እዚአን 8 ጣቓ ሒዝና መፂና ንኦም ክንኣሪ ኣብኦም ምስ መፃና ህዝብን ሰራዊትን ዝተበገሰ ሽዑ ብከምዚ እንደምስነት ኩሉ ዓለም ተሓወሰሉ ነይሩ
1: ሲሪ ኸት እልብ ድነሪላ ግርግን ኪትሪ ግርጋሽ ለሃረንድ ሌማ ኣርበሰይኻ ሌመስዒድ ለሃረንድ ወልታ ዕባብድ እልብ ድነሪ ታሪኽና ኣኽጃቢ ታሕጉን ናክርሽምቶ ተይሰጋ
2: ህዝቢ ኤርትራ ነዛ ህያብ ስዋኣትና ዝኾነት ሃገርና ኤርትራ ተሰዊኢናላ ሰንኪልናላ ደምና ዘፍሰስናላን ዓፅምና ዝዘረአናላን ምዃንና ኩልና ንሰምዓሉ ሓቂ እዩ ሸክ ማሕሙድ ዑስማን ንስለ ልዓላውነት ሃገሩ ብመንግስቲ ኢትዮጵያ ኣብ 2000 ዓመተ ምህረት ዓይኑ ዝኸፈለ እዩ ነቲ ካብ ግዜ ንእስነቱ ዝነበረ ፍጻሜታትን ግፍዕታትን ናይ ዕለት 11 ወር 5 1988 ብምዝካር ኢትዮጵያ ትበሃል ሃገር ርእሲ ዘለዎ ሓላፍ መሪሕዋ ይፈልጥን እዩ እዩ ኢሉ ናብቲ ግፍዕታት ዝኽርታቱ ዝኣቱ
3: ዓላት 20 ወክል ዋርሒ 3 ክል ኣልፍ ወ20 ወስስ ሚላድያ ሽሃዳ ናይ 1988 ዮም ተዝክረቱ ወዝያረ ሽሃዳና ግንባር ሓልሓል ላዕላት መንጠቃ ጀንግሪን ቀርት ፎርታ ጀበል ወክዩ መቕበረት ሽሃዳ ዕንዋንናየ ህታታ ዮም 11 ሸህር 5 1988 ክፍሊ ሰራዊት 96 ለእስተብዴት ወለገበት ባተ
2: ኤርትራ መሬታ ባሕራ ነብሲ ወከፍ ስድሪ ጅግና ዝወደቐላ ደም ጅግና ዝፈሰሰላን እያ ብጅግንነት ተቓሊሱ ረዚን መስዋእቲ ከፊሉ

ጽነት ተጎናጺፉ ጌናውን ካብ ምምጻእና ጽነት ሓሊፉ ኣብ ምክልኻል ሃገር ምውሓስ ልዓላውነትን ረዚን መስዋእቲ ዝኸፈለሉን ሕጂ እውን ብዅሉ መዳያዊ ዝኸፍል ዘሎን ስለ ዝኾነ ተረከብቲ ሕድሪ ብተዓጻጻፊ ንቕድሚት ክትወስድዋን ልዕሊ ዓለማ ክትሰቕልዋን ይጽንሓለይ ዘይበሃሎ ጉዳይ እሞ ታሪኽና ታሪኽ ሰንሰለታዊ ወለድታት ስለ ዝኾነ ብኽብሪ ንሓዞን ንዓቁ።

ገያሻይ ሓዋሩ ተጒጉ ብጸልማት ኣብቲ ኣሻኽ ባይታ ትርኢቱ ደልሃመት ፍቕሪ ናይ ዓደቦ ስንቁን ዕጥቁን ገይሩ ደሙን ዓፅሙን ሒዙ ዋጋ ነዛ ምድሩ ኣስያፍ ዝመንጸፉ ሩባሞት ሰጊሩ ጓህሪ ምስ ረመፁ ሲኦል ብጠቕልሉ ህርድግም ኢልዎ ዓድታት ተኳሉ ኣፎም ብኽፉቱ ጓህሪ መሊሱሉ ንስወት ዘሎ ዘየለኽ ነሱ ንሞት ገልቢጡ ብስሕለት ትንፋሱ ንፍትሒ ኽፈትሓ ንምድሪ ቦንቂሩ እንተስ ከኣምኑሉ እንተስ ከዕገርግሩ ቶባዕ ድሕሪ ደጊም ኢልዎ ብማሕላ ኣላታን የብላን ተፈንጢሩ ዝላ

ወይ ክሰርር ብሂወት ወይ ክነብር ድሕርሞት እና በለቐት ደርብታት ዓቕሊ ነው ከብሉ ወገጥ ዘመኑ ክዕሪ ንዕያግ ሕልሚ ዘመን ኢዱ ምስ ነፀገ ዳካ ምስ ሓተላ ኣልሚሙና ፀረገ ዝቐደመ ታንፊፉ ዝደሓረ ስዕቡ ንመስዋዕት ረዲስ ዓረራ ረብሪቡ ስለ መጎት ሓይሊ ስስዐ ዘመንጎዶ ርትዐ ኣልቦ ፍርዲ ካብቲ ጸላም ኣጉዶ ያኢ ዛራ ማይ ንዓቐቡ ሒዙ ናትካ ብፅሩዩስ ማየይ ተዘሪቡ ዓይኑ ዘይሓሲ ግርምብጥ ትንግርቲ ዛንታን በሳን በጊዕን ኣብ ሩባ ዓመፅቲ ኣብዛ ዓለም ተዋስኦ ምርኢት ትራጀዲ ዜና ሞት በረከታ ናይ ዘራፎ ዓውዲ ከዓከዓተኣ ግናይ ምሕደርኣ ሳሃሮ ሓሳባታ ኸይሲ ምድሪ ቤታ ቃውሮ ሻሙጥ በዚሕዎ ኣበሳ ዘይብሉ ምዕይ እንተበለ ሰጥበል እናበሉ ብጠቃር ትንቢቶም ዘመኑ ምስ ተደወነ ኣሂ ፍላጻታት ተስፍኡ ምስ ተደፍነ ዝተዓቑና ምረት ነቲጉ ኸም ፈንጂ ነውፂ ኣቃሊሑ ሞደሻ ናይ ፍርዲ ኣይጾረነ ኢሉ ስርቂ ናይ ሓርነት መሰሉ ኽምንዝዕ ገጢምዋ ንሞት ሕይወቱ መኒኑ ንበሩለይ እናበለ ብዓጽመ ስጉኡ መትከል እናተኸለ ንቕልቁል ተነቒቱ ሓኺርዎ ዓቐብ ብማእኸል ተርቢዑ መኒሁ ብድርብ ቅርኒብን ክርዳድን ፈልዩ እናለለየ ቀረድ ቀራዲዱ ተጻይ እናጸጸየ ሕቑኡ ሂቡዎ ንጠቃር ዘመኖም ባና ኣማዕድኡ ኪኖ ጽልግልጎም ካብቲ ሓድጊ ሰማይ መሊሱን ቃዕሪሩ ብሰማየ ሰማያት ናብ ራእ ሓኺሩ ያኢ ኸውርድዎ ካብቲ በሪኽ ስፍራ ትምሕሕል ከሪሞም ክቐድሉ ባንዴራ ቅብር ከብልዎ ኣህጢሞም መቓልሑ ጊዜ ምስ ሃደሞም ጊዜ ኽልቅሑ ንስጉን ተጒጉ ናሓድያ ኢሉ ግተት ናላህለኸ ጕያ ወሲኹሉ ፈንጺግዎም ከይዱ በሪሩ ኸም ንስሪ ዋና ትባሕሪ ደም ሰማያዊ ሃሪ

ህንፃ ዓደቦ መሰረት ተነፂፉ ኣውዲቑ ናውደቐስ ሚልዮናት ተዕሪፉ ትንፋሳት እዩ ኸፊሉ ሓርነት ክዕድግ ንሎምን ፅባሕን ባዕሉ ንኽድንግግ ነብሱን ናሃበ ኣደራዕ ተቐቢሉ ንሱን ንዓበረ ወገኑ ይኸጢሩ ድባብ ንኽኸውን ነቲ ርቱዕ ፍርዲ ኣብ ኣድማስ ሰፊሩ ኣፅኒዕዎ ዓዲ ንሞት ቀይርዎ ናብ ክቡር መስዋእቲ ዘለዓለም ዝንበብ ረዚን መዛግብቲ ስዉቕ ተባሂሉ ስዉቕ ወዲ ህዝቢ ዘመን ንክቝፅር ውዕለቱ ዛዕቢ ዓወት ንሓፋ

ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኹሉና ዘለኣለማዊ ዝኽሪ ንሰማዕታትና

0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምስ ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓሞ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓበ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብዘ ዘለዎ ኮይኑ ነናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጠድረየን ሜላታት ምስናዐን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚኣ ተሓሳስባ እዚ ብዝለዓለ እዮም ተጠቒሞምሉ። ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባልሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ እንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስ ኮነረ ለማንስኻ እንታይ እዩ ቁሩብ ብዓቕሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትክእላ
3: ፅቡቅ ኣብተን ቆምቲ ኢልና ወይ ዓበይቲ ጋራጃት ኢልና ንሰሜንቲ ኮይኑና እዚ ክጠቕሶ ፀንኹ ጥራይ ደይኮነስ ዳርጋ ኣቓልቦና እውን ኣብ ዓበይትን ቀዋምን ንናይ መጻኢ ባዕልና ክንገብሮ ንኽእል ምስቲ ናይ ዓቕሚ ክእለትና እንታይ ክንገብር ንኽእል።

0: ዝበሃለሉ ኣብዚ ቋሚ ዝኾነ ቦታታት ና ኣብነት መራፊት ዝዓበይቲ ስራሓት ከም ዝድብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቕምጠል ንኽእል ካብ ደብዳብ ንፋሪት ድሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪንካ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ሙችእ ቦታ ኮይኑ ክኢላታት ተዋፂኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ እቲ ጋራጅ በይኑ ተፈለየ ቆይሙ ነይሩ። ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለ ዘይንክእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን ሳልዳትሪሽ ዘን ዘልሕማ እውን ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመ እዚ ወይ ካብ በረኻት ተረክበ ወይ ካብ ፀላእ ተረክበ ጥቕላል እዚ ኤሌትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ። እዚ ከዓ ካብቲ ነበርና ሽግር ክንገፅ ስለዘይንክእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ዓቕሚ ኣብ ስራሕ ከም ዝዋፍር ዘግብራ ምግዛታት
1: ጋራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ። ጋራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ጋራጅ ሰዋኪን ግን ኣብኡ ቦጣት ዝሰርሕ ነይሩ። ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብይ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳ ኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ይስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንኣብ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ጋራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ በዓል ኮስታ ዝነበሩሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ሰዋኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ። መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ሰዋኪን ዘይተሰርሐ ነገር ኣሎ ክትብላ ኣይትኽእልኒ ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ምብጋስ ኢና ንጅምር ዘለና። ሕጂ መሳርሒ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጥቕልል ኣለካ ላሜራ ጠቕለልቲ የድልያ፣ ክትቆርፆ ኣለካ ተሓፀዋን ቆርፅቲ የድልያ። እዚአ ንሕና መሳርሒ ካብ ሜዳ ዝእትናዮ የሎ፣ ካብ ደገ ዝእትናዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንከምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለየ ተኸተብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለዝኾነ ትግራይ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካይን ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ኣድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘባት ዓቂብዎ ዶ ነቲ ፀገማት ናይቲ ውድብ ክፈትሕ ዶ ነይሩ?
1: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዝበ መጀመርያ ዝበልናዮ እቲ ክእለት እቲ ውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ እዩ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላት ርሺ፣ ካሪካባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ከዓ እዩ ዝስረፍ። ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስረፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መመፀ መመፀዶ ኣይመፀን እንድዒ እንተዝግዛእ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን ነብሲ ወከፍ ኣቕሓ ዋጋ ለቢሳ ተሰራሕ ነይራ ኣብቲ ሰነዳት ይህሉ ኸውን ግን ናይ ሽዑ ገምጋምና እዚ ስራሕ እዚ እንተዘይካየድ ንሕና ክንሰርሕ ከም ዘይንኽእል ኢልና ንፈልጥ ነርና።

0: እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን ይዝከአል። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተጠርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብን ክትዕን ምህንዳስን ይሓድሩ። ሓደስቲ ሓሳባት ይምንጩ፣ ኣብ ግብሪ ድማ ይትርጎሞ። እተን ኣብ ሱዳን ዝነበራ ኣጋራጃት ብተዛማዲ ኣብ ትሕቲ ዝሓሸ ወተሃደራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሸ ዕድል ነይርወን። እተን ኣብ ሜዳ ዝነበራ ኣጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝፅበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለ ዝኾነ ድማ ነፍሲ ወከፍ ጋራጅ በብ ዓቕማ መሃዝነታ ዳህሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሕ ትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋራጃት ሓንቲ ጋራጅ ዓንበርበብ ካብቲ ኣብ ዕዳጋ ዝሽመት ዘይሰንፍ ሚዛን ሰኒዓን እያ።
1: ኣብቲ ግዜ እቲ ብዙሕ ተሰሪሑ ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ክርእ ይኽእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮብሮባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትር እዩ። እዚ ድማ ባንኮበርባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ ዓሰርተ ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለ ዝበላሾ ንግዜ ንገዛ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድኻ ደልያ 8 ድኻ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብል ያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ እዚ የቕልለልካ ማለት እዩ። እዚኣ ድማ ሰርቢስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛእ ርእሳ ድማ ጎሚኒታት ኣሎ ትቕይሮ እንደገና ከማ እንተኣብየካ ናብ ሓደ ወገን ክትጥበቦ ከለካ ፈጥፈጥ ትብል ኣጃስቲ ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክ ኣብታ መኪና ተገጢማ ኩሉ የርእየካ እዩ። ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ግበ ዘተገለ ዘለዎ እዩ። እዚኣ ንገዛእ ርእሳ ድማ ኣብዚኣ ምስ ተፈተነት ትኽኢላ ኣብታ መኪና ተገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
2: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንመሃስኩም ወይ ትሓስ?
1: ንሕና እዚኣ እኳ በዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪበ ኣይኮነን ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደይ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ ፈልጣ ኢሉ ከማንስታ ይገብረ የለን ብሓሳብና እዩ
2: ምኽመ መፅእ ሓሳብ ካበይ ተበጊስእንታይ በጊስዎ ሓሳብ ለዚ
1: ክኸውን ኽእል እዩ ዝብል እምነት ጥራይ ክኸውን ኽእል እዩ ኢልና በብ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ ትባትላ ሜራቲ ቦዲ ቅራብ ዘቕርቦ ሎ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ
2: ክይ ሽግር ፈትሓትልኩም እዚ
1: ናይ ብሓቂ ዓብ ሽግር ፈትሓትልና ከምታ ቀዲሞ ጠቐስክዎ ኣብዚ ኣውሪድካ ምስዕረኻያ ካብዚኣ ትኽ ኣቢልካ ኣብታ መኪና ጥራይካ ትገጥ ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ እዚኣ እዚኣ ፕሬሳ እዚኣ
2: እዚኣ እውን ኣብ ዝሰናዕኩም
1: ኣብ ኣድሰናዕና እያ እዚኣ ፕሬሳ ትበሃል እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝሰራሕና እያ ኤላትሪሽ እዚኣ ድማ ካላንድራ ከምታ ቀዲመ ጠቐስኮ ናይ ቦጥ መጠቕለሊ ማለት እዩ ድማ ካላንድራ እዚኣ በቲ ሓደ በፃሕፍ ያ ክብልካ ማለት እዩ እዚኣ ድማ ቆራፂት እያ ቆራፂት ሓፂን ገዛ ርሱ ነዚኣ ክስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርሸዲስ ካብ ደገ መፅአን ነይረን ሕጂ ሰቡራ ስወንዳ ይነበረኒ ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ገርና ሰሪሕና ዝተጠቐምና ኣላ ማለት እዩ እዚኣ ድማ ስፔናትርሺ ቴስታታ

0: እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምችኡን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመሳረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ፀቢብ ስንጭሮ ኣብ ትሕቲ ዓበይቲ ኣግራብ ጋባን ዓላን ምስ ብዙሕ ገልጣዕታዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂኢሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ እቲ ቆፅሊ እናወደቐካ ካልእ ኣካላታ እውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ ነርና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረ ተሸኪምካ ወይ ስሒብካ ክትከይዳ ይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳእ ደንደስ ፈጥረልካ ሓንሳእ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮ ኣሎ። እዚኣ እናሃልካ ርኢኻ እዚኣ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣሎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር፣ ኣብ 8 እያ ትዘውር። ሕጂ ኣብ 8 እዩ እዚ ክትዘውር ከላ ቤት መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ። እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣታ መገዲ ባቡር እዚኣታ መጥወይት እያ። በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮ ኣሎ። እቲ ባራንኮ በቲ ባራንኮ ውሪድካ ድማ ትውድኦ ኩሉ ክታት ሞተረ ትሕድሶ ወይቲ ካምቢ ትሕድሶ ዝኾነ ነገር ማለት እዩ። ካብኡ በዚኣ ጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ፣ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ፣ ገለ ግን ብኣተሓሳስባ ይኹን ብኽእለት ጸብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብዪ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚካኤል ፍሳሃየ እዩ።
2: እቲ ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከም ኣተሓሳስባ ናይ ኮነሬል ሚካኤል ፍሳሃየ ኩሉ ሻዕ ንቅድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልቲ ኩሉ ሻዕ መፍትሒ ክደል የለ ሃሰውዱ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዚና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈድ ዕፆ ገለ እንተኾይኑ ሓፋ ኣቢልካ ብሓንሳእ ትወስዶ ዝብላ ተሓሳስባ እዚ እውን ኣብ ውሽጢ ናይ ደብሃ

0: ተተኺሉ ነይሩ። ሕጂ ከም መቐፀልታ ናት ኣብ ደቂ ኣምሓረ ተተኺሉ ኣሎ። ሓደሽቲ ባይቲ ተወሲኮ ውን ኣዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒው ሒዝና ድመፃና እዩ ዝኩሉ ክብሎ ፀናሕኩ። ስለዚ እቲ ኣብ ውሽጢ መራፊትን ስዋኪን ዝተካየደ ስራሕ ብቐሊል ኣይኮነን። ዝኾነ ክንገብርቲ ኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ። ኣብኡ ክንገብሮ ከለና ከምዚ ኣንተይ ጠቀስኮ ምቹእ ቦታ እዩ። ዳሓር በብቁርብ ካኣቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምምዳበይ ማርሸዲስ ነይረን ከባቢ 45 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝግበረሉ ማለት እዩ። ካብኡ ደቂ ነርወይን ደቂ ፓኪስታንን ኣብ ስዋኪን ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለንን ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ንዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣብ መራፊት ስለ ዝኾነ ኣብ መራፊት ተመሪፁ ማለት እዩ። ኩለን ብሙሉአን ብ45 መኻይን ኣብኡ ይእከባ። ሕጂ እዘን 45 መኻይን እቲ ብሙሉ ኣካላት ናይ ካሶኒ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናዮ ማለት እዩ። ሕጂ ምስ ተቀየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳተን ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርናቲ ክንሰርሖ ንኽእል ብሙሉእ ጀሚርናዮ ማለት እዩ። ምክንያቱ ሰንሰለት ገለ ዝታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንከፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ። 3 ወርሒ ከዓ ናይ ተወደን ግን 3 ወርሒ ይውዳእ። ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 1500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ ምባር ኢሎሞ ግን ንሕና ሰቂልና ቐፂልና። ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ እሳቶም ምስኦም መፅኦም ዝነበሩ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ እምበኣረ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ። ኢልና ሓደ ምስም ዝመፀ ነይሩ እዚስ ምተሸጠ ይብለካ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና ንሓስቦ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ዝሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ። ሕጂ እዘን መኻይን እዚኣተን ድሕሪ ኸ እንታይ ውፅኢት ኣርእየን ንድሕሪኢልካ እንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳዕ ሕጂ ንቀሳቀስ ኣለዋ ማለት እዩ። እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታዊ ነይረን ክሳዕ ነ ዝፈልጠን ማለት እዩ።
0: ንሕና 84 ሓደስቲ ማኪና ከኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ወረስናየን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነይሩኒ። እዚ ምስ ተረአየ እምበኣር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱን ማኪናት እየን ናይ 20 200 ኩንታል ዝፅዕናና ንብለን ተ 10 ንብለን ከዓ 100 ኩንታል ማለት እዩ። ተናይ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ንግንባርን ክኾና ዳሓሰብና የን ማለት እዩ። ብከምዚ ሒዝናዮ ሚኬል ፍሳይ ከይዱ ይዕድግ ተን ማካይና ምስ መፃ ብፍላይ ኣፍተን ዳሕረወት እዝሊቶ ዝበሃል ኣሎ እዚ ናይ ባለይ ስራ ዝፀውር ምስናትና ክርኳሕን ፋሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላሊዑ ይረግፍ ተሓፂን እዚ ንርእሱ ምስ ተባላለና እዚ ቁኑዕ ኣይኮነን ተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣብና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ኣርኣየ ብዳሕራይቲ ንሕና በዓልና ክንገብሮ ንኽእል ኣብ መራፊት ገይርናዮ በዞም ክኢላታትና

0: እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪንን እውን ካብ ጽልዋ ወተሃደራዊ ኩነታት ናፃውን እንተነበራ ንሰን እውን ናይ ባህሊ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መሰናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምቹእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራዩ መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለናይ ኣነስኻ እንዘይረኣይ ናይ ንፋስ ዶሮና ነይሩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቕሓ ኸማ ናይ ትኽእል ኢኸ ኣብቲ ግዜ ትመፀሉሱ ሞተረ ክሰርሕ ኣዝዩ ኣፀጋሚ እዩ ዝኾነ ከፊትካ ተዓፅዎ ኣቕሓ ክሰርሕ ኣፀጋሚ እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይርዎ እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረአየና ይነበረን ኣብ በዓል ስዋኪን ተመፂኻ እውን ነቲ ምቹእ ነት ክገልፀኒ ሕ እምበር እቲ ሽግርናቱ ሰዓት 10 ሓፂን ዝወደቐት ኣይትንክፋን ኢኻ ልካ ተንዲደካ ዝኾነት ሓፂን ኣይትንክፋን ኢኻ እዚ ኩሉ ከሎ ገለገለ ገበላታት ስለ ነበሮ ካብቲ ናይ ሜዳ የሓይሽ ትብሎ እምበር ኣብ ግዜ ሙቆት ኣዝዩ እስከ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ ነዚ እውን ተብተብ ከነብሎም ከሎና ስከ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢኣት እዮም ርብዕ ሰዓት ኣልሒሞም ወፁ ሓደ ቕይሮ ርብዕ ሰዓት ኣልሒሞ ወፅእ ምክንያቱ ኣብ ደገ ኮንካ ከማን ዘይተኽኣለስ ኣብ ውሽጢኣት ኢኻ እንታይ ሞ ክግበር ዝኽኣ ድልየና ኣሎ ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖናይቲ መንግስት ሱዳን ጌርናዮ ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ ምክንያቱ ስክልቆሖ ክእሉ ዶ ፅባሕ ንጎ ኣባና ብኒዮም ተወዲእና ኸ ብኸመይ ጥቓና ክነቕርወይ ንኽእልን ዝብል ስለ ነበረና ዳርጋ ኣብ ሕማቕ ግዜ ኸመን ካብ ስራሕ ሰ ኣቋሪፆም ኣይፈልጡን እዮም
2: እዚ ከዓ ንኣብነት ከም ብሎኮ
0: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሕድ እዩ እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለታ ጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብየትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስራሓት እዩ ዝጥረ ዝነበረ ብኸምዚ ድማ ብኣዝዮም ውሕዳት ዝጀመረ ስራሕ ጋራጅ ናብ በማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ
1: ከምቲ ዓንተይ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ ኣብቲ ጋራጅ ሓደሽቲ ይኮኑን መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ድብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ እዞም ሽዑ ተማሃሩ ስጋ ሕጂ ብናይ ቴክኒካዊ ፍልጠት

0: ኣይደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ ምሓረ ዘሎ እንተኢልና ዋላ ኣብዚ ጋራጃ ስመራቐኘው ዘሎ እዚኦም ከም ፊተውራዱ ብዘይ ፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዉ እዮም።
1: ኣነት ፍልጠት ካብ መጀመርያ ኣብ ጋራጅ ስለ ዝተመደብኩ ካብቲ ጋራጅ ቀሲመየ ትፍልጠት ማለት እዩ ብግብሪ ማለት እዩ እዎ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ጋራጅ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ነበረን ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ድመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ጋራጅ ትኣቱ ማለት እዩ መባእታዊ ትምህርቲ ሒዝካ ጋራጅ ተወዚዕካ ትሰርሕ ማለት እዩ ንሕና ግን ኣነ ኣብቲ መጀመርያ ዝኣተክሉ ክልስ ሓሳብ ስለ ዘይነበረ ብቐጥተ ምስቲ ስራሕና ማዕቢሎ ማለት እዩ እዚ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ ካልኣይ ከዓኒ እቶም ምሳኻ ዘለዉ መሳርሕትኻ ሓለፍትኻ ብፀትካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚኣ ግበራ እዚኣ ከምዚኣ ግበራ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወድእኻ ካብ ሰዓት 4 ዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍታሕ ማለት እዩ ቶም ክኢላታት ትፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከምትኸውን እናተባሃለ ትምሃር ማለት እዩ ሕጂ እቲ ክእለት ኣነ ኣብዚ የደጥርዮ ማለት እዩ
2: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ኖ ፍልጠት ንዝኾነ ምሳኻ ዝሰርሕ ሰብ ንዕኡ ሰጉይኳ እታ ነገር ጌርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ውን ሳቶም ኣጥርዮ ሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሽደየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ ሞያውያንናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቓሊስና ማለት እዩ እዚ ቃልሲ ተኸይድዎ እዩ ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና ዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ዋጋ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80 ካብ ሚእቲ ክኣንሶም እዮም ሕጂ ዘለዉ 80 ካብ ሚእቲ ናይቲ ቅፅሪሲ እቶም ኣብኡ ዝማዕበሉ እዮም ስለዚ እቲ ክእለት እውን እናተዋረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ።

0: حذي
1: ኣብዚ ግዜ እዚ ዛሕቲሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ኩሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብብዙሓት ደቂ ኣንስትዮ እውን ትርኒ ማሽን ሒዘን ስርሓ ነይረን፣ ፖምፓ ባንኮሮባ ሒዘን ስራሓ ነይረን፣ ኤሌክትሪክስታ እውን መኪና ሒዘን ተበላሸዋ ይሰርሓ ነይረን። ኮታ እዚ ኢልካ ክትገልፆ ይትኽእል ኒኻ ብፍላይ ኣብቲ ግዜ እቲ ዝነበረ ምናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜ እቲ ክትመግን ከለካ ግን ቀሊል ኣበርክቶ ኣይነበረንን።
1: ኣባላት ጋራጅ ኣብ ግንባራት ይሃልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም እታ ትዕደልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን። ብዘይካቲ ኣብ ደጀን ዝስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቑሑ ኣብ ግዜ ኩናት ዝማረኻ ይኹና ዝነደዳ መካይን ጸላኢ ንእለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ፀላእ ኣሎ። እዚ ከማ ፀላእና ዓና ማለት እዮ ንሕና ንፀላእ ከኣክሎ ኣሎ ከምኡ እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት

ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነራ ክብል ኣይክእልኒ ኣነ ወገነይ ጥራኣ ትውዕል መኪናስ የላን ድምንታይ እቲ ናይ ፀላኢ ጥመተ ንብረት ዝበሃል መዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ ስለ ዝኾነት ናቱ ትኹን ናትናትኹም ዘየገድስ ጋራጅ ካብታ ዘላታ ኣውፂካያ ናይ ምሕዳር መደብ እዚ ክሳዕ ትሕዝ እዩ ኣይተሓድርኒ መኪና እውን

0: ካብ እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ። ብፍላይ እዚ ናይ ነፈርቲ ምንቅስቓስ ኣዝዩ ኣብ ጋራጃት ፅዑቕ እንታይ ካትብሎ እዩ ነይርዎ። እንታይ ሞ ክብለካ ናይ ዓገት ታሪክ ኣሎ፣ ናይ ኣንበርበብ ታሪክ፣ ናይ ህምቦል ታሪክ፣ ናይ ዛራ ታሪክ ስጋዕ ዝናይ ትማል ናይ ባፅዕ ታሪክ እንድሕ ምፅኢኻ ሲ ክንደይ ቦምባ ኢናብ ጋራጃት ተደርብዩ ኢልካ እንድሕሪ ሓሲብካ ሲ እዚ ስቂኢሉ ጥሩሑ ዝኸደ ነገር ኣይኮነን። ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑ ብዙሓት እዩ።
1: ኣብ ግንባራት ልክዕ ብፍላይ ኩነታት ክኾን ከሎ ካብተን ኣብ ጥቓ ግንባራት ዘለዋ ጋራጃት መመሳርዕ ተላዒልካ ትኸይድ ማለት እዩ። መፋትሕካ ሒዝካ ልክዕ ምስቲ ግንባር ኢኻ ትኣቱ ዝኾነት እተ ከምቲ ዝበልኩ ዓቕሚ ናይተን መካይና ቁሩብ እየን ነይረን። እዘን ቁሩብ ግን ጠጠው ክተብለን የብልካን። ልክዕ ከምቲ ተዋጋእ ሰራዊት ፊት ንፊት እናተዋግአ ድስዋዕ ልክዕ ኣባል ገራጅ ከማን ከምኡ ማለት እዩ። ደብዳብ እንዳተደርበየካ ነፈርቲ እንዳመፃኻ ብራርያ ብድሕሪኻ እንዳሃረመኻ ነይሮም ብራርያ ጥራይ እሶም ነታ ማኪና ፀጊኖም ነፋሪት ንኸይተሃርማ እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከለዉ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መፅአን ዝሃረመልና ነይሮም። ዝተሰብኡና ብዙሓት እዮም። ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን። ብነፈርቲ ዝተሰብኡና ኸማን ኣዝዮም ብዙሓት እዮም። ብዙሕ መስዋእቲ እዩ ደጓንፍ ነይሩ። ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ ውን ነይሩ ማለት እዩ። መስዋእትስ ብዙሕ ነይሩ።
2: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጥመቶ ናይ ቴክኒክ ጸገም ሸጊራትኒ ወይ ኣይክእላን የሉ ከቋርፅ ዘይሕሰብ እዩ ነይሩ። ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ። ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ።
1: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ትሻትሻ ወራር ማለት እዩ ፀላኢ ብበርካ እንኮላይ መፂና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ። ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽ ማለት እዩ ሰርቪስ ሴርሶ ንገብራ ነገር ሲ ኣይነበረናን ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢ ከኣኒ ሃዲእኻ ቀሲንካ ገሊ ኢኻ ትፈትሖ ኣብ ምርሳ ጌርካ ኣብቲ እዋንቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን። እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይድ ስለ ዘሎ ብዙሕ ነገር ክጉና ደ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ነራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንትፍ ንጥቕለላ ብዕሊ ተን ጎሚን ንገጥም ከምኡ እንደገበርና ንገጥመ ማለት እዩ ተተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸን ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነ ትከይድ ኣለዋ ዕድል ረኺብና ማለት እዩ። ደርጋቶም ኣብኣ ነበርና ኣባላት ገራጅ መካኒክና ድዩ ኤሌክትሪሽን ድዮም ፖምፒስታ ኩላ ናብኣ ነርና ማለት እዩ ውዲእናያ ፅቡቕ መፅያ ከይደ ማለት እዩ።
3: ሓንቲ ማኪና ተርበርግ ዝብሉ ተባላሽያትና ሚክኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናዮ ሕጂ ምስላ ሰዲድልና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድልና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊከር ገይራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ጌርና እጂ ነገርናዮን ከይዳ ከመይ ኮይና ዓርያ ገለ ኢሉ እዚኣሳ ሰደትካ ትራንስሚሽን ከምዚያ ቆሪፆም ገለ ኢሎም እዚ ሕጂ ሓደ ታ ሓፂን ከይጠፍኦ ኣይትገበርዋ ዝበለና በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ክኢላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ከ ኣባሮንቱ ተሴራ ፀላ ወሲድዋ ነሩ ዳሓር ካብ ኣስመራ ፀኒሓትና እታ ማኪና እዚኣ ኣብ ኦርቢስ ፀኒሓትን
0: ኣብ ገለገለ እዋን ናይ ምዕራብ ኣከባቢ ሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይ ፍሉይ እዋናት እነትረታት ተፋሒረን ኣብ

0: ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ። ናብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል፣ ግን ብናይ መካይን ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካ ተኸዳ ሓርካ ኣወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከም ዘሎ ማለት እዩ።
1: ኣውራዊት ሳሕሪ ደጀና

በርበ ቀብራ ናቕፋ እስትራቴጂያዊት መፍገር ገሊል ሕዳይ መእተዊ ናበፍ ዓበት ዕርድታቱ ጽኑ ናይ ጭቁን ዋልታ

تقولي له هو تودول هو ايبو هو هاي ايبو هو تودري هو صوت قليل هو

0: يا رب الحمد لله.
1: السلام عليكم.
2: مرحبا.
1: مرحبا.
2: مرحبا.

0: ናንተ ቅጥያ
1: ጌክሳ ናንተ ካይ እንደው አይርቢ ወያቴ ተሜ ካንተ በሪተካይ
0: ካም ኩዳ ይብ ካም ሩ
1: ጌክሳ
2: አሚናት ምን አውር ባክባዴ ዲያ ሽፊያ ቢስሚላህ ዲ
1: አዲያ
2: ቢናው ቢስና
1: ናት ወይናት ዲያ ፍካክ አፍሬ ወክቲኒ አፍሬ ሰበብ አንደኑ
2: ጥያ ጥያ ቢስሚላህ ዲ
3: ربنا بابا كنت كما وصلنا

0: አድዋን ሀነን እትዌ ነው ትዳይና ሀነን ሻጋምኔት
1: ገስቶ ኩርድስ ያኒ ግቤብ ወሳዳ ዶዳ አካ በክ ፈሪያን ሁ ወቅት ኩያን ኦብዲያ ሀኒ ያይ ህጭኬኒ
2: ውትተሚድዋ ውትሞይዋ ዳኔ በገቴ ቶነካናት በሩቤን ሄባ አሻጋም
1: ትዳይናይ ተወሪ ማግ ጃዳይኖ የድኔ ቶናቱ በኖሚ
2: ባሩ ግንድዌን ጉበዮዋ በዶዋ ተከቴ ቶን አግምን ክትሃየ አሪ ኦፍራይ ፈሮይ ዳምሌሚን
1: ኦፋሽዋ አቢሻምኔዋ አም አስግዶር
3: በራ ፍርአቲ ተዳ ኤትቢን ኮጎሰር ሂችኬና ኦ አማገዶር አንጋር ሹሚድሜ ኤን አሬ አብስሮ ኦከና አክቴ
4: ኡን ሀሚናይ ቶን ኳሴ ተማረ አክራ ተውሴ አዎ ሀዲድ ኦሚያትኪክ ኦታ ከክሰክነ አትመረታን በረቶክነ ተጓዳ ተፈረይ አካ ተድኛቲ በርህንን ሃይ መራምነ ቱና አክራ ተክሰይ
5: ወይቁማ ዙሮ ካንጊ ቶክ የነ ተናቲ አማራይን መርማሚኒ ተትከቲ ባንዳምና ትግክታቲ ኮጉዳካነነ ተገት
4: አይ ወላ ዶሩን እዱገነ ናይ ዶሮ ካናም ንክቴ በክነክ
1: አሬ ድስውን ባድ ሬቦን ደገ ታይ ከሳክ መር
6: ተማሪ አማራ ኦን ሀሚናት ሙሹብ ታን ሰረምነ ተክከ ናከ ዶረ ጀረብነ ታን ሰረመት ንርብ ብስር ወር ሆይ ንዳብ እንዴ
4: ያን ምበሩ ሰባዳይር ድበር አምሮክ ዲት ሰሮብ በን ኦሚን ወይክ ትክ ፈሪት ኦጣሉ ቢኒ
6: አረ ንርኩን ሄ ዶክነ በንይሸ
4: አበደን ብስር ወር በር ሃይ ላስኔፕ ንሩ ንያ
6: ያን ኡነነን እባል ቡንጉሰይ ኡን ሀሚናት እንህኔ ዳሸድክ ትርጋ ኦር አክር ሀፊ በባካይ ኦዶ አምብር አቴው ያብኪ ኦል ደነስር አሬ በበሪ
1: ወታርዋ የርኪዋ ቱናሬ ሄኔ ታኩይ
5: የራኔ ፋርስ ምርኳይ ግርባቲ ቱ ሀዳራ በሪ ሀምቢየ ከግሊ ቡ እትኒ ወብና አንተ እኒ ፋርስ አሬ አግራብ እንዲሆ ቋቋ ምርኳይ ቱኩይቲትና ሹማኒ ኤታርኔ ግንስራምኔ ከሬ ታይ በሸረም
4: አንሰራማኒ አዴክ ባር ኦባት ኔጓድ
1: ኤንዳ ተፈርት ብደጎጉዋ
4: እጋዲ ብተዋህካዋ ሀሚናት ሀይጋበልነት ሀይንበር አላ ሀባህ ጋነው መሎኔዎ ታዕሰረምነተ ኪኩ
6: ያነ እምበሮ ናከ ነፈረወ ጋበሌኔ ቶን ህኔ ተእሽን በረክ ላኪን ንፍሴክ ትየቲ ተሰበላናት ምርን ስበሪት ትግርበቲቲ ትየቲከ ወብኒ ትየተይስ
5: አርፈ
6: ኤነ ጓደል ኤነ ጓደል አሻብ ሀልካይ አሻብ ሀልካይ ሀልካይ ሀልካይ ሀልካይ
7: ሄላ ጠንቲ ኦኖሬ ወታዋማ ናዩ ማርማማ እኒናዮ ወደግ ሀይ ሹምቴት ለሴና ቱክት ነወይ
8: አነ ራታት ካከባካይ ራውካ ሆነሽኩሬ ብትደብሽ
7: ስትኮክ ሚናይት በቶክ ክታይ ወረኔ ተፋይሴን ታክ
8: እንቀ ራታት እኔ እንጉራ ካይ
7: ሚናይት ወስድ ከዲዲን ወሪሬ ቀንስረሚን ተው በሪሶ ሀብነሚን ከምት አደሮ አትወሻ ወመራይን ኤድዋይ ደርሚናይት ፋርስ ኤኒት ካፌ አንኪ
8: ስትካክ ና ኔዱ ሙሸሞይኔ
7: ሙይ ቢያና ይሄምድና በሮት ኢታ ፋርስ ደህዮ ተጉይ ከቲብና አድሜርኔታ

0: ሓንቲ ክጥት የጠነ ዳኒ ትዳረት ታድናዊሽ በምኑ እንደ ኢነግላሲ ነውከ
1: ኣነ ግራት ኤፌክ ጦሪ ቢዋዊት በግዳ ጠኖቶን ሕለኒ ዝዕነ

0: አፍና ይዶር አብሬ ትውየት ወተነስረ ሞራሪምና እምበሬ አሬ ሀነን ሀብና ሚያዝ አያ ብፍረስ አላህ ተጀነብ ኮክ ትራማቴ በያ ዳዋ ታየን ዳዋ ታየን እን ፍረስ ሀነ የላ ድኛ ተሚያን እጅናይስ ናዋ ተሰረቴስ ናዋ ኤማንስቲውዋ ተናኳስዋ ከሰን ሽባት ሀላጋይት ከሳን ንሽተም ከሳን አሪ ሂዳይ ንንግድ
1: ውነ ዳይብ ታደርኖና ወበብ ታይ ተማከይዋ ሳራ ታይ ተማከይ ቱንጣህንን ሽባና እማገዶርዋ ውሁነ ከቴ ቦዶር ጠንገራቲ ደምን ደኤፊ እማሰቅ አይኒ ዶር ፍርአቲ ቱንተከ ቤተከ ዲቲ ቶይ ጎሰሬችከ አን አሪ ኦፋሽዋ እደበሎዋ ኢሳዋ እቢሻምነ ሆ ኤኔ አን ኦፍን አይዶር ደሜ እማስገ ዶር ፍርአቲት ጎሰርችከን ቶም ውቤት ውየድን ኤን አሪ እክና አብስሩ ኦክቴ ጠዊና አን አረም ኪኬ
2: እቢሻምነ ዋ ኦፋሽዋ በራክት ሌልኔት ምድላይ በሬክ ቤትን ሶምሬ ትመማይኔ ክንከን ያብ ኪኬ
1: ወማቲ እምባራ ጀዳ በስታሌ
0: ካኔ ድሜቲት መንሂብ ጀዳሚዬ ታይበረ እምባራ አን ላኪን ማግኒያ ወይ በሪኔ ፍካሂሰ ሀሚና ይተይ እምባሬ ኤን ሀኔ ታይሽ ዲሴቶን አሪ ራተት ኢነህ
1: እምባሬ ኤን ትገድየቲ ጋት እምባ ሹማ ከና ይሽበ በንደይ
3: ውተይ እሰከነታ አካበከቴ ኢማንስነ ቢሻም ነገ አሪ ነዳል

0: ያምሰክ ወጣኖ ታክረና አለ
1: ናንቋ
0: ወለ ባዶ ለሻ ቢት አሳይቶይናል
1: ዝርት ጓሴና ንሀቆል አምሳና ነው ትሩተ
0: ወጣኖ ቲት ፈንከተም ሰምባቲ ሶያ
1: አናቶን ክትድሬ አነብድ
0: በደ ባላሳው ኮኮ አንቋላ ሄድ
1: አናቶን ክትድሬ አነብድ

0: አሽባ እሶርከና
1: ኦሾበሮ
2: ኦሾበሮ
0: አሜናይ እኩሴ ዳላም ሀንም ባ ታኩ አርዶር ከዳላም እሻዊፍ ቢሻምና አንውቶ ታሪየት ረገት ሆይ ከተ ባሩን ኮለ ይሃይት እታባ ኢንጋድ ያፑር ወርባጂ ታባ ባኮ ቤት ማቶ ባካይ ኮለ ይሃይት ድብሲያኒ ኦሚን ኤድዋይት አባፕት ኦታ አሬ ዋጅቦ ፋይሴ ታይ ዋሊ ካይክና ስድኩ ኦን ሀነን አፍሪሰክና ተፍሩ ሲያይቶ ለሽበባይት ባርስናይን አብኬትናቲ ታይ ዶርካ ጋደብ ጋደብ ድብሲያይ እጋላቴ እክቴይ ታይ ብገረመም ዋጃን አሪ ታሰርቴ ታሳር እከቲ እምባታታን ታይ በአወደሚ
3: ባግራበይ እፈሪ በሮክ ትከቼት ናቲ ውግቡይ በሮክ ሽባ አሽባ ኦቶዳ ኤብቴናና ኦናኔ ብንሃሚናይት ኪስና ክር ዋይዝ ፈራዕተክ ኦት ጋዲያ እምባቱ ብትሽቡቤ ባራክተ ተወሪን ወርና ዋጅቢ አረሬው አን እኳሰ
1: ባግራበይ ኦበሮክ አላ ብባረኮ ኦን ሀንን አጀርት ብትትኳሲና ከተምነ ወሮቅ አዶ አክና ሸብሻብ እከቲነ ገራማሚት እሽበብ እከቴክ ትንሀር ወይቱ ብሽበበቅ አሬ ወዮ ርስንያል
4: ኦን ሀጀይ በሩቅ በሩቅ ቢዲን ሆቅ ኦን ተጀት አካ ደዋይ ተከትየት ትናቲ ሆሽ አጋማንያደ አስብርህ ይሁ
5: ባካሸይ ኦን ሀጅባንጓሲር ስትኮስ ኦን ናጓይ ትማግናይቲ ተወሰድ እክልጣ ጣኖቴተ የሚቆሎ አዲድ ላመይ አካ ሙሳ ዋሊናይት አነ ካጣማ ቶን ከስቶ ሀሰሚያይ አነ ቤት አባቲ ተከምት እስኩ እሶዱ ድእቶባ ቱም መትር ወር ምስኪን እታባ ባራ ክርሄ ባርሄ ተከነ ካነን እንት ተማግና ሮክ ቴፊት ንምትርምክን
3: ነቢ ታስልሊ
6: እማ
3: ሶባቢን ባል ዳብ ሀዲዳ ነባካይ ባካይ ቲብን ሀዲደ
5: ወይ ባዳር ኤኮር ጎደ ዲያፕትክ
7: እገሪሚው ኩኑ ኩና አበራክታ ይክታን ተፊን ናዲ ስትኪ ቬኮን
5: ሳክድ ኤረ ድባይ ጀውናኒ እገሪም ኡክነ ምትላሲብ ሀድራ ባካይ ኦት ሰረቴ ባዲቴ ባል አክና ክሪ አሩኑን
4: ኦን ተጃቶን ሽባሽኩ አባካይ ወሊክኔት አሬና ይክን ሃይኑን ገሪም ባሮስኪ
3: ከበቅ ከቲየ ሀን ምትላሲብ ሀዲዴ ነፈር ታይዲ ጓታ

0: ተራፈግ ናታ
1: እኔ ንቢሻ ምን ራብነ ና ተሰስኩን ና ቲፋ ይንጋቴ
0: ወራቢ ጓዲፍ
1: ራዮ ጓቲፈ ተወነና ንክቲ ነይ ሶይቶን ትርቤ
0: ትዶልቲ ዶር ከክቴፍ
1: ትዶልቲ ዶር ተሽክ ክታታ አኔ ብራታኔ
0: ትሾብ ኦን ድርማ አንድ ሄ ባቡነ ኦን አና ሀንሬዌን አባረ
1: ናን ሀሪ
0: ኦን አምሳ ኤታ ተፋይሳ
1: ሄራ ተከቴክ ቶክ ፋይሳ እንደ ሶአይ
0: አን ኡምበደድዎ ኦክበው ሂ
1: ወራራ ኩበው ና ሀስሪብ ታረው
0: አትፈይከ ታሪያን
1: ኦር ባደዶ ኩበው ስትፈይከ ያ ሆገንደ አበሽ አበሽ ኦር ሀራ አምሰት ጋልክ ዲያዋ አበሽ